መረምና ትራን ኣብ ዝሰሙን እዙ ስራሓትካ ኢላ ጥበብ ዝንፀባረቐሉ ሞያ እዩ። ሓደ ስራሕ ኣብ መፈፀምታ ንክበፅሕ ዝሓልፎ ምስርሕ እውን ቀሊል ኣይኮነን። ንኡስ መደብ ዓለም ስነ ጥበብ ብዛዕባ ኣገባብ ኣሰራርሓካ ኢላ ኣተክሮ ብምግባር ኣብ ስራሕ ምስትነጥፍ መንእሰይ ካናር ታደሰ ዘላለዩ ቀሪቡ ዘሎ። ንኡስ መደብና ዘዋሪት ካሜራ ናይ ሰሙን እዚ እውን ካብ ቀልቀል ሰብን እንስሳታትን ከምኡ እውን ጓሓፍ ማሓፍን ናይ ኣታክልቲ ዝዳሎ ጋዝ ንምምንጨው ኤሌክትሪክን ምምንጨው ጋዝን ኮይኑ ካብ ዘገልግል ነዊሕ እዋን ኣቕፂሩ ይርከብ። እዚ ኣብ ሃገርና ኣገናዚምና ክንሪኦ ፈቲና ኣለና። ንኡስ መደብና ፍኖተ ህይወት ካብ ሃገረ ካናዳ ደቆም ሒዞም ብምብፃእ ንሓደ ዓመት ዝኣክል ምስ ሃገሮም ክላለዩ ኢሎም ኣብ ንእዞብ ዓረዛ ትምህርቶም ክምሃሩን ሃገሮም ክፈልጡን ዘኽኣሉ ስድራ ዘላል ትሕዝቶ ተላሊልና ኣሎ። ተኸታታሊት ፊልም ሳውን መበል 21 ክፋል እውን ካብ መደባትናያ። ብተወሳኺ ንዓኹም የዛንዩ ዝበልናዮ ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብና ትራን እሰሙን እዚኦም እሞ ንኽትከታተሉ ብክብሩ ንዕድም። መደብና ትራን ቀዳም 4 ሓምለ ልክዕ ሰዓት 2 ፈረቓን ድሕሪ ቐትሪ፣ ድግማ ሓሙስ 9 ሓምለ ልክዕ ሰዓት 4 ድሕሪ ቐትሪ። መደብ ናትራን።

እዚ ሕጂ ንዕዘቦ መደብ ነቲ ኣገዳሲ ክፋል ዝኾነ ዓለምለኻዊ ናይ ፀዓት ቀረባዊ ሰንሰለት ዝሳልጣ እዘን ብባሕሪ ዝንቀሳቐሳ ነዳዲ ዘጋዓዕዛ መራኽብ ኮይኑ እዚአን ኣብ ዳዕርዋይ 19 ክፍለ ዘመነን ተቐላቒለን እዚ ዝኾነሉ ምክንያት ድማ ድሕርቲ ናይ ነዳዲ ምግዕዓዝ ምስርሕ ብቁጠባዊ መዳይ ነቲ ናይ ቢልዮናት ዶላራት ዝግመት ነዳዲ ብዘተኣማምን መልክዕ ከም ዘበፃፅሕ ምስተዳህሰሰ እዩ

እዘን ናይ ነዳዲ መራኽብ ዓንዲ ሕቆ ናይቲ ነዳዲ ዝልእኽ ትካል ኮነ ሃገረን ምስቲ ዘሎ ውሱን ምዕቆብን ኣብ ውሕዲ ሃገራት ጥራሕ ዝርከብ ጸጋ ብምዃኑን ውሕዳት መጻረይ ነዳዲ ዝኾና ትካላት ጥራሕ ብምህላውንን ተጠቀምቲ ድማ ኣብ መላእ ዓለም ብብዝሒ ብምህላዎም እዘን ነዳዲ ዘጋዓዕዛ መራኽብ ነቲ ተጠቀምቲ ዝደልይዎ ጠለብ ንምምላእ ዓብ ተራይን ዝጻወታ

እዚአን ንዘይተጻረየ ዘይቲ ነዳድን ንዝተጻረየ ነዳድን ናብ ዝኾነ ክፋል ዓለም ንኸበጻጽሓ ተባሂለን ብፍሉየን ተሰሪሐን። ብሓፂሩ እዚ ናይ ዘን መርከብ ቦጣት ኣብ ክልተ ክፋላት እዩ ዝምቀል። እተን ሓደ እዘን ኣዝየን ዓበይቲ ዝኾና ዘይተጻረየ ነዳዲ ካብ ሓንቲ ሃገር ተሰኪመን ኣብቲ ዝጻረየሉ ሃገር ዘራግፋ ኮይነን እዘን ዓይነት መራኽብ 350,000 ቶን ዘይተጻረየ ነዳዲ ብዘይ ዝኾነ ጸገም ኣብ ሓንቲ ጉዕዘአን ክስከማ ዝኽእላ የን። እተን ካልኦት ድማ እዘን ናይ ፍርያት መራኽብ ኮይነን ካብተን ቀዳሞት ትሑት ናይ ምስካም ክእለት ዘለዎን ኮይነን ክሳብ 35,000 ቶን ክስከማ ይኽእላ። እዚአን ከም ዲዘል፣ ናፍታ፣ በንዚና፣ ግራሶ ዝኣመሰለ ዘይቲ ነዳዲ ካብቲ መጻረዪ ናብ ወደባት የባጻጽሓ። ዘይቲ ነዳዲ ንዓለም ለኻዊ ናይ ጸዓት ሸቐጥ ኣገዳሲ እንክንሱ ግን ኣዝዩ ሓደገኛ እዩ። ስለዚ ኣብቲ ናይ ምርጋፍን ምጽዓንን መስርሕ ብብዝሒ ዝሰልጠኑን ዝተመኮሩ ሰራሕተኛታት የድልዩ።

እቲ ኣብዘን መራኸብ ዝግበር ናይ ፅዕነት መስርሕ ግቡእ ምትሕልላፍ መልእኽቲ እዘን መራኸብ ዘዕርፋሉ ወደብ እቲ ሓለቓ መርከብን ክካየድ ኣለዎ። ኣብቲ ናይ ፅዕነት ኮነ ምርጋፍ እዋን ዝኾነ ፍሉይ ወይ ሓድሽ ሓበሬታ ምስ ዝመፅእ ቅድሚ ዝኾነ ምስግጋር መስርሕ ምጅማሩ ኣብ ስምምዕ ክበፅሕ ኣለዎ። ቅድሚ ምፅዓን እቲ ነዚ ንክከታተል ዝተመዝ ኣባል እቲ ነዳዲ ዝሓዘ ቦጥ ተኸፊቱ ኣሎ ድዩ የለን ቅድም የረጋግፅ። ብድሕሪኡ እቲ ናብዛ መርከብ ነዳዲ ዘሰጋግር ትቦ ምስቲ ብዙሕ ሻምብቆ ናይዛ መርከብ ከም ዝተጋጣጠመ የረጋግፅ። ነዳዲ ብርቱዕ ናይ ምቅፃል ክእለት ዘለዎ ፈሳሲ ስለ ዝኾነ ዝኾነ ኣብ ሞተር ናይታ መርከብ ዝርከብ ናይ ኤሌክትሪክ መሳርሒ ኮነ ከም ሬድዮን ራዳርን ዝኣመሰሉ ክጠፍኡ ኣለዎም። ምክንያቱ ንሶም እንተ ደኣ ተወሊዖም ንእሽተይ ነዳዲ ኣብ ዝልሕከሉ ብቐሊሉ ሓዊ ክፍጠር ይኽእል እዩ። ነዳዲ ናብዛ መርከብ ንምምላእ በብቕርብን ብውሕድን እዩ ዝጅምር። እዚ ማለት ኣብ መጀመርታ ሓንቲ ቦጥ ጥራሕዮም ዝመልኡ ኣብ መንጎ ዝኾነ ዝኸልፍ ወይ ዝዓግት ነገር ንኸይረኽቡ ማለት እዩ። እቲ ናይ እዛ መርከብ ናይ ፅዕነት ክፍሊ ሙቐቱ ድሓን ከም ዘሎ ምስ ተዓቀነን ኩሉ ኣድላይ ዝበሃል ናይ ድሕነት መሳርሒታት ኣብ ድሓን ኩነታት ከም ዘሎ ምስ ኣረጋግፁ እቲ ሓለቓ መኮነን ነተን ካልኦት ቱቦታት ብምኽፋት ነቲ ወኪል ብጥንቃቐ ነቲ ናይ ምምላእ ዓቐን ክውስተኸሉ ይሕብሮ። ካብ መጀመርታ ክሳብ መወዳእታ መስርሕ ንናይ እዛ መርከብ ቦጣት ንምምላእ ካብ ሓደ ክሳብ 10 ሰዓታት ይወስድ። እዘን ዓይነት መራኽብ ዓበይቲ ሞተራታት እኹል ዝኾነ ንሓዊ ብዝቐልጠፈ ዝከላኸል መሳርሕን ኣብ ውሽጢ ዝርከቡ ንባርዕ ዝገትኡ ናይ ጋዝ መሳርሕታት ነቲ ኣብቲ ናይ ፅዕነት ቦታት ዝፀንሕ ዘይተፃረየ ነዳዲ ዘፅሪ ወይ

ዝተዓጻጸበ መሳርሒ ነቲ ዘፈፍታ ወይ ዝግታ ዝዕቅብ ሲያፍ ኣቃውማ ዘለዎ ቦታት ከምኡ ውን ምናልባት ዝኾነ ካብ መሳርሒ ዛመርከብ ምስ ዝበላሾ መተካእታ ዝኸውን መዘወርን ናቪጌሽናዊ መሳርሕን የጠቓልላ። ንኹሉ ኣብ ዛመርከብ ዝርከብ መሳርሒ ኣብ ንጡፍ ስራሕ ከም ዝህሉ ንምግባር

0: እዞም ኣብዛ መርከብ ዝሰርሑ ኣባላት ምሉእ ጥዕና ንምውናንን ኣብ ቁመና ንምፅናሕን ኣብቲ ኣብዛ ውሽጢ መርከብ ዝርከብ ጂምናዝየም ብምስታፍን ብኺላታት ስነ መግቢ ዝኾነ ኸሻኖ ዝስራሕ ጥዕናዊ ትሕዝቶ ዘለዎ መግቢ ምምጋብን የካይዱ። ብተወሳኺ እዞም ኣባላት መመገቢ ክፍልን ቴሌቭዥን ከምኡውን ዲቪዲ ዘለዎ ሳሎንን ይውንኑ። እዚ ነንሕድሕዶም ጽቡቕ ገይሮም ንኽፋለጡን ንኽዘናግዑን ይሕግዞም። ገሊአን መራኽብ እውን ናይ ኢንተርነት ቀረብ ኣለዎን። እዚ ነቶም ኣባላት ምስ ስድሮኦምን ኣዕርኽቶምን ንኽራኸቡ ተባሂሉ ዝተገብረ እዩ። እዘን መራኽብ ንናይ ንግዲ ዓለም ጥራሕ ኣይኮናን ዝጠቕማ፣ ንወተሃደራውያን ወይ ንናይ ኩናት መራኽብ ነዳዲ ምምላእ እውን ይጠቕማየን። እተን ነዘን ናይ ኩናት መራኽብ ነዳዲ ዝመልኣ መራኽብ ናይ መመላእታ ነዳዲ ሒዘን ዝጓዓዛ መራኽብ ተባሂለን ይጽውዓ። እዚአን ነተን ናይ ውግእ መራኽብ ኣብ ማእከል ባሕሪ ኮይነን ይምላኣለን እሞ ናብቲ ወደብ ከይበጽሓ ድማ ስርሐን ይዛዝማ። እዘን ናይ ኩናት መራኽብ ናይ ነዳዲ ቦጣት ዓብ ናይ ጽዕነት ክፍሊ ዝኾነ ንነዳዲ ንድርቑ ንብረትን ናይ ውልቀ ኣቕሓን ክህልወን ኣለዎም።
1: 1 2 3 1 2 3
0: እዚ ኣብ ታሕተዋይ ክፋል ናይተን መራኽብ ዝግበር ምምላእ ናይ ነዳዲ ጋድማዊ ወይ ዝተተሓሓዘ ምምላእ ናይ ነዳዲ ተባሂሉ ይስመዕ። እዚ ኣዝዩ ሓደገኛ መስርሕ ዘለዎ፣ ምክንያቱ ክልተ ወይ ሰለስተ ጎኒ ንጎኒ ኮይነን ብናህሪ ዝጓዓዛ መራኽብ ሓደ ዝኾነ ፍጥነትን ሓደ ዝኾነ ጥንቀቐ ዝሓትት መስርሕን ክኽተላ ስለ ዘለዎን። መብዛሕትኡ ግዜ እዚ መስርሕ ካብ 2 ክሳብ 10 ሰዓታት ይወስድ። እዚ ኣብቲ ናይታ መርከብ እትውንኖ ዓቐንን ኣብቲ ፍጥነት ናይቲ ዝጭንጉዕ ዘሎ መሳርሕን እዩ ዝውከል። መብዛሕትኡ ግዜ እዚ ናይ ምምላእ መስርሕ ኣብ 4ይ ደረጃ እዩ ዝውድእ። እንተኾነ ሓደሓደ ግዜ እውን እቶም ኣባላት ጽፉፉን ዕውትን ስራሕ ንምስራሕ ኣብ 5ይ ደረጃ ይበጽሕዮም።

ካልእ መመላእታ ዝኸውን ንብረት ንምብፅፃሕ ዝጠቅም ድማ እዚ ንትኩል ዝካየድ ምትሕልላፍ እዩ። እዚ ብሄሊኮፕተር ዝካየድ ምስራሕ ኮይኑ ነቲ ኣብቲ ሓንቲ መርከብ ዘሎ ንብረት ወይ ነዳዲ ናብታ ካልእ መርከብ ከሰጋግሮ ከሎ ማለት እዩ። እዚ መስርሕ ዝምረፅ ተነቃፊ ንብረት ከም ኣፅዋር ክሰጋገር ከሎ እዩ።

እንተኾነ ንብዙሕ ዝዓቐኑ ነዳድን ንምስግጋር ኣይምረፅን እዩ። ንኣብነት እዛ ተሸካሚት ነፈርቲ ናይ ኩናት ዝኾነት መርከብ ኩናት ክሳብ 3 ሚልዮን ጋሎን ናይ ነፈርቲ ነዳዲ ክስ ከም ትኽእል። ንከምዚአን ዝኣመሰላ መራኸብ ብሄሊኮፕተር ነዳዲ ምምላእ ዘይከኣል እዩ። ናብዛ መርከብ ነዳዲ ከተመሓላልፍ እታ ነዳዲ እትምልእ መርከብ ጎንጎን እዛ ናይ ኩናት መርከብ ብምቓም ንፍጥነታ ትመጣጠኖ። ብድሕሪ እዚ ብግቡእ ዝሰልጠነ ኦፐሬተር ናይ ርሕቀት መስመር ተኩሱ ብምዝርጋሕ ኣብ መንጎ ዘን መራኸብ ምትእስሳር ይፈጥር። ቱቦታት ድሕሪ ምዝርግሖም እዛ መላኢት መርከብ ናብቲ ናይ ዛ ነፈርቲ እትስከም መርከብ ቦጥ ነዳዲ ከተስግር ትጅምር። እዚ መስርሕ እናተኸየደ ክልቲአን እዘን መራኸብ ኣብ ሓደ ስራሕን ፍጥነትን ክህልዋ ኣለወን። ኣብ ዘዋውራ ወላ እውን እታ ዝነኣሰት ጌጋ ኣብ ሓደአን ምስ እትፍጠር ግጭት ከጋጥም ይኽእል ወይ እውን ኣብቲ ዝሰጋገር ዘሎ ነዳዲ ምፍንጣሕ ወይ

ጌጋ የጋጥም እሞ ብድሕሪኡ እቲ ነዳዲ ኣብዚ ባሕሪ ክፈስስ ይኽእል። ስለዚ ኣብዚ ናይ ምስግጋር መስርሕ ክኢላታትን ተመክሮ ዘለዎም ሰራሕተኛታትን እዮም ዝድለዩ። ኣብቲ ናይ ምምእዛንን ምዝዋርን ዝርከቡ ኣባላት ድማ ግቡእ ትዕዝብትን ጥንቃቐን ክገብሩ ኣለዎም። እዞም ኣባላት ናይዛ ኩናት መርከብ ቅድምነት ዝተዋህቦም ነዳዲ ኣብ ጥቕሚ ምውዓል እዞም ነዚ ዝተመዙ ሰራሕተኛታት ንመፈተኒ ዝኸውን ነዳዲ ቆንጪሎም ብምውሳድ ክምርምርዎዮም ዝረኣዩ። ምክንያቱ ነዛ ናይ ኩናት መርከብን ነተን ፅዒናተን ዘላ ነፈርትን ዝኾነ ዘይተሓወሶ ፅሩይ ነዳዲ ጥርሖም ዝቕበሉን ዝመልእዎን። እዚ ብጥንቃቐ ዝግበር ምስግጋር ናይ ነዳዲ ኣብ ዓበይቲ ውቅያኖሳት ቀሊል ክኸውን ይኽእል እዩ። እንተኾነ እዚ ኣብ ዕምቆት ዘይብሉ ማያት ኣዝዩ በዳህ እዩ። ነቲ ናይ ምፅዓን መስርሕ ንምድላው መራሒ ናይታ መርከብ ምስቲ ንመራኽብ ብሓደ መገዲ ዘመሓላልፍ መስመር ዘሎ ወኪል ናይቲ ወደብ ቅድሚ እታ መርከብ ምምፃኣን ናይ ምፅዓን መስርሕ ምጅማራን ክዘራረባ ኣሎ። እቲ መስርሕ ድማ ብዘይዘናኣሽቱ ላቐባ ዝኾነ ጃለቡ ኣይከውን እዩ። እዘን ጃላቡ ብፍሉይ ንመራኽብ መዳቕሶ ንምሃብ ተባሂለን እየን ተማሂዘን። ነታ መርከብ ብዘይዝኾነ ሓገዝ ብገዛ ርእሰን ብምድፋእ ናብቲ ወደብ ከፀግዓ ይረኣያ። እዚአን ብፍላይ ኣብ ፀቢብ ካናለ ኣዜንን ጠቐምቲ

ናይ ዘንጀላ ብሞተረ ብርቱዕ ሓይሊ ዘመንጩ እዚ ካብ 680 ክሳብ 3400 ሓይሊ ፈረስ ይበጽሕ። እቲ ብርቱዕ ሓይሊ ናይ ዘንጀላቡ ንኻብአን ብሓደ 1000 ዛዓብያን ዝኸብዳን መራኽብ ንኽደፍኣ የኽእለን። ስለዚ እዘን ናይ ዘይቲ ነዳዲ መራኽብ ናብቲ ግቡእ ቦታአን ንኽቖማ ኣብ ዘንጃልባየን ዝምርኮሳ። ኣብዛ መርከብ ዘይቲ ነዳዲ ንምጽዓን ትኽክልነት ወይ ልክዕነት የደሊ። እታ ዝነኣሰት ጌጋ ነታ መርከብ ክትሕምሽሻን ኣከባብያዊ ዕንወት ከተኸትልን ትኽእል። እዚ ስለ ዝኾነ ድማ እዩ እታ መርከብ ኣብ ጥቓ ወደብ ምስ በጽሐት ብገዛእ ርእሳ ንቕድሚት ምምራሕ ኣቋሪጻ ኣብዘን ብርቱዕ ሓይሊ ዘለዎን ጀላቡ ትምርኮስ። ናይ ዓለምና መሰረታዊ ቁጠባ ክሳብ ሕጂ ኣብ ዘይቲ ነዳዲ ይምርኮስ ብምህላው እዘን ናይ ነዳዲ ቦጥ ዘለወን ነዳዲ ዘጋዓዕዛ መራኽብ ነቲ ልሙፅ ፀዓት ዘመሓላልፍ ሰንሰለት ንናይ ሃገር ድሕነትን ውሕስነት ንምሃብን ኣድለይቲ እየን። እዘን መራኽብ ኣዝየን ዓበይቲ እንተኮይነን ነቲ ኣብ ፀቢብ ቦታታትን ወደባትን ዝግበር ጥንቃቐ ዝተሓወሶ ምንቅስቓስ ኣዝዩ ከቢድ እዩ ዝገብሮ። እንተኾነ እቲ ነዳዲ ኣብ ግቡእ ቦትኡ ንምብፃሕ እዘን ጀላቡ ቀሊል ፃዕሪ ኣይኮናን ዘካይዳ።

0: ዘይንገረሉ ፀልፉን በትሪ እንዳኣ ምናብርትና እንዳኣ
1: ንተመልሶ ኪነሚን ፈትየ ኽሲ ንጓለይ ኪነሚን ክትገብር እያ
0: እንታይ መፂ ዋ ኪነሚን እትኸውን እታጓል ሕፃባት ሰተ ምሕረት ጓልይሲ ደለይታ ብዙሓት ንድ
1: ኣነ ከይሕጎስ ኳይ ክትዕገርግር ዘለኺ ኣነ ካየ ኣብ ማሕረስ ኣባይቶ ዝውዕል ሕማቕን ፅቡቕን ዝፈልጥ ኮ ኣነ ብቐል ዘስሕልኮ ገጢሙ ሰብኣይ ዘውድቕ በትሪ ዘይምሕረ ሰብኣይ ዝፈልጥ ኮ ኣነ እዚ እንዳፈለጥኩ ሲ ጓለይ ንለዘይቲ ኽባል ኣይከውንን እዩ ኣይከውንን ይብለክ ኣለኹ
0: በሉ ከምዛ ትብልዋ ዘለኹም እንተ ኮይና ዝሓሳብኩም ሕጁ ውን እንተኾነ ጓለይ ንእንዳበረኺ ኣይህብን እየ ኣይተኣቱን እየ ኣለኩ
1: እዛ ሓዳር ብትንክ ትብል ኺ ዘረባይ ምስ ዛእዩ ዘለኺ
0: ትዝበሃል እኮ ኢለኩም ጓለይን ሓዳረይን ምስፈተኹ
1: ኣነኸ ጓለይን ሓዳረይን ፀልእ ድየ
0: እሞት ንሕና ንፀልኦ ዘይትገድ
1: ኣነ ከዓ ኣነ ዝፈትዎ ሕራ ይበል እዩ
0: በሉ ጓለይሲ ንእንዳበረኺ ኣይተኣቱን እያ ኢለኩም
1: እዚ ዳ ሓድሽ ማይ ነይ ጣዕመ ምልክን ድዩ ኣነ ወዲ ምንበራስ ኣነሲ ንስ ክ ድፈትኽዮ ክፈቱ ንስ ክ ድፀላእኽዮ ክፀልእ ስሬ ካውጣዮ እንካ ቐሚሽ ኣይግበር እኳ ኢኻ ትብልኒ ዘለ ነዚ ረባ ሓሰብኩ እኮ ነብሰይ ነጊርኒ ከይደቆስክየ ቕንድየ ሕጂ ኸዓ ሕማቕ ሕማም ካብ ሞት ናይ ሓልፍ ፈቲኺ ምኽር ምስ ነብስኺ ኣይፈትኽን ከዓ ኣነ ወዲ ቦሮ እምበራሳእነ ካብ ዝሓሰብክዎ ምግባር ዓዲ ይውዕልን እየ ንወዲ በራኺ ይበ ኣብለክ ኣለኹ እወ
0: በሉ ድሓ ድሓ ንስኹም እታ ትመስለኩም ግበሩ ኣነ ግና ጓሌ ንእንዳበረኺት ሂበያ ቀሚሸይ ክቁልዓፋ ትድፋ እወ በቢኢድ ካብ ኣስኮይኑ ትመውስዎ ኣነ ዘይክተተሉ ኣነ ዘይፈትወሉ ድሓ
2: ኩሎም ወለዲ ውላዶም ክመርዑ ከለዉ ይቋየቑ ማለት ድዩ
0: መውስዎ እንድዩ ዝሓይሽ ክትገብር ትመክር እወ
2: መቓስ ሞ ክትመኽሩ ፀኒሕኩ ክትቋየቑ ኮይኹም ፀኒሕኩም ኣትደር
0: ኣቦኸ ክዕምፁ ንደልዮ
2: ድሓ ኩሉ ዘረባኹም ሰሚዐ እዩ
0: እሞ ኣነ ኮ ትንዓኸ ዝሓይሽ ክማጎተል ክፀኒሕ
2: ኣቦይ ስንዓይ ዝሓይሽ ዝበልዎን እዮም ክዛረቡ ፀኒሑ
0: ሞትቦክ ዝበልዎ ድ ክፈትኺ
2: ፈትዮ ዘይበልኩ
0: ኣብ ሓውራ መፅ እንዳበራ ክባ ክድርብዩ ክሓሲቦ
2: ንስ ክዝናሃኢለ ወደ ኣቦይ ተመልሶ እቶም ኩሎም መዛኑ ዝመልኩ ሃይለ ሓር
0: እንቋዕ ዘይበኣስ ኮነ ሓዳሩ ገብር እንዳበራ ክደናሕሽኹ ምፅላለቶም ክበኣስ ዝውዕሉ
2: ኣደና ዓይትፈትውኒ ዶ
0: ይፈትወክ ስለዝኾን ክስንካ ፅቡቕ ናብራ ምነየልክ ኣለኹ ጓለ
2: ኣቦኻ ክፅቡቕ ናብራ ምነየልካ ማለት ድ
0: ክሊ ጥቓጥዑ እኳ ይቀረቡ
2: ኣደ ኣነ ዝፈትዎ ዲ ክሓሪኺ
0: ኣነስወ
2: ኣነ ዝፈትዎ ድኣ ክመቢል ክፈሊጥኪ
0: ወይለክ ኣነ ዲ ክዘይተመነኹልክ ድኣ መን ክምነየልክ ትደሊ ዛ ጓለ
2: ማንናሃለ ወደ ጎይ ተመልሶ ይደለኒ
0: እወይ በስማ ኣምሉ ንፈስ ቅዱስ ኣቲ በሊ ብዘይካ ኣኳሰብክ ሰርዓቱ
2: ምሕራይ ነውሩ ድዩ
0: ጓላ ዲኣ ዝበለታ እያ ትሰማዕ ይበክለኒ
2: ኣቦኻ ዝበለኻ ከይትማዕን ማለት ድ
0: ጓል ምሰዲያ እያ ትመክር እኳ እዩ ዝለክ ዘሎ ክዛ ጓል
2: ኣደ ከምኡ እንተ ኮይኑ ዳ ኣቦይ ንስኪ ዝበልኪ ሕራይ ዘይብለኪ
0: ክመልኩ ንደልዮ ክመልኩ ንደልዮም ጓል
2: ኣትደ ከምዚ ሕሻ በዕሎ እንተ ኮይና እያ ዘይተሓሪ
0: ኣንቲ ምሕረት ጓል በዴታትና ዘይፀንሐ ድሓር ከዓ ጓል ኣደ እንተላታ እንዳኣላ ፅቡቕ ናብራ ትምነየላ ኣዲ ኮይኑ እንዳኣለ ፅቡቕ ናብራ ዝምነየልክ ዘለኹ ዛጓል
2: ኣቦኻ ክፅቡቕ ናብራ ይምነየልካን ማለት ድዩ
0: ይምነይ ባ ግና ይከመደን ምሕረት ጓል ሕጂ ከዓ እቲ ኣነ ዝሓረኽልክ ወዲ ተመልሶ ንሱሕ ሸብ ሕራይ በለኒ ዛጓል ሕራይ ትበልክ እዛ ማርያ ባ ክብለኒ ሕራይ የለነት ምሕረት ጓል
2: እሞ ባህ ዘይበለኒ
0: ትወዲ ተመልሶ
3: ወይ እያቲ ኣነ ርግምቲ እንታይ ዝብሎ
0: ኣንቲ
3: ወይ ኣነ ርግምቲ
0: ምሕረት ጓል ኣሸ ጓል ኣዲኣ ዝበለታ እያ ትሰምዕ ንዓኸን ሓዋር ዝኾነ ናብራ ዛጓል
2: ኣደ ኣነ እዚ ንስኹ ትብሉኒ ዘለኹ ይኹን ኣቦይ ፈፂመ ይደለኒ ካብዚ ንስኹም ትብሉኒ ዘለኹ ዋላ ፈላሲት ምዃን ሕሸኒ
0: ድሓ ድሓ ምሕረት ጓል እቲ ዴኻ ዝበለት ካሕራይ ከም ዝበሃል ክነግረኪኢል እየ እምበሪ እምበለይ መርዓይን ደልን እንዳበልና እንዲም ጓዕፂ ፀማ መርዒዮምና ዘይተርፍ እንዳኣሉ
2: ኣደበጃኺ ዘዘረባኻላ ጊዜ ከይትደ ነፈቲ መደልን የለኹም ኣለኹ
0: ወይ ኣነርብልቲ ኣይ ኣንተ ክንደይ ዝኸውን ከሰድሰዲ በልኺ ድመድሕ ኪዲ ወይ ኣነርግምቲ ኣንተ እንታይ እዩ ዘሎ ወይ ጉድ
4: ኣቱም ገዛ ሓገርኩ ለተብርሃን ኣለኽዶ
3: መስር ከመይ ሓደርኩ ተመልሶ ብሓንዲ ሓዲርኩ
4: ተኸለኸላ
3: ገሾ
4: ናይ ድሓ
3: ድሓን እዮ
4: ቁሩብ ከ
3: ንዑስከ በዚኣ ኹኑ በዚኣ ትሸኩ በዚኣ ኹኑ
4: እዛ መገሻ ናይ ተኽሊ ደኣ ናይ ድሓን ድያ እንታይ ደኣ ንዓይሲ ትኸው ኢልሃኒ
3: ድሓን እዮ ነተንሓ ዝጓስ ቆልዓ ጓሳ እንተረኸቡ ኢሎምሲ ፍትዓደ ኮታቶም ገሾም ኣለዉ
4: ኣሓ ደኣ ምሕረት ጓልኩም ከ
3: ምሕረት ደኣ ዝጓሰየቶ ዶ ውሒድዋ ደጊምሲ ኣበይ ዝግዳ ንዓኣ ዝኸውን ፍጠረላ እምበር ጓል ኣኺላ እንድያ
4: ኣንቲ ለተብርሃን ዓይ እዝጊሄርክለኪ ኣነ እንዳሎ መንኩስ ኣብ ምህለላ ሰኣት እዩ
3: ተወዳእ በለቶ መልሰ እየ
4: ውዱ እንድዩ ወዲ እዮንዶ ወይለ ኣነ ብዛ ጎረቤትኩም ከለኹ ሲ ንኻልእ ክትብዋ ትመጣጠሩ ኣለኹ
3: ዘይንሱ ድኣ እንታይ ጉሄኒ ኣሎ
4: ኣንቲ ለተብርሃን ኣነሲ እንታይ እየ ገይረኩም ንዓይ ትፀልኡ እዩ
3: ዋይ ጸላኢኹም ዝጸላእ ኣብ ምንታይ ናውዒልኩም ዳ ኣልና ንጸላእኩም ኣይ ጸላእናኩም እንተመልሶ የ
4: ኣነስ በሊ ቀደም ስ ካንካንካንካንካን እየ ዝኣምነኪ ነይረ ብዙሕ ኣምነኪ ነይረ
3: ኣይ ኣነስ ኣምነኩም እንድየ
4: ኣይ ግዲ ይብልክን ከም ቀደም ክስ ኣይኮንክን
3: ኣነ ኣነስ ከም ቀደም እየ ወዲ
4: ትጠልምኒባ ኣለኸ
3: ዋ
4: ወ
3: ከመይ ቢለ
4: ኣነ ንምሕረት ንወደይ ከምዝምነያ ነጊረክ እስኺ ድማ እዚ ድኣብ ልበይ ዘሎ እንድዩ ውዶ ኢልክኒ
3: እወ ኢለኩም ግን ኣነ ምስ ኣቦኣ ብደጎኹም ወዲእኩም ክትመፁ ከዓ ፅበ ኣለኹም
4: እምበር ከ ኣብታ ቓል ክለኺ እስከ ጥቕዒ
3: ኣቦይ ፍስሓ ኢለ እንደብለኩም ኣለኹ
4: እንታይ ድኣ ጓለይ እዚ ተኽለሲ ቁሙጥ ኣለዋ ኢሉ እንዲ ድኣ ገጽ ዝኽልኣኒ ዘሎ
3: ትማሊ ንወዲ በራኺ እንተዘይሃብና እያ ክንውዕ ኢሎ
4: ወዳኢተኸ ትሩፍ ንቡር ነርካሲ ኣንቲ ንዚ መጅላግ ወዲ በራኺ ድዩ ቁሙፅ ኣለዋ ዝብለኒ ዘሎ
3: እታ ዝተባሃሃልዋ ግና ኣይፈለጥኩ
4: እሞ ኣነ ከለኹ ቀዳማይሲ ንእንዳ በራኺ ክትብዋ ባህ ይልኪ
3: ባህ ድኣ ከመይ ልባህ ክብለኒ ተመልሶ የ ኣነ ስባህ እንታ ናይ ቀደመይ ወዲ ተመልሶ ብላ ኣሎ
4: ኤኮ እሞ ተዛሪብክየ ክሂድኪ
3: እቲ ዝበሃል ኢለ ንሶም ንወዲ በራኺ እንተዘይሃብክዎ ኣነ ንወዲ ተመልሶ ክንብል ሙሉእ መዓልቲ ክንራብ ኣርኩ ኢልና
4: ኣየ
3: ኣማሲኡ እንታይ ከም ዝገበሩ ይፈለጥኩ ንዓደ ኮታቶም ገሾም ኣለዉ
4: ኣብ ሰበይቲ ምስ ጸልአት በቕሊ ምስ ጸገበታ የድርስ ይብሉ ኣንቲ ዕጥቕቲ ሰበይቲ ምዃን ክናፈለጠሲ ንዓኹ ክኸር ዳ እሞ ዘይግባእ
3: እንታይ እሞ ክንብል ኢና ዓርኩኹም ኣይጠዓዩ ተጸሊሎም ተጸሊሎም ምስ መዓዱ
4: እንታይ ጽላለ መጺእዎ እዩ ዓይንኻ እናርአኻ ናብ ሃያማት መርዑ ዘለዎ ገዛ ጓልካ ወሃብ እተን ደቂ በራኺ ድኣ ዘይጽቡቓት እየን ታዲአን ግን ጠብሎቕ ጠብሎቕ ጠብሎቕ እንዳለት ሓዳር ምግባር ከሊኣት ክልቲአን ደቃለን ቀነ ተፋትሐን መጽአን ምሰዲአን ጫቑጫቕ ብላ ኣለዋ እወ
3: እንታይ ኢኹም ትብሉንቱ እዚ ስካ ዘይሰማዕ እኳ ሓድሽ ዘረባ እዩ
4: ኣበይ እሞ ክትሰምዑ እዮም ለንቀነ እንድዩ ገና ነገሮ እንኳ ዘይፀሓየ
3: ወይ ኣነ ግዲ እሞ ሕጂ ድኣኒ እንታይ እዩ ዝግበሩ ምሕረት ጓለይሲ ኣብ ዘማኣን ምናት መርዑ ተኣትያስ እንታይ እያ ክትከውን ከመይ ኢላ ኢኸ ክትክእሉ
4: ንሕሙቶ ድሕቶ በለ ትጽለል ትጽለል እሞ ምስ ተጸለለት ከዓ ሃየ ጓልኩም ሰድርና ኣለኹ
3: ብስማኣለፍወ
4: ከምኣ እያ ንዕምበላይ ዝተፈርዱ ንሃመር ዘይሰዶ ምሕረት ጓል ክኸ ኣሰረ እወ
3: ኣንቱም ተመልሶ እንታይ ኢኹም ዘፍርሒ ጥራይ ትነግሩና ተስፋ ዝህብ ዘይተስምዑ ንወደ
4: እሞ ሃየ ሓግዝ ንክሕግዘኩ ከ ዝብለክ ዘለኹ
3: ካብ ንወዲ ተመልሶ ምባል ሓሊፎ ሞ እንታይ እየ ክብል ደሊኹም ንወደ
4: ንሓዊ ክትነግርዮ ግዲ
3: እንታይ ክብሎ
4: እንታይ ትብል እየዶ ኣነ ንእንዳ ተመልሶ እናፈተኹ ዞማኻ ተኽለ ግን ንእንዳ

0: አንተ ዘሂበያይ ነው ፍኩር ነው ትብልዮ ወይለ ወ
1: ንሶ ምታ ዘሐሰብዋ ከይፈጸሙ ደቂሶም አይሐድም
0: ዲላይ ታብዮ ዋ አማ ጋር ነገር እንዳበላኹ ሙሳ ብሕሸኪ
1: ካብኣሲ ሞትባት ሕሸኒ
0: እሞ ካብኡ ዝኸፍእ ዝመፅ የብልክ ንተወልደ ሓዊ ክኸድኪ ሓንቲ ኣግበረኒ ትብል እዮ እወ
1: እቲ ሓወይ እሞ ክጉህንዲ
0: ይጉሀ ግዲ
1: ዋይ ኣንቱም ተመልሶ
0: እወ ሓዊካ ጉሂ ኮይ ናይ ሰብኡ ትሰራ ለተብርሃል ስምዕኒ ሞ ሰምዕኒ ደለኺ
1: ሰምዓኩም ኣለኹ
0: እወ እዛ ዝብለክ ዘለኹ ንሳይ ኣፈውሳ ኣጆኺ ኣጆኺ ኸይ ትጀጅውኒ ቀናት ክሻብ ጣብል እዮ ከይደዳ ከይደ ጆኸይ
1: ሕራ ይበሉ
0: ወይ ወይ ወይ ወይ ኣንቲ እሞ እንተወልዲ ኸይደ ደባዕለይ ክፅውዑ
1: ጓሎ ባኣኸ እቲ ሓወይዳ እንታይ ጓሳብ መሳዕብያ እንደለየሉ እየ ንስኹም ትዛረቦ ባዕለይ ክዛረቦ እየ እንደ ዝብለኩም ዘለኹ እዎ ባዕለይ ክዛረቦ እየ
0: እስኺ ጓል መንዲ እፈጠክ እንዴ ዕጥቕቲ ሰበይቲ ምዃን ክፈልጥ እየ ኣጆኸ
1: ይበልኩም ባዕለይ ክዛረቦ እየ ባዕለይ ክዛረቦ እየ
2: ፀሃይቱ ኣቲ ፀሃይቱ ኣለኹ ዶ
3: ኣለኹ ኣለኹ በየተው
2: ድሓኒ ህዳ ዝፀዋዕኽኒ
3: ብደኳ ዝውዳእ ኣይኮነን ኮፍ ሞበል ነዚኣ ኮፈሉ
2: ዓራር ወልኣ ኣይድሓንክኒ
3: ገዛኹም መፅእ ከይነብረኩም ዘረባ ከይከደና የፈርሐድ ኪመኩም ኣቦየ
2: እንታይ ድዩ ተረፊ
3: ኣብዛ ፀግዒ ገዛና ፀሓይ ዓራርዎ እንዳማምቑ ከዕሉል እዮም ሲ
2: እታ ፀግዒ ፀሓይ ዓራር ኣኪባ ፉሕ ስለ ተብሎ ኣብ ውሻጦኹም ዝእጎድ ሓዊ ስለ ተማምቖን ሓሙኺ ጥዑም ተፀዋታይ ስለ ዝነበሩ ፀወቶኦም ድሊና ኢና ንመፅእ ዝነበር
3: እሞ ሕጂ ንዓይተት እዩ ብዙሕ ኩፍ ይሰማዓለ ሰሚዐን ተውረኹ ሰብ ከየባእስ ተሪሐ ስቕ እንተበልኩ ከዓ ብሰንኩ በደል ተተፈፀመሲ ሓጢኣት ከይኮነኒ ሰጊ የቦየ
2: እንትኾንክ እምበሪ ብዙሕ ክፍዎ ትሰምዒ
3: ሕጂ ግና ተመልሶ ወዲ ሓውኹምን ተወልደ ዞማ ትሕለን ብዙሕ ብዙሕ ብዙሕ ግና ይሕልሉን እዮ
2: ተመልሶ ወዲ ሓወይ ንዓይት ዓመን ዝብል ቀና ምዃኑ ይፈልጡ ተወልደ ግን ተለኪቡ እዩ
3: ሓቅኹም ይኹን ኣነ እውን እዚ ኩሉ ጉንዳምሰይ ንተወልደ ሕማቕ ዘረባ ሰሚዐሎም ኣይፈልጥን
2: እንታይ ክምሃል ሰሚዑ እዮም
3: ኣነ ዝሰማዕኩዎ ብዙሕ
2: ሃይ
3: ሰሚዒ ከይዛረብ ግን ሓመይ ቀደም ኣንክሎምን እዮም ክሳብ ሕጂ ከዓ ብጭቕ ኢለ ይፈልጥ ንዓኹም ምሕር ኣምነኩምን ፈትወኩምን ኣብ ሕጂ በፂሐ ግን ቃል ሓመይ ኣይፍርስ ሕጂ ግና ተወልደን ተመልሶን ተቋፂሮም ስለ ዘለዉ ባዕልኩም ኣብዛ ገዛኹም ክሰምዖም ኢ ፀዊዕኩ
2: ኣገናዕ ሰብኳ ባሓቂ ፅንዕቲ ኣብ ኪዳንክ ፅንዕኺ ንወድኺ ከየ ዘኽተምኪ በዛ ሃጥኪ ይዕ በረኸ ወድኺ ድማ ናትኩ ወሲሉ እቲ ፀባይ ደጊብ ሪኢኽ እዮ ዓዲ ሙሉእ በረኸ ብሩኽ ትብሎ
3: ይመላኣሉ ይመላኣሉ እምበር ኣቦየ ሳላ ፀሎትኩም ክሳብ ሕጂስ ድሓን ኣለዎ
2: ድሓን ድሓን ግድየን ክበዓል ኣለኹ
3: ደጊ እንዳ ሰብኣይ እንዲ ኮይኑ ምስ ሰብኣይ ክመክር ይደሊ
2: ይምርዖ ይወልድ ይዘምድ ኒ
3: ስእነት እምበር ማእስ ንእሱ ኮየ
2: ባዕሊ ኣለኽዎ ግድየብልክ እንደብልክ ኣለኹ ባዕሊ ኣለኹ ድሓኒ እወ
3: ጓል መንዳ ክተምፅሉ ደሊኹ
2: እወ ንምሕረ ጓል ተኸለ ኣብዛ ከብድያ ኣሚጠ ብልበይ ዓውሉ ፅቂጠልያፅ ትፈቱ እያ
3: ይፈትዋ መሳድኣ ጓለይ እንድያ
2: ይፈልጥ
3: በረኻ ውዒላ ምሸት ከመየን ስኸት ክብለኒ ትልፅ ሞ ከምዛ ብሓደ ዘይወዓሉሲ ኣነ ድቃስ ሳብ ዝወስደንስ ይዕሊ የምስሉ ምስ በርሀ
2: እሞ ፈቲኽ እያዶ
3: ፈትየ እንተረኸብክዋ እንዳ ኣሉ
2: ግድ የብልክን ናትክያ ባዕል ኣለ
3: ጓል ሃብታማት ኮይናስ ብዙሓት እዮም ዝደልዩ ኣቦየ
2: እንጀራ ማይ ሃብቲ ተወዳእ ጨርቂ በላይ እዩ ፀሃይቱ
3: እንታይ ርዮም ለይ ምሕራይ ክብሉን እዮም ወደይ
2: ብዝለዓድ ክን ልቦና ክንቅልዕና ክንትሕረዩ
4: ኣልኩምዕ ድሃለ
2: ወዲ ድሓ ተበረኽ ዝወደይ ብርዓኸ ርእና ተባር ተባር ተበረኽ ዝወደይ
3: እቶ ዝወደይ ድዓመት ከብላዕ
2: ዚአኺ

0: ነዚ ወዲ ህዝቢ ምቱን ሰብኣይ ጓሎም ክኾኖም ዝምኖ እዩ ኣዋል ዝወረዱ ከም ዘለዉ ስሕቲ የ
1: እንታይ ክብልዐኒ ኢለምኩም እናይ ወኢልኩም ሞም ኢኹም ደቀም ከጥሚ ኢልኹም እናይ ኮይኖም
2: ኣደቕመይ ውዒልከን
3: በረዳየለንዲደ
1: እተውርክ ብየዛ ጓለይ ንውሻጣ ሓሊፉሎ ጣዕሞ ክበለ
2: መዓስ ሰንከትክኖ ኣደይ ፀሓይቲ ሰንከታን ንሓውኩ ጣዕሞት ውሰዱለን ድያለ ንደ
1: ኣደብርሃነይ ከም ደ ኢለና ኸ እተው በልዛ ጓለ ኣርክብዮ ንሓወ
0: ኣንቲ ፀሒቱ ስቕልኪ ክትሻቐል እምበሪ እዚኣቶም ዓይማይ ፀባን እዮም ኮይሎም
1: ፍቕሪ ዳኣ መሊኡ
0: እሞ ፀበቕ እዩ ፍቕሪ ማለት እኳ ሓዳር ማለት
1: እዩ ድምፂ ዶ ስማዕ ኣለኹ
0: እስ ወለይዋ ሓቂ
1: እወ ወይ ተወልደን ተመልሶ ከምታ ቅፅርኦም ኣብዛ ፀቕ ገዛ መፅ ማ
0: ኣንታ ተወልደ ነደይሲ ትዝክራ ዶ
4: ኣደይ ትርፈ ደርሳዓ ኣይ ንበይና ዓድሙሉ እንያት ኣብት ክስዕሳዓ ዝነበራ ንእለታ ደርፊ ውጤርቲ ፍተላ እንታ ወዲ ፍተላ ፍተላ
5: ንባህታ ሓወይ ርኢኻ ንሳ ኣብልታ ምሂራት
4: ወይ ደ ምብልታ ክእላ ነይረኒ
5: ኣይፋሉን ኣደይ ፀወታ ስለ ትፈቱ ባህታ ከዓ ደድሕሪያ እንዳመርዓውቲ እንዳኸደ እዩ ተማሂርዎ ሕጂ ንህልካዋን ናሃራ ምብልታ ኮይኑ
4: ርም ኣቤት መልክዕ ኣቤት ግርመአን ኣንታ ወዲ ኣደይ ማርያም ኮይኑ ብህየተ እቲ ፀጉረንሲ መዓስ እየ ንስርሐኦ ኣሪጉ ኮይና ርእናዮ ዘይንፍልጥ
5: ወይ
4: ኣንታ ከምኣ ኢሉ እንተተቐቢረ
5: ከምዛ ብህየታ ዘላዎ ድብ ኣቢልነ ዓለም ሓሳዊት
4: ዓለም ሓሳዊት ወይ ዓለም ሓሳዊት ክልቲአን ደቂ ለተብርሃን ሓብተይ ክምርዓዋ ከለዋ ከበሮ ሒዘ ክስዕሳዓ ሓዲረና ባህታ ሓዉኻ ኸ እግሪ እግሪ ድዩ እምብልታ እንዳሃደመ ሰሓቦ ባቴ እናበለስካ እንታወዲ ነዞም ኣደጋውያንን ሰያባትን ከይተረፈ ኮይኑ ከምዛ ብተይ ክዕድሮም ሓድ ከምዛ ብተይ
5: እንታይ እሞ ምዉት እንደተረሳዓይ ኮይኑ ተወልደ
4: ይርሳዓይ እሞ ኣደይ ትርፈት መዘከርታ ኣለዎ
5: ኣይንወልካ እንዶ መዓልቲ ከለዞም ኣኻርሲዖማ
4: ዋ ለተብርሃን ሓብተይ ካብዚ ኣፋ ውጢያታ ዘይፈልጥ
5: ከመይ ገይራ ክትርሳዓታ ተኽለዞማ ከዓ ምስ ሃረማ ሰብ ከይሰምዕ ኣጆ ክልተ ብርሃን ጓለ ኢላ ንብዓታ ሓንሲሳ ፀጉራ ባዕላ ፈቲሓ ቆኒና ኣቢዳ ንተኽለ ገኒሓ ሓዳር ዘግበረታ እንዲያታ እንታ ንዚ ምኸበይ ገርያ ክትርስዖ
4: የሃርማ እምበኣር ነይሩ
5: ነዚ ትፈልጥኒኻ
4: እዚ ግን የፍለጠኒ
0: ሓብትኻ ከም ኣድግ እንዳተረዓርዕታ ሰለስተ ዋልዶ
4: እንታይ ኻ ትብላ እንታ ክሳብ ኩሉ ሕሱ ምንባሩ ዳ ዘይፈልጥ
5: ከመይ ቢልካ ሞ ክትፈልጦ ኣደይ እናኸወለት ዘናበረቶ ንህልካ ነዚ ኩሉ ረሲዑ ንዓይኒ ዒቕኒ
4: ፀሊሉ ዶ
5: እንታይ ፅላለ መፂዎ
4: እንታይ ዳ ኮይኑ
5: ሕነዚ ኮሎስኩስ ኢደይ ተነኸስኩ ገይሩ
4: እንታይ ኢኻ ትብሎ እንታ
5: ርኢኻ ንምሕረት ንወደይ ሃበኒ ተበልክዎ ደይ መደይ ኢሉ ንዓይ ኮጉሂ ንበራኺ እዩ
4: ነቲ ናይ መበግስዎ ባእስኹም ኒኻ እንታ ክሳብ ሕጂ ተዓርኩም ድ
5: ኣንተ ኣነ ሸለል ኢለየ ነይረ ሕጂ ከዓ ንህልካ ነቲ ኣነ ዝሓፀኽዎ ምሕረት ብውሽጢ ውሽጢ ገይሩ ንወዱ ክትኮኑ ምስ በረኸ ዘረባ ወዲኦ
4: ዝተወደአ ዘረባ ኣልቦ
5: ኣንታ ተወልደ ንበረኸ ኹመ ወዲኡ ወንዲ ዝብለካ ዘሎ
4: እንታ ተህዎ ክከይትህሉ
5: ኣይትፈልጦን ኢኻ ነዚ ዘረባ
4: ዝፈልጦህሉ ኸውን ግን ንመክሪና ዘለና እምበር ዝተወደአ ዘረባ ኣልቦ
5: እሞ ተወዲኡ ክኣብለካ ኣለኹ ኣነ
4: ታዘይዋዕለይ ትዛረብ
5: ኣንታ ንስኻ ኹን ክሓዋ እምበር ለተብርሃን ሓብትኻ ማይ ገዲፋ ደም ትነብዓላ
4: እንታይ ኮይነ ኢላ
5: ነዞም ነግራማት እንዳበራኸ ጓልያ ሂብኒ ኢላታ
4: ዋይ ሓዱሽ ማይ ዘይጣዓመ ዘረባ እንታ ኸበያ ከምቲኸ
5: እንታ ሓቂኸ ዲኻ ነዚ ዘይትፈልጥ
4: እዚ ግን ኣይፍለጠኒ
5: ኣነ ሓሜካ ንዲ
4: እንታይ እንዳበልካ
5: ለተብርሃን ሓብትኻ ንእንዳበረኸ ኣይሂብን ኢላ ማይ ገዲፋ ደም ስጋዕ ትነብዕ ኣይምኾነትን ዘራይ ስኢና ንበይና ኮይና ብላ ኣለኹ
4: ዘደቅስ ነገሮም ካ ስድቅስ ሓድ ውድ ይበሃል
5: ክትሓመም ኢለ እንደ ዝነግረካ ዘለኹ
4: ኣንታ ወረኸይከውን ካብ ከምቲኻ ዘረባ
5: ዝጠፋኣካ ወረ ካበ ንስ ዝለየዎ ዝበሃል ኣሎ ነዚ በዓል ንስኻ ተናሽዎ ይኹም ርኢኻ ለተብርሃን ሓብትኻ ኣማኒተ እያ በካሎ ኣያ ምስ በለት ታሽመ ይኳ ይትውስኸላ
4: እንጣትዕን ዘረአ ኣለና እስኪ ትገብሮ ባህሊኻ መሪም ጣለ ይብለካ ኣለ
5: እንታ ተወልደ ብልብኻ ዲኻ ንዓሚ ማንስኢ
4: ተመልሶ ባህሊኻ ምጣለይ መን ኢልካ ብለካ ኣለኹ
5: ዋይ أتخن دي تواتري خان الصحة بلحن لا تبرهن حبت قائلان لا تبرهن حبت قائل
4: وع كاباي من العرس ناحن قريباتك
5: أنت تولدي هما أخو خوون تمن أماني تياب لك هلا
4: بقى فانا قيلاتك
5: من زرن زحن بعثان دول كوخا
4: دعيتا
5: تخلص وما خا أنا زبول كوخن تزيجيركي إذا حدار تبتني لك أين أي فخرائي أين أي فخرائي هدود هدود هدود
4: ما يتعال حامي من الله داري تبن
5: لا أنت حمام مزيوه سقي ببا سقع سرني عقوه سرني عقوه فرع فرع فرع فرع إلو نبعنا أخوت نأخو سباي قطر كمينتا
4: بل بل بل بل كتكايدني خا بحد خوينا هنقول حيلي
5: أوي زوزا اون شيطان سي كيكشش لي ترفز بهالالو تخنزو ما خان اي باه كي بلو بودفين وندي حجي حجي لا بترو كاي علله و نعاد انا نسخو غوزو يتخيتو نقدم نقدم نلتبرهن حبتخا غزخا صويعكا مخر بدحريو لتبرهن زفتوتو فتوه صبو ابيخه عتر ترفه فسن طرات انترفه اندالو يفلالي يفلالي تا تا خبز مهتن زين تخيتر فاي
4: كساب كندي
5: هو بل
4: نقول هنا
5: عمو عمو
4: واه
5: واه اي تهرب

0: ዋለይ ንና ተመርሶ ይህባን እየ
1: ምስ ሓዳርካ ከይመኸርካ
0: ንስኹም ዝለወስኩሞ ብሕቕ ምስ ስንክት ሓፍትኻ ኣይመክርን። ከም ቀደማ ዘምፃ ኩላ ሰንኪታ እንተበልዐት ግር ኣይፋለይ እንዳዓሎ ኣቦይ ሓሸኒ እንተለት ከዓ ከይትኸፎ እምበሪ ተመላ እያ
1: ንሱ ክገብር ገመጥ እየ
0: እሞ ሓዳር ተደሊኻሲ ንሓፍትኻ መዓት ኣኸለ
1: ተኽለ ተኽለ ተኽለ እንዳተዳረፍካገዲፈያ
2: ኣያነ ዓንደ ንስኻ ንሶም ንኣታ ዝሓሰብዎ ከይፈፀሙ ማሰቂሱም ሓድሩ ንዓንደ ንስኻ ተመለስ ወይ ወይ ኣነ ዝሓወይ ኣብሄ ባሰዲደዮ ንዓይከ ኣኽለኒሲ ትሓወይ ከዓ ኣደ እንታይ ማለት ብሰንከይ ትባሱ
3: ስከግደፍኮ ንክልትዮም ኣይደን እዮም ነትደ
2: ኣትግደፍኒ ዶ ንሕና ዝበልናክ ከም ትገብር እኮ ይፈልጥ እ ንዓነ ከተጉሂ ደሊኽ
3: ኣደበጃኺ ኣደበጃ ክብሰንከይ ገዛ ክገዲፍኪ ትኽኢል ትደ
2: ድሓን ድሓን ግደፍኒ ነትሓወይ ክርክቦ
3: ኣደበጃኺ ኣትደ እወይ ኣነ እንተይ ዝገብሮ እወይ ኣነ ናተይ ዕድልሲ

0: መረ ይት መረ ኣታይራት ነብዒ መንደወቕዒኪ
1: ከብሎ ማንቲ ዝውዓልኩ ሙኳ መሓሸኒ
0: እንታይ ድዩ ክኾንኪ
1: ንስኻ በረኻ ክውዕል ከለኹ መሓሸኒ እኮ ኢለ ወርሒ ዓዲ ካብ ዝውዕል ኣቦይና ድንኩ እኳ የክወርሐ
0: እንታይ ኮይኑ ማለት
1: ንመርዕዋ እናበሉ
0: ንመርዕዋ ኹሉ እንቲ ምሕረ ኣነ ዛኣ ዘይፈለጥኩ
1: ደይፃይቲ ነግራኻ ኢሎ
0: መርዓርኣ ንመዓስ ሓሲቦሞ
1: እንተ ኮይኑ ሎምስንጥሪ
0: ሞ እንታ ኮይኑ ኢል ክዳ ትነብዐላ
1: ኣቦይና ደይንኒ ምተባይሶማ እንተ
0: ሰይጣን ክልሕቁዓ
1: ኣብ ገዛና እንዲኣት
0: ከነምርዑ ወኪሎም ንረክትብሉ ይፅናሕ
1: ወይለ
0: ኣሞ እንታይ ዳ ኣባ ይሱ
1: ንመኖም ንሃባ እዩ ትባእሲ
0: ንመኖም ንሃባ ንመኖም ንሃባ ንወዲያ መንድንኩ ብክደል
1: ኣቦይ ንምስግና ወዲ በራል ኣደይካ ንሃይለ ወዲ ኣቦይቶ መልስያት
0: ኣመኖም ዳኣ መዓሊቦ
1: ኣይተሰማምዖ
0: እስኪ ከንመን ሓሪኽ
1: ኣተበረ ኣነ ዳኣሞን መንካሓሪ ንኽልትዮም ኣይደልዮም ነኢለዮ
0: እንቲ ምሕረ እንድሕር ንኽልትዮም ዘይደልኽዮም ዳ እንታይ ኣባይስዎ
1: ኣቦያነ ዝበልኮ ተ ዘይኮይኑ ዋላ ሓዳር በተን ኢሉ ኣደይካ ሞት እንተኾነ ጓለይን እንዳበራኺ ሂብ ነኢላ ክልትኦም በዚ ተሰማምዑ እንተኳሪዩ
0: ወይ ሓፍተይ ኣደለ ተብርሃን ገዛ ኣለዋ ድሕጂ
1: የላ
0: ናበይ ኣብል
1: ኣብ ኮይ ኮሪ ከይዱ ስ ዳዮ ትገብር ከይዳ
0: ንዕና ይበል ምሳና ገዛ ቐኒት
1: ኣይከይድኒ ኣቦይ ክኩሪ እዩ ንደ
0: እሞ ምስ ኣቦኹም ተቐንኽ
1: ኣደይ ምስ ኣቦኺ ሻሪኽ ኢላ ክትቀየመኒ እንተበረ
0: ንዕናይ ገዛ ኩሉ ዘጓነፈክን ኣደይቲ ነገር
1: ኣይከይድኒ ኣቦ እግረግረ መፅም ክወስዱን እዮም
0: እንቲ ምሕረት እሞ እንታይ ተገበርና ዳ ኢዳሕ
1: እንድዕ በቃ ኣብቲ ኣሕን ውዕለል በረኻ ምባዕሸ
0: በረኸ ወድዶ ምሕረት ድራራዛቡ ክትኮኒ ንዕናይ ገዛ ኣዲ ክምሰቡ ኣላ ድ ኣቦኹ ድማ ናብ ኣዲኣያ ከይዳ ክብሉ ኣብዚ ምሳና ከም ደለኺ ይፈልጡ ፈሊጦም ብሓይሉ ክወዝኹ ተመፁ ከዓ ናብ ኣቦያ ንደቁማኹም ትብል
1: ኪደናይ በ ሓድዮ ክንገብር ኢና ሰብ ከይርኦ

0: ሰበይቲ ረኺብዎ።
1: ኣንቱም ወደይ ሰብኣዮም ሰበይቶም ንምሕረት እዮም ከምስሉ ደልዮም። በዚ ዝኣክል ስምምዕ ስኢኖም ንህለውኩም ኣብ ሓዳር ይበቶም በፂሖም
0: እዋ እንተታይ ባህል ወይ ደቂ እዞም እክልን ፍቅሪ ንሰበለቁሑ ተክለን ዘተብረሃንስ ኣብ ነብሶም ትበፅሕ ፍቅሪ ተወዲቲ
1: ጉዳ ጉዳን እዩ ሰብ ዘበለ ገሪም ዎ ባየ
0: እንተታይ ባህል ወይ ደቂ ጥንቅልዒ ዝሸነን ውላዱ ዝረገብ ናብ ነብሱ ይምለ እዛ ኮይኑ ናንበ ገባር ክቡ ኣብ መደቀስና ከለና ንፈልጦ ኣብ መደቀስና ከለና ወይ ጉዳ በል በል ፀሓይቱ ከም ቀደም እዛ ጉዳይ ኣከብሓዚ
1: ኣደኹ
0: እውን ክሳብ ዝኾነ ዝኸውን ገለይ ከይዛ
1: ኣይብል
0: እውን
1: ኣብነብሱ ኣይብልና
0: በል ከይደሎ ከይደሎ ወይ ጉዳ እንታሰይ ብሃል ውን
2: ኣያ እዚ ሓዳር ክብተን ዲኻር
3: ደተ በርሃናይ እምበሪ ኣነሳይ ዘለኹ
2: ሰበይትኻ ኣይሃርምካያ ኣይፀረፍካያ ገዛ ጠንጢና ክትከይድ ስንዕቀት ኣይኮነ
3: እንታይ ዘይገበርከ ኢኻ ትህቡ ከኒ ዘለኻ
2: ናብ ዳኛ ተመልክል
3: እንታይ ክብላታ
2: ገዛ ምስ ሙሉእ ንብረቱ ገዲፋ ዝኸደት ፅባሕ ንጎ ሓዳር ይከይ ትብል ብዝወፀቶ ክትተርፍ ሓደው ድማ ዘረባ ሰብኣየ ይሰምዕ ትበሊልካ ትምጉት
3: ንለተ ብርሃን ተማሕፂነሲ ኣብ እንዳዳኛ ደው ክብል
2: ሕረይ ንዓ ኣስክደፍ ሓዋን ዲኻብ ገዛ ክሒዝዋ ዝበ ንተወልዶ ዘይትመፀኖ
3: ኣንታ ኣገብር ሓወይ ሓንሳ ኣስከይ ትሃወት ለተ ብርሃን ክፍርያ እምበሪ ገዛ ገዲፋ ይከደት
2: ተወልደ ዘሪ ሓዳርካ ክብትን ናርኣኹስ ትም ክብል
3: ዳሓን ዳሓን ባዕለይ ክርክበሉ የ ተዓገስ
2: ተፀሪፍና ተናዕቕና ናርኣኹስ ክብል
3: ኣንታ ዓቕሊ ዶ ግበር ለተ ብርሃን ከብ ልባ ይኮነት
2: ብልባ ኣይኮነት ትረከብ ልባ ኣይኮነት ምሕረት ምስ መና ኣሎ
3: ንሰዲያ ቀዳ
2: እዚ ከዓ ዘዛርበን እዚ ዘዛርበን ጓላ ጠርሚፋ ዝኸደሲ ክትጣዓስ ኢልካ ትፅበለኻ
3: ተሃዊ ኸን ዝኸዓወሲ ተደቢረን ሓፍሶ ከይከውን ዓቕሊ ኸልየና እዩ
2: ኣያ ተናይ ዓቕናስ ዓቕሊ ኣይትፍራ ዝተነቐነቑ ኹርምትኻ ምጉራፍ ነይተ
3: ኣንታ ህልእ እንደበ ዘረባይ ድማ ንዓ ይኽበደኒ
2: ጸላእትኻ ኮ ፈልጦም ንስኻ ተሓባኸዮም ዝሕብኦ ከይመስለካ ብውሽጢ ውሽጢ ሓዳርካ ዝቐንእሉ በዓል መን ምዃኖም ፅቡቅ ገይረኸ
3: ድሓን ድሓን ዘራይ ደለሊ ይኮነ
2: ዝርያ ይኮነ ዓሻ ሰበይቲ ስወዲ ሓሙታ ወዳ ነይመስላ በለ ሓወይ ተፀሪፍካ እንተናዒቅካ እናርኣኹስ ንዓ የምልከተንን ኢለ ትም ክብል ኣንታ በትሮም ዶ መርርካብ በትሪ
3: ኣንታ ህልእ ነበል በትሪ ዘድልዮ ዘረባ ይብልና ንብለካ ኣለኹ
2: ችና ከምዝተዘይትኸውን ለተብርሃን ገዲፋትካ ይምኸደት
3: በላእኽለካ ኣምስሓኒ ዶ ኣድረልኒ የለካ የ ክንዲዝትውኸኒ ኣነ ወድቦሮ ምራሳነ ብሰንከይ ክትበኣስ ኣይደሊን እየ ተጠንቀቕ ብለካ
2: ዳሓን ዳሓን ትገብረለ
3: ኣብ ደይ እትወካይትርቶ እቲ ጉዳይ ናይ ባዕለ እዩ ኦብሎቕ ኦብሎቕ ኣይተበ እንታይ እዙ ዘይ ጉዳይ ከምግባር ባዕለ ኣለኹ ወድቦሮ ምበራስ

0: ኣሕበና ኣይንኽእሎ ዶ ኢልኩምና እ ኣብዚ ጉዳይና
1: ኣይንኽእሎ ዶ ኢልኩምና እ ኣብዚ ጉዳይና
0: ኣይንኽእሎ ዶ ኢልኩምና እ ኣብዚ ጉዳይና
1: ኣይንኽእሎ ዶ ኢልኩምና እ ኣብዚ ጉዳይና
0: ባታ ተስፋይ እዛ መርዓ ጓዞማይ ካብ ቀደም ትምኒ እያ ዝነብርክ እያ ሕጂ እዛ ጓይላ ዝሕልሕልከይ ዝብል ናባኹም እያ
2: እንታይ እያ እተን ፀብሒ ዝሰርሓ ዳ ጓይላ ክትፃወታ ክብላ ፀብሒ ከይቀርዕና ሓደራ በለን እምበር ብኣራስ ኣይትሰክር
0: ኣንታ ከዘክረኩም ኢ ልአ እምበሪ ኣፀቢኩም ከም ትዕጥቕሉ ሲኣምን እየ
3: ኣነን ገብረን ባህታን እምብልታ ስምምዕ ኢና
2: ሂና ዳ
4: ድሓር ከዓ ዝገሸ የብልና
0: እንታ ድሃይ ገብረ ከለኩም ዶ
2: ኣሎ ርእዮ ነይረ
0: እወ ምህላው ስሎ ግና ተኽሊ ሓዊ ምስ ሓዳሩ ይተሳኒ
2: ዶ
0: ብኡ ከይኩሪ ኢለ
4: እወ ወረ ሰሚዕናዮ ሕማቕ ረኺቦም
0: ተኽለ ንፍዕቲ ኣማኒ ሰብ ዝኾነ ሰበይት ላቶ ተኽለ ሕማቕ
4: ዋዕ ኣያ ተኽለ ዳ ካብ መዓስ ሓምር
0: ንምሕረት ጓልካ ንወደይ ሃበኒ ሃይለወድ ንምሕረት ጓልካ ንሃይለ ወደይ ሃበኒ ኢለዮ ሕጂ ምዛ ጓዞማይ እንዲ ክመርዖ ነይሩ ሓሳበይ
2: ዝኽኢሉ ኣይትርባሕ ኢልዎ ንሃይለ ክረክብ ዳ ምርቓ እንዲ ነይሩ
0: ሓ ተኽለ ነብሲ ወፅዐ በቲ ሓዳሩ በቲኢሉ በቲ ከኣጓሉ ብኩፋ ተኣር
4: እዋ ኣያ ተመልሶ ዓዘራይ ትዛረብ ንዕኦም ነናቶም ዝተባህለ ኣለዎ ነቶም ስድራ ድማ ዕርቂ ሰላም የውርገሉ

0: እወይ ገብረን ዓነ ጀጉ ክብል ካብ ዒድካ
1: ዝበኖ
0: እንታይ ደኣ ታዊሕካ ዲኻ
1: ወታዊሕ ካደ ዲኻ
0: እወ ናይ ያ ተመልሶ ባልካብቱ ሕልፈት ምቸት ምዃኑ ትፈልጡ
1: ሞ
0: ስለዚ ሲ ብእዋና ጓይላ ክጅምር እንብታላነዋ ልክ
2: ንባሃልና
0: ዕዚ ኮይኖከ እንታይ ከም ዋ ንተመልሶ ከይፀጠቕሲ እንብታሃ መሉ ተመኒኻለ
2: ኣታ ኣያ ኸዘይ ትብል
0: ተመልሶ ንሽ
2: ዋ
0: ገብረ ዘይቀራይካ ብሰንክኻ ጓይላ ክበኩል ጠርፊ ሓዳር ሓወይኒ ዝበተነ ተመልሶ እምብልታሃር መሉ ምዳል
2: እሞ ትማልት ነግረና ካልና ክንሕዝ
0: ዘይትበክሮ
2: ኣና ብለጣ ናት ከመ መላዕታ እምበር መዓስ ወርና
3: ክእልእንታይ
4: ዳ ሓጋ ምድሪ ተስሒ
3: ኣቦኸ ዓንዶም ዘለዎም ይብሉ
4: ሞይቶም ድዮ
3: እዛ ግሲ ተኣውየ
4: ሞ እንታይ ደኣ ኮይኑ
3: ሱስ ድሓር ንፈልጦ ሕጂ ግን ክትለኣኸኒኢኻ
4: ሕራ ናበይ ገጽ ኢኻ
3: ኣቦኻ ተመልሶን ኣያኻ ባህታን ትማሊ ምስ ኣያኻ ገብረ ስለ ዝተባኣሱ ከእስርዎም ብለይቲ ናብ እንዳ ምስለየ ንኽኢሎም ኣሎ
4: ሞ ኸዳ
3: ብጉያ ኸድካ ርኪብካ ሓወቦኹም ዓንዶም ኣፈርክቡ ትበሃል ኣለኹም ኢልካ ሒዝካዮ ምፃእ ዝወዲ ናብ ቤ ዝወዲ
2: ቀንዛዝ ኣሎ ግን እፅመሞ
5: በቕሊ ኸነ ናድዕኒኒ ከይንብል ከይረፍደና ኢሎ ኮእዩ
2: ድሓ ይኽእል ንዓናይ ጥራሕ
5: እወ ሕጂ በል ካብዚ ዓዲ ዝሰብካይ ዝዕየና ሙሉቁ ኢልና ክንወፅእ ኣለና
2: እንተረኣይ ኮይን ተኸገሩ እንታይ እያ
5: ሽማግለታት ይመልሱና
2: ኣብ ጉዳይና እንታይ ኣተዎ
5: ዘረባ ዓዲ ኣብ ዓዲ ብሽማግለታት እዩ ዝድቅስ ካብ ዓዲ ዘረባ ሰቲኹ ኣብ ምስሊየና እንተበፂሑ ንገብረ ብኸቢድ ማእሰርቲ ክቆፅዑ ይኽእሉ እዮም
2: እንታይ እያ ኣነ ነቲ ዐ ንስኻይድካ ተሰይርካ እንዳረኣዩ ኳስ ግብረ ከይቅፃዕ ክመልሱና
5: እወ
2: ዕፅ ንብሎ
5: ለመና ሽማገለ ኣይእበን እዩ ኣብ ብርክና ተደፊኦም ክመልሱና እዮም ብለካ ኣሎ
2: ሓውቢ ዓንደንኩ ደቂ ሓዊ ተሃሪምና እንዳረኣዮስ ክመልሰና
5: ኦይ ምንቃልና እንተፈሊጡ ንሱ ኳ ክገደና
2: ዶ
5: እወ
2: ብናዕና ይምራሕ
5: ንዓድኣ ሕጂ ተፀሚምካ ተፀሚምካ
2: ሃቦይቶመሶይታ ሓወቦኹም ሓወቦኹም
5: መን
2: ሓወቦ
5: እንታ ኮይኑ
2: ሓወቦኹም ዓንደ ሓወቦኹም ዓንደ ተሰኒፎም እዮም ኣፈርክቡ
5: ኣተታኻ ትብል
2: ኣፈርክቡ ተባሂልኩም ትማልና ድሓና ይነበር
5: ሞይቱ ንኢሎም ኸ
2: ዛጊስ ተኣወ ሰብ ከተኣኪቡ ዘሎ
5: እንድ
2: ኣደያ ቀልጢፍካ ብጉያ ምሎ ሰብ ኢላት ኒ
5: ባታ ኣወ
2: ኣፉ
5: ተርከብና
2: ንኺድዎ
1: እንቲ ፀሓይኩም ኣያ ኢኣ ድሓኒ ከመይ ኢኣ ገይርዎ ዋዋ ሕጂ ኸ ድሓ ዶ ኮይኑ ኣይተሻቂልና ኒና ፈፍ እንዳብልና መፂና ይበሃል ደቀ
6: ዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋ
1: هيا عندو لحندي خدا واه نبيل ادي خا كفول بابل
5: كفول كفول مو كفول كفول تمرسو ابوهم ناديهم من سنتو دكوي كيسوتو ميلي حقيفه يا عبيه امسيلكم دو
6: هو حوبو
5: زغدلكمكم تيال بحتا تزارب
6: زغور لنا يا للحوبو
5: تسو محفل تسو
7: وا تن انت هذا ايش انت هذا بارين افلس
6: هذا خول انت حس
5: وا حجي قوم قوم فهم
7: هاي زغون قوم

برهه

0: እዚ ሰላምታና ተቐበሎ ፈነወ ኤርቲቪ ኣብ መከታል ትርከቡ ዝኽእል ኩም ተዓዘብትና ከመይ ትውዕሉ። ሎሚ 2 ሓምለ ሰዓት 5 ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዝናልኩም ቀሪብና ዘለና። ኣዲብ ዓብዱ ምስ ኣቅራቤት ቋንቋ ምልክት ኣብርሀት ተወልደ ብምኳን ኢና ንምክታልኩም ብክብሪ እናዓደምና ፈለማ ኣርእስቲ ዜና። ሃገራዊ ማሕበር መንእሰያትን ተምሃሮን መንፈቃዊ ገምጋም ብምክያድ ኣብ ተግባረ መጻኢ መደባት ዘትዩ። መምሕዳር ዞባ ጋሽ ባርካ ኣብ ማራቶን ኣስመራን ካልእ ውድድራትን ዝተዓወቱ ኣትሌታት ኣተባቢዑ። ኣብ ሽወደን ኣሜሪካ ኣውስትራልያን ቀጠርን ዝነብሩ ኤርትራውያን ዝተፈላለየ ሃገራዊ ንጥፈታት ኣሰላሲሎም። ኣብ ዜናታት ውፃእ ኣሜሪካ ምስ ሜክሲኮን ካናዳን ከቲማቶን ፅንሐት ንግዳዊ ውዕል ከም ዘይተሐድሶ ኣፍሊጣ። መንግስቲ ኣይቨሪኮስ ብሰንኪ ሓደጋታት ዕልቕልቕ ህፁፅ ናይ እዋን ሓደጋ ድንጋጌ ኣውጁ። ዋዕላ መራሕቲ ኔቶ ኣብ ምጉልባት ወታደራዊ ዓቕሚ ኣባላት ዘተኮረ ከም ዝኸውን ቱርኪ ሓቢራ። ዝርዝር ዜና ሃማማት መንፈቃዊ ገምጋም ብምክያድ ኣብ ትግባረ ናይ መጻእ መደባት ዘትዩ። ካብ ህዝባዊ ርክባት ማሕበር ዝበፅሐና ሓበሬታ መልክዕ ፀብጻብ ተዳልዩሎ ሚካኤል ሓድጉ ከቅርቦ እዩ።
1: ሃገራዊ ማሕበር መንእስያትን ተምሃሮን ኤርትራ ብሓደ ሓምላ በስመር ኣብ ዘካየዱ ኣኼባ ናይ ቀዳማይ መንፈ 226 ንጥፈታቱ ብምግምጋም ኣብ ትግባር ዝቕፅል መደባት ዘ

0: እዩ። ብሓለፍቲ ዞባታትን ክፍልታት ማእከላይ ቤት ፅሕፈትን ኣብ ዝቐረበ ፀብጻብ ማሕበር ኣብ ምምሕዳራት ከባቢ ዓድታትን ጨናፍራ ቤት ትምህርትን ኣተኩሮ ብምግባር ኣብ መንእስያትን ተምሃሮን ፖለቲካውን ውድባውን ንቕሓትን ተሳታፍነትን ዘበርኹ ድሌትን ተገዳስነትን ኣብ ትምህርቲ ዝዕብዩ ዜናውን ባህላዊ መደባት ዝሕይሉ ከምኡ ውን ማሕበር ቁጠባዊ ንቕሓት ዘደንፍዑን ኣፍራይነት ከብ ዘብሉን ኣድማዕቲ ስራሓት ከም እተዓሙ ተገምጊሞ ማሕበር ንምምሕዳር ከባቢ ከም መሰረት ውዳቤኡ ብምውሳድ ንኹሉ ተምሃራይ ንምውዳብን ንምምእዛንን ዘኽእል መዋቕር ንምውዳድ ኣብ ነፍሲ ወከፍ ቤት ትምህርቲ ብደረጃ ክፍሊ ወከልቲ ከም ዝህልው ንምግባር ዝተኸደ ፃዕሪ ዘተባብዕ ገስጋስ ከም ዝረኣየ እውን ተገሊጹ። ብዘይካዚ ንቕሓትን ዓቕምታትን ኣካየድቲ ኣካላት ዘበረኽ ስልጠናታት ብስሩዕ ክወሃብ ወርሓዊ ኣነቓቓሒ ጽሑፋት ተዳልዩ ክዝትየሉ ዝምባልኦም ዘለልዩሉን ፈጠራዊ ዓቕሞም ዝዕብሉን ክለባት ንምቓም ብዝሓይለ ክስራሕ መንስያ ስራሕተኛታትን ሰብ ውልቀ ዋኒንን ድማ ኣብ ምምሕዳር ከባቢኦም ንናእሽቱ ተምሃሮ ከማእዝኑን ክሕግዙን ተኣታትዩ ዘሎ ኣገባብ ውዳበ ዕቱ ምክታል ክግበረሉ ከምኡ ውን ንተሳተፍቲ መደብ ክረምታዊ ማእቶት ናይ ጎስጓስን ኣስተምህሮን ምርባት ክስራዕ ኣብ ናይ ሓባር መረዳእታ ተበፂሑ። ኣቦወንበር ሃማምቲ ኣቶ ሳልሕ ኣሕመድ ዲን ኣብ ዘስምዖ ቃል ማሕበር መንእስያትን ተምሃሮን ማዕረ ማዕረ ኣካዳማዊ ትምህርቶም ብኣፍራይነት ብፍቕሪ ሃገር ብንቕሓትን ብሰፊሕ ኣጠማምታን ዝተሃንፀ ዓሚቕ ፍልጠት ከም ዝህልዎ ንምግባር ሰፊሕ ተሳትፎ መንእስያትን ተምሃሮን ዝህልዎ ዕቱብ መደባት ኣበጋጊሱ ምህላው ብምዝኻር መሻርክቲ ኣካላት መንግስትን ግንባርን ብሕልፊ ድማ ኣካላት ሚኒስትሪ ትምህርቲ ምትሕጋዞም ከዛይዱ ተላብዩ።
1: መምሕዳር ዘሎጋሽ ባርካ ብሓደ ሓምለ ኣባርንቱብ ዝወደቦ ስነ ስርዓት ኣብ ማራቶን ኣስመራ 2026 ካልኦት ዝተፈላለዩ ውድድራትን ተሳቲፎም ዓወትን ዘመዝገቡ ኣትሌታት ክለብ ዘሎጋሽ ባርካ ኣተባቢዑ። ኣብቲ ኣጋጣሚ ኣመሓዳር ዘሎጋሽ ባርካ ኣምባሳደር ማሕሙድ ኣልሑሪ ኣብ ዝስምዖ ቃል ኣብቲ ዞባ መዳይ ስፖርት ዘሎ ዓቕምታት ገና ከምቲ ዝድለ ከምዘይተበርበረ ብምጥቃስ እቲ ብምሕዳር ዝተወስደ ተበግሶ ፍናን ኣትሌታት ምብራኽ ዝፀንሐ ድኸማት ንምእራም ዝዓለመ ምዃኑ ገሊጹ። ዋና ዳይረክተር ክፍሊ ባህልን ስፖርትን ኣቶ እድሪስ ሳልሕ ብወገኑ እቲ ናይ ምትባዕ መደብ መቐፀልታ ናይቲ ዓውዲ ስፖርትን ምርባርን ምዕባልን ዝካየድ ዘሎ ውሁድ ፃዕሪ ከም ዝኾነ ብምጥቃስ ተራኮምን ዝተፈላለዩ ኣካላትን ክዓዝዝ ኣዘኻኺሮም ዝምዝገብ ዘሎ ዓወት ውፅኢት ውልቃዊ ፃዕሪ ስፖርተኛታት ከምኡውን ምትብባዕ ኮምን መሻርክትን ኣካላትን ከም ዝኾነ ዝተቐሰ ፕረዚደንት ፌደሬሽን ኣትሌቲክ ዘሎጋሽ ባርካ መምህር ሓይል ኣባርያ ድማ ተካኣት መንእስያት ምፍራይ ኣብ ኩለን ንኡስ ዞባታት ዳህሳስን መፅናዕትን ክካየድ ምዃኑ ኣረድዮም። ኣብ መወዳእታ ማራቶን ኣስመራ 3ተ ግዜ ቀዳማይ ዝወፀ ኣትሌት ናሆም ኤርምያስ ኣብ ውድድር ፍርቂ ማራቶን ደቂ ኣምሓርን ኣስመራን ዝተዓወተት ኣትሌት ናዝሬት ወልዱን ናይ ልዕሊ ዕድመ ናይ ትራክ ተወዳዳሪት ኣትሌት ራሂል ዳንኤል ነፍሲ ወከፎም 150,000 ናቕፋ ከምኡውን ኣብ ውድድር ፓራሳይክል ካልኣይ ዝወፀ ተጋዳላይ ዮናስ ሃይሉ 2,000 ናቕፋ ተሸሊሞም። ኣትሌታት ኤርትራ፣ ኬንያ፣ ደቡብ ሱዳንን ኡጋንዳን ዝተሳትፎ ሸውዓይ ማራቶን ኣስመራ 2026 ብ7 ሰነ ከም ተኻይደ ዝዝከር እዩ። ኤርትራውያን ንብርቲ ሕቡራት መንግስታት ኣሜሪካ፣ ኣውስትራልያን፣ ኒውዚላንድን ከምኡውን ሽወደንን ቀጠርን ዝተፈላለዩ ሃገራዊ ንጥፈታት ኣሰላሲሎም ጋዜጠኛ ርሴ ማስመሮም ከካቦትኡን ዝበፅሓና ሓበሬታ መልክዕ ፀብጻብ ኣብ ዋሂዳቶላ ቀፂሉ ቀርብ እዩ።
2: ብመሰረት ዝበፅሓና ሓበሬታ ምንቅስቓስ መንእሰያት ግደፍ ጨንፈር ሽወደን ሓድነትና ሓይልና ተሳትፎና መጻኢና ብዝብል ቴማ ካብ 26 ክሳብ 28 ሰነ ዕውት ጉባኤ ኣቃኒዖም። ኣቦ ወንበር ሃገራዊ ቦርድ ምንቅስቓስ መንእስያት ግደፍ ሽወደን ኣቶ ፊልሞን ተኽላይ ኣብ ዘስምዖ ቃል ዕላማት ጉባኤ ብኣብርኡ ምሕያል ብቑዕ ሃገራዊ መንእሰይ ምምልማል ምዃኑ ብምሕባር ኩሎም መንእስያት ኣብ ምዕዋትን ምቕላስን ተልእኮ ራብዓይ ግንባር መሪሕ ተራ ክትፃወቱ ኣዘኻኺሮም። ኣብቲ ጉባኤ መሰረታዊ ስትራቴጂካዊ ዓወታት ህዝባዊ ግንባር ከምኡውን መድረኻዊ ተልእኮ መንእስያት ብዝብላ ርእስታት ሴሚናራት ከምኡውን ኣብ ምሕደራን ፕሮጀክትን ዘተኮረ ትምህርታዊ መደብ ቀሪቦም። ብዘይካዚ ሃገራዊ ሽማግለ ህግደፍ ሃማድአ ኤርትራዊ ማሕበረሰብ ኣብ ሽወደንን ማእከላይ ቦርድ መንእስያት ህግደፍ ኤውሮጳን ናይ ደገፍ ቃል ድሕሪ ምስማዕ ሓዳስ ኣካያዲት ቦርድ ተመሪፃ። እዚ ከምዚ ኢሉ እንከሎ ሃማድአ ጨንፈር ጅዳ ክብርታትና ዋልታና ብዝብል ቴማ ብ25 ሰነ ሓምሻይ ጉባኤ እዩ ኣቃኒዑ። ደንበር ጨንፈር መምህር ኑራ ኣልሓጅ ዓሊ ንዝተሰላሰለ ንጥፈታት ብመንፅር ብልጫታቱን ሕፅረታቱን ዝገልፅ ሰፊሕ ፀብጻብ ኣቕሪባ ተሳተፍቲ ድሕሪ ዘካየድኦ ዓሚቕ ዘተ ንመፃእ ዝሕግዝ ለበዋታትን ርእቶታትን ብምቕራብ ሓዳስ ኣካያዲት ኣካል መሪፀን። ብኻል ወገን ብማሕበረኩም ኤርትራውያን ኣብ ቀጠር እትእለ መዋእለ ህፃናት ኣዳል ንፈለማ እዋን ንዓመት መምላእታት ዘምሃረቶም ተምሃሮ ኣምባሳደር ኤርትራ ኣቶ ዓሊ ኢብራሂም ኣሕመድ ሓላፊት ሃማደ መምህር ኑራ ሑሴን

0: ለድን ኣባላት ማሕበረኮም ኣብ ዝተረኽብሉ ብ26 ሰነ ኣመሪቓ። ብተመሳሳሊ ኤርትራውያን ነበርቲ ኣውስትራልያን ኒውዚላንድን በብወገኖም ኣብ ዘካየድዎ ናይ ዝኽሪ ሰማእታት መደብ ስድራ ሰማእታት ንምሕብሓብን ንምድጋፍን ቃልኣት እዮም። በዚ መሰረት ኣብ ኣውስትራልያ ነበርቲ መልበርን 9340፣ ነበርቲ ሲድኒ 4775፣ ነበርቲ ሆባርት 1107፣ ነበርቲ ኣደላይድ 3065፣ ነበርቲ ፐርዝ 18,504 ዶላር ኣውስትራልያ፣ ኣብ ኒውዚላንድ ድማ ነበርቲ ወሊንግተን 3,960፣ ነበርቲ ኦክላንድ ድማ 2,000 ዶላር ኒውዚላንድ ከወፍይን ከለዉ 30 ስድራ ቤታት ስዋኣት ንምሕብሓብ ሓላፍነት ወሲዶም 53 ተወሰኽቲ ስድራ ስዋኣት ክምውሉ ድማ መብፅዓት እዮም። ብዘይካዚ ኤርትራውያን ነበርቲ ኦሬንጅ ካውንቲ ሕቡራት መንግስታት ኣሜሪካ ኣብ ዝወደብዎ ዝኽሪ 20 ሰነ ሕድሪ ሰማእታት ብውፊት ስራሕን ኣበርክቶን ንምትግባር ቃሎም ድሕሪ ምሕዳስ ስድራ ስዋኣት ናይ ምእላይ ሓላፍነት ወሲዶም።
1: ኣብ ንዞባ ገልዓሎ ምሕዳር ከባቢ ባዳ ንቕሓትን ግንዛበን ሕብረተሰብ ወለንታዊ ልክስደም ንምድራኽ ዝዓለመ ጎዝጓዝ ተኻይዱ። ሓላፍ ማእከል ጥዕና ገልዓሎ ነርስ ጀማል ኑር ንረብሓታትን ኣገዳስነትን ልክስደም ኣብ ጥዕና ከምኡውን ዓይነታት ደም ኣዋህባ ድምን ካልእን ዝምልከት መብሪ ሂቡ። ልክስ ደም ኣብ ርእስትን ለገስቲ ዝቦ ሕልናዊ ዕግበት ኣብ ጥዕናዊ መዳይ እውን ቀሊል ዘይኮነ ኣስተዋፅኹም ዘለዎ ዝሓበረ ሓላፊ ትካል ጥዕና ትንኡዞባ ነርስ ማሕሙድ ኣሕመድ ብወገኑ ኣብ ግንዛበ ሕብረተሰብ ርኡይ ለውጢ መፂኹም ዘሎ ኣነፂሩ። ኣካያድ ስራሕ ምሕዳር ንኡዘባ ገልዓሉ ኣቶ ሓጎስ ገብረ ማርያም ኣብ ዝሃቦ ቓል እቲ ዕማም ንሓደ ኣካል ጥራይ ዝግደፍ ስለ ዘይኮነ መደባት ልክስ ደም ንምዕዋት ኩለን ኣካላት እጃመን ከበርክታ ተላብዩ። ዝኽርኩም ተዓዘብቲ ስዕብ ዜናታት ኣውፃኢ ደጊምና ንምክታልኩም ብክብሪ ንዕድም። ዜና ውፃኢ፣ ኣሜሪካ ምስ ሜክሲኮን ካናዳን ከቲማቶን ፅንሐት ንግዳዊ ውዕል ከም ዘይተሐድሶ ፍሊጣ። ሰለስትዮን ሃገራት ነቲ ንግዳዊ ውዕል ክሳብ 242 ንምሕዳስ መደብ እኳ እንተነበረን ኣሜሪካ ግና ክትዝትየሉ ዘለዋ ጉዳያት ከም ዘሎ ብምጥቃስ ነቲ ናይ ምሕዳስ ውጥን ወንዚፋቶላ። ይኹን እምበር ስጉምቲ ምስ ሜክሲኮን ካናዳን ንዘለዋ ኩሉ መድያዊ ርክባት ብኣሉታ ከም ዘይፀሎ ገሊጻ። ሰለስተን ሃገራት ዓመታዊ ኣስታት 2 ትሪልዮን ዶላር ንግዳዊ ምልዋጥ ከም ዘካየዳ ዝተቐሱ ፀብጻባት ዘይምሕዳስ ትውዕል ነቲ መጠን ከጉድሎ ከም ዝኽእል ይእመት። ንግዳዊ ውዕል ኣሜሪካ ሜክሲኮን ካናዳን ነቲ ብናፍታ ዝፍለጥ ካብ ቀረፅ ነፃ ዝኾነ ስሉሳዊ ንግዳዊ ስምዕ ተኪኡ ኣብ 2020 ከም ተመስረተ ፀብጻባት የረድኡ። መንግስቲ ኣይቨሪኮስ ብሰንኪ ሓደጋታት ዕልቕልቕ ኣብ ርእሲ ከተማ ኣብጃንን ከባቢኣን ህፁፅ ናይ እዋን ሓደጋ ድንጋጊ ኣውጁ። እቲ መንግስቲ ነስጉምቲ ዝወሰደ ብተፈጥራዊ ሓደጋ ኣስታት 60 ሰባት ድሕሪ ምማቶም እዩ። ብሰንኪ ትዕልቕልቕ ከቢድ ንዋታዊ ዕንወት ከም ዝወረደ ዝተቐሱ ሰብ መዚ ኣይቨሪኮስት እቲ ድንጋጊ ግዳያት ንምርዳእ ዝዓለመ ምዃኑ ኣረዲኦም። እቲ ዕለቕልቕ ኣብ ዝሓለፈ 4 ዓመታት ኣብ ምዕራብ ኣፍሪካዊት ኣይቨሪኮስ ካብ ዘጋጠሙ ተመሳሰልቲ ሓደጋታት እቲ ዝዓበየ ሰብኣውን ንዋታውን ክሳራ ዘውረደ ምዃኑ ይጥቀስ። ኣብ ጋና ኣጋጢሙ ብዘሎ ተመሳሳሊ ሓደጋ እውን ሰብኣውን ንዋታውን ክሳራታት ይወርድ ከም ዘሎ ተገሊጹ። ዝመፅእ ሰሙን ዝቃናዕ ዋዕላ መራሕቲ ኔቶ ኣብ መጉልባት ወታደራዊ ዓመ ኣባላት ዘተኮረ ከም ዝኸውን ቱርክ ሓቢራ። መራሕቲ ኔቶ ኣብቲ ዝመፅእ 7/8 ሓምለ ኣብ ቱርኪ ዘካይድዎ ዓመታዊ ዋዕላ ኢንዱስትሪ ምክልኻል ትኺዳን ዘደንፍዕ ባጀት ንምስላዕ ኣብ ዘኽእል ስምዕ ክበፅሑ ትፅቢት ከም ዝግበር ሚኒስተር ጉዳያት ወፃኢ ቱርኪ ሓቃን ፊዳን ኣሚቶ። መራሕቲ ኣብ ተግባረቲ ኣባላት መጠን ክፍሊተን ክብከብላ ቅዲሙ ዝተበፅሐ ስምዕ ፀቒጦም ክዘራረቡ ምዃኖም ውን ተገሊጹሎ። ኣባላት ኔቶ ነቲ ኺዳን ዝገብርዎ ክፍሊት ካብ 200ታዊት ናብ 500ታዊት ናይ ጃምላ ሃገራዊ እቶቶን ከዛይድኦ ከም እተረዳድኣ ዝዝከር እዩ። እዚ ከምዚ ኢሉ እንከሎ ኣብቲ ዋዕላ ኣሜሪካ ኣብ ጉዳይ ዳግሚ ህዳሴ ኔቶን መርገፂኣ ዘነፅር መግለፂ ክትብ ትፅቢት ይግበር። ምሕዳር ፕረዚደንት ዶናልድ ትራምፕ እቲ ኺዳን መሰረታዊ ህዳሴ ከም ዘድልዮ ክሕብር ምፅንሑ ፀብጻባት የረድኡ። ኣሜሪካን ኢራንን እወታዊ ውፅኢት ከም ዝነበሮስ ተገልፀ ዘይቀጥታዊ ዘተት ማለ ሓደ ሓምለ ኣብ ቀጠር ኣካይደን። እቲ ብመንጎጅነት ፓኪስታንን ቀጠርን ኣብ ከተማ ኣደውሓ ዝተካየደ ቴክኒካዊ ርክብ ኣብ ተግባረቲ ብ17 ሰነ ዝተበፅሐ ናይ ምርድዳእ መዘክር ዘተኮረ ነይሩ። ጉዳይ መፃወቢ ሃርሙዝን ደስኪሉ ዘሎ ገንዘብ ኢራንን ካብ ቀንዲ ኣጀንዳታት ናይቲ ዘተ ከም ዝነበሩ ተገሊጹ። ኣሜሪካን ኢራንን ትዝርብ ኣብ ዝመፅእ ቅርባ ግዜ ከም ዝቕፅል ብምጥቃስ ናይ መራኸቢ መስመር ክኸፍታ ምዃነን ኣፍሊጠን። እዚ ከምዚ ኢሉ እንከሎ ኢራን ኣብ መፃወባ ሃርሙዝ ኣብ ጉዳይ ምእላይ ነተወቅቲ ዝግበር ምትእታው ካልኦት ሃገራት ብትሪ ከም እትቃወሞ ኣነፂራ። ኢራን ንዝገለፀት ፈረንሳን ዑማንን ኣብቲ ጉዳይ ብሓባር ከም ዝሰርሓ ድሕሪ ምግላፅን እዩ። ኣብ ጉዳይ መፃወባ ሃርሙዝ ዝግበር ግዳማ ምትእታው ነቲ ኩነታት መሊሱ ከም ዝሓላለኮ ዝገለፀት ኢራን መንግስታት ፈረንሳን ዑማንን ተኽታኺ ስጉምቲ ከም ምውሳድ ክሕየቡ ኣተሓሳሲባ ኣላ። ብካልእ ወገን ኣሜሪካን ተግባረታ ኣብ መንጎ እስራኤልን ሊባኖስን ዝተበፅሐ ስምዕ ምቁራፅ ተኽሲ ዝከታተል ሰራዊት ናብ ክልቲኤን ሃገራት ከም እትልእኽ ገሊጻ።

እቲ መንጎኝነት ኣሜሪካ ዝተበፃሒ ዝስምዕ ምቁራፅ ተኩሲ ብተደጋጋሚ ይጣሓስ ከም ዘሎ ፀብጻባት ይረድኡ። ህንድን ጃፓንን ኣብ ንግዲ ወፍሪ ቴክኖሎጂ ምክልኻልን ፀጥታን ዝተኮረ ስትራቴጂካዊ ስምዓት ፈራሪመን። እቲ ስምዓት ቀዳሞት ሚኒስትራት ክልተን ሃገራት ማለ ሓደ ሓምለ ኣብ ከተማ ኒው ደልሂ ህንዲ ኣብ ዘካየዶ ዝርርብ ተበፂሑ። መሰረት ስምዕ ጃፓን ኣብ ዝመፅእ 10 ዓመታት ኣብ ህንዲ ናይ ልዕሊ 6 ቢልዮን ዶላር ወፍሪ ክትገብር እያ። በዚ ድማ እቲ ስምዓት ኣብ ምዕባል ቁጥባ ክልተን ሃገራት ዝህልዎ ኣበርክቶ ብቐሊል ከም ዘይጥመት ክኢላታት ይእምቱ። እዚ ከምዚ ኢሉ እንከሎ ጃፓንን ህንድን ኣብ ውሓት ፀጥታ ዞባ ኢንዶ ፓስፊክ ሓበራዊ ኣበርክቶኦን ከም ዘዕዛ ኣብቲ ርክብ ገሊፀን። ህንዲ ኣብ ዝሓለፈ ወርሒ ሰነ ካብ ሩስያ ዝሸመተቶ መጠን ነዳዲ ምስቲ ናይ ቅድሚኡ ወርሒ ክነፃፀር እንከሎ ብኣስታት 400ታዊት ከም ዝዓበየ ተገሊጹ። በዚ መሰረት ኣብ ወርሒ ጉንበት መዓልታዊ ኣስታት 19 ሚልዮን በርሚል ትዕድግ ዝነበረት ህንዲ ኣብ ወርሒ ሰነ ነቲ ኣሃዝ ናብ ኣስታት 2.7 ሚልዮን በርሚል ክብ ኣቢላቶላ። ሚኒስትሪ ፀዓት ህንዲ እቲ መጠን ኣብ ወርሓት ሓምለ ናሓሰን እውን መሊሱ ክውስኽ ከም ዝኽእል ኣሚቱ። ዝዓበየ ጠለም ነዳዲኣ ካብ ዞባ ማእከላዊ ምብራቅ ክትማልእ ፅንሐት ህንዲ ኣብቲ ዞባ ድሕሪ ዝተኸስተ ፀጥታውን ወታደራዊን ቅልውላውን ዝተረኣየ ሕፅረት ንምምላእ ጠመታኣ ናብ ካልኦት ሃገራት ትገብር ከም ዘላ ይግለጽ። ከም ኣካል ናይዚ ህንዲ ኣብ ዝሓለፈ ወርሒ ሰነ መዳይ ፀዓት ዘተኮረ ስምዕ ምስ ቬኔዙላ ከም ዝኸተመት ዝዝከር እዩ። ዜናታት ንምዛም ኣርእስታ ዜና ክደግመልኩም። ሃገራዊ ማሕበር መንእሰያትን ተምሃሮን መንፈቃዊ ገምጋም ብምክያድ ኣብ ተግባረ መጻኢ መደባት ዘትዩ። መምሕዳር ዞባ ጋሽ ባርካ ማራቶን ኣስመራን ካልእ ውድድራትን ዝተዓወቱ ኣትሌታት ኣተባቢዑ። ኣብ ሽወደን ኣሜሪካ ኣውስትራልያን ቀጠርን ዝነብሩ ኤርትራውያን ዝተፈላለዩ ሃገራዊ ንጥፈታት ኣሰላሲሎም። ኣሜሪካ ምስ ሜክሲኮን ካናዳን ከቲማቶን ፅንሐት ንግዳዊ ውዕል ከም ዘይተሐድሶ ኣፍሊጣ። መንግስቲ ኣይቨሪኮስ ብሰንኪ ሓደጋታት ዕልቕልቕ ህፁፅ ናይ እዋን ሓደጋ ድንጋጌ ኣውጁ። ዋዕላ መራሕቲ ኔቶ ኣብ መጉልባት ወታደራዊ ዓቕሚ ኣባላ ዘተኮረ ከም ዝኸውን ቱርኪ ሓቢራ። ባርከ ዝኽልኩም ተዓዘብቲ ሓፈሻዊ ዜናታት ኣብ ስዛዝ ምሎ ስለምክተልኩም ነመስግን። ምስተረፍ መድባትና ንሓድገኩም ብወገና ሰናይ ምሸት።

0: ሕዳት ኣብእዋኑ ሽምዓ ወልያ
1: ክበር ሃልካ ታይዶ ትርኢ ኢኻ
0: ዋ ከመይ ለዳ መፅ ኢልካኒ
1: ኣለ ሓሳባት
0: ድሓንሱስ ይፅናዓልና ሞ ነግረ መንገዲይ ክማልኣካ የመፅ
1: ናበይ
0: ናብቲ ዘለኹዎ መሳፈርኣታ ውሳይ ተሸጉሮ ኢሎምን ሞ ድሓን ዘሰክፍ የብልካን ክብለካ ኸ መፅ
1: በለካ ለኸ ዓካ ትብል ማንካ ቸደናይታክት
0: ዋ
1: ፅሩያት ኢና ካንሸለና ምስሚለና

0: ንስኻ ዲኻ ወድቡያ ቁፅሪ ገዛ ተጋጊኸ ኣለኻ ኪድ በዚ ነፀላ መንደቕሕተት
1: ገብሪ ዓቋ ኣይትጋገ ለትሽ ኢኻትኒ ሒዝከያ ምንፃ ኢላትኒ
0: ለትሽ መሳፊሒት ከም ዝለኣኸ ትካ ፈሊጥ ኣለኹ
1: በጃኻ ንዓኒ ኣብቲ ሓድሽ ገዛና ደስ ዝበለካ ክገብርልከ ረአ ሞ ዝጃካ እሶም እዮም ከዲኖምኒ
0: ጠፈርተኛ መሲልካ መን ሞት ሓጒስልካ
1: ወረገና ካልእ ካልእ መብፃዓት እዮምሉይ ኣለው
0: ዘይኮምካ እንዳጠፍጠፉ ከዶን ዝዙኸዮም
1: መውሽጢ ካንሸሎኣ እትሄዶ ክረዳዳእከ
0: ናይ ካንሸሎና ጥቕስ እንታይ ይብል መሲልካ ካብ ቡርቱዕ ርስሓት ተጠንቀቑ ስለዚ ናብዚ ካንሸሎ ክትኣቱ ተሓፂብካ ምፃእ
1: ዋላ
0: በል ከይተሓፀብካ ኣይተኣቱን ኢኻ
1: ኣታ ባላሽኻ
2: ከይትራይ
0: ታፍላ ጠፈርተኛ
3: ሚለና ዓቕሊ ጥራይ እምበር ንግደት ብብራን ቸሌተ ክንባፃፃሕ
4: ኦ ገብሪ ዓቋ ቋዕ በል ቋዕ ቪታሚን ተደሊኻ እንካንዶ ፔፕሲ ፔፕሲ
0: ደሃን ደሃን ፀባጓጉድ ኣለኒ
4: ኦ ሪመምበር ሚ ኣዝኪርካኒ እንካ በል ብሽኩት ብሽኩት
0: ጎጎ ኣለኒ እንታይ ግድኻ ንዓኻ ኹንካ
4: ዋይ ዓለም ኣብዳ በፂሓ ዘላ ኣይፍለጥካን በል ሓዝ ሓዝ

0: Гадивка, йо, смирицка, не чека. Е, е, е, е, е, е, е.
1: Чара, чара, чара, чара. Вачил, вачил.
2: ከደቂ ሰዳ ክትቀስና
0: አንታ ስምዓና ባ ቀደም እኮ ደቂ ቤት ትምህርቲ ኢና ነርና
2: እዚ ኩሮ ቀደም ዳ ተማሃርና በርሀ ከምሉ ቤት ትምህርትና ናይ ዩኒት ቀዳማ ኢካ ትወፅ ነርካ
0: እዚ ክዛረበካ
2: መዓስ ብልጫ ኣይለካ
0: እንታይ ዳ
2: ኣብ ፍዳሴ
0: ሕጂ ኩሉም ወፅንሓልና ኣብቲ ቀንዲ ጉዳይ ኢና ኖቶ ንዓናይ እንዶ ምሳና
2: እንታይ ኣምፅኦ ቴስታ ትብል ዳቤስታ
0: በልጉለና ንገረና
2: ተሓፂብካ ምፃእ
0: ሰቁራጦስ እንታይ ይብል ነይሩ መስለካ
2: ሰቁራጦስን ቀላሚጦስን ኮምፒተርን ኮንቴነርን ዘይፈሊ እንተ ኮይነ እሞን ዓሰ ካብ ናብ ዝኻን ሸለቶ
0: ካቱ
2: ሚሽ ዶኒ ብማሕዘል ጃኬ ሰሪሖም ሰይዶምካ
0: አንታ ማሕዘል ኣይኮነ እዚ እዚ ሌዘር እዩ ሌዘር
2: ማሕዘል ማሕዘል አንታ ካባና ውሲኖም ሽምቀይሮም ውሰዱልና ኣነ ከዓ እዚ ማሕዘል ኣበይ ጠፊ ኢለ ይጭነቕ ሓንሳብ ቆንጮ ቆንጮ ና ወስዱልና ሓንሳብ እዛ እንታ ከንሸብለና ኣንታ እንታይ ና ክንገብሮ ቸ
3: ሎሚ ከመይ ዘኒጠ መፅካ
2: ሓሲበኪ ሕስቢት በለት ርግቢት ኣብ ዕቋር ማይዶ ተምስያ ብዘይላምስያ
3: ብፍቕሪ ሚለን ሃነን ኢልካ ከለኻስ መንከይ ሓተካ ፈሪሕካ
2: እዋይ ሓራም ሕብራዊ ቴሌቭዥን መስልክ
3: ከም ናተይ ወርቅን ጨርቅን ክገብረካ ንዓናይ ክማለካ ይብለካ ኣለኹ
2: ኣይ እቲ ሓዙና ዝበሉኺ
3: ኣይፈለጥካ እንዲኻ ንሓላለ እዮም ሂቦምኒ
2: ንሓላልኪ ልቢ ተሃቡኺ እምበሪ
3: እሞ ልቢ የብለይ እንድዩ
2: ልባ መጨንጉዒ ደም ጥራሕቲ ጥቀመሉ ኢሎምና
3: በልክትፈልጥ ሰብ ብርእሱ እዩ ዝሓስብ
2: ገደደ ንስኺ ግን ርእስኺ መቆነኒ ጥራሕ

0: ክጥቀምሉ
1: ዘረባን ሃለኽለኽ እንተሪፉ ወርቅን ጨርቅን ክንገብረልካ ተበልናካ ድዩ ዝኩሉ ዘለፋ
0: ነያ እንታይ ኢለ የመሲልኪ ቅድሚ ወርቂ ልበሃብን
1: በልና ዓይሲ ዝገብሩለ ይጠፊእዎም ዘሎ
0: ለትሽ መሳፊሒት ቅድሚ ቻይና ይኹኮ ዕትሮ ክሰርሐ ጀሚርኪ ኣብዘይ ውራይ ክሶሙን ክትገብር ግና ማርሻንዴትሮ
1: ክላእሲ ኢልካ ይኸስኻ ኣብ ውሽጢ ፍርቂ ሰዓት ኩሉ ነገር ክሳልጡልካ እዮም
0: ኣነን ሚለናን ናይ ሰዓታት ዘይኮንና ናይ ሰብዓታት ይኣኽ
1: ኣኽ
0: ኣይትበሊ ኣይትሕርቕ ለትሽ ለትሸይ
1: ኣቤት
0: ቀረበ ንባ
1: ሓራይ
0: ኣዝግንኒ
1: ብምንታይ
0: ብችችች
1: ኣበይ ለካ በዓል ችችች
0: ሎማዓይ ክችች ፅባሓይ ክችች
1: ወይለይ ብላዝግነኒ
0: ብምንታይ
1: ብሳላጣ
0: ኣበይ ለ ክበዓል ሳላጣ
1: ስቕበል ቋንጣ
0: ፅብቕቲ ፅብቕቲ ኣዝግንኒ
1: ብምንታይ
0: ብፍንጃል
1: እንታይ ኣለካ በዓል ፍንጃል
0: ንመናደቕቲ ዓንጃል
1: ብላዝግነኒ
0: ኣይፃወትን
1: ኣታካልሰ ንብር
0: ኣይፃወት ኣይማወት ክልተ ባሓደ ኣብ ሜዳና ተሳሒርና ኣይንፈልጥ ኢና
1: በል ሎም ኣይሕፅብ ፅባሕ ኣይሕፅብ
0: ኣነ ከዓ ሎም ኣይፃወት ፅባሕ ኣይፃወት ክድ ኣኺዲ ለትሽ ለትሽ ንዒ ንዒ ንዓ ክጠቅም ክነግረኪ
1: ሓራይ ንገረኒ
0: ኣይፃወትኒ
1: ገብርዓማ ኣታሳላጣ
0: ይኹን ንዓይጠቕመኒ ወይ ዛዓደ ካንሸሎና ዓይኒ ዓራት ጫሕ ፍርንጫሕ 28 ካራት ካንሸሎና ሽኮር ዓዘይ ዓዘይ ሸሎ
2: ገብርዓቆ ከምቲ ዝተባሃልናዮም ኣይሮባት ሓፂብና ኣብቲ ዝነበርናዮ እንጌሮኦም ማእኮት ሲኢና ኣሎ ንፋሶም ህድኣት ከሊኢና ንፋስ ካንሸሎና ናፊቕና መፂናካ ኣለና
3: ማሽያኽ ተማሊእና ካብዚ ደንበ ካንሸሎና ይቕረግበረልና ካንሸሎና ሕሸና
0: በርሀ ኣፍንጫ ዓሳ ታፍላ ርእሲ ሳንሳ ተጣዓይሳ
4: ሕዋኣት ወርቂ ዳክ ካንሸሎና መሮሩ ወፊሩ ንፀንሑ

0: አንበሳ
1: ድንጽራ ቱታ ሁላን ሳዋ ፈጻ ምህድሪ አፋረን በሰቃጭ ለአሳሪ ክሳጸላት ከመታር ቀንጻሊ አሰራያታት ከመብጻት ቀባሊ አሰራያታት ከመብጻት ቀባሊ ወዲ ዘሃላል መሬት ማኸድ ፍልጠት ናይ ወለደታት ዋንድ ለላውነት ማላኻ ጻሪ ፈጣር ኽብሪ ሳዋ ወነት ሸፈልጥ መሰሪ ኸማደ ልህፂ ሳዋ ኽብርና ሳዋ አዴና ሳዋ

መደምና ትራን ኣብ ሰሙን እዙ ስራሓት ካይላ ጥበብ ዝንፀባረቐሉ ሞያ እዩ። ሓደ ስራሕ ኣብ መፈፀምታ ንክበፅሕ ዝሓልፎ ምስርሕ እውን ቀሊል ኣይኮነን። ንኡስ መደብ ዓለም ስነ ጥበብ ብዛዕባ ኣገባብ ኣሰራርሓ ካይላ ኣትኩሮ ብምግባር ኣብ ስራሕ ምስ ትነጥፍ መንእሰይ ካናር ታደሰ ዘላለዩ ቀሪቡ ዘሎ። ንኡስ መደብና ዘዋሪት ካሜራ ናይ ሰሙን እዚ እውን ካብ ቀልቀል ሰብን እንስሳታትን ከምኡ እውን ጓሓፍ ማሓፍን ናይ ኣትክልቲ ዝዳሎ ጋዝ ንምምንጨው ኤሌክትሪክን ምምንጨው ጋዝን ኮይኑ ካብ ዘገልግል ነዊሕ እዋን ኣቕፂሩ ይርከብ። እዛ ኣብ ሃገርና ኣገናዚምና ክንሪኦ ፈቲና ኣሎና። ንኡስ መደብና ፍኖተ ህይወት ካብ ሃገረ ካናዳ ደቆም ሒዞም ብምብፃእ ንሓደ ዓመት ዝኣክል ምስ ሃገሮም ክላለዩ ኢሎም ኣብ ንእዘቦ ዓረዛ ትምህርቶም ክምሃሩን ሃገሮም ክፈልጡን ዘኽኣሉ ስድራ ዘላል ትሕዝቶ ተላሊልና ኣሎ። ተኸታታሊት ፊልም ሳውን መበል 21 ክፋል እውን ካብ መደባትናዮም። ብተወሳኺ ንዓኹም የዛንዩ ዝበልናዮ ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብና ትራን እሰሙን እዚኦም ሞ ንኽትከታተሉ ብክብሩ ንዕድም። መደብና ትራን ቀዳም 4 ሓምለ ልክዕ ሰዓት 2 ፈረቓን ድሕር ቐትሪ፣ ድግማ ሓሙስ 9 ሓምለ ልክዕ ሰዓት 4 ድሕር ቐትሪ። መደብ ናትራን

ሰላምታን የብፃሕኩም ኣብር ሕቕን ቀረባን ኣብ ውሽጥን ወፃእን ትርከቡ ክቡራትን ክቡራን ተኸታተልትና ከመይ ቀኒኹም ናትራናባኹም ዘብለሉ ሰዓት ኣኺልሎሞ ክሳብ ንፍፃምና ክትከኣተሉና ድማ ዕድሜና እዩ። ናይ ሎሚ ትሕዝቶና ኣብ ንኡስ መደብና መኣዝን ኣብ ንኡ ዘባ መንደፈራ ዝርከብ ልዕሊ ፍርቂ ዕድሚኡ ኣብ ሞያ መምህርና ኣቁፂሮም ዘለዎ መምህር ተመክሮ ስራሖም ብሓባር ክንካፈልና ኣብነታዊ ዕዮኦም ማለት እዩ። ኣብ ንኡስ መደብና ፍኖተ ህይወት ኣብ ንኡ ዘባ ዓረዛ ዝርከባ ናይ ዕድመ በዓል ተፀጋ ኣደ 101 ዓመት ኣቁፂረን ዘለዋ ኣደ ማለት እዩ ተመክሮ ህይወተን ብሓባር ክንካፈል ኢና። ኣብ ንኡስ መደብና ዝዋርት ካሜራ ኣብ ዳይቪንግ ወይ ድማ ንቑታ ዝጥቀምሎም መሳርሒታት ዳይቪንግ ብሓፈሽኡ እንታይ እዩ ጥቕሙም ጉድኣቶ ናይዞም መሳርሒታት ከንታይ እዩ ብሓባር ክንዕዘብ ኢና። ብዘይካዚ ኣብ ንኡስ መደብና ዳሃሳስና ድማ ኣብዚ ዓመት እዚ ብሓገዝ ሰብ ስርሖ ብልሒት ተረኺቡ ዘሎ ርክበታት ብሓባር ክንካተል ኢና። ተኸታይ ድራማዋሳ እውን ከምኡ ፋኒክሊፕን ኣካል ትሕስም መደብና እዮም። ቅድሚ ኩሉ ግን ከም ትወትሩ ንገብሮ ትሕሶና ብደርፊ ክፍልሚ ሞ ናብዛ ተቐፅል ደርፊ ከስክረኩም ሰናይ ምክትታል

ንኡስ መደብና መኣዝን እያ ቀፂላ ተቐሪባ ዘላ። ሎሚ ንኡስ መደብና መኣዝን ጋዜጠኛ ሸዊት ገብረብርሃን ካብ ዝዋ ደቡብ ንኡ ዘባ መንደፈራ ዝለኣኸታ ትሕስ መደብ ኣረም የማነ ብከም ሰብ ኣዋሂዳ ናማና ከተብሉ እያ። ሸዊት፣ ሎሚ ብዛዕባ ሓደ መምህር ዝገብርዎ ኣበርክቶ እያ ብሓበርክተላለዩና። እዞም መምህር እዚኦም ልዕሊ ፍርቂ ዕድሚኦም ኣብ ሙያ መምህርና ኣበርኪቶም ኣለዉ። ክሳብ ሎም ድማ መንእስያ ምምልማል ብዙሓት ተምሃሮ ኣብ ምህናፅ ዘይነዓቕ ኣበርክቶ ገይሮም ዘለዎ እዮም። ብዘይክኡ ድማ በታ ዝኽእልዋ ብዓቕሞም ዓቕሞም ብዝፈቐዶ ማለት እዩ ነታ ዝምህሩላ ቤት ትምህርቲ ኣብ ምልማዕ እውን ኣብነታዊ ተበግሶ ይወስዱ እዮም። ብሓፈሽኡ መምህር ክንብል ከለና ብዘይካቲ ዝህቦ ኣካዳሚያዊ ፍልጠት ንተምሃርኡ ተመክሮ ሂወት ናይ ምግባር ሕብረተሰብ ኣብ ምህናፅ ዘይና ኣበርክቶ ዘለዎ ዜጋ እዩ። እዞም መምህር እዚኦም እውን እዚ ዝበልናዮ ቀንዲ ኣብነት እዮም እሞ ተመክሮኦም ብሓባር ንካፈሎ መምሃራን ድማ ካብዚ ክወስድዎ ዝኽእሉ እንታይ ይኸውን ብሓባር ንተዓዘብ ናብ ኣርያም የማነ ከስክረኩመ ንሸወት ድማ የምስክነኪ ስለቲ ኣበርክቶ ኮይ ኣብ ቀፃሊ ድማ ኣብቶ ኸይፈልየና ናታትሕሰ መደብ ከስክረኩመ ሰናይ ምክትታል

0: ኣእምሮ ህፃን ከምቲ ዝዘራእካዮ ዝሕፈስ ስቡሕ መሬት ክምሰል ይከኣል እዩ። ህፃን ዕድሚኡ ንትምህርቲ ኣኺሉ ንመጀመርታ ግዜ ካብ ስድሩ ሓሊፉ ብቐረባን ዝበዝሕ ግዜን ዝሕልፍ ምስ መምህር እዩ። ኣእምሮ ህፃን ዝሃብካዮ ቀለም ዝቕበል ፃዕዳ ወረቐት ስለ ዝበሃል ድማ ዝሃብካዮ ዝቕበል ብምዃኑ ክግበረሉ ዝግብኦ ጥንቃቐታት ኣዝዩ ልዑል እዩ። ኣብዚ ድማ ካብ ስድራ ቤት ወፃኢ እቲ ዝዓበየ ሓላፍነት ዝስከም መምህር እዩ። መምህር ኣብ ሞይኡ ኩሉን ልዕሊ ኩሉን እዩ። መምህር መሃንደስ ደቂ ሰባት እውን እዩ። ምክንያቱ ኣእምሮ ደቂ ሰብ ስለ ዝሃንፅ ኩሎም ኣብ ዝተፈላለየ ፅፍሕታት ተዋፊሮም ዝሰርሑ ዘለዉ ሰባት ፍርያት መምህር እዮም። ኣብ ዝኾነ ሞያ ወይ ዓውዲ መምህር ኣሎ። መምህር መራሕን ኣማእዛንን እውን ክበሃል ይከኣል። ስለዚ መምህር ኣካዳምያዊ ትምህርቲ ዘስንቕ ጥራይ ዘይኮነስ ስነ ምግባርን ሞራልን ሓደ ሰብን ኣብ ምህናፅ ዓብ ቦታ ዘለዎ እዩ። ክቡራት ተኸታተልትና፣ ንሎም እምበኣር ንነዊሕ ዓመታት ኣብ ሞያ መምህርና ዝሰርሑ ብወለንቶኦም ድማ ዝተፈላለዩ ንጥፈታት ዘካይዱ ኣቦ ኢና ከነላለየኩም። መምህር ሃብተ ሚካኤል ገብረ ስላሴ እዮም ዝበሃሉ። እዞም ኣቦ ኣብ ዝተፈላለየ ቦታታት ን44 ዓመታት ከም መምህርን መባእታን ማእከላይ ደረጃን ኮይኖም ዓዮም እዮም። ኣብዚ ግዜ እዚ ድማ ኣብ መንደፈራ እትርከብ ናይ መባእታ ቤት ትምህርቲ ከም ተቆፃፀሪ መምሃራንን ተምሃሮም ብምዃን ነቲ ልዕሊ ፍርቂ ዕድሚኦም ዝዓየዩሉ ዘፍቅርዎ ሞያ መምህርና ይቕፅልዎ ኣለዉ።
1: ብድሌትን ብማሕላን ዝወዳእኽዎ ትምህርቲ እዩ። ብመሰረት ድማ መምህር ዝበሃል መራሒ እዩ፣ ምህር እዩ፣ ህርኩት እዩ፣ ርህርህ እዩ፣ ትጉህ እዩ። ንኩሉ ነዚ ንምብዳሕ ኣብ ዝኸድኩዎ ኣብያተ ትምህርቲ ኣስተዋፅኦ እንዳገበርክዎ ስጋብ ሕጂ ኣብ ዝበፅሐ ኣለኹ።
0: መምህር ሃብተ ሚካኤል ብዘለዎም ናይ 44 ዓመት ውህሉል ተመክሮ መምህር በቲ ዝኽእሎ ንተምሃሮ ቤት ትምህርትን ዘድሊ ነገራት ምቕራብን ሓላፍነት ኣለዎ ባህል እዮም። ስለ ዝኾነ ድማ ኪኖ ኣካዳምያዊ ሓላፍነቶም ንሶም ከተግብሮ ዝኽእሉ ንጥፈታት ንክገብሩ ቁሩብ ዝኾኑ መምህር ሃብተ ሚካኤል ኣብዛ ሕጂ ዝሰርሑላ ዘለዉ ናይ መባእታ ቤት ትምህርቲ ፍረቓልሲ ካብ ዝመፁ ን4 ዓመታት ኣቕፂሮም ኣለዉ። ኣብዛ ቤት ትምህርቲ ዝፀንሖም ሕፅረታት ብዓቕሞም ክቕይሩ ብምሕላን ድማ ነታ ቤት ትምህርቲ ብጉልበቶም ቀፅሪ ክሰርሑላን ከምኡውን ኣግራብ ክተኽሉላን እዮም ተበጊሶም።
1: ኣነ ሻሙናይ ክብለዳ ኣብዚኣ ተፈቲነላ እምበር ኣይተማሃርኩላን በዚ መሰረት እዚ ብዕና ፀኒሓትኒ ከመይ ኢላ ምፀንሐት ኣነ እውን ነዛ ቤት ትምህርቲ እዚኣ ብዝተፈላለየ መዳያት ሓደ ብምቅራብ ካልኣይ ድማ ኣብዚ ቀፅርታት ብምስራሕ ካልእ እውን ኣሎ ኣስተዋፅኦታት ምስቶም ዘለዉ ንመምሃራን እናተሓባበርኩ ሰርሕ ካብቲ ኣብዚ ዓመት እዚ ጀመርክዎ ምግራብ እዩ። ፍርቂ ሜትሮ ንታሕቲ ፍርቂ ሜትሮ ንጎኒ ወዳ ጉዲ ናይ ሰብዓ ኩዒተ ኣዳለየ እቶም ኮሚቴን ቤት ትምህርትን ዘምፃእትለ ተኽሊ ሕጂ እውን ኣብዚ ተኺለ ማይ እንዳምፃኹ ተምሃሮ እናተሓጓዙ እንዳይኣል ኣለኹ። ኣብዚ ስራሕ ዘከናውኖ ዘለና ብተምሃሮ ሓገዝ ማይ ንገብረሉ ዘለና ማይ ስለ ተወዳእሕና ባስካ ድዓ እምበር ፀገም ናይ እናተፃገመ ኩሉ ኢና ንተምሃሮ ሕጂ ንመርዓያ ኢልና ኣምፂና መንበር ካብ ባስካ ኢና ማይ ንስቲ ማስካ ኣለና ማስካ ንመልእ ስለስጋም ንጭንዋዓ ግን ስለዚ ደንጎና ተኽሊ ከይሓረና ነዚ መንገዲ ዘያካየድና እዩ።
0: መባእታ ቤት ትምህርቲ ፍረቓልሲ ኣብ ከተማ መንደፈራ ተዶኪና እትርከብ ቤት ትምህርትያ። እዛ ቤት ትምህርቲ ዓመታዊ ቅድመ ትምህርቲ ንዝወድኡ ተምሃሮ ብምቕባል ክሳብ 50 ክፍሊ ተምህር። ኣብዚ ግዜ እዚ ድማ 963 ተምሃሮ ዘለውዋ ኣብ ንጡፍ ስራሕ እትርከብ ቤት ትምህርትያ።
2: ብነዊሕ እዋን ብልዕሊ 87 ዓመት ኣምሂሩ ዘሎ ቤት ትምህርቲ ምዃኑ ህንፃታት እውን ኣዝዩ ኣሰካፊ ኮይኑ ነይሩ። ኣብ 2025 ኣብ ወርሒ ሰነ ምስ ህዝቢ ተረዳዲና ከዓ ሙሉእ ብሙሉእ ፅገና ከም ዝግበረሉ ተገይሩ እዚ ንሪኦ ዘለና ከዓ መርኣያ ናይቲ ኣበርክቶ ናይቲ ሕብረተሰብ እዩ ማለት እዩ። ስለዚ እቲ ሕብረተሰብ ኣዚ ቤት ትምህርቲ ዝገብሩ ኣበርክቶ ብዘይቀላዓለም ኣዝዩ ዝናኣድ እዩ።
0: መምህር ሃብተ ሚካኤል ኣብዛ ቤት ትምህርቲ ምስ ዘለዎም ስራሕ ማለት ተምሃሮን መምሃራንን ናይ ምቁፅፃር ሓላፍነቶም እዮም ነዚ ናይ ምግራብ ቀፅሪ ናይ ምስራሕን ንጥፈታቶም ዘካይዱ። ንሶም ብተምሃሮን መምሃራንን ኣተባባዕ ደገፍ ከም ዝረኽቡ ይገልፁ። እዚ ድማ ነታ ቤት ትምህርቲ ጥራይ ዘይኮነ ንዕኦም እውን ኣካላውን ኣእምራውን ዕግበት ከም ዘለዎም ይዛረቡ።
1: ኣብዚ መደብ ናይ ቀፅሪ ግን ንርኣይ ኣይፈቲነዮ እቲ ዝፈተንክዎ ድማ ብዙሕ ሞራል ካብ ከባብን ካብ መምሃራንን ስለ ዝረኸብ ኩሉ ቀፂል እዮ ሕጂ 50 ሜትሮ ኳና ኳን የለሆ በዚ መሰረት እዚ እዚ ኳን እየ ዘለሆ ህዝቢ ብሕጎስ ብዙሕ ሞራል ድማ ሂብኒ ብኡ መሰረት ድማ ክቐፅልኩም ሰቁምኩ ቀዳማይ ፌዝ ወዲእ ኣለሆ ካልኣይ ሳልሳይ ፌዝ እንዳልኩ ነዛ ቤት ትምህርቲ ክሕውያ ኣብነታዊ መምህር ክኸውን እውን ድልየ ስለ ዘለኒ በዚ መሰረት እዚ ፃዕላይ ይቕፅል ኣለኹ ተደንኩኹ ድማ ሰዓ 7 ኣብዚ ኣለኹ ኣብዚ ናይ ስራሕ ግን ሰዓት 5 ኣለኹ እዚ ሰዓት 5 ኣብዚ ኣለኹ ሰዓት 5 ጀሚረ ብዝሕልፊ እዚ ናይ መካባ ክኹን ከሎ ደሮና ከይኮነ ከሎ ንፋስ ከይኮነ ከሎ ኣብዚ ግዜ ዝሓሊ ከምዚ ይሰርሕ እዚ ድማ ንዓይ እንታይ ሂብኒ ሓደ ንብሰይ ፎኩስ ክልተ እቲ ክስራሕ ከለካ ባህታ ኣለ ኩሉ ግዜ ኣብ ገዛ ዝስራሕክዎ ዋላ ኣብ ካልእ ዝስራሕክዎ ንዓይ ባህታ ስለ ዝበኒ ነፍሰይ ፎኩስ እዩ
0: መምህር ሃብተ ሚካኤል ብመምሃራን ፅቡቅ ተቐባልነት ዘለዎም መምህር እዮም ንሶም ኣብ ሂወቶም ማለት ነቶም ብዕድመ ካብኦም ዝንእሱ መምሃራን ኣርኣያን ኣብነትን ክኾኑ ከም ዝፅዕሩ እዮም ይዕሊሎምና መምህር ሃብተ ሚካኤል ብልሳን መምሃራን ከመይ ይግለጡ
3: መምህር ሃብተ ሚካኤል ዝበሃል መምህር ብዕድመ እኳ ካብ ኩሉ ሰብ ዝዓበዩ እዮም ኣብ ቤት ትምህርቲ ብናቶም ድሌት ኣነቕማን ከምዚ ኣይመሰለኒን ብጣዕሚ እዚ ቤት ትምህርትና ካንሸሎ የብሉ እናበልና ንሓ ነርና ግን ሰዓን ሰብ እዩ ካንሸሎ ዘይብሉ ኮይኑ ተሪፉ ስለዚ ብናቶም ቦሉንተሪ ብናቶም ድሌት ብዘይገለ ሓገዝ ካብ መምሃራን ይኹኑ ካብ ኮሚቴ ይኹኑ ካብ ወለዲ ይኹኑ ብዝኾነ ናቶም ተበግሶ ንዝኽሉ ንድቀሞ ናይ ብሓቂ ዝምስገኑ ሰብ እዮም ድ ዝገብረሎም ትካል ተደኣልዩ ክሕዞም ዝኽእል ፍሉይ ሓገዝ ዝገብረሎም ኣነ ምሸም እዞም ሰብኣይ እዚኦም ምስቲ ዕድሚኦም ደረጃ ብጣዕሚ ፍሉይ ድ ንሕጂ ርኦ ኣይፈልጥን እየ ግን ኣብ ከተማ ዝቕመጥካ ከምዚ ክሰርሐ ኢለ ትፅቢት ኣይነበረኒ ዝሰሪሐሞ ዘለዉ ግን እዚ ቤት ትምህርትና ካንሸሎ ኣለዎ ኢልና ሕጂ ግን እንታይ ደሊ ዓቕሚ ሰብ ይደሊ ሰብ ደሊ ሰብ ተደሃልዩ ከዓኒ ክንደቕ እዩ ካንሸሎ ክኸውን እዩ ማለት እዩ
2: እቲ ናይ ስራሕ እውን ዘለዎ ዘይቀላለም ሕጂ ስለ ዝረአኹም እምበር ዘይረ ብዙሕ ነገር ዝገብር ሰብ እዩ እቲ መምህር ዝተፈላለዩ ነገራት ጎደሎታት ናይዚ ቤት ትምህርቲ ብፍላይ ናይ ጉልበት ዝሓትት ስራሕት ብሙሉ ስባዕሉ ይሰርሑ ብፍላይ እዛ ሕጂ ተበጊስዋ ዘሎ ከባቢ ናይ ሚእትን ገለን ሜትሮ

0: ብቮለንቱ ቤት ትምህርቲ ወላ ሓንቲ ዝገብረሉ ነገር የለን። እቲ ናቱ እንታይ ሓንቲ ፅበት እኒ ሒዙ ኣብዚ ቤት ትምህርቲ ገለ ታሪክ ገዲፈስ ክኸይድ እየ ዝብል ሓደ ፅቡቅ እኒሕ ሒዙ ንሕና ብወገና ገለ ነገር ክንገብር ዕዮ ሂብና ኣሎ በቲ ንሱ ዝተበገሶም ሓፈሻዊ ግን እቲ ንባዕሉ ሓደ ታሪክ ገዲፈ ክኸይድ እየ ምባሉ እዋ እዚ ነቶም ንኣሹ ሓደ ዓብዪ እዩ ይበና ኣሎ ማለት እዩ።
1: እቶም ካልኦት መምሃራን ዘለና ከምኣቶም ክንከውን ንዕኦም ርኢና እውን ውፍያትን ፃዕራማትን ክንከውን ይምነ ማለት እዩ። ምክንያቱ ንሪኦም ኣለና ንሕና መምሂርና ንከይድ ክንብል ከለና ሙሉ መዓልቲ ብዚኦም ዝውዕሉ ኣብዚ ኣውዒሎም ከዓ ንሪኦም ይነድቁ የስትዩ። ስለዚ ነዞም መምህር እዚኦም ኣጆኹም ክንብሎም ከነተባብዖም ጎኖም ሒዝናም ከምኦም ክንከውን የዝደላኒ ሙሉ መዓልቲ ነዚ እምነ ነዚ ክንሸሎ ንሪእዎ ቀይሮሞ እስኪ ብጉልበት ናይ ካልእ ሰብ ንክትሪዮ ነዚ ክንደይ ጉልበት መወሰደልና ሶም ግን ንሪኦ በብመዓልቲ ካብታ ትጅመር ስጋብ ሕጂ ዋላ ንክንሪኣታ ቤት ትምህርትናስ ኣዝያ ውቅብትን ደስ ትብልን ኮይነ።
2: ኣብ መወዳእታ መምህር ሃብተ ሚካኤል መምህር ድሕሪ ወላዲ ዘይኮነስ ማዕረ ወላዲ ኣብ ህወት ሰባት ዘይነዓቕ ፅልዋ ዘለዎ መፃን ረአን ናይ ተማሃራይ ንክሰርሕን ከተባብዕን ዝኽእል ንሱ ብዘፍረዮም ወለዶ ድማ ኣብ ህንፀት ሃገርን ሕብረተሰብን ዓብ ኣስተዋፅኦ ዘለዎ ምዃኑ እዮም ዝዛረቡ። መምህር ማለት ድማ ዓብዪ ሓላፍነት ምስካብ ምዃኑ ይነግሩ።
3: መምህር ክበሃል ከሎ ዋላ ከባቢ ኢሉ መምህር ይበዕሉ ክሊማ እውን መምህር እዩ። መምህር ግን ትርጉም ናይታ መምህር ትብደላስ ከም ሓደ ኣብ ክፍሊ ኣትዩ ተማሃሮ ዘነቃሕ ጥራይ ዘይኮነ መምህር ትርጉም ኣለዎ። ትርጉም ናይ ሓደ መምህር መራሒ፣ ምሁር፣ ህርኩት፣ ርሩህ ስለ ዝኾነ ኣብቲ ቤት ትምህርቲ እቲ መምህር እንታይ እዩ? ሓኪም እዩ። እቲ መምህር ኣብቲ ቤት ትምህርቲ እንታይ እዩ? ፖሊስ እዩ። እቲ መምህር ኣብ ቤት ትምህርቲ እንታይ እዩ? መምህር እዩ። እወ ጸላም ደምሲሱ ብርሃን ዘምፅእ ስለ ዝኾነ ንሕና ንተምሃሮና ብፍቕሪ ብኩሉ እንትንኡ ተምሃራይ ክምዕብለሉ ዝኽእለሉ መንገዲ በቲ ዓይነት ትምህርቲ ተታሒዙ ዘሎ ነፍሲ ወከፍ ናይ ንምዕባል ተምሃራይ ስለ ዝኾነ ተምሃራይ ማዕቢሉ ንመጻኢ ዕድሉን ዕድል ሃገሩን ክማዕብል ዝኽእል ብርሃን ጸላም ደምሲሱ ብርሃን ከንግስ ዝኽእል መምህር ተምሃራይ ተቕባልነት ክህብ ኣሎ። ወላዲ ድማ ዓብዪ መምህር ስለ ዝኾነ ሓጋ ዝኸውን ኣሎ። በዚ መሰረተ እዚ ተምሃራይ ናይ መን እዩ? ናይ ኩሉ እዩ። ናይ ወላዲ እዩ፣ ናይ መምህር እዩ፣ ናይ ሶሳይቲ፣ ናይ ሕብረተሰብ እዩ። ስለዚ ተምሃራይ ንዑ ክሰማዕ ኣለዎ። ነቲ ናይ ሕብረተሰብ ባህልታት ድማ ተኸቲሉ ነቲ ዝውሃቦ ዘሎ ናይ ብርሃን ጮራ ሎሚ ዕንባባ እዩ፣ ፅባሕ ፍረ ክኸውን መታን ብዕቱብ እናተኸታተልካ ወ መምህር ብትርጉም ናይ ትሒዝዎ ዘሎ ስም ኣብነታዊ ኮይኑ ለውጢ ዘምፅእ ክኸውንን ተምሃራይ ድማ ብለውጡ ደመዙ ንስ እዩ። ለውጢ ናይ ተምሃራይ ደመዙ ናይ መምህር፣ ምክንያቱ እቲ ወለዶቲ ድማ ቀዳሕን ወራስን ክኸውን ኣለዎ።

ናትራሪኹም ኣብ ምክትታል ትርከቡ ክብራትን ክቡራን ተኸታተልትና ብምቕፃል ድማ ንስ መደብና ዘዋርት ካሜራ ተቐሪባ ኣላ። ሎሚ ዘዋርት ካሜራና ብዛዕባ ዞም ኣብ ውሽጢ ባሕሪ ንቑታ ኣካይዶም ዝተፈላለየ ምፅናዕቲ ዘካይዱ ብዛዕባኦም ናክንላለየኩም ዳይቪንግ ማለት እዩ። ዳይቭ ክገብሩ ከሎ ወይ ድማ ንቑታ ክገብሩ ከሎ ዝጥቀምሎ መሳርሒታት ከመይ ዝኣመሰሉ እዮም? እንታይ እንታይ እዩ ሓገዞምን ኣበርክቶምን? ብዘይክኡ ድማ እቲ ከም ኣየር ዝስከሙ ኣብ ሕቆኦም ዝስከምዎ ማለት እዩ ጥቕሙን ጉድኣቱን ከመይ ይመስል ብሓባር ንከታተል። ናብ ሜሪ ኣማኑኤል ከስክረኩም እዩ።

ኣብ ውቅያኖሳትን ባሕርታትን ዘለዉ ጸጋታት ገና ከም ዘይተዳሰሰ ኣብዚ ዓውዲ ዝነጥፉ ተመራመርቲ ይገልጹ። ኣብዚ ዓውዲ ሳይንሳዊ ትንታነ ክንህብ ዘይንኽእል ተራ ተዓዘብቲ እንበሃል እውን ምስቲ ሒዝዎ ዘሎ ስፍሓት ኣመዛዚና ጥራይ ገና ዘይተበጽሐን ዘይተዳሰሰን ከም ዘሎ ክርድአና ኣይንጽገምን። ኣብዚ ዓውዲ ዝነጥፉ ጠለቕቲ ወይ ድማ ዳይቨርስ ግና ልዕሊ ማንም ይርድእዎን የስተማቕርዎን።

ልዕሊ 600 ኪሎ ሜትር ዝገማግሙ ኤርትራ እትውንኖ ገማግም ባሕሪ እቲ ዝዓመቐ ክፋሉ 600 ሜትሮ እዩ። ዝተፈላለየ ጸጋታት ዝተመልአ ድማ እዩ። ኣብ ገለ ክፋሉ ኮራል ዝበዝሖ፣ ኣብ ገለ በዓትታትን ብእሳተ ጎመራ ዝተሰርሐ ኣኻውሕን ዝርከቦ ቦታ ኣሎ። ገለ ፊዮርታት ባሕሪ ዝበዝሖ ክኸውን እንከሎ፣ ኣብ ገለ ድማ ውፁእ ጻዕዳ ሕውፃ ዝበዝሖ ቦታታት ኣሎ ኣብ ቀይሕ ባሕሪ ኤርትራ።

ነዚ ዝተፈላለየ ትሕተ ማያዊ ፀጋታት ንምዕዛብ ወይ ንምፅናዕ ጠለቕቲ ኣብ ዝባኖም ሒዘምዎ ዝኣትዉ ኣየር ዝመለ ምዕቆሪ መብዛሕትኡ ግዜ ካብ ናይ 25 ደቓይቕ ዘይሓልፍ ግዜ ጥራዩ ከፅንሖም ዝኽእል። ንነዊሕ ግዜ ኣብ ትሕቲ ባሕሪ ክፅንሑ እንተደልዮም ግና ብቐጥታ ካብ ጃልባ ብትቦ ኣቢሎም ኣየር ዝስሕቡ። እዚ ብእስኪባ ዝፍለጥ ኣየር ዝመልአ መትሓዚ ልክዕ ከም ነስተንፍሶ ኣየር እዩ። ዕላምኡ ጠለቕቲ ኦክስጅን ክረኽቡ እኳ እንተኾነ ኩሉ ሙሉእ ብምሉእ ኦክስጅን ዝመልአ ማለት ግን ኣይኮነን። እንታይ ደኣ ልክዕ ከም ናይ መሬት ናይትሮጅን ዝበዝሖ እዩ። ናይትሮጅን ድማ ኣብ ውሽጢ ባሕሪ ናቱ ፀገማት ኣለዎ። ብብዝሒ ምዝውሰድ ናይ ምስካር ሳዕቤን ይኸትል። ጠለቕቲ ኣብ ነፍሲ ወከፍ ዝኣትውዎ 10 ሜትሮ ልክዕ ከም ሓደ መለክያ ዊስክ ዝሰተዩ ስምዒት እዩ ዝፈጥረሎም። ናይትሮጅን ዘሰዓቦ ስኽራን እናገደደ ምስ ዝኸይድ ካብቲ ጠሊቆዎ ዘለዉ ውሽጥ ዝበለ ቦታ ገለ ሜትሮታት ንላዕሊ ምስ ዝምለሱ ከም ዝበራበሩ ይኾኑ። ኣብ ገለ ኣጋጣሚ ውሱናት ጠለቕቲ ዝጥቀምሉ ኣየር ዝመልአ መሳርሒታት 36 ሚታዊት ኦክስጅን ዝሓዘ ዝጥቀሙ ኣይሰኣኑን። እዚ እቲ ካብ ናይትሮጅን ዝስዕብ ፀገማት ዘቃልል እኳ እንተኾነ ኦክስጅን ክበዝሕ እንከሎውን ናይ ገዛ ርእሱ ናይ ምምራዝ ፀገማት ከም ዘምፅኦም ሰብ ሞያ ጥዕና ዝገልጹ። ኣብዚ ሕጂ እዋን ተበፂሑ ዘሎ ኣየር ዝመልአ ስሊንደራት እናማዕበለ እዩ ዝኸይድ ዘሎ። ንኣብነት ቅድሚ ሕጂ ን25 ደቓይቕ ጥራይ ኣብ ትሕቲ ባሕሪ ክትፀንሕ ዘኽእል እዩ ነይሩ። ኣብዚ ሕጂ እዋን ግና ረሳሕ ኣየር ንደገ ከይወፅእ ተመሊሱ ተፃርዩ ክምለስ ዝሕግዝ መሳርሒ ስለ ዝተማሃዘ ንነዊሕ እዋን ኣብ ትሕቲ ባሕሪ ብዘይዝኾነ ፀገም ክትጥቀመሉ ዘኽእል መድረኽ ተበፂሑ ይርከብ። እዚ እቲ ንእንስሳታት ዝርብሽ ዝወፅእ ናይ ዓፍራ ድምፂ ኣውጊዶ ይርከብ።

ዳይቨራት ኣብ ጥልቀት ዝማልዎ መሳርሒታት ብዙሓት እዮም። ገለ ንምጥቃስ እምበኣር ኣብ ውሽጢ እዛ መጣኒት ኣየር ዝርከብ መጠን ኣየር ትነግር መሳርሒት፣ ሓባሪት ዕምቆት ኮምፓስ፣ ኣብ እዋን ህፁፅ ረድኤት ኣየር ንምሃብ እተገልግል ካልኦት መስሓቢት ኣየር፣ ኣብ ግዜ ጥልቀት ፀንበለልካ ምባል ንውሽጢ ንክንቀቱ እትሕግዞም ካብ 2 ክሳብ 10 ኪሎ እትበፅሕ ክብደት ዘለዋ መሳርሒት፣ ብሰንኪ ልዑል ክብደት ኣብ ውሽጢ ባሕሪ መታን ከይሰጥሙ ናይ ጃኬት ምቕጣውን ኣለዎም። ኣብ ዝደለይዎ ግዜ ድማ ፀንበለል ተብሎም።

ናይ ባሕር መነፀር ድማ ካብቲ ኣብ መሬት እንሪኦ ርሕቐት ብ25 ሚታዊት ብምጉላሕ ወይ ብምቕራብ ይሕግዞም። እዛ ናይ ዓይኒ መነፀር ወይ ድማ ኦኪያለ ንኣፍንጫ መከላኸሊ ዘለዎ ኮይኑ ስለ ዝስራሕ ነቲ ኣብ ውሽጢ ባሕሪ ዝፍጠር ፀቕጢ ኣፍንጮም ብምጥቃጥ ክወፅእ ወይ ክውገድ ይሕግዝ። ኣብ ናይ ዛሕሊ እዋን ኣብ ኣካላትና ዝኾነ ፀገማት መታንከይነምፅእ ዝከላኸል ሙቐት ዝፈጥር ክዳን እውን ኣለዎም።

ዓውዲ ዳይቪን ወይ ድማ ዳይቨር ምዃን ብዙሕ መስዋዕቲ ዝጠልብ ዓውዲ እዩ። ዝኾነ ሰብ ኣቕሊሉ ክሪኦ ዘይብሉ ዓውዲ ምዃኑ ኣብዚ ዓውዲ ዝነጥፉ ሰሞያ ይገልጹ። ዳይቨራት ብሓደገኛታት ዓሳታት ዝጥቅዑ ጥራይ ዝመስሎም ኣይሰኣኑን። እቲ ሓቂ ግና ዓሳታት ዝበዝሐ ግዜ ኣዕሩኽ ዳይቨራት ክኾኑ እዮም ዝረኣዩ። ገለ ተጓዳእቲ ዓሳታት ኣለውዎ ዝበልዎ ከባቢ ድማ ዝያዳ ጥንቃቐ ይገብሩ። ኣብቲ ከባቢ ራብሻ ዝፈጥር ድምፅታት ምውጋድ፣ ዓሳታት ዘይምቕታል፣ ምክንያቱ ካልእ ዓሳታት ደም ጨኒዎም ክመፁ ስለ ዝኽእሉ፣ ኣብ ዝተዘርገ ባሕሪ ዘይምዕታው፣ ንዝኾነ ፍጡር ድማ ሃንደር ኢልካ ዘይምትንካፍ ገለ ካብቲ እዞም ሰሙያ ዝህብዎ ምኽሪ እዩ።

እቲ ዝዓበየ ውድሆ ግና ካብቲ ኣብ ነብሶም ተሰኪሞሞ ዝኣትዉ ኣየር ዝመለ መትሓዚ እዩ። ምክንያቱ ናይትሮጅን ምስ ዝበዝሕ ስኽራን ጥራይ ዘይኮነ ኣብ ቀረባ ርሕቓት ምስ ዝጥቀምሉ እቲ ኣየር ኣብ መለጋግቦ ኣካላት መልምስቲ ከምፅእ ዘኽእል ሓደጋ የስዕብ። ካልእ ውድሆታት ድማ ምንቅስቓስ ናይ ውሽጢ ባሕሪ እዩ። ምክንያቱ ሃንደበት እቲ ምንቅስቓስ ናይ ባሕሪ ምስ ዝቕየር ልክዕ ከም ውሑጅ እናሰሓቐ ክወስተካ ስለ ዝኽእል።

ገሊኦም ፅባቐ ባሕረ ከዝተማቕሩ ብመልክዕ ቱሪዝማዊ ቦታ ይርእይዎ፣ ገሊኦም ድማ ኣብ ስእሊ ስለ ዝግደሱ ስእልታት ንምልዓል ናብ ማዕሙቕ ባሕሪ ይንቀቱ። ካልእ ስራሕ ዘለዎም እውን ብዙሓት እዮም። ናይ ነዳዲ ቱቦታት ንምዝርጋሕ፣ ሳይንሳዊ መፅናዕቲ ንምክያድ፣ ወታደራዊ ንጥፈታት ከምኡውን ስነጥንታዊ ነገራት ንምድህሳስ ገለ ካብ ብዙሕ ብውሕድ ይጥቀስ።

ኣብ ናትራን ዝቐርቡ ትሕሶ መደባትና ገሊኦም ትዛንየሎም ገሊኦም ድማ ትምሃርሎም ምባልና ናብኹም ነብሎም ንሕጂ ሓንቲ ካብቶም ንምዝናይ ነዳልዋ ትሕዝቶና ኣዛነይ ቪድዮታት ወይ ድማ ፋኒ ክሊፕ ቀሪብና ኣለና። ስኒት ያቆብ ካብትን ካብትን ንኣኹም ገዛን ይኽእል ዝብለቶ ክትእክብ ቀኒያ ከም ዝስዕብ ገይራ ዋሂደ ድለትና ኣላሞ ንከታተሎ።

ቅብኣ ብዝተፈላለየ ሰብ ዝተፈላለየ መግለፂ ክወሃቦ ይኽእል እዩ። እቲ ዝውትርን ኩሉ ሰብ ዝሰማማዓሉን ግን ብከምዚ ክግለፅ ይከኣል። ቅብኣ ማለት ብሕብራውያን ሕንፀፃ ዝስራሕ ዛንታ ወይ ሕብርታትን ናይ ቅብኣ ዛንታታትን ኣማሊኡ ኣብ ሓደ ፀፊሕ ነገር ዝዓልብ ጥበብ እዩ። ስነ ሓሳብ፣ ፍልስፍና፣ ኣነባብራን ካልእን ናይ ሓደ ሕብረተሰብ ዘጠቓልል ድማ እዩ። ቅብኣታት ካብ ትሒዞሞ ዘለዉ ፍልስፍና ጀሚርካ ኣብ ሕብርታት መልእኽቲ፣ ዛንታን ባእታታትን መሳርሒታትን ዝተፈላለዩ እዮም። ሓደ ዓይነት ቅብኣ ካብቲ ሓደ ይበልፅ ክበሃል እውን ኣይከኣልን እዩ። ምክንያቱ ከም ቋንቋ ንፈላጢኡ ኩሎም ቅብኣታት ንተገልጋሊኦም ብማዕረ ስለ ዘሰራስሩ እዮም። ቅብኣ ካብ ቅብኣይ ሓሊፉ እቲ ተዓዛባይ እውን ንምስትምቓር ግደ ዘለዎ ሙያ እዩ። በዚ ከዓ ቅብኣቲ ነቲ ጥበብ ኣፍሲሶም ዘዳለውዎ ቅብኣ ዕግበት ክፈጥረሎም ብምባል ኣብ ዝተፈላለዩ መድረኻት ናብ ሕብረተሰብ ብምቕራብ ስራሓቶም ዘላልዩ። ብዝሒ ዘለዎም ቅብኣቲ ዝፈርይሉ እዋን ብምዃኑ እውን በብወገኖም ዝተፈለየ ስራሕ ሒዞም ዝቐርቡ ብምዃኖም ኣድናቖት ይግብኦም እዩ። እንተኾነ ግን ማዕረ ክንደዩ ሕብረተሰብና ነዚ ጥበባዊ ስራሕ ኣስተማቒሩ ዝዕዘቦ ዝብል ሕቶ ኣገዳሲ ከይኮነ ይተረፈን። ክቡራት ተኸታተልትና፣ ንሎም ሰሙን እምበኣር ምስጢምቓር ቅብኣ ዝብል ኣርእስቲ ሒዝና ዘዳለነዮ መደብ ይክኸውን። ሰናይ ምክትታል።

0: ምስትምቓር ቅብኣ ክንብል ከለና ብዝተፈላለዩ መንገድታት ክግለጽ ይከኣል እዩ። ምክንያቱ ከም ብዙሕ ናይ ዓይነታት ቅብኣ ዘስተምቓር ሕብረተሰብ እውን ክፈላለዩ ይኽእል እዩ። እዚ ማለት ቅብኣ ከም ዓለም ለኸዊ ቋንቋ ወላ እውን እንተኾነ ምስ ባህልን ሕብረተሰብን ኣዋሂድካ ተዳልዎ ቅብኣ ግን ዝያዳ ተጠላብነትን ኣድህቦን ኣለዎም። በዚ መዳይ ድማ ሕብረተሰብ ንኸስተመቕር ዝሓትኻ ነገራት ኣለዉ።
1: እዚ ፔይንቲን ንብሎ ስራሓት ክጥምቶ ከለኻ ኣብ ኤርትራ ሓድሽ ነገር ኣይኮነን። ከመይ ዝበሉ ናይ ጥልያን ሰኣልቲ ነይሮም ናዮም ምስ ቅብኣ ከመይ ዝበሉ ዓበይቲ ሰኣልታት ኣብ ግዜ ነይሮም እዮም። ንዕኦም ዘንቑ ናይ ኣካል ናይቲ ሕብረተሰብ ኣለዉ ነይሮም፣ ዝፈልጥዎም ኣለዉ፣ ስእልታቶም ውን ኣሎ። ብኸመይ ኩርና እዩ ዘንፀባርቕ ዘሎ ብዙ ሕጂ ኢልና ንድሕር ፍልይ ነብሎ ኮይና፣ ብግዜ ግን ምናልባት ስነ ጥበብ ከተስተማቕር ከለኻ ብዙሕ እዋን ኣብ ቅብኣ ከዓ ብፍላይ ዝሓቱኻ ነገራት ኣለዉ ኣብቲ ሕብረተሰብ ወይ ኣብቲ ሕጂ ዘሎ ጀነሬሽን ሲ እቲ ተቕርቦ ዘለኻ ዕዮታት ምስቲ ኣቲንያ ዘለና ግዜ ወይ ዘመን ነየ ናይ ቅዲ ተጠቒምካ ኢኻ ነቲ ሕብረተሰብካ ተርብዮ ኢኻ ትብል። ሕጂ ኣብዚ ዝመፅእ ምስትምቓር ኣያና ዩናትካ እቲ ጀነሬሽን እንታይ እዩ ምስ ዘለናዮ ንኸዶ ዘለና ግዜ ሎሚ ነሰከፍ ንስነ ጥበብ ዘይኮነ ጠቕላላ ኣብቲ ባህላዊ ትርኢታት እውን እንተዝተብሂልካ ካባብቲ ረጊእካ ተስተማቕሮ ጥበብ ናብቲ ሆይ ሆይታ ዝበዝሖ ምስትምቓር ዘለዎ ኮይኑ ይስማዓካ። ሕጂ ንቕብኣ ፍልይ ኣቢልና እንተርእና ብልክዕ ብዙሓት ቀባእቲ ኣለዉ። ኣብዚ ሓድሽ ወለዶ ብዙሓት ንኣሽቱ መፅኦም ኣለዉ። ስራሓቶም ቀሊል ኣይኮነን። ዝጥቀሙሉ ዘለዉ ጥበብ ኣያ ናይ ቅድም ዝጥቀሙ እንታይ እዩ ትመልእኽቲ ተልካ እዚ ሃይፐር ኣርት ዝበሃል ኣብኡ ናብ ፖርትሬት ዝኸደ ነገራት እዩ ዝበዝሕ። እቲ ዝቐርብ ዘሎ ዕዮ ኣብቲ ሕብረተሰብ ንሕና ሕጂ ዘለና ደረጃ ንነብረሉ ዘለና ኣካይዳ ዘለናዮ እዋን ናይ ከምኡ ዕድል ናይ ምስትምቓር እውን ጉድል እብለና እዩ። ሓንቲ እዚ ኤግዚቢሽናት ዝግበራ ሓንቲ ወይ ገለ ጋላሪ እየን ዘለዋ እዚአን ከ ኣብ ማእከል ናይቲ ሕብረተሰብ ክጥምተን ከላ ክንደይ ተዓዛቢ እየን፣ ክንደይ ጠማት እየን። ቀደም ኤግዚቢሽን ቅድሚ ገለ 20 ዓመት ትኸውን ኣነ ፅቡቅ ገይረ ዝክሮ ኣውትዶር ጌርካ ኣብ ጎደናታት ዝርግሓሉ ነይሩ። ከተማ ከተማ እንዳኸትካ ብግሩፕ ዝረኣየሉ ግዜ ነይሩ። ኣብ ነሰከፍቲ ርሕቕ ዝበለ ቤት ትምህርትታት ከየትካ እውን ተዕዝቦ ተመስጦ ናይ ሰባት ይመፅእ። እጂ ከምኡ ኣሎ ድዩ ትብል ሞ የለን። ሓንቲ ኣብዚ ኤግዚቢሽን ተጫፋጭፉ ተጫፋሊቁ ዝረአዐዮ ኢኻ ትርኢ። ክሳብ ክንደይ እሞ ዋጋ ሂቦት ሰብከ ክጥምቶ ክውንዱኡ ዝኣክል ናይ ስነጥበብ ምስትምቓር ክትቦ እንተኮይንካ ትባይታ ከዓ ክገፍሕ ክኽእል ኣለዎ እየ ዝብላ ነ እጂ ተዓቕሚ ትኽእለት ኣብዚ ሕጂ መፅኡ ዘሎ ጀነሬሽን ብጣዕሚ ኢኻ ተድንቆ ምስ ግዜ ዝኸይድ እዩ።

0: ቅብኣ ነቲ ሓዚልዎ ዘሎ ዛንታ ብዓይንትና ተመልኪትና ነቲ ቓላት ዘይብሉ ቋንቋ ንርዳኣሉ ዓውዲ እዩ። በዚ መዳይ እውን ዝኸፍሎ ዋጋ ቀሊል ኣይኮነን። እዚ ኸዓ በቲ ዝኽፈሉ ዋጋ እቲ ዝበሶ ፃዕሪ ዝትመን ከም ዘይኮነ እዮም ገሊፆምልና። እዚ ክንብል ከለና ንሓንቲ ቅብኣ ብተዳልወሉ ዝሓልፎም መንገድታት ቀለልቲ ብዘይምዃኖም እዩ።
1: መጀመርያ ዕድመ ትገብረሉ ነቲ በዓል ዝግበር ከም ሕጋዊ ናይ ቨርኒሳጅ ወይ ከዓ ኦፐኒን ኤግዚቢሽን ዝበሃል ወይ ከዓ መኽፈቲ ዕላው ኢልካ ትዕድሞ ሰብ ቀረባኻ መጀመርታ ኣሎ። ድሕሪኡ ሰማዕሉ ሰሚዑ ዝመፅእ ኣሎ። ብፍሉይ ከዓ ኣብዚ ሃገርና ሕጂ ብልምዲ ዝኸይድ ዘሎ ነተን ዘለዋ ትካላት መንግስታዊ ትካላትን ናይ ወፃኢ ትካላትን ዕድመ ግበረሎም ንሶም ዓቕሚሎም ክገዝኡ ክእሉ እዮም ኢልካ ሓስብ እንተ ኮይንካ ትዕድሞም ኢኻ ወይ ከዓ የስተማቕሩ ወይ ንሳቶም እዮም ዘስተማቕሩ ኢልካ ኣስተማቕሪ ክገዝአለ ኢልካ ተዋድዶ ኢኻ። ዝበለፀ ግን ዝኾነ ኣርቲስት ብዚ ሃገርና ዘሎ ካብዞም ሕጂ ደሞዝ ክብሎ ዝፀንሐ ኣርቲስት ደሞዝ ኩሎም መንእሰያት ሰኣልቲዮም ብሓቂ ብቑዕ ስእልታት እዮም ዝቕርቡ። ስእልታት ግን ኣብ ምንታይ ተሓፂሩ? ኣብ መብዛሕትኡ ኣብ ገፀ ባህርያት ናይ ፖርትሬት ስለ ዝኾነ ኩሎም ዝዛመዱ እዮም። በዚ ናይ ኣኒም ጀሚሮም ኣብ ምዕብል እዋናት ስለ ዘለዉ ብምሉኦም እዞም ኣርቲስታታት ሓደ ኤግዚቢሽን ዝህሉ መኽፈት ኣሎ ተባሂሉ ብምሉኦም እዮም ዝመፁ። ምክንያቱ ከስተማቕሩ ኣለዎም ክርእዩ ኣለዎም መሰሎም ኢ ከዓ መፅኦም ክርእዩ ክዕዘቡ እቲ ዋጋታት እተውፅኦ እውን ምስቲ ቅብኣት ቀብኦ ዘይኮነ ወይ ዘውፅኻሉ ሰልዲ ዘይኮነ ብፅርሖ ኣይስራሕን እዩ። ኣውፅኢኻ ሰልዲ ኢኻ ትሰርሖ። ክስራሕ ከሎ ግን ሸጦ ኢልካ ይኮን ክንሰርሖ ሰብ ክፈትወለይ ክንብበለይ ክርእየለይ ክሕጎሰለይ ኢልካ ትኮ እንተ ተሸጠ እውን መክሰብ ቅርብ ረክበሉ እምበር ክንዲዚ መክሰብ ኣለ ወይ ኣይበሃልን እዩ። ዋጋን ስራሓትካን በበይኒ ትሰርሖ ስራሕ ብሉፅ ውሕድ ሰሊ ትሸጦ እውን ትደሊ። ምክንያቱ ገለ ከጋላብጠካ ንዝመፅእ ኤግዚቢሽን ከዳልወካ ቀለም መግዚኢ፣ ፍሬም መግዚኢ፣ ዓለባ መግዚኢ፣ ካንቫስስ ወይ ካልእ ዓይነታት ዝኾነ ቀባኣይን ቀራፅን ዘዋድዶ ኣቐዲሙ ብሓንገሉ ዘሎ እንታይ የቕርብ ክንደይ የቕርብ ክንደይ ማእዝናት ተኾነ ዝዛመድ ማእዝናት ካ ክኸውን ኣለዎ። እዚ ምስ ትገብር ሰብ መፂኡ ምስ ዘንብበልካ እሞ ከይገዘአ እውን ናይ ርእቶ መፅሓፍ ኣሎ ኣብኡ ዝፅሑፍልካ ፅሑፍ ዘደንቕ እዩ። ካብ ገንዘብ ንላዕሊ ንዑ መርፃኒ እቲ መባራት ዝቡኻን መግለፂ ድቡኻን ደይ ተፀበኻዮ ንስኻ ዘንበብካዮ እውን ዝገልፁልካ እዋናት ኣሎ። እዚ ቅብኣ ስፊሕ ምዃኑ መወዳእታ ከም ዘይብሉ የረዳእካ። ሓንቲ ነገር ስእሊ ክስእላ ከለኻ ብፍላይ ናብ ሕብራዊ ኦይል ድዩ ወይ ከዓ ኣክሌሪክ ድዩ መዓስ ደው ከተብላ ክትፈልጥ ኣለካ። ሓደ ንፉዕ መምህር እንታይ ዝብል ካንቫስካ ዘርጋሕካ ትጥቀመሎም ሕብርታት ኣፅኒዕካ መዳያት ወይ ከዓ እቲ ቶን ዝህብ ሕንፃፃትካ መዓስ ደው ተብል ስቕልካ እንተቐፂልካ እንዳኸደ እቲ ዝበለፀ ወጅሃላይ እንዳኾነ ከይድ ክእል እዩ ወይ ከዓ ክባላሸወካ ክእል እዩ። መዓስ ደው ተብል ግን ኣርቲስት ዓቕሙ ፈሊጡ ደው ከብለላ ዝኽእልን መሳጢን መልእኽቲ ሓላፍን ክኸውን ይኽእል እዩ።

0: ስነ ጥበብ ክቡር ሞያ ብምዃኑ ዝጠልቦ ዋጋ እውን ቀሊል ከም ዘይኮነ ዘረጋግፁልና ሓቂ እዩ። ስለዚ ካብ ዝኽፈሎ ዋጋ ዝሓልፎ መስርሓት ፈሊጥካ ክብሪ ናይቲ ሞያ ምሕላው ኣገዳሲ እዩ። ምስትምቓር ቅብኣ ክመፅእ እንተኾይኑ ቀዳምነት ክስርዑ ዘለዎም ነገራት ኣለው። እዚ ማለት ባይታ ጣጢሕሉ ተተቐሪቡ ዋጋ እውን ኣዛረበ ክኸውን ኣይክእልን እዩ። ምክንያቱ ምስትምቓርን ምግዛእ ቅብኣን ዝተፈለጠ መተ ዘለዎም እዮም።
1: ነቲ ሰብ ውን ኣየስተማቐርን ደየስተማቐር ክብሎ ቫራይቲ ዘለዎም ዕዮታት ምዝህልዉ ጥራይ ኢና ክንዛርብ ዘለና። ድሕሪኡ ዋጋ ከቢሩ ኣይከቢሩ ከመርእሱ ናይ ምተላዕለ ኣብ ገለ ዓመታት ዘን ዓበይቲ ተቀበላ ካብ ዘገዛት ጀሚርካ ክብሪ ዝበለ ዋጋ ገዝኡ ነይሮም ፅቡቅ ገይረ ዝኩረ ኣብ ከምኡ ዝበሉ ዓበይቲ ኣዳራሻት ዝኾነ ሰብ ዘይትንክፎ ዋጋ ይግዛእ ነይሩ እዩ። ሕብረተሰብ ክገዝኦ እንተኮይኑ ሕጂ ደረጃ ናይ እቲ ትሰርሖ ዘለካ ይውስኖ እዩ። እቲ ቅብኣ ተቕርቦ ዘለካ ተን ዝበልኮን እየን ግዜ ዘሕለፍካዮ ሓንጎል ጥበብ ኩሉ ዘሚርካ ኢኻ ኣብኡ ዋጋ ትእቱ። ብነብስኻ መሳርሒ ስእሊ ክብር ብል ሕንቁቕ እዩ። ከምዚ ካልእ ዋጋ ይትረክቦን ይኹ እዚ ኣይፈልጦን እቲ ሕብረተሰብ ሕጂ ኣብ ዋጋ ክትመፅእ ከለካ ጥራይ እንታይ ነዛ ስእሊ እዚኣ ክንዚ ዋጋ ኣብለካ ነዚኣ ስእሊ ከንዲዚ ኢሎማ ኣብልዎ እቲ ደስተማቐር ግን ከምኡ ይኮነ ዋጋ ምዃነ ርድኦ እዩ። ሕጂ ነቲ ሕብረተሰብ ክትነቕፎ የብልካ ኣስተማቓሪ ድ ኣስተማቓሪ እዩ ሕብረተሰብ ምግዛእን ደይ ምግዛእን ግን ድሕሪ እዩ ዝመፅ እዩ ጅባ ዘድልየ ዓቕሚ ድልየካ ኩሉ ምስተማልአ ግን ከምቲ ቅድሚ ዝበልኮ ቅድሚ ገለ ዓመታት ሓያል ውድድር ናይ ኤግዚቢሽናት ግበር ነይሩ ሓያል ውድድራት ናይ ቅብኣ ግበር ነይሩ ኣብ ነሰከፍ ዓመት ብክብሪ ዝበለ ዋጋታት እዩ ክሳብ ደረጃ ሃገር ዝምረፅ ስራሓት ይካየድ ነይሩ። እቶም ስራሓት እኦም የለውን ንደገ ከይዶም ካባ ውሽጢስ ንደገ ይኸዱ ዝያዳ እቶም ደገ ዝኸዱ ኮ ድሩታት እዮም ናይ ድሩታት ሰባት እዮም መብዛሕትኡ ስእሊ ኮመርሻል እዩ ካ ትልእ ብዝዓዲ እምበር ናይ ብሓቂ ናይ ፔንት ስራሓት እውን ዝተደረቱ እዩ እዮም ኮመርሻል ክኸይድ ባህርያዊ እዩ። ኣነ ሕጂ እንታይ ድብል ኣብቲ ሕብረተሰብ ከምዚ ምጥርጣር ዘሎ ኮይኑ ኣይስማዓንን ብፍላይ ዝመንሰይ ሎሚ ሓደ ስነ ጥበበኛ ወይ ኣብ ጥበብ ዝነጥብ ሰብ ኣብቲ ናቱ ሞባይል ወ ሒዝቦ ዘሎ ኣክሰስ መወዳእታ ዘይብሉ ቴክኒክ ክመሃረሉ ዝኽእል ኣለዎ ግን የንፀባርቆ ዶ ከዓ ትብል ኣብቲ ንሪኦ ዘለና ሕጂ እቲ ቁርብ ንቅድሚ ዋጋን ቅድሚቲ ዕዮ ምዝራብና ስቲ ባይታ ከዓ ከድልየና እዩ። ኩላቶም ኣብቲ ሞያት ዝነጥፉ ዘለዉ ሰባት ከመይ ዝበለ ዓውዲ እናኣዳለኻ ንውድድራት ኣብ ነሰከፍ ዓመት 3-4 እንተዝውደብ ተዓዛባይ ካብኡ ደረጃ ይስዕበካ ነራ ነራ ቅልቅል ዝበለት ኤግዚቢሽን ንውሕዳት ሰባት እያ ትዕደም። እቶም ዝዕደሙ ከምዚ ኣፈወርቂ ዝበሎ እቶም ክገዝኡ ክእሉ ትብሎም እዮም ዝገዝኡ እቲ ዝበዝሕ ተዓዚቡካ እዩ ዝኸይድ እሞ ብመነፅር እዚየ ዝርዮ ኣነ ነቲ ክብሪ ናይቲ ጥበብ።

ካብ ሃገርና ወፂና ምስ ንምልከት ቅብኣ ምስ ወርቂ ብምቅያር ክብሩ ከም ዝገልፁ እውን ገለ ካብ ዝገለፁልና እዩ። በዚ መዳይ ከዓ ሓደ ቅብኣይ ንሕብረተሰብ ዝሕበሉ መንገዲ ክፈጥር ዶ ኣለዎ እምበር ሕብረተሰብ ናብ ቅብኣይ ብዘይ ዝኾነ ምክንያት ዝመፀሉ መንገዲ

ዘይጠቀም ስእሊ ኸማን ንስኹላ ነዚኣ ዘይጠቀም ስ ክንደዚ ክኸብር ይብለካ ኣነስ እዚኣ ደስ ኢላት ንኹም ንሳ ምደልኹ እንታይ ኢላ ወርቅሲ ስለምንታይ እዩ ክቡር ኮይኑ ወርቅስ ንእሽተይ ነገር እዩ ግን ክቡር እዩ ስለምንታይ እዩ ክቡር ኮይኑ ክቡር ምዃኑ ከዓኒ ዘይፈልጥ ሰብሲ የለን ክቡር ስለ ዝኾነ ከዓኒ ማንም ሰብ ክገዞ ይክእልኒ ማንም ሰብ ከዓኒ ንወርቅስ ካብ ዝኾነ ቦታ ሓፊሱ ከምፅኦ ከዓ ኣይክእልኒ ኣንኻ ንቅብኣ ልክዕ ምስ ወርቂ መወዳደርኮ ስለምንታይ ቅብኣ እቲ ዝተዋህቦ ሰብ ጥራይ ክሰርሖ ዝኽእል እቲ ንዑ ዝተዋህቦ ማንም ሰብ ተማሂሩ ቀብኣይ ክኾኑ ኣይክእልኒ ሕጂ ቅብኣ ስማዕረ ወርቂ ክብሎ ፀኒ ከምዝደመስ ክብሎ ፀኒ ስማዕረ ወርቂ ክስራዕ ይኽእል እዩ ተውህቦ ዘይብሉ ናይ ቅብኣ ክቐባ ኣይክእልኒ ከተማቕር ይኽእል እዩ ንቕባ ክቐበ ግን ኣይክእልኒ ስለምንታይ ዋግኡ ክቡር ኮይኑኻ ወርቅስ ንኽትረኽቦ እንታይ እንታይ ፕሮሰስ ትሓልፍ ብመጠኑ ኩላትና በብዓቕምና ኣፍልጦ ኣለና ብዛዕባ ወርቂ ክቡር ምዃኑ ከዓ ንፈጢና ወርቂ ክንገዚእ ኢልና እንተሓሲብና ከዓኒ ንዕ ዘድሊ ገንዘብ ከዓ ንቕርብ ማለት እዩ ቅብኣ ከዓ ከምኡ ንቅብኣ ሓንቲ ክንክትሰርሕ ንዕ ዘድልዮ መሳርሕታት ወፃኢታት ግዜኻ ብዓብዩኻ እቲ ተውህቦ ተውህቦ ኸ እቲ እግዚኣብሄር ዝሃበካ ተውህቦ ኢኻ ኣብ ተፍስስ ዘለኻ ሕጂ ንዝተውህቦ ዘስ ብቐሊሉ ክትሸወጡ ኸማን ኣይግባአን ከም ኣይዳ ኹምኩልቲ ኮይነስ ብቐሊሉ ክሽየጥ ዘይግብኦ ክቡር ሞያ እዩ።

0: ዝቐርቡ ቅባኣታት ዝተፈለየ ዛንታ ዘለዎም ብምዃኑ ኣስተመቒርካ ኣብ መንደቕ ክስቀል ዝግባእ እዩ። ኣብ መንደቕ ንስቕሎ ግን ከም መመላኽዒ ጥራይ ንክኸውን ዘይኮነ ናቱ ክብሪ ዘለዎ ሞያን ንብረትን ምዃኑ ምርዳእ ኣገዳሲ እዩ።
1: ሰኣላይ ሓንቲ ስራሕ ክሰርሕ ከሎ ክልተ እዩ። ንዕዳጋ ድዩ ዘቕርቦ ዘሎ ናይ ፈጠራ ዕዩኡ ወይ ስንዕግበት ሕጂ ኩሉ ግዜ ስነ ጥበበኛ ኣብ ሕብረተሰብ ኣቐድም ኣቢሉ እዩ ዝሓልፍ። ስለምንታይ እዩ ዘይርድኦ? እቲ ሕብረተሰብ ዘይኮነስ ንሱ ናይ ምፍጣር ዓቕሚ ኩሉ ግዜ ሓድሽ ነገር ንክሰርሕ ኢሉ ይፅዕር። ኣብቲ ፈጠራዊ ዕዩኡ ሕጂ እንታይ ይመፅእ? ኩሉ ግዜ እታ ዝበለፀት ስራሐይ ዝበልኳ ድሕሪ ገለ ዓመት ላዕሊያ ውን ክሰርሐ ኸ ዳሕሪያ ውን እንዳፈጠሩ ከ ዝኸይድ ክሳብ ዘለኹ ስነ ጥበብ ንሓደ ስነ ጥበኛ ግዜ ኣይኣኽሎን እዩ። ናይ ብሓቂ ስነ ጥበበኛ ብዕንቆት ኣትይዎ ኣብ መንደቕ ኣብይ ክስቀል እምበር ንኣብነት እዞም ናይ ባይዛንታይን ኣርት ንብሎም ብቕዲ ኣብ መናድቕ ናይ ቤተ ክርስትያን ዝስቀሉ ትጉቡእ ቦትኦም ንሱ ስለ ዝኾኑ ኣብ ቤተ መንግስቲ፣ ኣብ ቤተ መዘክራት፣ ኣብ በይ ዝኾነ ናይ ከምኡ ዓለም ተሪእኻዮ መዘርጊሒኡን መቐመጢኡን ዝኸበረ ቦታ ዝኸበረ መንደቕ ወይ ዝኸበረ ዳራሽ ሰባት መፂኦም የስተማቕርዎ፣ ሰባት መፂኦም ብዛዕቡ ይመናብሩ። ንምንታይ እዩ እታ ቅድሚ ክንዲ 200 ዓመት ዝተሰርሐት ዕዮ ሙሉ ግዜ ዓለም ክሪኣ ንዓኣ ዝጎየ ንፓሪስ ትብል እንታይ ስለ ዝኾነ እያ ትብል? እዞም ናይ ግዜ ናይዚ ዘመን ዝነበሩ ሰዓት ስራሓቶም ክሳብ ሕጂ ወዲ ሰብ ይብህጎ ኣብ መናድቕ ሙዚየማት እዮም ተንጠልጢሎም ዘለዉ። ሓደ ሰብ ከዓ ዓቕሚ እንድሕር ኣለዎ ዝበለፀ ስራሕ ኣብ ገዝኡ ከንጠልጥል ዋጋ ከፊ ኢሉ ኣብ ገዝኡ ምክንያቱ ከምዚ ናይ ፋብሪካ ስራሕ ኣይኮነን ስራሕ ቅባእ ሓንቲ ምስ ስራሕ ከያ ዋና ሓደ ሰብ እዩ ከምቲ ሓደ ፈጣሪ እያ። ስለምንታይ ኩሉ ግዜ ዲፕሊኬትድ እንድሕር ኮይና ተባዚሓ ብፋብሪካ ግን ኣብ ሙሉእ ገዛ ክትረኽበያ ከ ከምዚ ንሪኦ ብዕዳጋታት እታ ሓንቲ እኮ ትብላ ስራሕ ከያ ግዜ ሓንጉል ኩሉ ዘጥፋእካላ ኣኽቢርካ ክትሸጣ ከለኻ ዋጋ ኮይኑ እውን ኣይኮነን እኮ ክትሸጣ ስለ ዝደለኻ ኣነ ክሸይጣ ይደልን ይቕባእ እዩ ከም ሰብ ግን ኣብቲ ክገብሮ ዝግባአኒ ግድነት ዝኾነኒ ግን ይሸጦ ኣብ ክቡር ቦታ ከቕምጥዋ ከለዉ ከዓ ባህታ ስምዓኒ ኣብ ሙዚየም ተተቐሚጥለይ ከዓ ተዓዛበየ ብዙሕ እዩ ዝበዝሕ እዋን እቲ ኣጠማምታ ናይ

ሕብረተሰብ እንታይ እዩ ከምዚ ሕጂ መፂ ዘሎ ጥበብ ነቲ ዝሰራሕካዮ ዝዳርግ ናይ ማሽን ፋብሪኬት መፂ ኢሉ ሕጂ ብዋጋ ጥምትዎ ነስራሕ 200 ነዚ እናተሸጠ ስኻ ስክንዲ ዝብሉካ ብልዎ ነቲ ሰኣላይ ልክ ዕዲት ዘረባ ኣይኩም እታ ኦሪጂናል ክንደይ ተሸይጣ ኢኻ ትብል ክንደይ ተሸይጣ ሕጂ ቅብኣ ብነብሱ ክቡር ንብረት እዩ ምክንያቱ ኣብኡ ዘጥፍኦ እቲ ቀብኣይ ካልኣይ ግዜ ክደግሞ ስለ ዘይክእል ኢለ ሞናሊዛ ብልዓለም ሙሉእ ሞናሊዛ ካልኣይ ግዜ ተደግመት ብዙሓት ደጊሞማ እየ ነታ ኦሪጂናል ዳቪንቺ ሰኣላ እዩ ዝጎይ ሰብ እምበር ነተን ዝተደጋገማ ሙሉእ ዓለም ዘለዋ ክርአን ኢሉ ዝኸይዱን ሰብ የለን ስለምንታይ ሓሳእ ፈጢርዋ ዳቪንቺ ዓለም ሙሉእ ንዓብል ቻይናውያን ከይዶም ኣብቲ ሙዚየም ስእልዋ ኩሉ ብዓለም ኩርናዕ መፂኡ ነታ ሞናሊዛ ብዝኾነ መለክዕ የምፅዋ ምርምር ናይ ሞናሊዛ ሳይወደአ ንብሉካ ሳብ ሕጂ መወዳእታ ሳብ ሕጂ እቶም ዝመራምሩ ዘለዎ ገና ኣይወድኡ ንብሉካ እንታይ እቲ ምስጢር ተይልካ ውስጠ ዘ ገና ኣለዎ ማለት እዩ ትብል ሕጂ ቅብኣ ክሳብ ክንዲዝ ንድሕር ደቂ ሰባት ዘይኮኑ ዝተመራምርቱን ዝመራምሩሉ ኮይኖም ሕብረተሰብ ኣብኡ ንክበፅሕ ንስኻ ከዓ እቲ ዕዮኻን ዋጋኻን ከተጥፋኣሉ ንብብ እዩ።

0: ሕብረተሰብና ቅብኣ ፈፂሙ ኣይስተማቐርኒ ክበሃል ኣይክእልን እዩ። ምክንያቱ ብዝተፈለየ መንገድታት ዝቐርቡ ቅብኣታት ዝምልከት ውሕድ ኣይኮነን። ነቲ ዝፈልጥዎ ቦታ ይኹን ባህሊ ብቅብኣ ተዳልዩ ክርእዩ ዝደልዩን ዘድንቑን እውን ውሕዳት ኣይኮኑን። ስለዚ ሕብረተሰብን ቀባእይን ብሓደ ንክስጉሙ ክትግበር ዘለዎ ነገር ኣሎ። እዚ ከዓ እቲ ስነ ጥበበኛ ናብ ሕብረተሰብ ክኣቱ ከም ዝግባዮም ገሊፆምልና። ብዝተፈላለዩ መንገድታት ንሕብረተሰብ ከም ዘስተመቐር ምግባር ግደ ናይ ቀባእ እዩ። እዚ ኣብዚ እዋን ዘሎ ቅብኣታት ሃገርና ብደረጃ ዓለም ምስ ዘሎ መምዘኒ ክርአን ከሎ ኣብቲ እንደሊ ደረጃ ክበፅሕ እንተኮይኑ ኣብ ክንዲ ብተናፀል ተረዳዲእካን ተወሃይድካን ምስራሕ እውን ሓደ መንገዲ እዩ። መንእሰይ እውን ስራሓቱ ዘቕርበሉ መንገዲ ክህሉ ከም ዝግባእ እዞም ዕድማትና ገሊፆምልናዮም። ቀባኣይ ንኸዳሉን ናብ ሕብረተሰብ ንኸቕርብን ዝኸፍሎ ዋጋ ቀሊል ክሳብ ዘይኮነ ብመጠኑ ቅድሚ ዋጋ እቲ ቅብኣ ሓዚልዎ ዘሎ ዛንታ ዝተማቒሩ ዘድንቕ ሕብረተሰብ ምፍራይ ኣይፀግምን እዩ።
1: እንታይ ኣብ ስነ ጥበብ ክጅምር ከለኻ ዋጋ ክትከፍል ምዃንካ ክትፈልጥ ዋጋ ከይከፈልካ ኣነ ከምዚ መድረኽ ኣለዎ። ከምዚ ሓደ ደራፋይ ብሓንቲ ደርፊ መዋእል ኣይነብር ኣብ ነሰክፍ መድረኽ ክድይብ ክኽእል ኣለዎ። ዋጋትዎም ኢኻ ነቶም ነዊሕ ዓመታት ዝገበሩ ብዕድሚኡ ዋጋት ወኢኻ ስእሊ ግን ዕድመ ሙሉእ ዝፈሊ ስራሕ ኣይኮነ ሓንሳ ምስ ተቐመጠ ንዘመናት ዝተማቕር ዕየ እዩ። ኣብዚ ሕጂ እንታይ እዩ ዝመፅእ ናብቲ ሕብረተሰብ እቲ ሞያዊ ዳ ክኸይድ ዘሎዎ ምበር ሕብረተሰብ ናብቲ ሞያ ክመፅእ ግዜ ዝሓት ዋጋ ክኽፍል ዝበልኩ ካብ ዚ ሕጂ ዋጋ እንዳኸፈልካ ሕብረተሰብ ከስተማቕር ከም ዝኽእል ንሕብረተሰብ ናብቲ ዝደልዮ ምክንያቱ ስነጥበኛ ፈጣሪ ክሳብ ዝኾነ ኣብ ስርሑ እየ ዝብል ዘለኹ ነታ ስርሑ ፈጣሪኣ እዩ። ፈጣሪኣ ዘብሎ እንታይ ኣብኡ ዘሕለፎ ሓንጎል ኣብኡ ዘፍለሖ መሳርሒ ኣብኡ ዝሃቦ ዋጋ ኣብኡ ዝኸፈሎ ዓቕሊ እዩ ክብሪ ናይታ ስራሕ። እዚኣቶም ደሚርካ እንተሪኢኻዮም ሕጂ ናብቲ ሕብረተሰብ ከተቕርቦም ከለኻ ዋጋ ክትወደልየሎም ትኸውን። ሕጂ ግን ከምኡ ዘሎ ኮይኑ ኣይስማዓን። ምክንያቱ ናይ ምስትምቓር ዋጋ ከፊኢልካ ሕብረተሰብ ትዘድልዮ ስምዒታቱ ምስ ረኸብካዮ ክገዝኦ ይበዕሉ ግዛኣለይ እውን ኣይትብሎም ኢ ኣነ ብእመነ ፅሪ ኢና እቲ ዘለናዮ ዋጋ ዝኽፈሎ ግዜ እቲ ሕብረተሰብ ንኸስተማቕር ባይታ ክንፈጥረሉ ንሕና ክንፅዕር ወይቶም ኣብኡ ዝነጥፍ ዘሎ ስነጥበኛ ዋጋ ክኸፍል ኣሎ ወየ ዝብል ናይ ምስትምቓር ዓቕሚ ክዓቢ ሽዑት ዛንታ ናይ መፅእ ኮይኑ ስምዑ እዩ።

ናትራንኹም ኣብ ምክትታል ትርከቡ ክብራትን ክቡራን ተኸታተልትና ብምቕፃል ድማ ንስ መደብና ዳህሳስና ቀፂላ ተቓሪባ ዘላ ሎሚ ዳህሳስና ፌርዝቢናም ኣብዚ ዓመት እዚ ብሓገዝ ሰብ ስርሑ ብልሒ ዝተረኽቡ ርክበታት ብሓባር ናባና ክተብሎም መሪፅ ኣላሞ ክንከታተሎም ኢና። ሰብ ስርሑ ብልሒ ኣብዚ እዋን እዚ ኣብ መዓልታዊ ሂወትና ኣዝዩ ኣገዳሲ ዝኾነ ኣበርክቶ እናገበረ እዩ ዝኸይድ ዘሎ። ማዕረ ማዕሪኡ ድማ ሓሳይ ጎኑ ኣይሰኣኖን እንተኾይነ ግን እቲ ክጠቕመና ዝኽእል መሪፅና ምስ ንጥቀመሉ ድማ ኣዝዩ ኣድማዕ ስራሕ ክንዓምም ንኽእልና። እዞም ርክበታት ከመይ ዝኣመሰሉ እዮም? እንታይ ዓይነት ሰብ ስርሑ ብልሒ ኸሰሪሕዎም? ብሓባር ንከታተል። ናብ ፌሮዝ ቢንያም ከስክረኩም እዩ።

ሰብ ዝሰርሖ ብልሒ ኣብዚ እዋን እዚ ኣዝዩ ፀላውን ኣሳላጥናብራን ካብ ዝገብሩ ቀንዲ ነገራት እዩ ኮይኑ ዘሎ። በዚ መዳይ እውን ካብ መዓልቲ ናብ መዓልቲ ኣዝዩ ኣደናቕ ምዕባለ ብምልባስ እዩ ዝተኣታተ ዘሎ። ካብ ብዙሓት ነዞም ስዒቦም ዝቐርቡ ብምቕራብ ገለ ካብቶም ኣደነቕቲ ናይ ሰብ ዝሰርሖ ብልሒ ምህዞታት ክነቕርበልኩም።

ከምሳል ናይ ዓለም ዘንፀባርቕ ሰብ ዝሰርሖ ብልሒ። እዚ ክንብል ከለና ሰብ ዝሰርሖ ብልሒ ካብ ስእሊ ፅሑፍን ካልእን ምቕራብ ሓሊፉ ነቲ ዝበረሰሞ ዘድልየካ ክፋል ናይ ሓደ ከባቢ ወይ ከተማ ብምትካእ ዝነበረ ምስሊ ናይቲ ከባቢ ክቐርብ ይኽእል እዩ። እዚ ከዓ ሓቂ ዝመስል ግን ከዓ ሓቅነት ዘይብሉ ከባቢ ክሰርሓልና ይኽእል እዩ ማለት እዩ። እዚ እውን ንስራሕና ዘቃልል ምዃኑ እዮም ዝገልፁ። ከም ኣብነት ኣብ ናይ ምፍራይ ፊልም ዘድልየካ ቦታ ደጊምካ ካብ ምህናፅ ናይ ኤኣይ መሳርሒ ተጠቂምካ ንስራሕካ ክተፃፍፍ ከም ዝሕግዘካ እዮም ዝሕብሩ። ብተወሳኺ ኣብ ፍርያት ንዘይበፅሑ ናይ ሮቦት ዓይነታት እውን ብመንገዲ ሰብ ዝሰርሖ ብልሒ ጌርካ ቅድሚ ምፍራዮም ክትፍትኖ ዝኽእለካ ምዕባለ ምትእታው እውን ይግለፅ እዩ። ነዚ ዘፍርዩ ትካላት ብብዝሒ ይጥቀምሎም ህላዎም እዩ ዝሕብር። በዚ መንገዲ እዚ ሓደ ዘየለን ክንሱ ግን ከዓ ንሓሳብካ ዝገልፅ ቦታ ንምድላው ኣብ ዘየፀግመሉ እዋን ከም ዝበፃሕና እዩ ዘረጋግፅ።

ሰብ ዝሰርሖ በልሒ ከም ሓጋዚ መሳርሒ ጥራይ ኮይኑ ስራሓሉ ግዜ እናብቅዐይ ዝመፅእ ዘሎ ከም መሳርሕትና ኮይኑ ስራሓሉ መንገዲ እዩ ተፈጢሩ። እዚ ከዓ ኩሉ ናይ ኮምፒዩተር ስራሓት ከም ፀብፃብ ዘለካ ፋይል ምጥቕኻብ ምሕደራ ቢዝነስን ስራሓትን ይጠቓልል። በዚ መንገዲ እዚ ኣብ 2025 ብ26 ናይ ሰብ ዝሰርሖ ብልሒ መሳርሕቲ ዝተሰሚዩ ኣስታት 2.9 ሚሊዮን ዶላር ኣታዊ ከምዚ ከዕበቱ እዩ ዝሕበር። ኣዝዩ ፅፉፍን ስሉጥን ኣሰራርሓ ዝኽተል ብምዃኑ በዚ መንገዲ ዝበዝሐ ኣካላት ናይ ዓለምና ነዚ መስርሕ ናይ ሰብ ዝሰርሖ ብልሒ የተኣታትዋ ምህላውን እዩ ዝሕበር።

ኤኣይ ከም ሓደ መሳርሒ ምቁፅፃር ዝተረፈሉ ምክንያት ሓደ እምበኣር ደቂ ሰባት ክፈትሕዎም ዘይክእሉ ፀገማት ናይ ቴክኖሎጂ ብቐሊሉ ዝፈትሕ ብምዃን እዩ። እዚ እውን ሰብ ዝሰርሖ ብልሒ ናይ ሒሰብ ምቕማርን ናይ ኢንጂነሪንግ ስራሓትን ከይተረፈ ደቂ ሰባት ምፍታሕ ዝተሳኣኖም መፍትሒ ሒዙ ክቐርብ እዩ ዝረአ ዘሎ። እዚ ከዓ ብኣዝዩ ስሉጥ መንገዲ ዘዳሉ ብምዃኑ ናይ ብዙሓት ሽግር ክፈትሕ ዝተሰርሐ ምሕዞ ምዃኑ እዩ ዝግለጽ ዘሎም።

ካብዞም ክግለፁ ዝፀንሑ ብተወሳኺ ሰብ ዝሰርሖ ብልሒ ኣብ ምፍራይ መድሃኒት እውን ዓበ ኣበርክቶ ከም ዝህልዎ ገይሮም ዘዳለውዎ ኣለዉ። እዚ ከዓ ገለ መድሃኒት ኣዝዩ ክቡርን ማንም ሰብ ንክረኽቦ እውን ኣሸጋሪ ብምዃኑ ነዚ መፍትሒ ንኸቅርብ ተባሂሉ ዝቐረበ እዩ። እዚ ማለት ኣብ ምፍራይ ነዊሕ ግዜ ዝወስድ ዝነበረ መድሃኒት ብ30 ወይ 40 ሚእታዊት ናይ ምፍራይ ግዜ ብምጉዳል ኣብ ዓመታት ዝዳሎ ዝነበረ ኣብ ውሕዳት ኣዋርሕ ከም ዝፈሪ ብምግባር ኣብ ዋጋ ምጉዳል ክህሉ ዝሕግዝ እዩ። ውሕድ ኣቕርቦት ዝነበረ ብምብዛሕ ንኩሉ ብተመጣጣኒ ዋጋ ክበፅሕ ዝሕግዝ እዩ። ዕዳጋ ናይ መድሃኒት 2.9 ቢልዮን ዶላር ኣብ 2025 ዝነበረ ንዝመፅእ 10 ዓመታት ግን ብ13.4 ቢልዮን ዶላር ክብ ከም ዝብል እዩ ዝሕበር። ስለዚ ሰብ ዝሰርሖ ብልሒ ኣብ ኣቕርቦት መድሃኒት ኣዝዩ ዓበ ኣስተዋፅኦ ከም ዝህልዎ እዩ ትፅቢታት ትካላት መድሃኒት ዓለምና ዝሕብር። ከምዚ ክግለፅ ዝፀንሐ ንሰብ ዝሰርሖ ብልሒ ብምርቓቕ ኣብ ነብሲ ወከፍ ዓውዲ ኣበርክቶ ክህልዎ ብዝብል ዕላማ ይስራሕ ዘሎ። ንሕጂ ድማ ኣብ ፊዚክስ መፍትሒታት ዘምፅእ ኢና ክንዕዘብ። እዚ ዓይነት ሰብ ዝሰርሖ ብልሒ ኣብ ኩነታት ኣየርን ካልእ ነገራትን ኣዝዩ ሰፊሕ መግለፂ ዘቕርብ እዩ። ካብቲ ኣቐዲሙ ዝነበረ ኣሰራርሓ ብ10,000 ሓይሊ ዝበለፀ ብምዃኑ ብብዙሓት ተጠላቢ ክኸውን ኣኸኢልዎ እዩ። እዚ ሕጂ ንምልከቶ ዓይነት ናይ ሰብ ዝሰርሖ ብልሒ እምበኣር ንኩሉ ዝዝክርን ሓንቲ እኳ ክርስዕ ዘይክእል መሳርሒ እዩ። ደቂ ሰባት ኣብ መዓልታዊ ህይወትና ዘጋጥመና ከሉ ንዝክሮ ኢና ማለት ኣይኮነን። በዚ መንገዲ ነቲ ንሕና ዝረሳዕናዮ ዘዘኻኽር ንክኸውን ተባሂሉ እዩ ተዳልዩ። ዝኾነ ይኹን ዝርርብ ዘካየድናዮ ወይ ኣገዳሲ ሓበሬታ ብምቕራብ ዝኾነ ከይረሳዕና መዓልታዊ ህይወትና ንክንመርሕ ብዝብል ሓሳብ እዩ ተዳልዩ። እዚ እውን ኣዝዩ ውፅኢታዊ ኮይኑ ከም ዝተረኸበ እዩ ዝሕበር።

ክቡራትኻ ተልትና ከምዚ ክንዕዘቦ ዝፀናሕና ሰብ ዝሰርሖ ብልሒ በብእዋኑ ካብቲ መጀመርታ ዝመፅሉ ዝያዳ ምዕባለ ብምልባስ እዩ ዝመፅእ ዘሎ ገለ ዝጠቅም ገለ ድማ ዝጎድእ ምዕባለ ዘለዎ ምዃኑ እውን ዝዝንጋዕ ኣይኮነን እንትኾነ ግን እቲ ቀንዲ ኣገዳሲ ነገር ከመይ ጌርካ ናብ መዓልኻ ተውዕሎን ብተወሳኺ ድማ እቲ ዘይጠቕመካ ለሊኻ ብኣግኡ ምውጋድ ግን ተራ ናይ ተጠቀምቲ ምዃኑ ኣይንርስዕ

ንስ መደብና ፍኖተ ህይወትያ ቀፂላ ተቐሪባ ዘላ ሎሚ ፍኖተ ህይወትና ጋዜጠኛና ሲራክ ወረደ ናብን ውዘቦ ዓረዛይ ክወስደና ኣብኡ ዝረኸበን 101 ዓመት ኣቑፂረን ዘለዎ ናይ ዕድመ በዓል ፀጋ ኣደይ ድማ ከላለየና እዘን ኣደዚአን ብዘይካ እቲ ዕድሜን ዕድመ ቁፅሪ እዩ ክበሃል ሓቂ እዩ ዘብል ንጥፈታት እየን ዘካይዳ በዕለን ነብሰን ክኽእላ ናብትናብትን ክብላ ምስተዓዘበኒ ድማ ኣቓልቦ ስሒበንኦ ካብአን ካብ ናይ ህይወት ተመኩረን ክንመሃሮ ወይ ድማ ክንወስዶ ንኽእል እንታይ ይህሉ ብሓባር ንከታተል ብሓፈሽው ካብ ናይ ዕድመ ሰብ ፀጋ ናይ ህይወት ተመክሮኦም ዝሓለፍዎ ዝገበሮ ቀን ከምዚ ነይሩ ቀደም ከምዝሓለፉ እናበሉ ብዙሕ ይዕልናዮም ኣብ ገለ ንዛና ኣብ ገለ ድማ ንመሃረሉ ካብዘን ኣደ እንታይ ክንመሃር ንኽእል ብሓባር ንከታተል ናብ ሲራክ ወረደ ከስክራኩም እዩ።

0: ከምቲ ፀሓይ ቀትሪ ኣብ እዋን ምዕራባ ንእትፈጥሮ ፅባቐ ከስተማቕር ኩሉ ሰብ ዝብህግን ምስ ድባባ ንእተቕርቦ ምስሊ ዓይኑልኢኹ ጥሚቱን ኣስተማቒሩን ዘይፀግቦን ንዝኾነ ዕድመ ዝፀገበ ሰብ እውን ኣብ እዋን ዕብቱ ኩሉ ሰብ ክብህጎን ምስኡ ግዜ ክሕልፍን ይደሊ ምስ ዝሓለፎ ናይ ህይወትን ምንባርን ተመክሮን ምስ ምንዋሕ ዕድመ ዘጥረዮ ሜላን ክእለትን ክፈልጦን ክምኮረሉን ድሌት ይሓድሮ ተመክሮ መምህሪ ከም ዝበሃል ካብ ልሳኖም ንዝወፅእ ላዛ ጥበብን ቁም ነገርን ዝሓዘ ዕላሎም ክሰምዕ እዝኑ ዘይጸሉ መን ከይህሉ ምኽንያቱ ነብሲ ወከፍ ካብ ልሳኖም ጥሪላ ትመልቕ ዘረባ ኣብ መጻኢ ህይወትናን እናብራናን እውን ኣገዳስነታ ልዑልን ውፅኢታ እውን እዩ ንሕና ደቂ ሰባት ካብቲ ዕድለኛታት ዘይገብረና መግለፂታት ሓደ ንኩሉ ተመክሮ ህይወት በዓልና ኣስተማቒርና ክንፈልጦ ዘይንኽእል ምዃንና እዩ እንታይ ደኣ ንሕና ካብ ካልእ ካልኦት ድማ ኻባና ተመክሮ ይቐስሙ እቲ ፍልልይ ናይ ተመክሮ ድማ ንዝሓሸ ህይወት መንገዲ ይጸርግ ህይወት ከዓ ናይ ተመክሮ ምልውዋጥ ባይታ ኮይና ትቕጽል ብፍላይ እቲ ዝውረስ ተመክሮ ካብ ሰብ ጸጋ ዕድመ ምዝኸውን ዝያዳ ዕምቆት ይህልዎ ከመይሲ ዝሰሓተ ይምከር ዝውዓለ ይንገር ስለ ዝኾነ
1: ወረጃ ሰበይት ትበሃል ኣይትሕቱ ኣይትሰርር ኣይትዳመጥ ሰብ ኩሉ ከብዳ ወረጃ እምንቲ ኣዝያ በሃል እምንቲ ኣዝያ ወረጃ በሃል በሃል ኣለዋዶ ወራቱ መሊየ ዋሓለ ጥሪ እንጀራ መግባ ፅቡቅ ትሑታ ፅቡቅ ፅረይቲ ሃሂልካ ድብላ እንጀራ
0: ኣደይ ህድኣት ሃብቲ ክኤል ኣብ 1925 ኣብ ማይ ድማ ማይጨው ተወሊደን ዓብየን ኣብቲ እዋን ትምህርቲ ብዙሕ ይፍለጥ ስለ ዘይነበረ ኣደ ሂዳኣት ከም ኩሎም ኣብ ገጠር ዝዓብዪ ቆልዑ ምስ መዛንኖኦን ዝተፈላለየ ባህላዊ ፀወታታት ናይቲ ግዜ እናተፃወታየን ዝበዝሐ ዕድመ ንእስነተን ኣሕሊፈንኦ
1: ፃወት ከበሮ ወቅ ኣምራ ፃወት ጭርጭር ዓበደ ፍቲ ፍቲ ቀራደም ዝፍለጠ ነቕሩ ዮሃንስ ክኸውን ከሎ መንእሰይ ብኩላሃና ማይ ዮሃንስ ኩላ ኸድና ንሕፅብ ይፍለጠኒ ኣይብሆልኩን ሃብታዋት እዮም ዳቦይ ኣብ ከብቲ ኣብ ገለ ኣይከድኩን ፅቡቅ ዓብየ ብፅቡቅ ወድየ እያቶም ደቂ ክሳዕ ሕጂ ፅቡቅ ኣብ ደቂ ሓሊፈን መርኣኒ ብሩክ ወደ ኣለኒ ሃፍ ደይብል ወደ ኣለኒ ንኣይ ድካነኸን ክንዳዓሰርተ ኣለኒ ወደይ
0: ዕለተ ኣበባ ኣደሂድኣት ዘይከምሎም ዘበን ብመሰረት እቲ ሽዑ ዝነበረ ባህልን ልምድን ብስድራ ተወዲዩ ተቆፅረ ኣብ 1941 ድማ ገና ልግዕ ንእስነተን ከይፀገባ ኣብ መበል 16 ዓመት ዕድሚአን ተመርዐን ናብ ሓዳር ኣምርሓ
1: 16 ተመርአ ኣብ 16 ድማ ዝተመርዐኹ ወሊደ ክልተ ሳሰይቲ ቤታ ቅያስ ሃይለማርያ ኣብቲ ለውቲ ዓደቡ ወ ዳዕረዛ ኣብ ተመርአ ካብ ማይ ድማ መፅ ተመርአ ድሓሞይ ኣለብቲ ላዕላይ ገዛ ኣብዚ ረዓበ ኩሉ ዛዕብ ካብኡ ድማ ዝሓዳረ መፅአ
0: ኣደ ሂደኣት ኣብዚ ናይ ልዕሊ ዘበን ዕድሚአን ዝተፈላለየ መግዛእትታትን ገዛእትን ክሪኣ ዝበቕዓ ኣደየን መግዛእትታት ጥልያን እንግሊዝ ሃይለ ስላሴ መንግስቱ ሃይለማርያም ተፃዊረን ኣብ መወዳእታ ድማ ኩሉ ሓሊፉስ እታ ብመስዋእቲ ደቀን ዝመፀት እናፅነት ከስተማቕራ በቒዐን
1: ጥልያን እንግሊዝ ጥልያን ካሃድም እንግሊዝ ካኣቱ እቶም ኣሩክ ነበሩ ነበሩ ወታደር ነበሩ ህድባ ኮይኑ ሃዲምና ለቐና

0: ኣደ ድሓን እዩ ኣደ ድሓን እዩ ሰላም እዩ ዘሎ
1: ስም እስኪ ኣቦኸም ፀም ዳ ሰሚዕክ ዶ
2: ኣሰማዕኩ
1: ቶሎ በሉ ቤትኩም ኣለው ውሽጨይ ንዘይደልዩ ሕራይ እንተበልኩ እንታይ ይዓብስ መባልክ ናይ ፀልኦኒ
3: መቸም ንዋጣ ተዛርባ
4: ኣዛርብያ ዶ ጎይታይ
5: ዘወር ክብል ካብ ጀመርኩ ከይደ ኸረኽባ
6: ኣይ በዕላ ኣባት መፀካ ትኸው
7: ከጣልላየ እንተዘይ ኮይና ግን ኣብዛ ባይታ ምሕዳርካ ይለካሉ
8: በርሃንተ ከዓ ካልእ ኣይበሉካ ከምኡንካ እምበር
9: ዘይንምለስ ተኮይና ዶ ብገርና ክንሓቅቕ ዶ
7: እንታይ ዘይንምለስ ተኮይና
10: ብዛዕባ ዘርኦ ሓውካሲ እንታይ ደ ዝኮንካዮ ነገር ኣሎ እንታይ ወዲ ዘይትገድፍኦ ከ እንታይ እዩ እንታይ እዩ ዘጓንፈካ ዘሎ እንታይ ኸ ኮንካ ግዴ ፎ ኮይለካ ያኒ እንታይ ዝሓስብ ኣለካ
7: እንታይ ብ እሞ ንዘርኦ ሓወይካ ዝዓዲ ዘልቅቕ
10: ሃይ ንስኻ ዘርኦ ሓወይ ካብ ዝዓዲ ዘልቅቕ ዘርኡ ስ ይብለካ እንታይ ድ መሲሉ እኳ ዘርኡ እንታይ ይመስል እኳ ዘርኡ ኮ ፈትዩካ ይመስለካ ካብዚ ዓዲ ለኽ እዩ እወ ነገር ዓዲ ንህልካ ኩሉ መልእኽቶም ጠሊሉ ኣይጠሊሉ ወላ ሓንቲ ውፅኢት ከምዘ ይብሉ ፈሊጡ ኣነ ምሳኹም ኣይለኣኽን እየ ኣይከውንን ኢልዎ እሶም ከዓ ኣብዮም
7: እሞ ንምሸት ኸ
10: ንምሸት ዳ ናብሳውን ተዓዚሩ ግዲ ከይዱ እንታይ ዳ ክገብር ሞ
7: ሕይ ሞ ዓድና ፀሓይ ኣብሪዑ ዘፀን ማለት ድ
10: እሞ ኣብሳውን በፂሑ ናብዚ ዓዲ ክመፅእ ኣብሳውን በፂሑ ናብዚ ዓዲ ክመፅእ ዓዲ ከብዘይ ሕድርዎ ደርካ ትሓስብ ፈሊጥዋ ኣሎ ንሱ ተፅግበኒ ቅጫ ሳብ መቕላዕ ኮላ ይፈልጣ ኢልዋ
7: እሞ ሓሳብ ልበይ ሰሚሩለይ መርዓ እንተገበርኩ ስ ሓወይ ማዓረይካ ባይ ተፈሊኹ ውዕል
10: ኣይታ እንቁኛ ናይ ዛ ዓዲ ዘይፈለጥካዮ ስማዓስኪ እንታ ዳየር ዓዲ ዳ ሞ ናትካ መርዓ ዶ ዓልጅዋ ዋላ ናይ ዘርኢ ሓውካ ካባኻ ምፍላይ እዩ እንታይ ግድሻ ዓዲ
7: ታይግድሻማይ
10: ንዓቐብ ወን ስማዓስኪ እንታ ዳየ ወደይ ንዓስኪ እቲ ኣጋውላካ ትሰርሕ ዘለካ እዩ ዝመስለካ ዘሎ በሪ እንታይ ኮይኑ ተሸነቕካ ኣለካ ናብ ገለ ነገር ከይድካ ኣለካ ፋሕ ኢልኳ ኣስጊልካ ካብ ዝግስም ኣቢለካ ስማዕ ሞ ዝወል እንዳ ብርሃ ነዛ ዓይኖም ክኸውካ ትብፃሕካ ኢሎም ካ
7: ብኣይስ ወዲ እየ
10: ዳብዓኻ ደኣ ትውድአወን ብኦም እየ ዝብለካ ዘሎ ብኦም ሲ ብጉቡእ ገሮም ሰባት ሰዲድካሎም ሕራይ ትብፃሕካ ኢሎም ካል እዮም ከመኽሮ ዝደለኹ ነገር ስለ ዘለኒ ኮያ
7: እንታይ ያበር ብኦም ዳ ርዓይ ኣነ ዝመስል ጎበ ዝረኪቦም እንታይ ክፍእዎ
10: ኣንታ ነገር ዓይኖም ሲ ኣይውዳእን እዩ እወ ነገር ያለ ፀገበሲ ጓልዋጣ ሕፅ ኢኻ ኣይኮነካ ኢለ ክፈልጥ ስለ ዝደለኹ ነገር እያ
7: ኣይቲ ወሬ ኣንዲ ነና ሸዕ ከምዝፈትዋ ገይሩ
10: ትናታ ወሬ ብኣ ፈቲኻያ ኣነ ከዓ በልክ ነግረካ ምዝ ናይ ሓውካ ምሳውን ምሕቃፉሲ ኣነ ኣይመስለኒ ኣይመስለኒን ሕራይ ዓዲ ይኹን ዳብርሃ ይኹን ዋላ ንባዕላ ዓይኖም ትኹንሲ ሕራይ ዝብሉ ኻስ ኣይመስለኒን ኣነ
7: ሰሪኸምኡ ምክንዮም ዕጭ እንተይሎምኒ ምድሪ በረኻም ስ በለ ንርክቡ ሽዑ ንርክቡ
9: ወዲሲ ሓያልኻ ትመስል ሓያል ሓያል ሓያል ሓያልኻ ትመስል ግደፎ እንዶዚ ነገር እዚ ግደፎ ኮይለካ ያ
7: ድሓንድሓን ግደፎ እንዶ ያበረ ሽዑ ክነርክበሉ እንዲና ደፎ ወልዳ ንጓላንስ ክፍልጠ
10: እንታይ መዓቲ ኣንታ እዚ ኣነ ኮ ገሪምኒ ዘሎ ሲ የሕስበኒ ኣነ ሲ እስኻ ድኻ ናይ ተሓውኻ ወሲድካ እቲ ሓውኻ ድዩ ናትካ ወሲዱ በቃ ቆራፃ ትኮኹም ዋላ ኣቦኹም ከማኹም ኮ ይነሩ ብትኽ
7: ንሓና ያበረ ሓን ገፎም ጥራይ ንክዳዕ ስራሕና ንአ ናይናቶም ስድሓ
10: ኣንታ
7: ድሓንዲና ዘለና
10: ድሓን ድሓን ኣይተብዘ
7: እተፈንዶ ያበረ ደፉ ጥራይ ናይናቶም ሲ ባዕሊ ኣለኹ ወዳን ጓላን ከይፍለጥ ኳ ከዓ ይድቅስ
10: ሓራይ ብላዓለ ክበካ እዩ
7: እንተወደቕሺ ንያብርሃ ጓል ተሃዘኒ ኢለ ካብዝምሎ ነዊሕ ኮይኑ
5: እሞኸ
7: እዋ ትብፃሕካ ክፍለኒ ግዜ በሊዑ ግዜ ተመጢጡ
5: ማኣነ እንታይ ክሕግዘ
7: ንስታ ትሕግዘኒ ከዓ ካብ ብኣከይሲ ብኣፍካ ንያብርሃ ክትዛረበለ ይገሎ
5: ኦይ ስማዕዳ እየ ጥበ ዓይኖ መቾ መድቂካ ትፈልጡ ኢኻ
7: ይህሙ
5: ናይ ኣቦኣ ተደሚርዎ ሓዉኻ ምሳውን ሽፋት ኣይ ሰሙ ናይ ሳለስቲ ዝተነሱ ክድውን ትታሉ
7: ናተይ ናይ ሓወይን ሞ እንታይ ዘረኽባሎ
5: ኦይ ሓዊ ምዃንካ ንክተርክከል
7: እንታይ ወደቕሽ ዳር ማለት ዘርኡ ማለት
5: የ ግዲ ልፍንቲ ብዕራይ ኮንካ እንታሓት ዘለኻ መውስቦ እዩ መውስቦ ድማ ኣጥቂካ ናርጢብካ ንዝሕተ ዳ
7: እንታይ ወደቕሺ ኣነሲ ይቕልጥፍ ኢልካ ክትሓተለ ዩ ደለኹ ይቕሬታ ድኣ ከም ድፍረታይ ክቕፀሮ ደላ ይግዲ ኮይኑ
5: ኣነ ዳ ሓተልካ ብርኹ መዓልቲ ግበረና
7: ዳ ብርኹ መዓልቲ ግበረና በላኣነ ካልእዋን እናለን እሞ ብፅሕ ብፅሕ
5: ክዋዕ ንዓንዳ ኣወ ዳ ካርኪብካ ዘለካ ቡንዳ ተቕሎና እዩ
7: ድሓንዳኣኺድካ
5: ኣኽብል ንዓነ ዝተብፅ ኣለ ወኒ ተካ ካውን ከይደ ዳ ወደቕሽ ረይ ብልቡኹም ዓቲ ረይ ብልቡኹም እዛ ዓይኖም በር ኩሉ ንዓይን ዓይልዋጉበ ዝዓዲ ወይ ዳብርሖ ዝርከብዎ

0: ሰንዳ ኣብርሃ ኣለኹም ዶ? ኣብርሃ ኣነ ወዶ ሽ ኣልቀልስከ እና መስገን ከመልካ ሓዲርካ
1: ናይ ዝብራ ዲኣ ዝነብስኻ ፀሚቕቀኒ
0: እንታይ ውራይ ዳ ዘይሓጎስ ኣለዉ ኮይ እምበር ዘይድኻብ እዩ
1: ኣምታ ደስኸስካ ወደይ ውራይ ጥዕምከዮ እንታይ ኣነረኺበዮ ዘሎ ክሲ
0: እንተኾንካ
1: ቆልዓዊ ፃ ሎሙ ሎሙ በባት ነፍሳ ገይረ ክድምና ቁሩብ ተሪፎም ዘሎ
0: ወይ ድኣ ንዘረባ ዘረባ ኣምፅ ኮይኑ እምበር እዚኣንስ ብዛዕባ ጓልካ ክዛረበካ መፅ
1: ብዛዕባ ዓይኑ ባር ብጣዕሚ ይበሎ ተደስካ ሓራ
0: እቲ ዳይሮ ወደ ርኣያ ሓቲት ካ መልሲ ፅበሎ
1: እንታይ ኣነሲ ዋሊ ማእኸል ዓዲ ኣትያት ኣለ ሰብ ረኺበሎ ክንተሓጎስኩ ተሰኪፈ
0: እንታይ ኮንካ ትሻቀል
1: ወሻቀል ዳ ዞር ሓዊ ምሽፋት ነገራት ብሓጣቢኒ ብኩሉ ነገር ረአየ ሞ ውሽጣይቲ ወላ ባህ ኢለኒ
0: እዚ ኣነ ዝዓበ ሻቀል ኣንስ እዩ ነዚ ንክንዲ ዝምሰተን ባሃለይ እ ተዛሪብ
1: እንታፈለካ ዳ
0: ሕተተለይ መስ ክፅበ ፍጭም ኢለ እየ ዘለኹ ኢሉ
1: በልድሓ ቆልዓ ሓንጊዳ እንዳ ደላ ምሰዲኣ ክንመክር ፅቡቕን ክፉን ክትላዘ ሕራእሚ ክገብር
0: ሽግር ከምኡ ሓይሽ
1: ረበል
0: በልከይድብር ከምዓ
1: ትበሮ
0: ከደ በልድሓ ምዓል

0: regner.
1: Hvad sker der?
0: Hvad er det? Det er det.

0: ና ብኣምሆሲ ሰብ በዚ ተቐሪብና ዳሃልካ ከይገበርና ክሳዕዛ ቐንዝካ ስቕልና ከይዲ ሕማቅ ተረኪ
1: ክንደ ሳውን ሰብኣይ ስኢኑ ወይ ዶ ኣግባል ኮንኩ እምበር ኣይደቀሰትሉና ኣለ ክበሃል ሰሚዐ እየ
0: ተወሮም በዕላልኢኻ በፅዑ
1: ወደ ከም ዘርብዎ ኮ ይድዕዘር
0: እግርካ ደልዲላ ዶ
1: እግሪ ደሊና ዘየቕስም ሞ ናይ ኣቦይ ኮይኑ
0: ኣቦተፈለተይ ኮይኑ
1: ፊተፊት ሃፂ ኢሉ ከይጠፍእ ፈሪሐ
0: ኣቦካካ ዕማኸ ዘይፀሩ ዓቅሊ ዝበሃል ይብሎ
1: ኣቦይ ሓያለ
0: ዝቕበለስከሽ ምስለየ ትጉድአኒ
1: ኣንታ ዓይኖም እዩ ኣነ ዳ ቁስሊ ክፍውስ እምበር ቁስሊ ክጎድእ ኣይባዕሎም
0: ኣይሽ
1: ካን ኣንታ ዓይኖም

0: ተሪራ
1: ወይ አንቱ
2: እሞ ክሳይ ዘይትገብር
1: ነተንሳና ዱዓ እንታይ ከም ዝኾነ ድሌታ ዘይንጥይቐ
0: ጠይቕና መውፅእ ምስጢራ ንብሎ ክሳብ ዘይንረክብ
2: ተሓጎሙ ዝበለና ንሕጎ ግን ዓይነ ጓል ምዚ ዘለዋ ድፍረት እዚ ብዓዲ ዝዕለለላ ዘሎ ተወሲኹ ወዳ ኤሻ ድና ኸይህሉ
0: ናብ ገፁ ዝኸደኮ ይመስለኒ እንተ ኣነ ዝሰክፈኒ ዘሎ ድያር ወደ ረኣያ ሓበኒ ምባር እዩ እዚ ዘርኡ ሓዊ ምሳውን ምፅባሩ
2: ኣነስ ብድፉኑ ክንፀኒሕ ኢና ንበሎ እዋ ዋላ እኳ ጓልና መርዒና እንተተሓጎስና ብዓዲ ብትሕምትሕም ብሕሜታን ክንብላዕ እዚ ፅቡቕ ኣይኮነ ኣይጥዕምን እዩ ኣይጥዕምን
0: እሞ ጠይቆለ መልሲ ፅበሉ ኢሉ ካ ወዲ ቀሺ
2: ብድፉኑ ክንፀኒሕ ኢና ንብሎ
0: ወይ ሰ ከም ዝራብ ግን ዓዲ ተዋዓሊ ያዕበል እያ
2: ኣንቶም ኣነ ደኣ ኣፈይ ደም ወፂ እዩ ድሓ ፍትን ከዓ ፍትን
0: ኩሉ ነገራት ደሚሮ ክሪኦም ከለኹ ደባ ዝበላ ትኸይድ
2: ኣልፋሉ ዋ እንታይ ውሪድኩም ኣምሆ ምስ ተንሳና ኣዶኣ ሕነና ክትፈድሕኒ ክትብል እንደርክበላ ግዲ
0: ግንያዕ ምበላይ ተሕመቂ ብልዝብ ይኹም
2: ወ እንታይ ደኣ ምስ ዓይኖም ደኣ ብልዝብ እዩ እምበርታይ ደኣ
0: ማነ ድሓን ብወዲ ቀሺ ክኸዶሞ ክነግሮ
2: ነገርዎ

0: ዓልኪ ተኻ ተኻ ኣለኹ ዶ
1: ዋይ ዳይር በ ዘለኹ ንዓ
0: ተኻ ድምፀ እዩ ዘይተረፈኒ ኩሉ ማሊእ ክኸይ ሓወይ ከዓ ናፊቕ እዩ
1: እንታይ ፀገም ኣለዎ ሞ ዘይትኸይ
0: ክኸዶ እምበር ክመፀኒ ይክእልን ማለት እዩ
1: እንታወ
0: ንሸኹ ዝኾነ ዓዱ ከለዎ ከመ ኣቢሉ
1: ክመፀካ እቲ መንገዲ ምምራሕ ኣያ በርሀ እንታይ ይብልስና
0: ባዕለይ እውን ኮ ከይዲ ክእል እዩ
1: ከምኡ እንታይ ጌርካ ከዓ እግር ስማዕ ባ ጉዳይ ዓይኖም ከዳ ምንታይ ተበፅሐ
0: ንላእከ ወደቐሺ መልሲ ፅብ ኣለኹ
1: ኣንታ ወደይ ወየ ደኣ ንዋሓት እምበር ያዕያዕ ንፀልኦ ኮይና
0: ተኸዓ ናበይ ክትጎላ ብብዮ ዘለኹ ዝዘረቡ
1: ኣንታ ወደይ ዘርጊሒ ዘይነግረካ
0: እንታይ ድ
2: እቲ ሽማይ ወዲ ከፈላ
1: ነቲ ዓይኖም ዓይናት ንቆር ሕጊ ግብ ብላ እዩ
0: ሕይ ግም ዝዘረባ ክንታይ እዩ
1: ኣንታ ወደይ ዕንክሊል ተበልካስ መለሳ ይብሉ ብኣግኡ እቲ ዕቅፋ ዝኾነካ ዘሎ እዚ ምዃኑ ፈሊጥካ ክትፀንሕ ኢለ እዩ
0: ብዛዕባ እስግድብል ግን ንሕራይ እንተዘይማእሚእዎም ፈውሲ ቐሪብ ኣለኹ
1: ወልከ ሰባ ወዲ ናይ ምንታይ ፈውሲ ሕራይ መበል
0: ወ
1: ሕራይ በል ከመይ ከመይ ደኣ ኣሎ
0: ተኸ ህዎ ካይትበል ኩሉ ምስ ሰብ ክትበፂሑ እዩ
1: ዶ
0: እወ ግዳ ብኣጋይ ግልብጥ ክብል ስንዘርኡ ሓወይ ርኢ ክመፅእ ከይደሎ
1: ስኽፋ ይበልካ ንዓባ እንጀራ ውዒ ትበሊዕካ ክትከይድ
0: ከይደ ኣ ከይደ
1: ኣንታ ንዓ

0: ወለም ኣረኸብኩኻ
1: ኣነስ ናባኻ እንዲ ሓሲበ
0: ኩሉ ሓደ
1: በለ ወያ ብኣምሆ ዝተባሃልና እዩ
0: ናብኡ እንዲ ክመፀካ ዝሓለፈ ቋብ ቆርብ ዝሓሊ ኢሉኒ እምበር
1: ኣንታ ብርሃ እዚ ኣነ

0: ተሸቆድረካ መልሲ ሃሳብ ነግረን ተፀቢየ እምበር ሓውዙ ጥዕመ ጋብሩ ዓዲ ተገልብጡ ልባእ ዘጥፋኣላ ዘሎ ከኣክሎሲ ካብ ማእኸል ዓዲ ድማ ክወስድ
1: ኣብ መሶ በፂሓሲ ደዛርበ ኣለዎ
0: የዛርብ እምበር መብሶ ቀሊል ድካ ጌርካ እዩ
1: ወልድሓ ንስኻ በቲ ኮይኑ በቲ ኣልዚ ባቢልካ ነገር ኣለይ ክንበይ ጣዕመኒ
0: መዓልቲ ንውሒኻ ትበለካ
1: ነብርሃሉ ላክ ከምቲ መጀመርያ ዝተባባሃል ናይ ተዋሓጥና እንዲና
0: እወ
1: ሂሞ ዛዕበየ ስክፍተይ ክዛረበሉ ደለኹም
0: በዚ ዝሓንስ ክፋ ይበልካ ንኩሉና ዘገረመ እዩ ኣነ ብወገነይ ዳየር ንጓልካ ብመብሶ ይቅበሎን እየ ለባም እንተ ዝኸውን ነይሩ ንሓዊ ምዒድና እውን እምመለሶ ካብ ጉያ ጉያ ንመብስዎ
1: ተዛርባ ተሓዚኦም ሓደ ኸውን መን ይፈልጥ
0: በልድሓ ብኣጉኡ ከሎ ክነግሮ ክኸይ ብርኹም መዓልቲ ግበረኣላ
1: ኣርሓራ ኣልዚባ ኣቢልካ ንገረለኢኻ
0: ድሓ በዚ ስኽፋ ይበልካ ናባይ ግደም ብርኹም መዓልቲ ግበሮ

0: እሞ ትውራይ ኣበ ፋሲካ ኣብ ሰሙና ይኮነልና ኣባሃልቲኦም ቶም ስድራ
1: ኣጃ ነገሩ ቶም ስድራ ሕራይ ምባሎም
0: እወ ኣቤት ኣቀባኣቤት ኣቀባ ንታ ሰብኣዮም ሰበይቶም ተቀቢሎም ኮፍ ኢልና ቡና እንዳሰተና ከመይ ዳመሰልዎ ወጦጦ ዩ ሓሪቶምላ መስለካ ንብ
1: እንታ ርብሓ ስድራ እየ ማታ
2: ከመልኩም ሓዲራትኩምሓዘንጊዕ
1: ካብ መፃኻሲ ኣብ ጉዳይና ክንኣቱ እቲ ወደቀሺ ክዳ እንተ ኮይኑ ዘንጊዕ
3: መልቕት ኣለዎ ተራኺብና ኢና ሃይ ግዳ ናብቲ ጉዳይና ንእቶ
1: ዶ
3: ናይ ድሓን ዲኸ ናይ ድሓን እዩ ናይ ድሓን እዩ ግር
1: እሞ ኣብ ቁም ነገርና ክንኣቱ ወዲ ዘጎንቋ ሓጎሰካ ወይ ሓሳብካ ሰሚሩ
4: ተመስገን ፈጣሪ እምበዕር ፀገመ ይርኢ ኣለይ እንታ ዝፈጣሪሲ ቅሮ ከዓ እዩ ተመስገን
1: እሞ ሕይ እቲ ምኻድ ከመይ ከመይ ኢና ክንገብሩ
4: እንታ ሱ ከዓ ኣሎባ ኣነሲ እንታይ ምበልኩ እዚ በኣ ምሆ ንኸፈላ ዘጋጠሞ ብምልእታ ዝዓዲ እንተኸይዳ ሲ ካልኣይ ግዜ ከምኡ ከይጋጥመና እዩ ስጋኣተ እዚ ሕሰብ ክነብረላ
1: ብዛዕባ ዓዲሲ ኣነ በዕለይ ኣለኹዎ ኣነ ምስቲ ዕብተይ ንዓይ ኣይትፀብፅብኒ ኣለኹ ብዛ ዓዲ ይ
3: ብዚ ዓብ ከመይ ከመይ ክትዕብ ወላ በቕሊ ሰሪብካ ትኸይድ
4: ዋ እሞ ዓዲ ምስ መንትኹ እቶም ስድራት ኣቦቱ ሕድሪኻ ከይትተርፍ ሸዓምዕልቲ ከይትተርፍ ስለ ዝበሉ ንበል ኣነ እኳም ተረፍኩ
1: ሓቆ
3: ዘይመልኮዩ መርሓ መንገዲ ንስኻኻ
4: እሞ መወዳእትኡ ሲ ከመይ ከመይ ይኹን እሞ
1: ኣንቶም ኣሕዋ እሞ ገዕ ዘይንባልሓታ እንታ
4: እሞ እንታይ እዩ ንባልሓተኩ
1: መቸም ኣብዛ ዓዲ እቶም ሓሶውቲ ተኸዓ ንበረን ክሳብ ዝኾኑ ኣብ ረብሓና ዘይንቕይሮ እንታይ ዘለወይ
3: ብኸመይ
1: ብኸመይ ዝብል ለባ ክሳብ እታ ድሮታ መዓልቲ እታ መርዓ እዛ ውራይ ንዓቅባ ወዲ ዘጎን ወዲ ቐሽን ንበርሀ ከይድኩም ድሮታ መርዓ ብለይቲ መርዓ ክወርድ ከም ዘለዎ ንገርዎ ንተ ከዓ ድማ ኣብ ላዕልን ታሕትን ናይ ትውራይ ናይ ወዲ ዘጎ ሙሉእ ኣሕላፍ

0: ነትሰክር
1: እንታይ ዘረቡ እዩ እንታዚ በረሲ ምሳና ምስ ወራዶ መርዓ ክወር
0: እወ ከመይ ኢልኹ
1: ደኸዓ ድማ ኣብ ቤት ወዱ ዘጎ
2: ኣንታ ፈቲና ዲና ከይ ፈተና ኮይና ክንገብሮ ዘለና
0: ከመይ ኢሉ ንኸውን
3: ኣይ ወገን እዛ እያ ምሕፁን ዝብላ ዘሎ መንገዲ ቅንዕቲ ኮይና ስምዓኒ ዘለ
2: በሉ ክሰልጠና እንተኮይኑ ስጋዕ መዓልቲ ፈሊና ንገጥም እሱ ይክሕሸና እወ
1: እሞድሓ ኣብዚ ሓይሽ ዝበልኩሞ ምሳኹም ሰሚረ ኣለኹ
2: ግር በሉ ንሰማማዕ ጥራይ ኩሉ ክሰምረልና እዩ እወ
3: መውሉ ዘጎ እቲ ውራይ ክጣዕም ንበዓል ቅድስትን ኣመተን ምልእተን ካልኦትን ኣተሓሓዘ
4: እወን ሰንውን ነገር
2: ግን በብባዕልና ኢና ክንነግረ እቲ ካልእ ቀስ ኢሉ ክምዓራር ይኽእል እዩ ናይተ ከዓ ተሓቋቕፋ ድማ ብፅቡቅ ገይረ ክሓቕፋ ከም ዘለዎን ንንገር እወ
3: መበሉ ኣነ ገድፈኩም
0: እሞ ሓንሳይ ትለይሎ ክዛረብ
5: ክዛረብ
0: እወ እዚ ኩሉ ክትብልዎ ፅራሕኹም ንዓይ ብምዃኑ
6: ዓድና ኣኽቢርኩም ኒኹም ሞ ክብረት ሃበለይ እቲ ውራይ ከዓ ዋ ምእንቲ ርእሱ እቲ ዓድና ውሑድ እንዲ ንኩሉ ምሳሕ ኢለ ዓዲመ ኣለኹ እዚ ከዓ ተረፍቲ ሓጓሰ እዩ
3: ኣኸእለ ሃብካ ውዱ ዘጎ
6: ኣሜንኣሜንዘጎ
3: እሞ ዝጎደሎ ዘሎ ከዓ ንገረና እሞ ዓውና ዘብቅ ዶ ክንሓግዝ
6: ወይሓቁሎብ ሕራ ግር ብዛዕባ ሽልማ ጨርቂ ወርቂ ዝኣክል ዝመስል ኣብ ቤት ያሉ ንስከ ሰላም መዓልቲ ክንውዕል ሲ መርቑ ንስከ
3: መርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁርቁ

0: ናትራ ናብ ምክታል ዝበዓልኩም ክብራትን ክቡራን ተኸታተልትና ትሕዝቶ ናብ ዝግንዛብ ፅሚና ኣብ ቀፃሊ ብካልእ ትሕዝቶ ኣብ ልክዕ ሰዓት ይኸውን ምርኻብና ክሳብ ሽዑ ግን ኣብ መደባትና ከም ትወትሩ ንብሎ ናትኩም ሓሳባት ርእቶ ከምኡውን ነቐፌታ ኣገዳሲ እሞ 12247 ናይ ስራሕ ቴሌፎንና እዩ ክድውሉልና ክንቅበለኩም ክነእንግደኩም ንድልዋት ኣለና ካብ ቀፅሪ ሚኒስትሪ ዜና ምስ ሰኣላይ ተፈር ተኸለ ብምዃይና ናይ ዝመፅሰብ እውን ሰባት ይበለና
1: Gaba manai

0: ከም ዝኽበርኩም ተዓዘብትና ንሎም ሓሙስ ዝተዳለወ ዕለታዊ ዜና ስፖርት ሒዘ መፅእ ኣለኹ። ንምክታልኩም ብክብሪ ዕድም ዋንጫ ዓለም ዙር 32 በፂሑ ምህላውን ዝተፈላለየ ግጥማት ኣቐዲሙ ምክያዱን ዝዝከር ኮይኑ ትማል ምሸትን ሎሚ ወጋሕታን እውን ሰለስተ ግጥማት ኣካይድሎም ዝተረኽበ ውፅኢት ይስዕብ።
1: ዋንጫ ዓለም 2026 ትማል ምሸትን ሎሚ ወጋሕታን ብናይ ዙር 32 ግጥማት ኣብ ዝቐፀለሉ ኣፍሪቃውያን ሃገራት ሕጂ እውን ዓወተን ንኤሮጳውያን ሃገራት ኣብ ውድብ ግዜ ኣሕሊፈን ሂበን። መበል 12 ምድብ መሪሓ ዝሓለፈት እንግሊዝ ኣብ መበል 11 ምድብ ሳልሰይቲ ኮይና ምስተን 8 ዝበለፀ ሳልሳይ ደረጃ ዝሓዘ ሃገራት ኮይና ዝሰገረ ዲሞክራሲያዊት ሪፓብሊክ ኮንጎ ኣብ ኣትላንታ ተረኺባ። ዘንጋንታት ዋላ እኳ ኣብ ሓደ መድረኽ እንተተረኸባ ብኩሉ መለክዒታተን ግና ኣዝየን ተፈላለየን። ኣብዚ እዋን ኣብ ዓለም ኣለዉ ብዝበሃሉ ህፃወቲ ተተኽቲኻ ንኣሰልጣንያ ቶማስ ቱሸል ኣብ ምርጫ ተፃወቲ ንመን መሪፁ ንመን ከም ዝገድፍ ዓቕሉ ክሳብ ዝፀቦ ዝገበረት እንግሊዝ ኣብ ታሪክ ዋንጫ ዓለም ኣብ 1966 ፅዋቅ ክተልዕልን ከላ ኣብ ተፈላለየ እዋናት ክሳብ ፍርቂ ፍጻሜ በፂሓ እያ። እንተብዚ እዋን እዚ ብኩናት ሓደሕድ ትሕመስ ዘላ ኮንጎ ኣብ 1974 ዛየርና ዝፀውዐት ኣብ ዝውድር ምስ ተፃወተት ሎሚ ዓመት እያ ድሕሪ 52 ዓመታት ናብ ዝውድር ተመሊሳ። ዘይ ከምቲ ናይ 1974 ኣብ ኩሉ ናይ ምድብ ፀወታ ተሳዓይራ ካብ ምድባት ተገለፈቶ ኣብዚ ናይ ሎም ዓመት ውድር ምስ ፖርቱጋል ማዕረ ተፈላለያ ብኮሎምቢያ ተሳዒራ ንኡዝበኪስታን ረቲዓ ግና ብ4 ነጥቢ ናውዲእካ ምሕላፍ ሰጊራያ ታሪክ ሰሪሓ። ኣንጻር ሓንቲ ካብተን ዋንጫ ክተልዕል ዝተገመተት እንግሊዝ ስለ ዝበፅሓ ግና ክኸብዳ ከም ዝኽእል ብኣጎ ተገሚቱ ነይሩ። እዛ ካልአይቲ ዝዓበየት ኣፍሪቃዊት ሃገር ካብቲ ፅዊት ውፃኢ ኣብ 7ይቲ ደቂቕ ብመንገዲ ብሪያን ሲባንጋ ቐልጥፍ ትሸቶ ተመዝጊባ ንኹሉ ገሪማ። ኮንጎ ደጃን ስፔንስ ዝስለፈሉ የማናይ መስመር ምክልኻል እንግሊዝ ዘርዮ ነበር ድኽመት ተጠቂመያ ነዛ ሸቶ መዝጊባ ሓደጋ ወዲቓታ። ኣብዚ ግዜ እዚ ምሰጥቃዓይ ሞሮኮ ኢስማዒላ ሳይባሪ ተማሳሊ ሰለስተ ሸቶታት ብምዝጋብ ካብ ኣፍሪቃውያን ተፃወቲ ፀብለልዩ ዘሎ ዮኣን ዊሳ ዓንድልታ ድህርማ ፈተነ እውን ውፅኢት ኣግፊሓ ጾር እንግሊዝ ክትኽብድ ትኽእል ነይራ። እንግሊዝ ኣብ ቀዳማይ እብረት ዝከኣላ ጌራ እተብ ማዕርያ ሸቶ ክተመዝግብ እኳ እንተፈተነት ሓላ ውሉዳት ኮንጎ ሊዮነል ሊማፓስ ግና ክትሓልፎ ተኣጊማ። ቀዳማይ እብረ ከዓ ብመሪሕነት ኮንጎ ሓደ ባዶ ተዛዚሙ። ካብዚ መድረክ ምዝገፉ ንሱን ተፃወቱን ብፍላይ ከዓ ንሱ መዛረቢ መዓከናት እንግሊዝ ኮይኑ ከም ዝውርሕ ተረዶ ዓላሚ እንግሊዝ ቶማስ ቱቸል ኣብ መበል ሳሊቅ ዕድላት ናይ ምጠር ዓቕምን ዘለዎም ቡካዮ ሳካን ኣንቶኒዮ ጎርዶንን ኣብ መበል 70 ደቂቕና ንኤቨርቼ ዘቐይሩ እትዎም። ሓሳባቱ ድሕሪ 5 ደቂቕ ሸቶ ፈሪኻ ጎርዶን ዝቐረባ ዕድል ሃሪኬን ብሱ ገጩ ናብ ሸቶ ቀይሩ ኣንጠጢኑ ዝነበረ ደበና ውርደት ብመጠኑ ቐንጢጥዎም። ኣብ መበል 86 ደቂቕ እውን ጎርዶን ደጊሙ እግሩ ዝሓወሰላ ዕድል ን ንምሕላፉ ኣሸጊሮም ንዘምስየ ልዳት ኮንጎ ብበርቃዊ ቅላዕ ፈንቂሉ መሪሕነት ኣትሒዝዋ ንሃገሩ እንግሊዝ። ክሳብቲ ግዜ ኣዝዩ ጽኑዕን ብዲስፕሊን ዝመከተትን ኮንጎ ተማዓርያ ሸቶ ንምርካብ ክን ዓቕሚ ነበራን ብእንግሊዝ ካብ ድሕሪ ተበጊሳ 2 ረቲዓ ካብ ትውድር ተኣልያ። ካብ ውርደት ኣብ ኣጋም ምዛም ፀወታ ዝተጋላገለት እንግሊዝ ኣብ ዙር 6 ኣንጻር ሜክሲኮ ፀወታ ፅበያ። ንፈለማ ግዜያ ኣብ ኣውዲካ ምሕላፍ ዝበፅሐት ኮንጎ ወላ እኳ ተረቲዓ እንተተገለፈት ኣብዚ ውድር ብዝረኣየቶ ቁመና ግና ተመጊሳ ያ። ብፍላይ ኣብቲ ናይ ትማል ፀወታ ብርክ ዝበሉ ሸቶ ናይ ምዃን ዕድል ነበረት እትዋት ዕድላት ዘምከነ ሓላ ውልዳት ምፓሲ ዘረኣየ ብቕዓት መሳጢ ነይሩ። ኬይን ዛጊት ኣካይድዎን ካብ ዘሎ 4 ግጥማት ብካብ ሓንቲ ኣብ 3 ሸቶታት ብምዝጋብ ብድምር 5 ሸቶታት ኣመዝጊቡ ምስ ኤርሊን ሃላንድ ተማዓርዩ። ብድሕርቶም ብድምር 6 ሸቶታት ኣመዝጊቦም ዝመርሑ ዘለዉ ሊዮኔል ሜሲን ኬላን ምባፔን ተሰሪዑሎም። ብዘይካዚ ናይቲ ግጥም ብሉ ተፃወታይ ተፀውዐ ኬይን ኣብ ዋንጫ ዓለም 2018 22 ከምኡ 2026 ብድምር 13 ሸቶታት ብምቁፃር 12 ሸቶታት ንዘመዝገበ ብራዚላዊ ፔሌ ሓሊፉ ምስ ጃስቲን ፎንታና ተማዓርዩ ሻሻይ ዝለዓለ መዝጋቢ ዝውድር ኮይኑሎም። ኣብ ዝቕፅል ግጥማ ሸቶም ንዝቕፅር ከኣ ኣብ ቅድሚኡ ንዘለዉ ናይ ቅድም ተፃወቲ ገርድ ሙለር 14 ሸቶታት፣ ሮናልዶ ናዛሬ 15፣ ሚሮዛቭ ክሎዘ 16 ሸቶታት ክሓልፎም ትፅዊት ይግበር። ኬይን ኣብዚ ወቕቲ ብማልያ ክለብ ባየር ሙኒክን ሃገሩ እንግሊዝን 72 ሸቶታት ኣመዝጊብሎም። Still Harry Kane! Oh, no one! Majestic Harry Kane! Unbelievable! England lead 2-1!

0: Arise, Sir Harry! He's just done the business for England big time!
1: Now, who else? King Harry. I'll tell you what, Fletcher, this finish gets it out of his feet, shift, bang.
0: What a goal!
1: What a brilliant goal. Just waiting for the moment, bodies around him.
2: ኣብቲ ፈረንሳ ኖርዌይን ዝነበሮ ምድብ ብክልቲአን ተሳዒራ ካብ ግምት ወፃኢ ትሑት ውፅኢታ መዝጊባ ብሳልሳይ ደረጃ ግና ዕድል ጌራ ዝሓለፈት ሴኔጋል ምስ ካልእ ኤሮጳዊት ሃገር ቤልጅም ገጢማ በቲ ንዒራቅ ብገፊሕ 5 ባዶ ሰዓትሉ ናይ መወዳእታ ናይ ምድብ ግጥማ ዝሰገረት ሴኔጋል ትማሊ ምሸት ተማሓየሸ ብቕዓት ኣንፀባሪቓ ኣብ መበል 24 ደቂ ሳድማነ ብፀገማይ ክንፊ ናብልዳት ዝለኣኻ ክዕሶ እስማዒል ኣሳር ብርእሱ ገጩ ዓንልዳት ምስህረማ ኣብ ምልሶታ ሓቢብ ድያራ ናብ ሸቶ ቀይርዋ በዚ ውፅኢት መሪሓ ንዕረፍቲ ዝወፀት ሴኔጋል ካልኣይ ዕብረ 6 ደቂቃ ጥራይ ዝተላዓለ እውን እስማዒል ኣሳር መሪሕነቶ ናብ 2 ባዶ ዘዕረገት ሸቶ ተመዝጊቦም ሴኔጋል ሓሊፋ ቤልጅም ሳንጣ ጠቕሊላ ናብ ዓዳ ተመሊሳ እናተባሃለ ግና ኣብ መወዳእታ ደቃይቕ ዝረአ ዘሎ ፀበልታ ኤሮጳውያን ሃገራት ኣብ ልዕሊ ኣፍሪቃ ዘይንፅሩን ፈውሲ ዘይትረኽቦን ሕማም ኣፍሪቃውያን ጋንታት ክረአ ጀሚሩ ካልኣይ ዕብረ ተቐይሩ ዝኣተዉ ዓርሞሻ ኣጥቃዓይ ሮሜሎ ሉካኮ ኣብ መበል 86 ደቂቕ ተስፋ ዝሃበት ሸቶ ተመዝጊቦም ኣብ ቀዳማይ ዕብረ ምስ ወዲ ጋንቱ ሌናርዶ ትሮዛር ክጎራፈት ተራእየ ሓለቆም ዩሪ ቴሌማንስ ከኣ ካብ መባኣስቱ ሌናርዶ ትሮዛር ንረኸባ ቀረብ ብርእሱ ገጩ መማዓረይ ሸቶ መዝጊቦም ንዝበዝሐ ደቂቕ ኣብ ኢድ ሴኔጋል ነበረን ድሒሩ ካብ ቁፅራ ወፃን ዝኾነ ፀወታ ኸ 2-2 ተዛዚሙ ናብ ተወሳኺ 30 ደቂቃ ኣምርሒዩ 30 ደቂቕ ኣብ ምውዱ እምባየ ንሴኔጋል ተዐውት ሸቶ ኣብ ጥራይ ልዳት ንዝረኸባ ዕድል ምሰባኽነ ድማ ተጻዋታይ ሴኔጋል ካማራ ኣብ ልዕሊ ቴሌማንስ በደል ፈጺሙ ንሃገሩ ሴኔጋል ፍጹም ቅልዓዲዋ ቴሌማንስ ሓላፍነት ወሲዱ በዕሉ ሃሪሙ ካብቲ ኣብ ዋንጫ ዓለም 2018 ንጃፓን ካብ ድሒት ተበጊሶም 3-2 ስዕሮም ዝሓለፍሉ ፀወታ ብዘይፍለ እኳ ድኣ ብዝመቀረ መንገዲ 3-2 ተዓዊቶም ናብ ዙር 16 ክሓልፉ ተኽእሎም ሸቶ መዝጊቦም ቤልጅም ብምቁር ናይ 3-2 ዓወት ናብ ዝቕፅል መድረኽ ሓ ሴኔጋል ሕማም ርእሲ ዝኾነ ውፅኢታ መዝጊ ናብ ዓዳተ ሪዛም ናይቲ ግጥምቡል ተፃዋታይ ዩሪ ቴሌማንስ ተፀዊዑ ካብተን ዛጊት ዙር 32 ፀወተን ኣካየደን ዘለዋ ግራይን ጋንታት ኣፍሪቃ ብዘይካ ሞሮኮ ኩለን ተሪፈን ኣለዋ እቲ ፍልይ ዘብሎ ኸ ኩለን ኣብ ኣጋ ምዛም ግዜ ብዝምዝገበን ዘሎ ሸቶታትን ተገሊፈን ደብ ኣፍሪቃ ኣንጻር ሜክሲኮ ኣብ መበል 92 ደቂቕ ኣይቬሪኮስ ብኖርዌይ ኣብ መበል 86 ደቕ ብተመዝገበታ ሸቶ ትማሊ ምሸት መሪሓ ዝውዕለት ኮንጎ ኸ ብእንግሊዝ ብተመዝገበታ ኣብ መበል 86 ደቂቕ ሸቶ ሴኔጋል ድማ ከምዚ ሕጂ ክግለፅ ፅንሐ ኣብ ውድእ ግዜ ብተመዝገባ ሸቶታትን ተገሊፈን ዘለዋ
3: Everyone's off the bench as Belgium leads for the first time.
2: ብዘይካዚ መውጋሕታ እንጋዲት ሃገር ኣሜሪካ ኣንጻር ቦዝኒያ ሄርዘጎቪና ኣብ ዘካየድቶ ፀወታ ዘደስተ ዓወታ መዝጊባ ጉዕዛ ቐፂላ ካብ ወሰንቲ ተፃወቲ ኣሜሪካ ዝኾነ ፍሎራያን ባሎጎን ቀዳማይ ዕብረ ኣብ ኣጋ ምዛሙ መሪሕነት ዝሓዘቶም ሸቶ መዝጊቦም ባሎጎን ኣብ መበል 24 ደቂቕ ኣብ ልዕሊ ተፃወታይ ቦዝኒያ ብዝፈፀሞ በደል ዳኛ ቪድዮ ዳንነት ቫር ተዓዚቡ ብቀይሕ ካርድ ኣባሪርዎም እቲ ዝገርም ኣብ ናይ ምድብ ፀወታታት ኣጥቃዓይ ኣርጀንቲና ሊዮነል ሜሲ ተመሳሳሊ መደል ኣብ ልዕሊ ተፃወታይ ኣልጀራ ፈፂሙ እኳ እንተነበረ ቪድዮ ተሓጋጋዚ ዳንነት ማለት ቫር ክርኢ እኳ ዘይመረፀ ዳኛ ግና መጠንቀቕታ ካርዶ እንኳ ክህቦይ ተረኣየን በዚ ድማ ድሕሪት ናይ ባሎጎን ጉዳይ ሜሲ ካልእ ናይ በይኑ ሕጊ ኣለዎ ክብሉ ብዙሓት ወገናት ይዛረቡ ኣለዎም ብምውፃእ ባሎጎን ዘይተጋዕለት ኣሜሪካ ኣብ መበል 82 ደቂቕ ማሊክ ቲልማን ብዘመዝገባ ብልፅና ፃቕላዕ 2 ባሎ ተዓዊታ ናብ ዙር 16 ሓሊፋ እዛ ብሞሪሽዮ ፖቾቲኖ እናተመርሐት ዝሓሸ ደረጃ ክትበፅሕ ሓሊና ዘላ ጋንታ ኣብ ዙር 16 ኣንጻር ቤልጅም ከቢድ ፀወታ ፅበያ 7 ሓምለ ክካየድ ዝፀወታ እዚ ዋንጫ ዓለም 2026 ሎም ምሸት ሰዓት 10 እስጳኛ ኣንጻር ኦስትርያ ብዘካይዶ ፀወታ ክቕፅል እዩ ኣብ ወጋሕታ ሰዓት 2 ድማ ፖርቱጋልን ኩሬሽያን ክፋጣየን 6 ቅድሚ ቀትሪ እውን ስዊዘርላንድን ኣልጀርያን ክፃወታየን ኣብ መወዳእታ ንመስርሕ ምስጋር ብዝምልከት ዜና ዝመፁ ወቅቲ ጎልቢታ ንምቕራብ ዝከኣላ ትገብር ዘላ ቶትንሃም ንኣካፋል ኒኳስል ሳንድሮ ቶናል ወዲኣትሉ ብሃሎም እዛ ጋንታ ነዚ ኢጣላዊ ካፕተን ብሂጎናኦን ዝነበራ ብዙሓት ክለባት በሊፀያ ብ100 ሚልዮን ፓውንድ ኣፈሪማቶ ዘላ ዝሓለፈ ወቅቲ ካብ ምትራፍ ንስክላ ዝደሓነ ቶትንሃም ዛጊት ኣብዚ ክረምቲ ንማትያስ ፈርናንደስ ኣንድ ሮበርትሰን ማርኮ ሴነሲ ቫን ሃይከን ሓላ ውልዳት ማርቲን ደብረቡካን ኣፈሪማቶም ኣላ
4: ማርከስ ዝኽልኩም ተዓዘብትና ንሎም ተዳለው ዕለታዊ ዜና ስፖርት ኣብ ዝኽዛዝ ምሳኹም ፅናሕኩም ሙሴ ገረዝጋብሄረ ሰናይ መዓልቲ

መረምና ትራን ኣብ ሰሙን እዙ ስራሓት ካይላ ጥበብ ዝንፀባረቐሉ ሞያ እዩ። ሓደ ስራሕ ኣብ መፈፀምታ ንክበፅሕ ዝሓልፎ ምስርሕ እውን ቀሊል ኣይኮነን። ንኡስ መደብ ዓለም ስነ ጥበብ ብዛዕባ ኣገባብ ኣሰራርሓ ካይላ ኣተኩሮ ብምግባር ኣብ ስራሕ ምስትነጥፍ መንእሰይ ካናር ታደሰ ዘላለዩ ቀሪቡ ዘሎ።

ንኡስ መደምና ዘዋሪት ካሜራ ናይ ሰሙን ዝውን ካብ ቀልቀል ሰብን እንስሳታትን ከምኡውን ጓሓፍ ማሓፍን ናይ ኣታክልቲ ዝዳሎ ጋዝ ንምምንጨው ኤሌክትሪክን ምምንጨው ጋዝን ኮይኑ ካብ ዘገልግል ነዊሕ እዋን ኣውፂሩ ይርከብ። እዛ ኣብ ሃገርና ኣገናዚምና ክንሪኦ ፈቲና ኣለና። ንኡስ መደምና ፍኖተ ህይወት ካብ ሃገረ ካናዳ ቆም ሒዞም ብምብፃእ ንሓደ ዓመት ዝኣክል ምስ ሃገሮም ክላለዩ ኢሎም ኣብ ንእዘቦ ዓረዛ ትምህርቶም ክምሃሩን ሃገሮም ክፈልጡን ዘኽኣሉ ስድራ ዘላል ትሕዝቶ ተላሊልና ኣሎ። ተኸታታሊት ፊልም ሳውን መበል 21 ክፋል እውን ካብ መደባትናዮም። ብተወሳኺ ንዓኹም የዛንዩ ዝበልናዮ ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብና ትራን እሰሙን እዚኦም ሞ ንኽትከታተሉ ብክብሩ ንዕድም። መደብና ትራን ቀዳም 4 ሓምለ ልክዕ ሰዓት 2 ፈረቓን ድሕሪ ቀትሪ፣ ድግማ ሓሙስ 9 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ። መደብ ናትራን።

0: ዘይፈቶም ክዶ ኮይነ ይትረፍያ ንዓ ስምዑ እውን ድገደፍ ኩሉ የብለይ
1: ንዑዳ እንታይ
0: ነብስኻ ይትፍቶዎ ኣፍቂረካ ኢላ ምሳኻ ተጠቐመጠት ንዘይከውን ነገር ግዜኣን ዕድሚኣን ኣይትወድእ ኣላ መርቕ ካፋንዋ ኢለዮ
2: ሓቅኻ ኣለኸማይ ክሓወይ ሓዊ ክኾልሰካ የ ገና ከርእየከ መዓልትኻ ትረ ሓቅኻ ኣለኸማይ ክሓወይ ሓዊ ክኾልሰካ የ ገና ከርእየከ መዓልትኻ ትረይተፀብሕ

0: አታዳኒ ሚካኤል ደውላላ
1: ትዘርበላ
2: ሄሎ ሚኮ ሚካኤል ታንክ ትበሪለሪ
3: እንታይ ከዚህ ብክለን ታዳኒ በቃ ታናይ ኩል ግዜ አኺሎን ሰሪያ ተመልሶ
2: ሚኮ ተረጋግሞ አብ ያለህ መጠቂ
3: ኡፍ ከም ኤለህ ረጋጋ አረስ ከም ኤለህ ረጋጋ ታዳኒ በቃ ደጋግም ክፈትን ይደጋግም ክፈትን ጥራይ ኩብሉ ምሳጥራይ በቃ አኺሎ ኸለቅ ይሄር ይለ
2: ሚኮ ፕሊዝ አብ ያለህ እንደ ነገር ነው መጠቂ
3: ሃን ገዛ ሐሊ ፈልኩ በቃ ገዛም ዘን
2: በቃ ሐራይ ሐራይ መጣው መጣው
0: ايه داني لحن يا ميكال
2: لحن يا صدقي كنت ناي كل جزئ حكمنا اندا صنعه كخرا لنا حج جدا
0: بقى دحن كيت كيت كيت حنا

0: ወሰማዓካ ኣለኹ።
1: ኩነታቱ ከምዚ ክነግረካ ፅናሕኩ እዩ። ኣብ ቦታይ ኮንካ ብዝርዝር ንክትሓስበሉ እየ ዝነግረካ ዘለኹ።
0: ፅቡቅ ጌርካ ተስፊት ሓወይ፣ ፅቡቅ ጌርካ። ሓንሳብ ዝከ ተስፊት ሓወይ ሓንሳብ ሙዚት ናብ ኢዳ ዋ እሞ ደልየ ክንዲ ዳ ነረ ሓንሳብ ዛ ቴሌፎን ክሳብ ዝውዳእ ተፀቢኒ
2: ኣብዚ ደይ ኮንኩን ፀኒሕ ዳ ከይ ምስበልኩ ደልየ ክትብለኒ
0: ድሓን ረሲዕ እዩ ሓንሳብ ተፀቢኒ ግዜ ወሰድክኒ ተስቢት ሓወይ ይቕረታ ጠጠዋ ኣቢለካ
1: ድሓን ድሓን ፀገም የብሉ ንሚልየን ከም ወደይ ስለ ዝርዮን ብቕዓት ስለ ዘገድሰንን እየ እምበር ሚልየን ካሊእ ሰብ ነይሩ እንተዝኸውን ነይሩ ቀደም እተባረረ ነይሩ።
0: ድሓን ከምኡ ትበል ተስፊት ሓወይ
1: ይበል እምበራታ ቴድሮስ ተፀመምኮ ኮይ ዋሓደን
3: እተሃገበር ውዕላ ኣለኩ ኣነ እየ ዝከታተሉ ዘለኹ
1: ሕጂ እውን ክደግመልካ እታ ወርቂ ድያ ክልኪላትኒ እምበር ሚልየን ፈፂምካ ዝፅወር ሰብ ኣይኮነን። ተበዚሑ ግን ዋጋ ኣለዎ ቴድሮስ።
0: እዎ ሓቂኻ ኢኻ ኩሉ ዝበልካይ ሓቂ
1: ክንዲ ሰብ ዝኣኸለ ናብኡ ደው ኢለ ክዛረብ ዝገበረኒ
3: እቲ ናይ ቀደም ሕዝነትና ዘኪረን ንስርሑና ክቢረን እምበር
1: ምስ ተዘራሪበ ነዚ ጉዳይ ክዓፆ ወልሓን ሽግር ዝበሃል የብለይ ምናልባት ግን ነቲ ዕርክነትና ርዩ ነቲ መጠንቃታት ዘሸለል ብሎ ኸይህሉ ስክፍታ ኣለኒ።
0: ይርዳእኒ ተስፊት ሓወይ ድሓን በዕለየ ክዛረበ እየ
1: ዝኾነ ፀገም ኣለዉ ዲብ ገዛ
0: ናይ ምንታይ ፀገም
1: እንድዔ እንታይ ፀገም ሞ ክብለ ያነ ጠባይ ስለዝቀያየረኒ
3: ገለ ነገር ከይሉ ዝሓተካ ዘለኹ
1: ሓደ ሰሙን ፅቡቅ ፀንሕ ሓደ ሰሙን ካ ዝርግኸውን
4: እዋ ፀገም ስየብሉን ብነብሱ ዳ ውዒ ኮይኑ እምበር
0: ድሓን በዕለይ ኮፋ ቢደ ከዘራርበ እየ ንስኻ ጥራየ ትሕረቕ
1: በቃ በዕልኻ ረዳ እዮ ረኺበ ናይ መወዳእታ መጠንቅቕታ ይበየ ኣለኹ ቻው
0: ቻው ፀገም ደበልካ ፀገም ዳ መሊ እዩ ክንተ ኮይና ናብኣ ፅሕ እናበልካ ትኸይ ዋ

0: ኣንቲ ሙዚት እዚ ናት ክዕድልሲ ከመይ እዩጓለይ ቅዱስ ድሓን ትረፍ ፍርቂ ካብ ትምነዮ እንተሓልመየን ዝነበርክ ኸማና ኣይትረኽበን ኣኺል ክድዩ ፅቡቅ ከይረኣ ካብዚ ዓለም ክትፋኑ ክኸውን የብሉ
1: ማይ ቀፅልባ
2: ጆን ኣርክ ዝዘረባ እዚ ኣባይ ናባኻን ክተርፍ ኣለ
1: ብዓን ሓረባይ ኣይትሰክር
2: ብንኣሽና ኢና ንኣሜሪካ ኸድና ኣብኻ ፅቡቕን ሕጉስን ሂወት ነርና ኣቦይ ንዓይ ኣደይ ድማ እንዳንኤል ክብረት ሓወይን ተብልፅ ኮይና ያስምዓኒ ነይራ ኣቦይን ኣደይን እንዳሰርሑ ቁሩብ ገንዘብ ምስ ገበሩ ኣደይ ምስ ባኮ ሽርካ ኮይና ትካል ክትገብር ምስ በለት ኣቦይ ተቃይኑ ኣቦይ መቃወሚ ምክንያት ባኮ ተኣማኒ ይኮነን እዩ ዝብል ኣደይ ግን ግዲ ከይገበረት ምስ ባኮ ተላፊና ትካል ከፊታ ኣይፀናሐን ድማ ባኮ ንሸለልትነታ መዝሚዙ ጠኒዋ
1: ከመይ ማለት ማለት ወረቐት ኣይገበሩ ድ
2: ክልተ ወረቐት ተፈራሪሞም ሓንቲ እዮም ሒዞም ክፉእ ዝሓስብ መንገዲ ስለዘይስእን ግን ባኮታ ምሰደይ ዝነበረት ወረቐት ሰሪቕዋ ክኸስ ዝተበለት መርትዖ ተሳኢኑ ኣቦይ ኢለክ እንደ ክብል ጀሚሩ በዚ ድማ ሃብትና ብርኡይ ክጎድል ጠንቂ ኮይኑ
1: ብድሕሪኢኸ
2: ድሕሪ ኣቦይና ደይን ቀፃሊ ክበኣሱ ጀሚሮም ክበኣሱ ከለዎ ኣነ ብጎኒ ቦይ ዳንኤልን ክብረት ሓወይን

0: ካል ኣብ ጎነዳ ይኮኑ ነሮም በዛ ክላበይ ብሕማም ሽኮር ሞይቱ። ክብረ ድማ ጉዞ ናይ ዕፀ ፋርስ ኮይኑ ኣብዚኣት ዘይብሉ ጓሉን ሰበይትን ገዲፍልና ተሰዊሩ። ኣነ ከዓ ዘይነበረ ንወልፊ ናይ መስተ ገይረ
1: እሞ ወላ ኣቦኩም ምስ መተ ክትዕርቆ ይከኣልኩም
0: ተውነታት ሽዒ መመሊሱ ብኢሱ ኣደይ ብሩይን ዓይነት ጓን የኒ ጀሚራ። ሓደ ግዜ ግን
1: ማይ ሓደ ምሸት እንታይ
0: ሓደ ምሸት ደመይ ዘፍላሓለይ ኩነታት ተፈጢሩ ዳንኤል ሓወይ ነቲ ዝቃወሞ ዝነበረ ቦይ ክወርስ ምስ በለ ብሕጊ ክኽልከል ስለ ዘይክእል ብሕርቃን ዝኣክል ሙሉ መዓልቲ ክሰት ውዒለ ሁነይ ዘይፈልጥ ንሃለኹ ድማ ነዝመራ ካብ ስራሕ ንሳምሰም ድማ ካብ ትምህርቲ ማል እያ
1: እሞኸ
0: ሒዝያ ዝነበርኩ መኪና ምስ ባሎ ኤሌክትሪክ ተጋጨ። ኣዝመራን ሳምሶምን ብእውን ብእውን ሂወቶም ሓሊፈ ኣነ ድማ ግሬ ተሴረ።
1: ምስ ዳንኤል ሓዊ ከይኹም ምሰሊና ግን ዝምድናኹም ፅቡቅ እዩ።
0: ምስ ዳንኤል ሓዊ ሽዑን ሽዑን ተዓሪቕና ሰሊና ግን ተደንግፀኒ። ስድራ በዕሊ ዝቐተልኩም ኮይኑ ይስምዓኒ። ሰትየ ከም ዝነበርኩ ዝኾነ ዝፈልጥ ሰብ ስለዘየለ ድማ ሕልናይ እናወጋእ ንነብር ኣለኹ። ምስ ዳንኤል ተማኺርና ድማ ኣዲኣን ሓዋን ብሕማን ከም ዝሞት ኢና ነገርኒ። በዚ ኸየ ቀጻሊ ብዛዕባ ሰሊና፣ ክብረት፣ ሳምሶን፣ ባኮ ቀጻሊ ክሓስብ ትርእየኒ።

ኩሉ መደባተይ ዝብገሰሉ መዓልቲ ኣኺሉ ኣሎ። ንኹሉ ሰብ ተኸዊልዎ ዝነበረ ምስጢራት ዝተፈላለየ መንገዲ ብምዝራው ንኹሎም ኣብ ሓንፍሽፍሽን ዘይምትእማን ስለ ዘእትዎም ኣነ ዘተግብሮ ኩሉ ከስተብህሉሉ ይክእሉን እዮም። እዚ ምስጢራት ንምንታይ ሕጂ ይነግረና ኣለዮም ከይጥርጥሩ ጥንቃቐ ከድሊ እዩ። ናይ ዳንኤል ትርር ዝበለት ክትምዝመዝ ትኽእል ኣጋጣሚ ምርካብ ከድሊ እዩ። ንኹሉ ሓሳባትን ተግባርን ድማ ብጠቂቅ ክትግበር ስለ ዘለዎ ንኸይርስዑ ነፍሰብ ከፍ ሓሳብን ተግባርን ክትምዝገብ ኣለዋ።

0: ሰብኣይ ክበቃ ኣጅ ትምህር ተበልኩ ስቕ ምባል ይኸፊእኒ
1: ኣረን ሕድስታት ትገብር ስከ ዘኪርከ
0: ምስጢር ኢሉ ዘዕለለኒ ንገሪምኒ
2: ግደፎ ስከ በጫ ምስጢር ዶ ሓሳብ ዶ ክብል ክነብር እዩ ዘዩ
0: ኣነስ ምስ ዳንኤል ሓዊ ፅቡቅ ርክብ ዘለዎ ዝመስለኒ እዩ
2: ጆን ኣነ ነጊረካ የ ሕጂ እውን ኣይትእመኑ ብለካ ኣለዎ ማይክ ዘይገብሩን ዘይሓስቡን የብሉን እንተደልዩ ፅቡቅ ኮይኑ ቅርበካ ክእል እዩ እንተዘይደልዩ ከዓ ከም ካልእ ኮይኑ ቅርበካ ዝፅጉሙ ኣይኮነን
0: ስለዚ ተጠንቀቕሉ እዩ ዘረባ
2: እዎ ተጠንቀቐሉ ንሓንቲ ነገር ፈሊጥዋ ከለኳ እዩ ብስላይ ዘይገድፉ ሕጂ ብቐደማ እዚ ከምዚ ዓቕሚቁ ኮስተመስ ምስ ረኣኹ ብዛዕባና ዝፈለጠ ገለ ኮይኑ እዩ ተሰሚዐኒ
0: ሕጂ ከምዘይፈለጠና ከንግር ክል
2: ሕጂ እውን ርግፀኒ ኣይኮንኩን እንታይ ኮንካ ምስ በልክዎ ግን ብካልእ እየ ኢልኒ ልቡ ስለ ዘይትርከብ ኣይትእመኖ እየ ፅበካ ዘሎ
0: ሕጂ ክፍቕሪ ብዛዕባ ፀግም ዝበሃል እዩ
2: ምንታይ ዳ ንቅፅል ኢና ምሽ
0: ግና ከማ ዘይጀምር ምስ ተጥራይ

0: ሰለና ስራሕ ኪምክዲ
1: ኣይ ድሓኒስ ኢሎም ዛሕገል ኣሰራርሒ ፀንሀዮም ከምኡ እየ
0: ኣንቲ ሰሊና ፀሊተ የኽ እምበር ሰራሕተኛታት ንገብር ኮ ንስኹም ማዕረፍኪ
1: እንታይ ሰራሕተኛኡ ተማይክ ዋ ዳሓር ከዓ ብዙሕ ብርትዑ ኮይኮነን ስራሕ ማለተይ ስ ዓቕሚ ነብሰይ ንበይ ነይ ሰራሕተኛ ከ እንታይ ኣሞ ክትገብረለይ
0: ማሕዚ ከምኡ ክን ቀደም ኣይኮነን እዛ ድኳን ትኽፈት እያ ዘላ ትምህርቲ እውን ጅምር እዩ ዘሎ ስለዚ ምስ ስራሕ ምስ ትምህርቲ ስ ስራሕ ገዛ ክትፀግመኪ እዩ ሰኣና ዘይብልና እንታይ ዝሰክፍ ኣለኪ እዩ
1: ተሰኪፈ ዘይኮንኩ ወላ ሓደ ኳ ዘሰክፍካ የብለይ ድሓን ግን ንሪኦምሽ ድሓር ከዓ እቲዝኸውን ርኢና ከከም ኩነታቱ ንኸይድ ግን እዛ ግብጃ ኣብታ ናተይ ገዛ ዘይምዃና ቄርከ ይበለኒ ይተረፈ
0: ኣብ ገዛ ክተገይራ ኣብ ገዛ ይተገይራ ሞ ዘይኩሉ መስ ከይበን ምሳና ዘ

0: ሳያድ ኣበል
1: ኣይተርክበና እንደ
0: ክንደየና ዘይተርፍ ዕድመ ናይ መሓውስቲ ያላትኒ ኢላ ያ ኸይዳ ምስ መሓውስታ እንተተረኺባኻ ቀጢፋ ኣይትመፅነ

0: ሰላም ከመይ ተምስዩ ዝኸበርኩም ተኸታተልቲ ንሎሚ ሓሙስ 2 ሓምለ ሰዓት 9 ምሸ ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዝናልኩም ቀሪብና ኣለና። ክትከታተሉና ብክብሪ ዝዕድም ጴጥሮስ መንግስት ኣርስተ ዜና። ወፍሪ ተምሃሮ ንልምዓት ናይ ዓመተ 2026 ካብ 6 ሓምለ ክሳብ 15 ነሓሰ ክካየድ እዩ። ሃገራዊ ማሕበር መንእስያትን ተምሃሮን ኤርትራ መንፈቃዊ ግምጋም ብምክያድ ኣብ ትግባረ መጻኢ መደባት ዘቲ እዩ። ምምሕዳር ዘባጋሽ ባርካ ኣብ ማራቶን ኣስመራን ካልእ ውድድራትን ዝተዓወቱ ኣትለታት ኣተባቢዑ። ኣሜሪካ ምስ ሜክሲኮን ካናዳን ከቲማቶ ነዝፀንሐት ንግዳዊ ውዕል ከምዘይተሐድሶ ኣፍሊጣ። መንግስቲ ኣይቨርኮስት ብሰንኪ ሓደጋታት ዕለቕለቕ ህፁፅ ናይ እዋን ሓደጋ ድንጋጋ ኣዊጁ። ዋዕላ መራሕቲ ኔቶ ኣብ ምጉልባት ወተሃደራዊ ዓቕሚ ኣባላት ዘተኮረ ከም ዝኸውን ቱርኪ ሓቢራ። ዝሓለፈ 27 ዙርያታት ወፍሪ ተምሃሮን ልምዓት ልዕሊ 600,000 ተምሃሮን ልዕሊ 26,000 መምህራንን ኣለይትን ክኢላታት ሕርሻን ከም ተዋፈሩ ብመንፅር ድማ ሰፋሕቲ ናይ ምዕቃብ ማይን ሓመድ ነጥፈታት ከም ተሰላሰለ ፀብፃባት ሚኒስትር ትምህርቲ ሓቢሩ። ሎም ዓመት ንመበል 28 ግዜ ዝተፈላለየ ንጥፈታት ሓቂፉ ዝመፅእ 6 ሓምለ ክፍልም እዩ። ወኪል ኤሪና ዳንኤል ወልዱ ንዘዳለዎ ፀብፃብ ገር መስቀል ገረዝግሄር ከቕርቦ እዩ።
1: ወፍሪ ተምሃሮ ንልምዓት 2026 ካብ 6 ሓምለ ክሳብ 15 ነሓሰ ኣብ 5 ዞባታት ክካየድ ምዃኑ ኣብ ሚኒስትሪ ትምህርቲ ዳይረክተር ጨንፈር ወፍሪ ተምሃሮ ንልምዓት ኣቶ ፍትዊ ወልደ ገርግስ ገሊጹ። ኣብዚ ንመበል 28 ግዜኡ ዝካየድ ወፍሪ 37 ሚእታ

0: ደቂ ኣንስትዮ ዝርከብኦም ልዕሊ 30,000 ተምሃሮ ምስ ኣስታት 1,000 መምህራን ክኢላታት ሕርሻ ኣዋሃርትን ኣጋር ሓኻይምን ኣብ 160 ነቁጣታት ክዋፈሩ እዮም።
1: ነቲ ብክለሳ ሓሳብ ዝመሃርዎ ብግብሪ ክስእንዎ ኣለዎም። ሓደ ካብቲ ዕላማታት እዩ። ተኻላይ ዕላማ ከዓኒ ኣብ ግዜ ዕረፍቶም ኣብቲ ግዜ ክራማት ብሓባር ኮንካ ሃገር ይህን ምህን እናተባሃሉ ሃገር ከባቢኦም ከም ዘልምዑን ጉባኣቶም ከም ዝፍፁሙን ኣብነታውያን ከዓ ከም ዝኾኑ ንምግባር እዩ።
0: ናይ ሎም ዓመት ወፍሪ ተምሃሮ ንልምዓት 97 ሚእታዊት ኣብ ምዕቃብ ማይን ሓመድን ምግራብን ዘተኮረ ክኸውን ከሎ እቲ ዝተረፈ ፅሬት ኣከባቢ፣ ምፅፋፍ ሰነዳት ትካላት መንግስቲ፣ ኣገልግሎት ድሕነት ትራፊክ፣ ምፅጋን ናይ ሓመድ ፅርግያታት፣ ከምኡውን ምእካብ ንቀፅሪ ኣብያተ ትምህርቲ ዝኸውን ኣእማንን ካልእን ዘጠቃልል እዩ። ኣብዚ ወፍሪ እዚ ልዕሊ 1.4 ሚልዮን ጎዳጉዲ ክኳዓትን ፈልስታት ክትከለሉን ከምኡውን ሰፊሕ ንጥፈታት ምስርሕን ምፅጋንን ቅናታውን ጋብላውን ዛላታት ከትርታት ካነለታትን ጋቢዮናትን ክካየድ እዩ ወጢን ወፂኢ ዘሎ።
1: መደብ ስራሕ ብቐንዱ ኣተኩሩ ኣብ ምዕቃብ ማይን ሓመድን ምግራብን እዩ። ጎዳጉዲ ተኸውዒ ዛላታት ሓደሽቲ ትሰርሕ ዝፈረሰት ፅግን እዚ ተቐንዲ ኣተኩሮ እዩ። ብመሰረት ናይቶም ክኢላታት ናይ ምግራብ ከዓኒ እቲ ክትከል ዝግብኦ ፈልሲ ኣብ ግዜኡን ኣብ ሰዓቱን ዓይነቱን ከዓ ብመገዲ ናይቶም ክኢላታት እናተመርሐ ክትግበር እዩ ማለት እዩ። ካልእ ተወሳኽቲ ስራሓት ኣለዉ። ተወሳኽቲ ንብሎም እንታይ ሕጂ ፅሬት ከባቢ፣ ምሕጋዝ ፅጉማት ስድራ ቤታት ኣብ ናይ ሕርሻ ከባቢ፣ ኮስኳስ ኣግራብ ከዓ ኣሎ፣ መኮስኳስ ኣግራብ ከዓ ኣሎ፣ ናይ ፖሊስ ትራፊክ ጎስጓስ ኣሎ፣ ሰነዳት ናይ ህዝባዊ ግንባር ንዴሞክራሲን ፍትሕን ምፅረ ምፅፋፍ፣ ኣብ መዲሲ ጥዕና ውን ከምኡ ሰነዳት ምፅፋፍ፣ ኣብ ምእካብ እምኒ ቀፅሪ ቤት ትምህርቲ መስርሒ፣ ኣብ ፅሬት ናይ ከባቢ፣ ኣብ ኩሉ ንፅፈታት ከም ዝሳተፉ ጌርና ተወዲቡሎ ማለት እዩ።
0: ብዘይካዚ ኣብ ከተማታት ኣስመራ፣ ከረን፣ መንደፈራን፣ ባረንቶን ንጥፈታት ድሕነት ትራፊክ ክካየድ እዩ። ኣብ ዞባ ደቡብ ኣውቂሕ ባሕሪ ኩነታት ክሊማ ኣብ ግምት ብምእታው እቲ ወፍሪ ብተሳትፎ ኣስታ 600 ተምሃሮ ካብ 8 ሰነ ኣትሒዙ ይካየድ ከም ዘሎ ኣቶ ፍትዊ ብተወሳኺ ኣብሪሁ።
1: ዞባ ደቡብ ኣውቂሕ ባሕሪ ከም ዞባ ቀዲሙ ጀሚሩ ኣሎ። ወርሒ 6-8 ጀሚሩ ኣብዚ መፅእ ዘሎ ንሕና ክንጅም ካልኦት ዞባታት ክጅምራ ከልዋስ ይውድእ ማለት እዩ። እተን ሓሙሽተ ዞባታት ግን ካብ ዕለት 6 ክጅምራ እየን። ካብ ሶኒ ስጋብ ቀዳም እዩ ማዓልቲ ማእቶት ናይ ማእቶት ማዓልቲ እዩ። ካብ ንግሆ ስጋብ ፋዱስ ከዓኒ ብግዜ ይድረት ማለት እዩ።
0: ካብ 1994 ክሳብ 225 ኣብ ዝተካየደ ወፍሪ ተምሃሮ ንልምዓት ኣብ ምዕቃብ ማይን ሓመድን ምግራብን ዝፈሰሰ ጉልበትን ገንዘብን ውፅኢቱ ተስፋ ዝህብን ንምቕፃሉ ዘተባብዑን ምዃኑ ቤት ፅሕፈት ጨንፈር ወፍሪ ተምሃሮ ንልምዓት ኣብሪሁ።
2: ሓማመተ መንፈቃዊ ገምጋም ብምክያድ ኣብ ትግባር ናይ መፃኢ መደባት ዘትዩ ካብ ህዝባዊ ርክባት ማሕበር ዝበፅሐና ሓበሬታ ብመልክዕ ፀብጻብ ተዳልዩ ኣሎ። ሚካኤል ሓድጉ ከቅርቦ እዩ።
3: ሃገራዊ ማሕበር መንስያትን ተምሃሮ ኤርትራ ብሓደ ሓምላ በስመራ ኣብ ዘካየዱ ኣኼባ ናይ ቀዳማይ መንፈቅ 226 ንጥፈታቱ ብምግምጋም ኣብ ትግባር ዝቕፅል መደባት ዘትዩ ብሓለፍቲ ዞባታትን ክፍልታት ማእከላይ ቤት ፅሕፈትን ኣብ ዘቐረበ ፀብጻብ ማሕበር ኣብ ምምሕዳራት ከባቢ ዓድታትን ጨናፍራ ቤት ትምህርትን ኣተኩሮ ብምግባር ኣብ መንእስያትን ተምሃሮን ፖለቲካውን ውድባውን ንቕሓትን ተሳታፍነትን ዘበርኹ ድሌትን ተገዳስነትን ኣብ ትምህርቲ ዝዕብዩ ዜናውን ባህላዊ መደባት ዝሕይሉ ከምኡውን ማሕበር ቁጠባዊ ንቕሓት ዘደንፍዑን ኣፍራይነት ክብ ዘብሉን ኣድማዕቲ ስራሓት ከም እተዓሙ ተገምጊሞ ማሕበር ንምምሕዳር ከባቢ ከም መሰረት ውዳቤኡ ብምውሳድ ንኹሉ ተምሃራይ ንምውዳብን ንምምእዛንን ዘኽእል መዋቕር ንምውዳድ ኣብ ነፍሲ ወከፍ ቤት ትምህርቲ ብደረጃ ክፍሊ ወከልቲ ከም ዝህልው ንምግባር ዝተኸደ ፃዕሪ ዘተባብዕ ገስጋስ ከም ዝረኣየ እውን ተገሊጾ። ብዘይካዚ ንቕሓትን ዓቕምታትን ኣካየድቲ ኣካላት ዘበረኽ ስልጠናታት ብስሩዕ ክወሃብ ወርሓዊ ኣነቓቓሒ ጽሑፋት ተዳልዩ ክዝትየሉ ዝምባልኦም ዘለልዩሉን ፈጠራዊ ዓቕሞም ዝዕብሉን ክለባት ንምቓም ብዝሓይለ ክስራሕ መንስያ ስራሕተኛታትን ሰብ ውልቀ ዋኒንን ድማ ኣብ ምምሕዳር ከባቢኦም ንናእሹ ተምሃሮ ከማእዝኑን ክሕግዙን ቲኣታትዩ ዘሎ ኣገባብ ውዳበ ዕቱ ምክታል ክግበረሉ ከምኡውን ንተሳተፍቲ መደብ ክረምታዊ ማእቶት ናይ ጎስጓስን ኣስተምህሮን ምርባት ክስራዕ ኣብ ናይ ሓባር መረዳእታ ተበፂሖም ኣቦ ወንበር ሃማመት ኣቶ ሳልሕ ኣሕመድ ዲን ኣብ ዘስምዖ ቃል ማሕበር መንእስያትን ተምሃሮን ማዕረ ማዕረ ኣካደማዊ ትምህርቶም ብኣፍራይነት ብፍቕሪ ሃገር ብንቕሓትን ብሰፊሕ ኣጠማምታን ዝተሃንፀ ዓሚቕ ፍልጠት

0: ከም ዝህልዎ ንምግባር ሰፊሕ ተሳትፎ መንእስያትን ተምሃሮን ዝህልዎ ዕቱብ መደባት ኣበጋጊሱ ምህላው ብምዝኻር መሻርክቲ ኣካላት መንግስትን ግንባርን ብሕልፊ ድማ ኣካላት ሚኒስትሪ ትምህርቲ ምትሕጋዞም ከዛይዱ ተላብዮም።
1: ምምሕዳር ዞባ ጋሽባርካ ብሓደ ሓምለ ኣብ ባሮንቱ ኣብ ዝወደቦ ስነ ስርዓት ኣብ ማራቶን ኣስመራ 226 ከምኡውን ካልኦት ዝተፈላለዩ ውድድራት ተሳቲፎም ዓወት ንዘመዝገቡ ኣትለታት ክለብ ዞባ ጋሽባርካ ኣተባቢዑ። ኣብቲ ኣጋጣሚ ኣመሓዳር ዞባ ጋሽባርካ ኣምባሳደር ማሕሙድ ዓልሑሪ ኣብ ዘስምዖ ቃል ኣብቲ ዞባ ኣብ መዳይ ስፖርት ዘሎ ዓቕምታት ገና ከምቲ ዝድለ ከም ዘይተበርበረ ብምጥቃስ እቲ ብምምሕዳር ዞባ ዝተወስደ ተበግሶ ፍናን ኣትሌታት ብምብራኽ ዝፀንሐ ድኻማት ንምእራም ዝዓለመ ምዃኑ ገሊጹ። ዋና ዳይረክተር ክፍሊ ባህልን ስፖርትን ኣቶ ኢድሪስ ሳልሕ ብወገኑ እቲ ናይ ምትብባዕ መደብ መቐፀልታ ናይቲ ዓውዲ ስፖርት ንምብርባርን ንምምዕባልን ዝካየድ ዘሎ ውህድ ፃዕሪ ከም ዝኾነ ብምጥቃስ ተራ ኮምን ዝተፈላለዩ ኣካላትን ክዓዝዝ ኣዘኻኺሩ። ዝምዝገብ ዘሎ ዓወት ውፅኢት ውልቃዊ ፃዕሪ ስፖርተኛታት ከምኡውን ምትብባዕ ኮምን መሻርክቲ ኣካላትን ከም ዝኾነ ዝጠቐሰ ፕሬዚደንት ፌደሬሽን ኣትሌቲክስ ዞባ ጋሽባርካ መምህር ሓይል ኣባርኣያ ድማ ተካእቲ መንእስያት ንምፍራይ ኣብ ኩለን ዞባታት ዳህሳስን መፅናዕትን ክካየድ ምዃኑ ኣረድዩ። ኣብ መወዳእታ ኣብ ማራቶን ኣስመራ 3 ግዜ ቀዳማይ ብምውፃእ ዝተዓወተ ናሆም ኤርምያስ ኣብ ውድድር ፍርቂ ማራቶን ደቂ ኣምሓረን ኣስመራን ዝተዓወተት ኣትሌት ናዝሬት ወልዱን ናይ ልዕሊ ዕድመ ናይ ትራክ ተወዳዳሪት ኣትሌት ራሄል ዳንኤል ነፍሲ ወከፎም 15,000 ናቕፋ ከምኡውን ኣብ ውድድር ፓራሳይክል ካልኣይ ደረጃ ዝወፀ ተጋዳላይ ዮናስ ሃይሉ 2,000 ናቕፋ ተሸሊሞም። ኣትሌታት ኤርትራ፣ ኬንያ፣ ደቡብ ሱዳንን ኡጋንዳን ዝተሳተፎ ሻብዓይ ማራቶን ኣስመራ 226 ብ7 ሰነ ከም ተኻየደ ዝዝከር እዩ። ኤርትራውያን ነበርቲ ሕቡራት መንግስታት ኣሜሪካ ኣውስትራልያን ኒውዚላንድን ከምኡውን ሽወደንን ቀጠርን ዝተፈላለየ ሃገራዊ ንጥፈታት ኣሰላሲሎም ጋዜጠኛ ኣርሴም ኣስመሮም ከካቦቱ ንዝበፅሓና ሓበሬታ ብመልክዕ ፀብጻብ ኣዋሂዳቶላ።
2: ብመሰረት ዝበፅሓና ሓበሬታ ምንቅስቃስ መንእሰያት ግደፍ ጨንፈር ሽወደን ሓድነትና ሓይልና ተሳትፎና መጻኢና ብዝብል ቴማ ካብ 26 ክሳብ 28 ሰነ ዕውት ጉባኤ ኣቃኒዖም። ኣቦ ወንበር ሃገራዊ ቦርድ ምንቅስቃስ መንእሰያት ግደፍ ሽወደን ኣቶ ፊልሞን ተኽላይ ኣብ ዘስምዖ ቃል ዕላማት ጉባኤ ብኣብርኡ ምሕያል ብቑዕ ሃገራዊ መንእሰይ ምምልማል ምዃኑ ብምሕባር ኩሎም መንእሰያት ኣብ ምዕዋትን ምቕላስን ተልእኮ ራብዓይ ግንባር መሪሕ ተራ ክፃወቱ ኣዘኻኺሮም። ኣብቲ ጉባኤ መሰረታዊ ስትራቴጂካዊ ዓወታት ህዝባዊ ግንባር ከምኡውን መድረኻዊ ተልእኮ መንእስያት ብዝብል ኣርእስትታት ሴሚናራት ከምኡውን ኣብ ምሕደራን ፕሮጀክትን ዘተኮረ ትምህርታዊ መደብ ቀሪቦም። ብዘይካዚ ሃገራዊ ሽማግለ ህግደፍ ሃማድአ ኤርትራዊ ማሕበረሰብ ኣብ ሽወደንን ማእከላይ ቦርድ መንእስያት ህግደፍ ኤውሮጳን ናይ ደገፍ ቃል ድሕሪ ምስማዕ ሓዳስ ኣካየዲት ቦርድ ተመሪፃ። እዚ ከምዚ ኢሉ እንከሎ ሃማድአ ጨንፈር ጅዳ ክብርታትና ዋልታና ብዝብል ቴማ ብ25 ሰነ ሓምሻይ ጉባኤ እዩ ኣቃኒዑ። ኣደንበር ጨንፈር መምህር ኑራ ኣልሓጅ ዓሊ ንዝተሰላሰለ ንጥፈታት ብመንፅር ብልጫታቱን ሕፅረታቱን ዝገልፅ ሰፊሕ ፀብጻብ ኣቕሪባ። ተሳተፍቲ ድሕሪ ዘካየድኦ ዓሚቕ ዘተ ንመፃእ ዝሕግዝ ለበዋታትን ርእቶታትን ብምቕራብ ሓዳስ ኣካየዲት ኣካል መሪፀን። ብኻል ወገን ብማሕበረኮም ኤርትራውያን ኣብ ቀጠር እትእለ መዋእለ ህፃናት ኣዳል ንፈለማ እዋን ንዓመት መመላእታት ዘምሃረቶም ተምሃሮ ኣምባሳደር ኤርትራ ኣቶ ዓሊ ኢብራሂም ኣሕመድ ሓላፊት ሃማድአ መምህር ኑራ ሑሴን ወለድን ኣባላት ማሕበረኮምን ኣብ ዝተረኽብሉ ብ26 ሰነ ኣመሪቓ። ብተመሳሳሊ ኤርትራውያን ነበርቲ ኣውስትራልያን ኒውዚላንድን በብወገኖም ኣብ ዘካየድዎ ናይ ዝኽሪ ሰማእታት መደብ ስድራ ሰማእታት ንምሕብሓብን ንምድጋፍን ቃልኣትዮም። በዚ መሰረት ኣብ ኣውስትራልያ ነበርቲ መልበርን 9,340 ነበርቲ ሲድኒ 4,775 ነበርቲ ሆባርት 1,170 ነበርቲ ኣደላይድ 3,065 ነበርቲ ፐርዝ 18,540 ዶላር ኣውስትራልያ ኣብ ኒውዚላንድ ድማ ነበርቲ ወሊንግተን 3,960 ነበርቲ ኦክላንድ ድማ 2,000 ዶላር ኒውዚላንድ ከወፍዩን ከለዉ 30 ስድራ ቤታት ስዋኣት ንምሕብሓብ ሓላፍነት ወሲዶም 53 ተወሰኽቲ ስድራ ስዋኣት ክምውሉ ድማ መብፅዓት እዮም። ብዘይካዚ ኤርትራውያን ነበርቲ ኦሬንጅ ካውንቲ ሕቡራት መንግስታት ኣሜሪካ ኣብ ዝወደብዎ ዝኽሪ 20 ሰነ ሕድሪ ሰማእታት ብውፊት ስራሕን ኣበርክቶን ንምትግባር ቃሎም ድሕሪ ምሕዳስ ስድራ ስዋኣት ናይ ምእላይ ሓላፍነት ወሲዶም።
1: ዝኸበርኩም ተኸታተልቲ ሰብ ዜና ሃገራት ወፃኢ

ኣሜሪካ ምስ ሜክሲኮን ካናዳን ከቲማቶን ዝፀንሐት ንግዳዊ ውዕል ከም ዘይተሐድሶ ኣፍሊጣ ሰለስተን ሃገራት ነቲ ንግዳዊ ውዕል ክሳብ 242 ንምሕዳስ መደብ እኳ እንተነበረን ኣሜሪካ ግና ክዝትየሉ ዘለዋ ጉዳያት ከም ዘሎ ብምጥቃስ ነቲ ናይ ምሕዳስ ውጥን ወንዚፋቶላ ይኹን እምበር እቲ ስጉምቲ ምስ ሜክሲኮን ካናዳን ንዘለዋ ኩሉ መደያዊ ርክባት ብኣልቷ ከም ዘይፀልዎ ገሊፃ ሰለስተን ሃገራት ዓመታዊ ኣስታት 2 ትሪልዮን ዶላር ንግዳዊ ምልውዋጥ ከም ዘካይዳ ዝጠቕሱ ፀብጻባት ዘይምሕዳስ ትውዕል ነቲ መጠን ከጉድሎ ከም ዝኽእል ይእምቱ ንግዳዊ ውዕላት ኣሜሪካ ሜክሲኮን ካናዳን ነቲ ብናፍታ ዝፍለጥ ካብ ቀረፅ ናፃ ዝኾነ ስልሳዊ ንግዳዊ ስምዕ ተኪዩ ኣብ 220 ከም ተመስረተ ፀብጻባት የረድ መንግስቲ ኣይቨርኮስ ብሰንኪ ሓደጋታት ዕለቕለቕ ኣብ ርእሰ ከተማ ኣቢጃንን ከባቢያን ህፁፅ ናይ እዋን ሓደጋ ድንጋጋ ኣዊጁ እቲ መንግስቲ ነቲ ስጉምቲ ዝወሰደ በቲ ተፈጥራዊ ሓደጋ ኣስታት 6 ሰባት ድሕሪ ምማቶም እዩ ብሰንኪቲ ዕለቕለቕ ከቢድ ንዋታዊ ዕንወት ከም ዝወረደ ዝጠቐሱ ሰብ መዚ ኣይቨርኮስት እቲ ድንጋገ ግዳያት ንምርዳእ ዝዓለመ ምዃን ኣረድዮም እቲ ዕለቕለቕ ኣብ ዝሓለፈ ቅርብ ዓመታት ኣብ ምዕራብ ኣፍሪካዊት ኣይቨርኮስት ካብ ዘጋጥሙ ተመሳሰልቲ ሓደጋታት እቲ ዝዓበየ ሰብውን ንዋታውን ክሳራታት ዘውረደ ምዃኑ ይጥቀስ ኣብ ጋና ኣጋጢሙ ብዘሎ ተመሳሳለ ሓደጋ እውን ሰብውን ንዋታውን ክሳራታት ይወርድ ከም ዘሎ ተገሊጹ ዝመፅእ ሰሙን ዝቃና ዋዕላ መራሕቲ ኔቶ ኣብ ምግልባት ወተሃደራዊ ዓቕሚ ኣባላት ዘተኮረ ከም ዝኸውን ቱርክ ሓቢራ መራሕቲ ኔቶ ኣብቲ ዝመፅእ 78 ሓምለ ኣብ ቱርኪ ዘካይድዎ ዓመታዊ ዋዕላ ኢንዱስትሪ ምክልኻልቲ ኪዳን ዘደንፍዕ ባጀት ንምስላዕ ኣብ ዘኽእል ስምዕ ክበፅሑ ትፅቢት ከም ዝግበር ሚኒስተር ጉዳያት ወፃኢ ቱርኪ ሓቓን ፊዳን ኣሚቱ መራሕቲ ኣብ ትግባረቲ ኣባላት መጠን ክፍሊተንን ክብከብላ ኣቐዲሙ ዝተበፅሐ ስምዕ ፀቒጦም ክዘራረቡ ምዃኑ እውን ተገሊጹ ኣባላት ኔቶ ነቲ ኪዳን ዝገብሮ ክፍሊት ካብ 2 ሚታዊት ናብ 5 ሚታዊት ናይ ጃምላ ሃገራዊ እቶተን ከዛይድዎ ከም ተረዳዳ ዝዝከር እዩ እዚ ከምዚ ኢሉ እንከሎ ኣብቲ ዋዕላ ኣሜሪካ ኣብ ጉዳይ ዳግመ ህዳሴ ኔቶ ንመርገፂያ ዘነፅር መግለፂ ክትህብ ትፅቢት ይግበር ምምሕዳር ፕረዚደንት ዶናልድ ትራምፕ እቲ ኪዳን መሰረታዊ ህዳሴ ከም ዘድልዮ ክሕብር ምፅንዑ ፀብጻባት ይረዱ ኣሜሪካን ኢራንን እወታዊ ውፅኢት ከም ዝነበሮ ዝተገልፀ ዘይቀጥታዊ ዘተት ማለ ሓደ ሓምለ ኣብ ቀጠር ኣካይደን እቲ ብመንጎኝነት ፓኪስታንን ቀጠርን ኣብ ከተማ ዶውሓ ዝተኻየደ ቴክኒካዊ ርክብ ኣብ ትግባረቲ ብ17 ሰነ ዝተበፅሐ ናይ ምርዳእ መዘከር ዘተኮረ እዩ ነይሩ ጉዳይ መፃበቢ ሆርሙዝን ደስኪሉ ዘሎ ገንዘብ ኢራንን ካብ ቀንዲ ኣጀንዳታት ናይቲ ዘተ ከም ዝነበሩ ተገሊጹ ኣሜሪካን ኢራንን እቲ ዝርብ ኣብ ዝመፅእ ቀረባ ግዜ ከም ዝቕፅል ብምጥቃስ ናይ መራኽቢ መስመር ክኸፍታ ምዃነን ኣፍሊጠን እዚ ከምዚ ኢሉ እንከሎ ኢራን ኣብ መፃበቢ ሆርሙዝ ኣብ ጉዳይ ምእላይ ነቶክቲ ዝግበር ምትእትታዊ ካልኦት ሃገራት ብትሪ ከም ትቃወሞ ኣነፂራ ኢራን ነዚ ዝገለፀት ፈረንሳን ዑማንን ኣብቲ ጉዳይ ብሓባር ከም ዝሰርሓ ድሕሪ ምግላፀን እዩ ኣብ ጉዳይ መፃበቢ ሆርሙዝ ዝግበር ግዳማዊ ምትእታው ነቲ ኩነታት መሊሱ ከም ዝሓላልኮ ዝገለፀት ኢራን መንግስታት ፈረንሳን ዑማንን ተኩታኺ ስጉምቲ ካብ ምውሳድ ክሕየቡ ኣተሓሳሲባ ኣላ ብካልእ ወገን ኣሜሪካ ንትግባረቲ ኣብ መንጎ እስራኤልን ሊባኖስን ዝተበፅሐ ስምዕ ምቁራት ተኽሲ ዝከታተል ሰራዊት ናብ 2 ሃገራት ከም ትልእኽ ገሊፃ እቲ ብመንጎኝነት ኣሜሪካ ዝተበፅሐ ስምዕ ምቁራት ተኽሲ ብተደጋጋሚ ይጠሓስ ከም ዘሎ ፀብጻባት ይረዱ ህንድን ጃፓንን ኣብ ንግዲ ወፍሪ ቴክኖሎጂ ምክልኻልን ፀጥታን ዘተኮረ እስትራቴጂካዊ ስምምዓት ተፈራሪመን እቲ ስምምዓት ቀዳሞት ሚኒስትራት 2 ሃገራት ትማሊ ሓደ ሓምለ ኣብ ከተማ ኒው ደልሂ ህንዲ ኣብ ዘካየድዎ ዝርርብ ተበፂሑ ብመሰረቲ ስምምዓት ጃፓን ኣብ ዝመፅእ 10 ዓመታት ኣብ ህንዲ ናይ ልዕሊ 60 ቢልዮን ዶላር ወፍሪ ክትገብር እያ በዚ ድማ እቲ ስምምዓት ኣብ ምምዕባል ቁጠባ 2 ሃገራት ዝህልዎ ኣበርክቶ ብቐሊል ከም ዘይጥመት ክኢላታት ይእምቱ እዚ ከምዚ ኢሉ እንከሎ ጃፓንን ህንድን ኣብ ምውሓዝ ፀጥታ ዞባ ኢንዶ ፓሲፊክ ሓባራዊ ኣበርክቶን ከም ዘዕዛ ኣብ ትርክብ ገሊፀን ህንዲ ኣብ ዝሓለፈ ወርሒ ሰነ ካብ ሩስያ ዝሸመተቶ መጠን ነዳዲ ምስቲ ናይ ቅድሚኡ መወርሒ ክነፃፅር እንከሎ ብኣስታት 40 ሚታዊት ከም ዝዓበየ ተገሊፁ በዚ መሰረት ኣብ ወርሒ ግንቦት መዓልታዊ ኣስታት 1.9 ሚልዮን በርሚል ዕድግ ዝነበረት ህንዲ ኣብ ወርሒ ሰነ ነቲ ኣሃዝ ናብ ኣስታት 2.7 ሚልዮን በርሚል ክባቢላቶላ ሚኒስትሪ ፀዓት ህንዲ እቲ መጠን ኣብ ወርሓት ሓምለን ሓሰን እውን መሊሱ ክውስኽ ከም ዝኽእል ኣሚቱ
ዝዓበየ ጠለብ ነዳድያ ካብ ዞባ ማእከላይ ምብራቅ ከተማል ዝፀንሐት ህንዲ ኣብቲ ዞባ ድሕሪ ዝተኸስተ ፀጥታውን ወተሃድራውን ቅልውላው ንዝተረየ ሕፅረት ንምምላጥ ጠመታኣን ናብ ካልኦት ሃገራት ትገብር ከም ዘላ ይግለጽ። ከም ኣካል ናይዚ ህንዲ ኣብ ዝሓለፈ ወርሒ ሰነ ኣብ መዳይ ፀዓት ዘተኮረ ስምዕ ምስ ቬኔዙዌላ ከም ዝኸተመት ዝዝከር እዩ። ዝኸበርኩም ተኸታተልቲ ዜና ንምፍፃም ኣርስታት ወፍሪ ተምሃሮ ንልማዓት ናይ ዓመት 2026 ካብ 6 ሓምለ ክሳብ 15 ሓሰ ክካየድ እዩ። ሃገራዊ ማሕበር መንስያትን ተምሃሮን ኤርትራ መንፈቃዊ ገምጋም ብምክያድ ኣብ ትግባረ መፃኢ መደባት ዘትዩ። ምምሕዳር ዞባ ጋሽ ባርካ ኣብ ማራቶን ኣስመራን ካልእ ውድድራትን ዝተዓወተ ኣትለታት ኣተባቢዑ። ኣሜሪካ ምስ ሜክሲኮን ካናዳን ከትማቶ ንዝፀንሐት ንግዳዊ ውዕል ከም ዘይተሐድሶ ኣፍሊጣ። መንግስቲ ኣይቨሪ ኮስት ብሰንኪ ሓደጋታት ዕለቕሎ ህፁፅ ናይ እዋን ሓደጋ ድንጋጋ ኣዊጁ። ዋዕላ መራሕቲ ኔቶ ኣብ ምጉልባት ወተሃደራዊ ዓቕሚ ኣባላት ዘተኮረ ከም ዝኸውን ቱርኪ ሓቢራ። ዝኸበርኩም ተኸታተልቲ ዜና ተፈፂሙ። ምስ ተርፊ መደባትና ሰላም።

መደምና ትራን ኣብ ዝሰሙን እዙ ስራሓት ካይላ ጥበብ ዝንጸባረቐሉ ሞያ እዩ። ሓደ ስራሕ ኣብ መፈፀምታ ንኽበፅሕ ዝሓልፎ ምስርሕ እውን ቀሊል ኣይኮነን። ንኡስ መደብ ዓለም ስነ ጥበብ ብዛዕባ ኣገባብ ኣሰራርሓ ካይላ ኣተኩሮ ብምግባር ኣብ ስራሕ ምስ ትነጥፍ መንእሰይ ካናር ታደሰ ዘላለዩ ቀሪቡ ዘሎ። ንኡስ መደብና ዘዋሪት ካሜራ ናይ ሰሙን እዚ እውን ካብ ቀልቀል ሰብን እንስሳታትን ከምኡ እውን ጓሓፍ ማሓፍን ናይ ኣታክልቲ ዝዳሎ ጋዝ ንምምንጨው ኤሌክትሪክን ምምንጨው ጋዝን ኮይኑ ካብ ዘገልግል ነዊሕ እዋን ኣቕፂሩ ይርከብ። እዚ ኣብ ሃገርና ኣገናዚምና ክንሪኦ ፈቲና ኣሎና። ንኡስ መደብና ፍኖተ ህይወት ካብ ሃገረ ካናዳ ደቆም ሒዞም ብምብፃእ ንሓደ ዓመት ዝኣክል ምስ ሃገሮም ክላለዩ ኢሎም ኣብ ንእዘቦ ዓረዛ ትምህርቶም ክምሃሩን ሃገሮም ክፈልጡን ዘኽኣሉ ስድራ ዘላል ትሕዝቶ ተላሊልና ኣሎ። ተኸታታሊት ፊልም ሳውን መበል 21 ክፋል እውን ካብ መደባትና እያ። ብተወሳኺ ንዓኹም የዛንዩ ዝበለዮ ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብና ትራን እሰሙን እዚኦ እሞ ንኽትከታተሉ ብክብሩ ንዕድም። መደብና ትራን ቀዳም 4 ሓምለ ልክዕ ሰዓት 2 ፈረቓ ድሕር ቀትሪ፣ ድግማ ሓሙስ 9 ሓምለ ልክዕ ሰዓት 4 ድሕር ቀትሪ። መደብ ናትራን።

0: نحن كساب علت تشعته أبتي كباب نيراما صنيحنا دحريو زري زحزن كلته بوطلوني أو تريفن نحن تهم كاب جنبار جند عز مزانا سلسته بوطلوني كاب جنبار دكم حرة زمنسات قام كذا حزحان تبوطلوني بتن كاب بسر حدن كليا نبانا تساتفا سلسته بوطلوني تتقاليلنا أكندنا نبوتنا نملس أبسر حدن كليا تدربو سلسته بهالنا إينا نبسر حدن كليا كيدنا
1: ውግእ ዕዲ ኣፋምቦ ኣርዓኖ በርሓለ ዖካረ ዋዴን ደረብን ከባቢኡን ጅግና ዝበል ሰራዊት ንጢዖን ከባቢኡን ሓራም ምስ ገበረ ኣንፈቱ ንቕድሚት ብምግስጋስ ዕዲ ንምቁፅጻር ይወጢኑ እቶም ድሕሪ ሓርነት ጢዖ ዝቐጸሉ ውግኣት ጸላኢ ናይ ምክልኻል ዓቕሙን ትሩን ሚዛን ስለ ዘይነበሮ እግሪ እግሪ ጸላኢ እንዳሰዓብካ ኣስኪሩለን ዝነበረ ዓድታት እናደምሰስካ ሰብኣዊ ዓቕሙን ኣፅዋራቱን እናጓደልካ ህዝብን መሬትን ደንከል ብዝሰፍሐ ደረጃ ሓራር ምውፃእ ተባሂሉ ብዘይ ቅድመ መፅናዕቲ ዝተኻየደ ሰንሰለተ ውግኣት እዮም ነይሮም። ብምኽንያት ኣቐዲሙ ዝተኻየደ መፅናዕቲ ይኹን ውጥን ኩናት ኣይነበረን።
2: ንዕዲ ክንወርድ ከለና ኣጋጣሚ ኮይኑ እዚ ካልኣይ ኣቤታዊ ሰብራዊ ዝበሃል እቲ ዝሓየለ ናይ ኢትዮጵያ ኣፀላም ኣፍሪካ እዩ። እዚ ብኤርትራ ዝነበረ ወያነ ነዚ ሰራዊ እዚ ኣይትፈትዎን እያ ብመሰረቱ ምክንያቱ ይሕይላ እዩ። ሕጂ በዓል 14 ዝበሃሉ ብዓድኋላ ገይሮም ንራማ ክሰጉሩ ይፍትኑ ንሕና ንጥዕዮ ኣምዳናዘለሉ ነበርና እዋን ውጡን ኣውፅናስ ኣብ ንብገሰሉ ነበርና ወያነ ሕጂ እየለት እይ ምስ በለት እምበኣር ካብዚ ምሰና ነበረ ስፔሻላይዝ ድርጅት ናና ስፔሻል ኮማንዶ ማለት እዩ ተኺልና በዚ ገርና ርባ ሓዳስ ብዓደቀየ ገርና ተኺልና ንራማ ከም ዝወርድ ኣብኡ ከዓ ነርና ኮማንዶ ኣብ ትግራይ ኣብ ዓዲግራት ነርና ን ጨማሚርና ነቲ ብነው ዝነበረ ይኣክል ዓቕሚ ወሲድና ስለ ዝነበርና ነቲ ንራማ ሰጊሩ ንዓድዋ ብድሕሪት ክኸልፎ ዝሓሰበረት ውግእ ናይ ወያነ ንሕና በዚ ተጠዊና ካብዚ ሰዲድና ካብቶም ኣብኡ ዝነበሩ ግፅትና ኣብ ግንባር ደቡብ ብኡ ጠውዮም ከዓ ነቲ ንወያነ ብድሕሪት ክኣትዋ ዝተሓሰበ ንዑኻ ተኸሊፉ ኣብቲ ናይ ቀደሙን ዓዲ ካልኡ ከም ዝምለስ ተገይሩ ማለት እዩ። ምሳና ተሪፍና ዝነበረዊን ደጅህር ሓይሊ እኳ ተዘይኮነ ፓራኮማንዶ ነርና በጠሎንታት ናብሶ ከፍኮር ዝሃበትና ንዑ ሒና ከዓ ንሕና ኣላፋቻ ናቱ ማርሳ ሕጢ ድኽም ኢልያ ሓይሊ ነራ ኣብቲ መጀመርታ ተረፍና ሻድሻ ወራር ዝነበረ ኣብ ዓደን ነይረንኦ ስርዓት መንግስቱ ታንክታት ማለት እዩ።

0: እዛ እንታ ንግዳትን ሸይ ብሓንቲ ለቲ ወሬና መሰና ድሕርና ይጭሖ ቡምቡ ምስ ወረድና ካብ ዓደን ላንዲን ገይሩ ብሓንቲ ለይቲ ኣምፅዎን ማለት እዩ። ሰራዊት ከዓ ካብዚ ዓሰብ ካብትን ካብትን ገይሩ ንማርሳ ዕዲ ኣጠናኺርዋ ኣብታ ውሽጢ ክልተ ለይቲ ማለት እዩ።
1: ምሉእ ለይቲ መዓልቲ ለይቲ ክዝሓዲሮም በቃ ዓድዋ ኣትዮም ብኣዳቡ ንዕኡ ተቐልቅል ነይሩ ኣዳቡ ተፀጊዑ ንዕኡ ፀፊዖም ራማስ ጊሮም ተመሊሶም መፅኦምና ሽዑ ከም ዝበልና ከማን ዋላቲ ህዝቢ ሲ ህዝቢ ትግራይ ብጣዕሚ ተገሪሙ ምክንያቱ ፀላኢ ጥፊኢልና እናተባሃለ ተወዲኢና በሉ ከምዚ እንታይ ሞ ተኣምር እዩ ኣድሒንዎም ማለት እዩ። ሕጂ ዋላቲ መስዋእቲ ናይ ህዝባዊ ግንባር ከዓ ኣዝዩ ውሑድ እዩ ነሩ ክሪኦ ከሎ ሕጂ ስታይ ኢሎም ህዝቢ ነቲ ህዝቢ ቶም ተጋዘልቲ ናይ ህዝባዊ ግንባር ዋይ ዋይ እቲ ህዝባዊ ግንባር ማ ዕኮት እያ ወያነማ ንህዝ እያ ኢሎም
2: ኣብዚ ጢሖ ምስተወደአት ብድሕሪ እዩ ዝመፅእ ናይ ዕዲ እዩ ነዚ ኣነ ምጥቃዕ ምናልባት እቲ ዝተበገሰ ዓቕሚ ወዲ ገብረኣብ ሒዝዎ ትሸዓተ ታንኪ ገለ ፀረ ታንኪ ዝነበረና ናይ ስጋብ ናይ ሰለስተ ገለ ከይዱ ከምኡ እንቲ ረሻስቲ ገለ ነዚኦም ጥሪፉ ፃይ ውጩሕ መጥቃዕቲ ንጉሆ ዝተበገሱ ምስትሳጃ ክሰልጦም ኣይከኣለን። ኣብ መወዳእታ ከባቢ ሰዓት ሓሙሽተ ከባቢ ጢዖ በፂሖም ፀላኢ ምስቲ ናይ ድምፅን ምስትክስታይ ምስቲ ናይ ጢዖ ኣቐዲማ መሓዛን ምክታል ገብር ስለዝነበረ ከምዝቀረብዎ ስለዝፈለጠ መጀመርታ ብሄሊኮፕተራት ተቐቢልዎም ሄሊኮፕተራት ኣለዎ ዝበሃል ነዘን ታንክታት ምስታይን ከቃፂል ዝፈቲኑ ምናልባት ደቃፀለ እኳ ብዙሕ የለን ናይ ኣብ ሰባት ገለ ጉድኣት ፈጢርልና እቲ ምጥቃዕቲ ከዓኒ ፀላኢ ንሕና ሓሙሽተ ታንክ ኣለዎ ኢና ነርና ብግብሪ ግን ትሸዓተ ታንክ ነረኖ ንሕና ከዓ ተን ትሰለፋ ከዓ ትሸዓተ ታንኪ ትሸዓተ ትሸዓተ እዩ ነይሩ። ኣብቲ ተመክሮ ግን ፀላኢ ዋላ ማለት ንዓና ከም ተመክሮ ይነበሮን ናይ ውግእ ብቕዓት ኣይነበሮን ብሙሉእ እንተን ታንኪ ከም ዝተርፋ ኮይነን ማለት እዩ።
3: እቶም ገባር ሓበሬታ ሂቦም ዕዲ ትበሃል ኣላ ኣብዚ ትሸዓተ ሓደስተ ታንክታት ካብ ወደብ ዝኣተዋ ዝመፅ ኣለዋ ንዳፍዕ ከዓ ኣለዎ ዓቕሚ ከዓ ድርት እዩ ምስለ ዝተባሃለ ዕዲ ከይድና ኣጥቂዕና ብዙሕ ኣይፅናሓናን ትውግእ ቀልጢፍና ነቲ ዝፀንሐ ፀላኢ ደምሲስና ታንክታትና ሓደስቲ ታንክታትና ሰሊብና መዳፍዕ ተብልና
4: ዕዲ 2 ሻለቃ ናይ 26 ብርጌድ ኣካል ሓምሻይ ነበልባል ክፍለጦር እዩ ነይሩ እቲ 2 ሻለቃኡ ነይሩ ኣብ ዕዲ ነይሩ እቲ ሓደ ሻለቃ ከ ኣፋምቦ ነይሩ ኣዝና ሕጂ እቲ ውግእ ናይ ምድረበዳ ናይ ጎላጉል እናመለኽናዮ እውን ስለዝኽልና እናበልናዮ ውግእ ናይ ዕዲ ናይ 2 ሰዓት እያ ነይራ።
5: ህዝባዊ ሰራዊት ንዕዲ ንምጥቃዕ ዕለ 7/3/1991 ካብ ጢዖ ንጎ 17 ባዶባዶ በቲ ናይ ቀደም ሓመድ ፅርግያ ኣንፈት ገይሩ ጉዕዞ ጀሚሩ ድሕሪ ናይ ሙሉእ መዓልቲ ጉዕዞ ቀትሪ ኣብ ከባቢ እግዶሊ ኣዕሪፉ ምሸት ኣብ ከባቢ ኣዩመን በፂሑ ሓዲሩ
3: ኣብኡ ናይ 2-3 መዓልቲ ካብ ጉዕዞ ናይ ታንክታት ምጥቃም ረስኒ ኣሎ ተደኸፈ ታንኪ 7 ኪሎሜትር ብሓንሳዕት ከደካ ኣይትኽእል ንያ ግን ንገሊኡ ካሻ ጌርካ ተዝሕሎ ንገሊኡ ሓንሳ ኮፎኖ ከፊትካ ንፋስ እንዳህርምካ እዩ እቲ ጉዕዞ ነይሩ እጂ ንበዓል ጉንጉም ቲዝበርትዐ ከዓ ክትሪኦ ከለካ ካብ ጢዖ ክሳብ ዕድ ከዓ ብውሕድ ናይ 130 ኪሎ ሜትር እዩ በዝቲ ተጣዊካ ትኽእሎ ከዓ ክውስኽ እዩ ትኽኢልካ ከምዚ ዝሓር ባሕሪ ባሕሪ ከትካ መንገዲ ሕጂ ተሰሪሕዎ ዘሎ ሰብ ክሪኦ ክእል ኹም ከምኡ ይኮነን ብእግርካ እንዳፈተሽካ እዩ መንገዲ ጉዕዞ ነይሩ ስለዚ እዚ ኩሉ ንበዓል ጉንጉም ሓሊፍካ እንደገና ንዕዲ ክእቶ ናይ 2 መዓልቲ ኣብ ጉዕዞ ጌርና ኢና
6: ንዕዲ ክንጓዓስ ከለና 137 ኪሎ ሜትር እዩ ኩሉ ግዜ ኣብ ታንከኛ እቲ ጉዕዞ ይመፅእ እሞ ኣብቲ ጉዕዞ ሙሉእ መዓንቲ ዝመፅእ ደሮናን ድምፅን ናይታ ታንኪ ዝርብሽ ድምፂ ኣሎ ማለት እዩ ብጣዕሚ እዩ ዘስካዕክዐ እንደገና ክትዋጋእ ውዒልካ ከዓኒ ሙሉእ ለይቲ ቦምባ ወልዊልካ ኸ ናብታ ታንኪ ክትመልእ ተሓድር እቲ ቦምባ ከዓ ግራሶ ስለ ዝመፆ ብላምባ ወይ ብናፍታ ናይተን ታንክታት ጌርካ ትውልውሎ እሞ ሽዑ ናብተን ታንክታት ክትቅድሞ ተሓድር ረሻሻት ከዓ ብብዝሒ ጎልጎል ስለ ዝኾነ ረሻሽ ብብዝሒ ንትኩ ስለ ነበርና

0: ረሻሽ ናይ ግሪኖፍ ከዓኒ ኣብታ ታንክ ክልተ ስለ ዘሎ ነዚ ክልተ ረሻሻት ክትመልእ ካብ 3400 ዝመፅእ ጠያይት እውን ክትመልእ ኢካ ተሓድር ልዕሊ ኩሉ ከዓ እታ ታንኪ ነዳዲ ስለ ትውድእ ኣብ ሓንቲ ጉዕዞ ተጓዒዝካ ናብ ሓደ ውግእ ክትከይድ ከለካ እንተወሓደ ክልተ ፊሽቶ ኢካ ትገብረላ ነዚ ክልተ ፊሽቶ ቁሕምያ ተብሎ ማለት እዩ። ስለዚ ካብቲ ውግእ ንላዕሊ ካብቲ ጉዕዞ ንላዕሊ እቲ ምሸት ንምድላው ንገብሮ ንፅባሕ ውግእ ናይ ታንከኛ ዝኸፈ እዩ እዚ ክጥቀስ ዘለዎ ማለት እዩ። ከይዕረፍካ ብኣ ከለካ እያታ ናይ ንጎ ውግእ ትርክበካ ማለት እዩ።
1: ነቶም ኣብቲ ከባቢ ዓድታት ዝነበሩ ዕጡቃት ዓፈር ዝኾነ ተፃብኦ ንከይገብሩ ዕጥቆም ከውርዱ መልእኽቲ ስለ ዝተላእኸሎም ድማ ክሳብ ምሶም ዝእለዩ ሰራዊት ኣብኡ ይዕሪፉ ሓዲሩ
2: ተበጊስና ኣብቲ ከባቢ ከምዝብለካ ብዙሕ ዕጡቕ እዩ ነይሩ። ዕጡቕ ምልሻ ናይ ዓፈር ብዙሕ እዩ ነይሩ። ስለዚ ናቶም ህላወ ስለ ዝተፈልጠ በዓል ካሪካሬ ድሓን ክንልእ ከሎም ኢና ዓቕሊ ንግበር ተባሂሉ ኣየሚን ሕልፍ ኢልና ኣብቲ ግምግም ተገምጊምና ኣብኡ ውዒልና ማለት እዩ።
3: ንዕዲ ክንብገስ ከለና ኣብቲ ከባቢ ምልሻ ናይ ዓፋር ነይሮም ንዓኣቶም በቶም ዓበይቲ ዓዲ ዝኾነ ይኹን ምሳና ተኽሱ ንኸይገብሩ በቢ ዘለዎ ንዓዶም ንኽባታተኑ መምርሒ ተዋሂብዎም ማለት እዩ። ገለ ዝተኮሱ እንተዘየ ኮይኖም ብምልኦም ፋሕፋሒ ኢሎም ከይዶም ማለት እዩ።
4: ከባያ ሕጂ ናይ ተራ እቲ ሰራዊት ንከንቀፅል እቲ ሚሊሽያት ከይነብል ምስም ንከይገብሉ ምስብቲ ኩነታት ካብ ኩነታት ከይኣትዎ ምስ ጠላይስ ከመይ ገይርና ንራኸብ ሕጂ ዝዝክር ኣብዚ ካብቲዖ ሰብ ኣበጊስና ከይዶም ናብ ጉምጉም እቲ ጉምጉም ተኣኪቦም ዝነበሮ እንታይሞ ረኪብዎም ንሕና ዓላማና እዛ ዓላማና እዚ ወፍሪ ነዚ ዞባ ካብ ፀላይ ፀላይ ካብዚ ዞባ ምውፃእ እዩ። እዚእዚም ፀላይ ተሰሊፍኩም ዘለኹም ደቂ ሃገር ኢኹም እዚ ሲመልክተኩም እዩ ነፀላይ ከተብሉ እምበር ነፀላይ ካውፅእ ዘመፀ ሰውራዊ ሓይሊ ከተብሉስ ኣይግበእን እዩ። ስለዚስ እንተካኢልኩም ተፀንበሩ፣ እንተዘይከኣልኩም ብረትኩም ሒዝኩም ኣብ ገዛውትኩም ቅዶ ንሕና ንዓኹም ክነብል ኣይንደሊን ኢና ኣሕዋት ንዓኹም ዝብል መልእኽቲ ኣትሒዝናዮም ንሰዶም ነርና ኣብ ጉምጉም ዝነበሩ ኣልጊሶም ዕዲ ተኺልና ኸድና ወላ ሓንቲ ከየጋንፍና
1: ዕለ 8/3/991 ንግሆ ግስጋስኡ ብምቕጻል ንዕዲ ካብ 30-40 ኪሎ ሜትር ምስ ተረፎ ኣብ ከባቢ ብልዑበይ ዘሎ ዓብሩባህ ይዕሪፉ። ካብዚ ሰዓት 13 ባዶባዶ ተበጊሱ ሰዓት 16 ባዶባዶ ኣብ ጥቓ ዕዲ ዘሎ ጎላጉል ምስ በፅሐ ሰራዊቱ ብገባር እንዳተመርሐ ኣጋርን መካናይዝድን ተገዲሙ ጉዕዙ ቐጸለ። ጸላይ ኣበይን ብኸመይን ዓሪዱሎ ዝፈልጥ ስለ ዘይነበረ ንሱ ክሳብ ተኽሱ ኸፊቱ ኣንፈስ ዝህብ ስቒልካ ምእታዊ ነይሩ እቲ ምርጫ። ጸላ ብወገኑ ዋላ እኳ ድሕሪ ምሕራር ጢዖ ህዝባዊ ግንባር ንዕዲ ክመጽእ ከም ዝኽእል ኣይዘንግዕን ክበሃል ዝኽእል እንተኾነ ነቲ ነዊሕ ርሕቐ ዝሽፍን ምድረ በዳዊ ጉዕዞ ኣብ ሓፂር ግዜ ሰጊሩ ክመጽእ እዩ ዝብል ትፅቢት ስለ ዘይገበረ መጥቃዕቲ ህዝባዊ ግንባር ኣብ ልዕሊ ጸላይ ሙሉእ ሃንደበትነት ዝነበሮ ይመስል። ምኽንያቱ ናይ መካናይዝድ ዓቕሙ ዝተወደበ ኣይነበረን። ሰራዊት እውን ፋሕፋሕ ኢሉ መዛግቡ ሒዙ እዩ ነይሩ። ኣብ ዕዲ ዝነበረ ዓቕሚ ጸላይ ጠቕላላ 2 ሻለቃ ኮይኑ ካብዚኦም እቲ 1 ሻለቃ ናይ ብርጌድ 126 ሓምሻይ ክፍሎ ጦር ክኸውን ከሎ እቲ ካልኣይ ሻለቃ ድማ ክሳብ 900 ዓቕሚ ዝነበሮ እኽብ ካብ እዩ። ተደረብቲ ኣህዱታት 9 ታንክታት ዝነበሮ ሓደ ታንከኛ ሻምበል ዙ 23 ሚሜ 14.5 ሚሜ ዝዓጠቐ ሓደ ሻምበል ናይ ረሻስ መካናይዝ እውን ነይሮም። ኣብ ዓይነቱ ካብቲ ናይ ጢዖ ዝፍለ ይነበረን። ብሓፈሻ ኣብ ደንከል ዝነበረ ሰራዊት በቶም ዝሓለፉ ኣብ ውሽጢ ኤርትራ ዝካየዱ ዝነበሩ ወራራትን ውጋኣትን ዘይተመኮረ ናይ ምድረ በዳ ኣበል ደሞዝ ብላዕሊ እናተሓስበሉ ዝናበር ዝነበረ ሕንቁቕ ሰራዊት እዩ ነይሩ ክበሃል ይከኣል። ብወገን ህዝባዊ ግንባር ዝነበረ ዓቕሚ ምስ ንርኢ ከምቲ ኣቐዲሙ ዝተገልጸ ድሕሪ ምሕራር ጢዖ 3 ቦጠሉንታት ረዳት ናብ ውግእ ራማን ከባቢኡን ስለ ዝተላእከ ውሕድ ዓቕሚ ሒዙ እዩ ናብ ዕዲ ግስጋስ እዩ ቐጺሉ። ንዕዲ ከኣቱ ኸሎ ሒዝዎ ዝነበረ ዓቕሚ ፓራኮማንዶ ቦጠሎንታት ክፍለ ሰራዊት 85-96 ቦጠሎን ሃንደሳ ውድብን ውሕድ ሓይሊ ባሕርን ጋንታ ስለያ ጋንታ ከቢድ ብረትን ኣባላት ስለያ ባዶ 5 መካናይዝድ ሓደ በርጌድ ክፍልታት ውድብ ድማ ነይሮም። ናይ ጸላእን ወገንን ዓቕሚ ሰብ ብመሰረት ኣቋውማ ጸላይ ንሱ እውን ኣብ ዕዲ ካብ 2,000 ስለ ዘይሓልፍ ዝነበረ ዓብ ጋግ ኣይነበረን። ብኣፅዋርን ተመጣጣን እኳ እንተነበረ እቲ ውግእ ካብ ንዘጥቅዕ ንዝከላኸል ዝምችእ እውን እንተነበረ ጸላኢ ክጥቀመሉ ብቕዓት ኣይነበሮን። ጸላኢ ኣተሓሕዛ መዛግቡ ኣብ ዕዲ ካብ ገማግም ባሕሪ ክሳብ የማናይ ሸነኽ ኮይኑ መዛግቡ ሰንኮፊ ነይሩ። ዕለ 8/3/1991 ሰዓት 16:30 ናይ ወገን ሰራዊት ናብ ዕዲ ቅድሚ ምእታውካ ኣብ ዘሎ ቀላጥ

0: من መካናይዝን ተዋሂዱ ምስ ጸላኢ ፊት ንፊት እናተተኸሰን እናቐጸለን ከሎ ኣስታት 150 ሜትሮ ርሕቀት ናብ ጸላኢ ምስ ቀረበ ጸላኢ ዓባይ ጌጋ ፈጺሙ። ኣብዛ ሃሞት እዚኣ ጸላኢ ኣብ ክንዲ ኣብ መዛግቡ ኮይኑ ክከላኸል ዝፍትን ጸረ መጥቃዕቲ ክወስድ ኣጋር ሰራዊትን ታንኩን ካብ መዛግቦም ስለ ዝወፁ ሰራዊትን ታንክታትን ኣብ ቃልዕ ቦታ ማለት ታርጌት ስለ ዝወፁ ኣብ ውሽጢ ሓፂር ግዜ ግዳይ ረሻሻትን ታንከኛታትን እንተላይ ጸረ ታንከኛታትን ወገን ኮይኑ ተደምሲሱ። ኣብዚ እዋን እዚ ጥራይ ጸላኢ ካብተን ዓጢቕወን ዝነበረ 9 ታንክታት 3 ተቓጺለን 3 ድማ ንግዜኡ ታሪመን ካብ ስራሕ ወፃኢ ኮይነን።
1: ጸላዊ ንሓጊዝና ሓበሬታ ስለ ዝነበሮ ብዛዕባና ሓበሬታ በፂሕዎ ስለ ዝፀንሐ ኣብቲ መከላኸሊ እዩ ኮይኑ ኣይተኸላኸለናን ንሕና ክንኣትኩልና ንሱ ከዓ ካብቲ መከላኸሊ እዩ ወፂኡ መጥቃዕቲ ክገብር ኣብ ጎልጎል ወፂኢልና ማለት እዩ ካብቲ ድፍዑ ገለ መሊኡ ኣብ ጎልጎል ወፂኢልና ከምዝብሎ ከዓ ብረሻሽ ይኹን ዋላ ብታንክታት ንዕብልሎ ስለ ዝነበርና ምራብኡ ከማ ዘይተፀበናዮ እቲ መፅናዕቲ 3 ታንክ ለዋ እዩ ዝብል ነይሩ ግን 6 ታንኪ ሽዑ ምፅኢ ጸላኢ ናብ ዕዲ ዝፀንሐና ታንክታት 9 እየን ዳርጋ ብታንክስ ማዕረና ነርና ኣብ ውግእ ናይ ዕዲ ናይ 2 ሰዓት እያ ነራ ኣብዚ ውን ብዙሕ ክሳራ ኣይነበረናን 5 ታንክታት ካብተን 9 ማለት እዩ 5 ታንክታት ኣቃፂልና እተን 4 ከዓ ተሃርማ ገለመለየን ግን ተማሪኸን ማለት እዩ
2: ልክዕ ካብ ዕዲ ተበጊሰን ኣብኣ ንኣና ምስ ረኸበና ብረሻሻት ፈክረሳት ጌርካ ከም ምትኳሰን ኮይኑ ኣብ ካልኣይ እግሪ ክዘራ ሰብ ኩሉ ወሪዱ ዕሸግ ተኣሽጉ ንሄሊኮፕተራት እውን በቲ ዘሎ ረሻሽ ተቃውሞታት ተካይድዎ እሳተን ትኩሳ ንሕና ንትኮስ እታ ግዜ እቲ ምቅላዕ ሰዓት 4 ኣቢሉ ኩሉ ተቃሊዑ ነቲ ጉዕዞ ዕንቅፋት ገይረናኣለዩ ሰን ምስ ከዳ ካልኦትን ክመፀአን እንታይ ዳ ኹን ኣብዚ ኮፊልካ ተፀቢኻ ዝኩሉ ማካይን ሒዝካ ዝኩሉ ታንክታት ሒዝካ ዝኩሉ ረሻሽ ሒዝካ ከዓ መሊሽካ ክትድብደብ ኣይከውኒ እታ ተወስደ ስጉምቲ ምእታው ጥራሕ
3: ሕጂ ቅድሚ ዕዲ ምእታውና ኣብ ከባቢ ሰዓት 5 ናይ መሸት እዩ ሄሊኮፕተራት ንላዕሊ ክዲባ ርእናየ ነርና ግን ንሕና ብዙሕ ኣድህወይ ክበራ ንሪአ ነርና ዝኾነ ግን ኣድህወይ ተዋሃበለን ኣብ መወዳእታ ኣብቲ ናይ ተኩስ ቦታ ምስኣተና ተን ሄሊኮፕተራት መፅአን ኣብ ልዕልና ተኩሰን ኣብዚ ሕጂ ወዲእታይ እንታይ ዝብል መምርሒ ሂቡ ዝኾነ ሰብ በቲ ጀሚሮ ዘሎ ንቅድሚ ጥራይ ክኣትኩም ዘለዎ ዝኾነ ሰብ ንድሕሪት ክምለስ ከም ዘይብሉ ስለዚ በብ ዝነበርናዮ ንውሽጢ ኣቲና ማለት እዩ ሕጂ ኣብዚ ክገልፆ ዝደሊ ዋላ ነቲ ኣዛዚ ካብቲ ሰራዊት ኣይፍለን እዩ ብምሉኡ እቲ መካናይዝ በሎ እቲ ኣጋር በሎ እቲ ኣዛዚ ናይቲ ግንባር በሎ ኣብ ልዕሊ ማኪና ኣብ ልዕሊ ታንክ ኮይኑ ስለ ዝኸይድ ኣዝዩ ንክተመሓድሮ ኣዝዩ ኣሸጋሪ እዩ ስለዚ ቀጥታ ንዕዲ ኣቲና ማለት እዩ ኣብዚ ሕጂ ጸላኢ ንዕዲ ንመፅእ ከም ዘለና ፈሊጡ ካብ የመን ዝነበራ ካብ ባፅዕ ዝሃደማ መራኽብ ገለ ሰራዊት ነዳዲ ዝፀዓነት ቦጥ ከም ተወሳኺ ነቲ ቦታ ኣታኣሽሙ ገይርዎ ፀኒሑ ማለት እዩ ብዝኾነ ግን ኣብቲ ከባቢ ሰዓት 8 ሙሉእ ሙሉእ ዕዲ ተቋፃፂርናያ ሕጂ ኣብቲ ሄሊኮፕተራ ዝሃርማሉ እዋን ምናልባት እንተዘይተጋገ ሓደ ማእከልነት ወጥሉ ናይ መካናይዝ ወዲ በላይ ኣብ ገለ ኣካላቱ ተሃሪሙ ገለገለ ከዓ መውጋእቲ ገይረና ኣለና ማለት እዩ
4: ናይ ድሕረ ቀትሪ ንዕዲ ምስ ቀረብናያ ተነፈርቲ መፅአን ልክዕ ካብ ሰራዊት ካብ መኪና ከይወረደ ከለዋ የን ተን ሄሊኮፕተር መፅአን ተኩሲ ጀሚረን ዘድምዕ ስራሓይ ስራሓን ቀጢፈን ከዓ ንዓሰብ መንገፀን ከይደ ሕጂ ንሕና ምስ ቀረብና ጸላእ እንታይ የገብሩ ጀሚሩ ነተን ታንክታት ኣበጊስዎን ካብ ውሽጢ ዕዲ ተበጊሰን ናባና ገፀን እየን ክሳ ክገብራ ደልየን ሽዑ ናክ ታንክታት ናክበለን ተገዲመን መሳርዕ በቦትኦን ምስ ሓዛ ታንኪ ብታንኪ እዩ ተኩሲ ተጀሚሩ ሕጂ 3 ታንክታት ኣቃፂሎም ሽዑ እናትና እሳቶም ከዓ ትኩሱ ስለ ዝነበሩ ብሸነክ ፀጋምና ሕጂ ኣዛዝጋ እንታ ዝነበረ ሙሉጌታ ኣጎስቲኖ ኣብ ቅድሚ እ ትወድቕ እዚኣ ጎረሩ ተበቲኹ ማለት እዩ ሕጂ ነዚ ውጋ ሊዒልና ኦራል ከዓ ምሳና ኤምዳድ ይኹን ካ ዝፀዓነት ስለ ዝነበረትና ኣውሰኢልናዮ ነ
5: ዕዲ ክንኣቶ ከለና ኣብኣ ጸላእ ዝተጋገያ ፅቡቕ መደብ ሒዙ ፀኒሑ ኣብኣ ፋሒላቶ ንዕዲ እንዳኣተና ሰዓት 4 ሄሊኮፕተር ብድሕሪ ጎቦ ሓቢኡ ፀኒሑ ሓፍ ኣቢልዎን ኦረ ንሕና ከማን ካብ መኪና ናይ ወረድና እኒ ሓፍ ኣቢልዎን ዘን ሄሊኮፕተር ተኩሲ ጀሚረ ኣብ መኪና ከለና ናብቲ ሽቶና ከይበፃሕኒ ኣብኣ ብፃዕቂ ደብዲበ እንተትኾነ ነቲ መልክዕ ናይቲ ኩናት

0: ጋን መቀየሮ ነይረ ግን ኣይኮናን ከቢድ ብረት ስጋዕ ረሻሻቶም ተንድኦም ከፊቶም ትኩስለ ሓንሳ ተኪሰን ተኪሰን ከይደ ሕጂ እንታይ ደፊእና ንኣነ ሰብ ምስ ተኳሳልና ኩሉ ሰብ ካብ ማኪና ወሪዱ ሓንቲ መኪና ሃሪመ ቤትሮ እዮም ከባን ሃሪመ ኩሉ ሰብ ፋሒሉ ኣብ ጎልጎል ጎልጎል ስለ ዝኾነ ሸሽባኻካ ሒዝካ ፋሒሉ እቲ ሓያል ጎኒ ናይቲ ተጋዳላይ ዝነበረ ኣብኡ ዝነበሩ መንእሰያት ልከ ብፍላይ ናይተ ሰዓ መጀመርቶኦም ኩናት ዳኣቱ ደልዎ እዩ ኣብኡ ዘርእዎ ዝነበሩ ተወፋይነት
1: ኣብ ዕዲ ሓደ ነገር ዘጋጠመና ደይተፀበናዮ ንሸነ ኼማና ዝነበረ ድባዕ ኣምሓሩ ፀኒሕናና ናብቶም ኣምሓሩ እንዳረኣና ከለና ኣብታ ዓዲ ከዓኒ ሄሊኮፕተር ዓሊበን ፀኒሐ ሕጂ ብጎንና ከዓ ንሕና ነቲ ዕዲ ተፀጊዕናዮ ስለ ዘለና ንዕዲ ከነጥቃዕ እንዳተፀበና ከለና እዘን ታንክ ምሳና ተገዲመን ስለ ዘለዋ እዘን ሄሊኮፕተር ክትስኣ ከልዋ ኣይሰማዕናየን ሕጂ ነቶም ብራርያ ማሓራ ብጎኒ ዝነበሩ ንኦም ንሪኦም ሓንቲ ቦጠሎ ንትኺዶም ሓንቲ ቦጠሎ ንትኺዶም ኢሎም ኩሎም በዓል ውጭ በዓል ወዲ መምር ገለ ዝዛረቡ ማለት እዩ ኣብኡ ረድዮ ተወሊዐን ዋጭዋጭ ኮኑ ንሕና ስራሕና ንቕፅል ተመሲኡ ኣንፈቶም ስለ ደይፈልጡ ኣይከውዱን እዮም ስለዚ ከይ መሰየት ከላይና ከነብሎም ዘለና ንብል ተገዲምና ንኣቱ ታንክታቶም ሒዞም መፁ ንኣና እውን ታንከኛታት ነይሮም ሽዑ ብጣዕሚ ንፋዓት እዮም ቶም ታንከኛታት
2: ቅድሚ ናብቲ ዕዲ ምእታውና ናይ 5 ኪሎ ሜትር ስጋብ 8 ኪሎ ሜትር ዝኸውን ወላ 10 ክኸውን ክእል ገምጋም ጎልጎል ስለ ዝኾነ ሄሊኮፕተር ንዝ ኩሉ ኣህዱታት ቦጠሎንታት ናይ ፓራኮማንዶ በሎ ናይ ታንከኛ በሎ ናይ መድፍዕ በሎ ናይ ረሻሽ በሎ ናይ ሕክምና ናይ ኤምዳድ ገለመለ ኣብታ ጎልጎል ንረኽቦ ሌጣ ጎልጎል ዋላ ሓንቲ ካልእ ማለስ መሕብእ ዘይብላ ማለት እዩ ረሻሻት ፋክረስ ከምዚ ብሪምሪም ናይ ነፋሪት ትኩሶ ዓይነት ከ ኣሎ ከምኡ ከዓኒ ገይረን ከዓኒ በቃ ንመሬታ ፅልምት ዝድሕን ዘሎ ሰብ ኣይመስለካኒ በቃ መወዳእታ ተኽስታት ትግበር ኣብዚ ሕጂ ብዙሕ መዋእቲ የጋጥም ማለት እዩ ድሓር ግን እዚ ክዕገት የብሉን ተባሂሉ እዚ እውን ከሰናብደና ይብሉን ተባሂሉ ምትዕፃፍ ናይቶም ሓለፍቲ እውን ፅቡቕ እዩ ነይሩ ብዘለኻ የእቶ መፅእ ብዘለኻ የእቶ ምስ መፀ ታንኪ ብታንኪ ኣብዚ ናይ እንካን ሃባ ንኸውን ማለት እዩ ሕጂ ፀላኢ ካብተን ትሸዓተ ታንኪ ሓሙሽተ ክቃፀላ ከለዋ ተን ኣርባዕተ ከዓኒ ማሪኽናየን ማለት እዩ ስለዚ እቲ ናይ ምሸት ውግእ ስለነበረ ክፅልምት ከሎ ስለነበረት ውግእ ኣዝዩ ደማዊ ውግእ እዩ ሓፂርን ደማዊ ውግእን እዩ ነይሩ ስለዚ ብወገና እውን ሰለስተ ታንኪ ተሃሪመናና ዘይተቃፀላ ማለት እዩ ንግዜኡ ሓደ ስዉእ ነርና ትሸዓተ ከዓ ውጋኣት ከፍ ኢልና ትሸዓተ ውጋኣት ሕጂ ናይ መን እዮም ናይተን ሄሊኮፕተር መፅአን ዝሃረማ መብዛሕተን ሓፂርን መራርን ውግእ ድማ ናይ ዕዲ ብከምዚኣ ትዛዘም ማለት እዩ
3: ኣብዚ ዕዲ መስኣተና ስዉእ ወዲዓንደ መሪሒ መስርዐ ነይሩ ኣብታ ሸቕ መስኣተና ሓይልታት ነይሩ ምሳና ከም ባህሪ ሓይልታት ኣብታ ከተማ ፋሒሎምና ኣነ ንወዲዓንደ ዝሓዝና ታንኪ ድድሕሪ እቶም ሰራዊት ከይድና ባሕሪ ምስ ዓፀውካ ናባና ተመሊሶም ክልተ ሰብ ቢንያም ዝበሃል ነረውቲሳ ክልተ ሰብ ረጊፆ ምስ ማዓብዮ ሞ ተሰቂሎምና እንታይ ኢሉኒ ወዲ ዓንዲ ከይተኸፊት ጥራሕ መድፍዕ ግረ ካሃርሞሜ ታተሮደ ዝወድ ንድዩ ካሃርሞሜ ከይተወፅእ ኢሉኒ ብዝኾነ እታ ድምፂ ኣምሓራ ኣብቲ ልዕሊ ታንኪ ምስ ተማዕኹስ እታ ማዕፀኦ ከፊት ቡምባ ክድርብያ ሓሲበስ ተምሓራ ምስ ረኣኹስ ዘይሃርሞ ክብኢደ ሕጂ ገጋማ ኢሉኒ እንታይ ገጋማ ሽዑ ኣይዝከረ ተቓል ሃሪመ ናብያ ከይ ዕፀ ኢሉኒ መሊሱ ሚልያኖ ኩሉ ብረሃፂን ገለ ኮይና ነራ እዚኣ ምስሓበኒ ወዲ ዓንዲ ኩላ ክዳን ኣብዱ ተሪፋ እታ ማዕፀ ዓፂና ዝኾነ ስትብለር ገይሩ ተረድ ሃሪምና ብዙሓት ሃሪምዎማ ክወፈል ክሳብ ዘመፅና ከይተኻፊት ኢልና እንታይ ትዕድልና ግን ኣብ ላዓሊ እቲ ማዕፆ ቡምባ መእቶ ወላቱ ታንኪ ኣይፈለጥዋን ንዓንቲ እንቲ ዝፈልጥዎ ኣባኤት እዮም መበኑና ማለት እዩ ሰዓ ዘይምፍላጡም ግን ኣብቲ ልዕሊ ትረድ ተሰቂሎምና ብዝኾነ ድሕር ነዊሕ እቲ ቢናም ኣውቲስታ ንኦም ከሪኢላታ ማዕፆ ክፍት ኣቢሉ ቡምባ ደርብዮም

0: ስኻ ተሃሪቡና ተታንኪ መን ይዝውራ ተምሓራኻ ብታንኪ ኮይኖምና ሰራዊት ከይንፁናኻ ደንጉዮምና ወዳ ንደ ኣትዩ ክሓልፍ ይሕልፍኒ ድሓን ከውፃ ሶቕበል ከይንቀሳቐስ ፅናሕ ከምፁና እዮም ርብዒ ሰዓት ምስ ግበና ሓልታት መፅኦምና እዚ ምርሽም ረሺኖ ሞ ዝወሰደ ወሲዶ ሞ
1: ዳሓር ውሽጢ ምስኣተና መቐራ ምስኣተና ሰለስተ ታንክ ዘሎ ሓደ ሻለቃ ካብ ዕዲ ንደቡብ ወፂ ሃዲሙ ሓዲሩ ተነፂሉ ሕጂ ንሕና ነቲብቲ ከተማ ዝነበረ ኩሉ ኣፅሪና ኣብቲ ኮጀጅ ዝነበሮ ቦታ ሒዛ ፀላ እንታይ ተጠቒሙ ነይሩ ቅድሚ ሰለስተ መዓልቲ ገለ ትኸውን መርከብ እትዩ ነይሩ ኣብ ዕዲ እታ መርከብ ነተን ታንክታት ነዳዲ ዝፀዓነት ቦጥ ካልእ ረድኤት ከዓ ብብዝሒ ኣምፅ እዩ ሕጂ ነዚ ህዝቢ ዓፋር ኣንፃር ተሰውራን ምስላፍ ካብ ኩሉ ፀዊዖም ረድኤት ህቦ ምሳእ ከዓ ሓንቲ ብረሴማ ንፍዕደል ነይሩ እቲ ነባሪ ህዝቢ ንሳቶም ግን ኣንፃር ሰውሮም ክንዲዚ ኣብረት ዘቕንዕዎ ይነበረን ኣብ ጎቦታት ወፂኦም ረድኤቶም ወሲዶም እቲ ማዓስከር ምስ ተቋፀርናዮ ከዓ መፂኦም ብረቶም እዮም ኣረኪቦም ካልእ ኣብታ ምሉጎይታ ኣጎስቲኖ ተፃዒንላ ዝነበረት መኪና ኦራል ኣብቲ ባሕሪ ኮይኖም ክትኩሱ ዞም ሰ ክልተ ወታደራት ከይረኣናዮም ናብታ ኦራል ናቶም መሲሉ ኣብቲ ኦራል ናትና ደይቦም ስቓ ንፊጂ እንተተኺሉሉ እዩ ዘለዉ ውግኡ ዋላ ሓደ ሰብ ከዓ የለን ንሕና ከዓ ፋሕፋዒልና ስለ ዝነበራ እቶም ኩነታት ስምስተበለ ግን ክንቋፀር ንብረት ናንጥረነፍ ገለልና ተበልና ከምዚ ገይረ ውረድነታ ጥራሕ ብሎ ናትና ኣባላት መሲል እንታይ ኮንኩማታ ውረት ንቐልጥፍ ላምፓዲና ከምዝተወላዓ ቀጠልያ ዝተኸድኑ ክልተ ወታደራት እምባ ንዓውረደ ገለ ምስ በልካ እቲ ሓደ ፈፂሙ ኣማሓርኛ ዘይሰምዕ ኣቃባጢርና ሽዑ ቡምባ ገለ ክድርብያ ክእላ ነረን ኤምዳድ እውን ነረና የውን ሕማቕ ኩነታት መጋጠሚ ብዝኾነ ግን ኣቃባጢርና ከምዝ ውርዲ ገይርና እዮም ድሕሪኡ ብረቶምን ገለና ኣረኪብ ቲ ብረት ኣብቲ ባሕሪ ክትኩስሉ ስለዘምኣብ ገምገም ባሕሪ ስለ ዝነበሩ ጮሜሊ እቲ ቡምባ ግን ዋላ ሓንቲ ፀገማ ይነበሮም ርዒዶም ስለ ዝነበሩ ግን ዋላ ሓንቲ ነገር ገብሩ ይከዋለን ስጋዕ መጨረሽታ እውን ናቶም እዩ መሲልዎም ነይሩ ዝኾነ ሓበሬታ እንተሃባ ናብቶም ሓለፍቲ ሰዲድናያ በዚኣታ ፍሊቲ ፍፃሜ ነራ
2: እቲ መጥቃዕቲ ሓፃርን ተራርና ነራ ታንኪ ብታንኪ ሰብ ብሰብ ረሻሽ ብረሻሽ ኣብዚ ፀላእ ምስ ሃደመ ንሕና ናይ ምሸት ኮይኑ ከባቢ 9 ሰዓት 10 ፀላ ማኣዚ ንፀፊዎ ብድሕረና መፀና መን ኢካትብሎ ይነየን ብጎንካ መፀካ ፋሕ ኢልኩም ተኸታተሉ ከይትእከቡ ዝበሃል ምልእ ለይቲ ክንኣርዮም ንሓድር ወላ ስጋዕ ንፅባሐይቱ ካብዚ ንዕሊ ምስከርና ሓንቲ ኣብ ዕሊ ዘጋጠመትን ናዓጅ ንዮም ምስከርና ከዓ ሞባእ ኣውቴሳ ምሳና ንብረት ፅዒንኩም ኣርክብሉና ሞ ንሕና ናይ ምሸት ንየማን ፀጋም ተኣልዮም ዞም ጀምዓትና ከይረኣናዮም ንውሽጢ ንኣቱ ሽዱሽ ተምሓራ ተራይ ማ ተምሓሩ መስሉ ዳበልና ከለና ጠጠቅ ተበለና ተሓደ ክፍት ኣቢሉ ብጋቢና መባእ በዘሎ ኣነ ምሳይ ኮፍ ብል ተን ሓሙሽተ ካብ ላዓሊ ድ ይባ ምስ መባእ ከምዚ ኢልና ንፀማመስ ድዚ መባእ ርፉዕ እዩ ኣይተዳሃለን ብግስ ኣቢሉ ፅው የብላ ንድሕር ኣምሓረይቲ ከዓ ተጠራጢራ ድኮናታ ጋቢ እትዮም ሃለው እዮም ዘለዉ እቲ ጋቢና ዘለዎ ኢሎም ዛረቡ ንሰምዖም ኣለና ትምሳና ዘሎ ግን ኣፅቅጥ ኣነ ካላሽን ኣለሃ ሞባ ኣውቲስታ እዩ ምስ ወረድና በሪኽ ምስከድና ሓዊ ንርኢ እሞ ንፀገምቸና ክዚኦም ናና ክኑ ኣለዎ ኢልና ጠጠ ኢልና እታ ማንኪና ተወርድኒያ ውርድ ኢልና ነቲ ማሕርያ ኢትካ ንላዓሉ ብሎ እተናብ ላዓሉ ዘለዎ ሓንቲ ከይገበረና እወርዳ
3: ዝበዝሐ ዓቕሚ ፀላይ ሽዑ ኣጋምሸት ምስ ተደምሰሰ ፀልማት ስለ ዘርከበ ወገን ወላ እኳ ዕዲ ኣትዩ እንተነበረ መሬት ምስ በርሀ ውግእ ክቕፅል ስለ ዝመረፀ ኣይቀጸለን ጸላይ ንጸልማት ጉልባብ ገይሩ ናይ ወገን ስንኩፋ ተሓዛ መዛግብ መዝሚዙ ሰለስተ ታንክታት ዝተረፈ ሰራዊቱን ጠርኒፉ ሰንጢቑ ይሃድም እንተኾነ መንገዲ ስሒቱ ናብቲ ብእሳተ ጎሞራ ዝተቓጸለ ህጉማት ዘሎ ከባቢ ስለ ዝኣተወ ኣይሰለጦን ንጽባሒት ንግሆ ናይ ወገን ሰራዊት ስለ ዝሰዕቦ ነተን ክልተ ታንክታት ኣቃጺሉ ሓንቲ ኸኣ ብጥዒታ ገዲፉ ክሃድም ተገዲዱ ይኹን እምበር ግዳይ ምድረ በዳ ደንከል ኮይኑ ተሪፉ
4: ተቐንዲኡ ዝረኸብናዮ ዕድል ግን ነዳዲ ወዲእና ስለ ዝነበርና ነዳዲ ዝፀዓነት ሓንቲ ኤነትረ ረኺብና መሚእቲ ፊስቶ ማለት እዩ እታ ሸርቶ ቤንዚን እቲ ሓደ ከዓ ትሬ መርኪያ ከዓኒ ናፍታ ነይሩ

0: ዝያዳ ንብድሕሪ እዩ ዝኾነ ነገር ንክንገብር ዝሓሸ ስራሕ ንክንሰርሕ ዕድላት ተፈጢሩ ማለት እዩ። ምክንያቱ ኦራላት ቤንዚን ሰትያ ነርና ንኣሽቲ መካይን ቤንዚን ሰትያ ነርናና ተንታንክታትን መካይን ዓበይትን ከዓ ናፍታን ሰትያ ተወዲ እዩ ምስቲ ዝነበረ ኩነታት ሃለክለኽ
1: ሕጂ ናይ ነዳዲ ፀገም ኣብኡ ይፍጠር ማለት እዩ። ብዝኾነ ላዕለይ ሓላፊ ምስታሕተይ ሓላፊ ምስ ማእኸላይ ሓላፊ ዳርጋ እናተረኸብካ ምኻ ስለ ዝነበረ ኣነ ከዓ ልዕለይ ሓላፊ ስለ ዘይነበረ ንሽዑ ቀጥታ ውጪ ምስዓል ዓንዲ ሕሸን ሓለፍቶ እዮም። ብርግፅ ምስኦም ክረኸብ ፀኒሑ እንደገና ምሳ ይራኸብ ነይሩ ምርባሻት ነይሩ ናይ ነዳዲ ፍርከ ነዳዲ ንሕ ዘየለ ሓንቲ ነገር ክትገብራይ ትኽእል ኒሃ። ኣብ መጨረሻ ኣነ ሓንቲ ሓሳብ ትመፀለይ ኣብቲ ደንደስ ባሕሪ ናይ ተንጀላቡ ነዳዲ ነይሩ ተር ዝበለ ነዳዲ ነይሩ ካልእ ዝተፈላለየ ነገር እዩ ነይሩ ነዳዲ የብልናን ክንዲዙ እዩ ዘለና እሞ ነተን ታንክታት ጥራይ ቆቆር ብሃበ ንብለኒ ነተን ታንክታት ሕጂ 7-8 ሊትሮ ኖርማል እዩ ውሕድ እዩ ሂበየን ዝተረፈ ግን ነዳዲ ክንመልእን ስለ ዘለና ንመልአን እሞ ናይ ውጩን መሓሙድ ጀባር ሃ ነይሩ ናይ ክልቲኦም ሓደሽቲ ቶዮታ ክልተ መፅናና ነይረ ናይ ውጩ ካብ ትጥዒ መልያ ኣጋጣሚ ናይቲ ከዓ ነዳዲ ኢለ ዝሓስኮ ዘይተዓሰ ካብኡ መልአ እያ ኣብ መገዲ ደው ኢላ ተባላሽያታ መኪና ማለት እዩ ጋራጅ መፅኦም ይዕርም ተበጊስና ከቢድ ምድላዋት ገይረን ታንክታት ሓደሽቲ ፈፂመን ተኩሰን ዘይፈልጣ ታንክታት ሓንቲ የ ነተረ ከዓ ንዓይ ትኸውን ነዳዲ ዝመልአት ምስአን ፀኒሕና ናሽዑ ኣብ ዕዲ እዚአን ምስ ረኸብና ሕጂ እታ ነዳዲ ፀዓነት የነተረ ከዓ ናባይ መፅያ ማለት እዩ ሕጂ ነዚኣ እንታይ ክገብራ ኣለኒ ኣዝየ ኣርሒቀ የ ድእሽጋ ካብኣ ከዓ ናፍታናተይ መልኣ ናታናተይ ክመልኣ እንተኮይነ ግን ጉድጓት ክኩዕት ኣለኒ 5-6 ሰባት ሒዘ ከይደ ካብቶም ኣባላተይ ጉድጓት ክዒትና ታናተይ መኪና ውእቲና ንዓ መሊእነ እሳ ሕጂ ዲፖ ኮይና ማለት እዩ ብኣገርና ከዓ እናዓደልና ከምዚ ኢልና ጉዕዞና ቀፂልና
2: ስለዚ ሓንቲ ፍልይቲ ዝጠቕሳ ኣብዚኣ ነታ ቦታ ኣውቲስታ ዝነበረ ኤርትራዊ ወዲ ከባቢ ደቂ ኣምሓረ ግዳጅ ካብ ኢትዮጵያ ንዓሰብ ምስኣተወ ኤርትራዊ ስለ ዝኾነ ወደ ግንባር ኢሎምኒ እዩ ዝብለና ሽዑሱ ሕጂ ምስሓዝናዮ ኣብ ኣዕዋተይ እንኳዕ ኣተኹ ዳ እምበር ናይ ብሓቂ ኣነ ዕድለኛ የገለ ኢሉ ግን ሕማ ኣጋጣሚ ኮይኑ ንሕና ኣብ ዕዲ ተቋፂረን ኣብ ሰሓዝናዮ ፅባሓይቱ እውን ነቲ ሃዲሙ ዝነበረ ሻለቃ ክልተ ታንኪ ኣቃፂለን ፀኒሐ እቲ ሓንቲ ግን ኣርኪብናላ ሰራዊት ከ ብፅምማይን ብገለ ናብ ከሎ ተዳኺሙ ዕዲ ከ ፍፁም ቁፀራይቲ ኢና ዕጅብቲ ዕዲ ከለና ካብ ነፈርቲ ክመፃየን ካብ ዳህላ ከኣኒ ብመርከብ ፍሮ ትኮሲ ተጠንቁ ውፅ ካብቲ ከተማ ተባሂልና ምስ ወፃና እቲ ኣውቲሳ ናይታ ቦጥ ምሳና እዩ ዘሎ እቲ ሲቪል ሕጂ ተኽሱ ምስተጀመራ ናይተን ነፈርቲ ቁርብ ላዕሊ ታሕቲ ክብል ከሎ ናብተንጃላቦ ገፁ ስለዝተፀግዐ ነተንጃላቦ ካርማ ክብላ ብፋክረስካ ይመውት ሰብይ ማለት እዩ ፍልይቲ ኣጋጣሚ
3: ዘለና ምክንያቱ ሕፅረታት ከም ዘለና እውን ስለንፈልጥ ዘለና ነቲ ኣብ ጢዖ ዝተረኽበ ስንቂ ንዑ ቀልጢፍካ ከመይ ጌርካ ኣዋሂድካ ናብ ኣኻብታት ከምትኸይድ ተባሂሉ ኣብዚ እቲ 50 ክፍለጦ ንዊሕ ስለ ዝገበረ ዝበዝሕ ገንዘብ ብዙሕ ነይርዎ ስለዚ እቲ ንቕርቦ ዘለና ፈሳሲ ካልእ ተወዳዱ ምክንያት ካሎር ይብሉ ንኩሉ ሰለ ነዚ ተገዚብና እቲ ዝርከቦ ሰሊ እውን ንብሶ ከበጠለኒ ከባቢ 7,000 ተዋሂባ ንስጋ ከም ዝኸውን
4: በዕለ 8/3/991 ሰዓት 16:30 ዝጀመረ ውግእ ዕዲ ብዕለ 9/3/991 ሰዓት 11 እቲ ውግእ ተዛዚሙ ውግእ ዝተኻየደሉ ሰዓታት ካብ 3 ሰዓት ዘይበዝሕ ኮይኑ እቲ ንፅባሒቱ ካብ ሰዓት 11 ባዶባዶ ዝተኻየደ ናይ ምቕራም ስራሕ እዩ ነይሩ
5: ዕዲ ከይድና ካብ ዕዲ ምስ ሓለፍና ግን ከምዚ ጎቦ ኣለዋ ማይ ኣለዋ እቲ ማይ ክትሰትዮ ከለካ ጥዕሚ ሕጅታ ይገብረካ ግን ትሸይን ከለኻ ደም ትሸይን ቅርፀት ገብረልካ ገለ ሕጂ ንሕናተን ደቂ ኣንስትዎ ንሕና ጥራሕ መሲልና ኣይሓብርና ዳሓርሶም ከዓ ከምኡ ኣለዎም ድሕርና ኢና ንፈልጦ ዘለና ሕጂ ታዕላል ትስማዕ ማለት ንሕና ነንሕድሕድና ዕሊልና ኣለና ንሳቶም ከዓ ብገለ ይዕልሉና ሕጂ ናይ ምንታይ ደያ ከመይ ንስኻ ኩድኩም ከዓ ከምኡ ክንትኾን ዘለኹም እወ ወይ ሞ እዚ ገለ ማዓድና ኣለዎ ማለት እዩ ትማይ ገለ ኢልና ማለት እዩ ካብቲ ቦታ ምስከድና ግን ምድሕሩ ዝተረአየ ክሳይ ንረ
0: ዕዲ መውጋእቲ መስዋእቲ ነይሩ እዩ ግን ፎኪስ ከምቲ

0: ብርሃነ
1: ለንክነ ፈፂምካ ደስ ኣይበልካኒ። እንዳኻ ኾንካ ንበይንኻ ዝን ትብል ንበይንኻ ትሓስብ እንታይ እቲ ሽግር? ኣነ ዓርክኻ ኣነ መባልዕትኻ መሳቲትኻ ካባይ ተሓብኦ ሽግር ዘሎ ኮይኑ ኣይስማዕንን እዩ። እንታይ ትፀገም?
2: እንታይ እሞ ክብላዕታ ቢላ እንታይ ኢለ ክዛረብ እንታይ እ ክብል?
1: ኩሉ እቲ ሽግርካ ከይሓብእኻ ንገረኒ።
2: ኣንታ ዘይ ነገር ሞት ሕፂ እንዲ ኮይኑ እንታ ቢላ
1: እሞ ካባይ ዝሕባእ ሞት ሕፂናትካ የለን። ብርሂን ማለት ቪላ፣ ቪላ ማለት ከዓ ብርሂን እዩ።
2: ዘይሓረስ ጥንሴ ተሰኪመ ዘለኹ ኣብ ውሽጢ ኣትዩ ዘሕምሰኒ ቪላ
1: እሞ ካባይ ተሓብኦ ፀገም ኣሎ። ብርሃነ ኣነ ንስኻ እንኳ ልዕሊ 15 ዓመት ኣብዚ ገዛ ኣስካብሎ ኮይና ኢና ንነብር ዘለና ንነብር ከ ኣለና። ስለዚ ከምቲ ቅድሚ ሕጂ ኣነ ዝኾነ ሽግር ገጢመኒ ንዓኻ ነግረካ ነይረ ከይሓባእኹ ንስኻ ከዓ ሽግረይ ትፈትሐለይ ነርካ። ክሳብ ሎሚ ከ ኣነ ወላ ሓንቲ ከይተጨንቕኩ ከዓ ነብር ኣለኹ። ስለዚ እንታይ እይትፀገምካ ዘይትነግረኒ?
2: በቃ ሞ ኣፍቂረ ቢራ
1: ኣፍቂርካ
2: እዋ
1: ንመን ዳኣ ሞ ኣፍቂርካ ሓራይ
2: ኣንታ በዚ ገዛውትና በዚ ድሕሪ ገዛውትና ምሻላት ከዓ ሰማይት ሽማ ንእሽተይ ቆልዓ ቀያሕ ነዋሕ
1: ሓራይ
2: ወርሒ ገብርሲ ፓስታ ስባጌቲ ንድራርና ክዕድግ ከይድ
1: እዋ
2: ኣብቲ እንዳ ቦፍታ ድኳን ንሳ ክትወፅእ ኣነ ከዓቱ ጎፍ ንጎፍ ንረኸብ ሸዓ ተጣማሚትና ኣብዛ ውሽጢ ከደይ ምስኣ ተወስና ለትካ ክሳብ ሕዚ ምውፃእ ኣልያ።
1: እንኳዕ ካልእ ኣይኮነ ብርሂን፣ እንኳዕ ኣፍቀርካ፣ እንኳዕ ከዓ ፍቕሪ ኮነ። ሕጂ ሲ እንታይ ትፀገም እንታይ ትሽግር?
2: እሞ ቪላ ዓርከ ትርጉም ዕርክነት ንስኻ ትፀቢካ ትፈልጥ ኢኻ። ኣብ ግዜ ሽግረይ ምሳይ ክትሽግር፣ ኣብ ግዜ ፀገመይ ዝያዳ ምሳይ ደው ክትብል እዩ። ስለዚ ናይ ኣስማይቲ ጉዳይ ብኣኻ እዩ ዝውዳእ ኣለ። ብኣኻ ለማዕኹ፣ ብኣኻ ጠፋኹ። ኬትካ ንስኻ ኢኻ ሕራይ ከተብለለይ ትቐል
1: ወይ ቪላ ነዚ ዘይከውን ደ ነዚ ቀሊል ነገር
2: በቃ ሞቢላ
1: በቃ ኩሉ ኩሉ ናባይ ግደፉ ቅሰን ጥራይሳ
2: ዘቐስንሃብካ ቪላ ዓርከ እንኳ ዓርካ ኮንኩ ሚኢተኻ ከምትውዳለ ኣነ ይኣምነ
1: ቅሰን
2: በቃ ዘቐስንሃብካ ቪላ ዓርከ
1: ስማይት ከም ድፍረት ኣይተቁፀር እዩ ዘፍቀረ ሰብዚ እንታይ እዩ ዘይብል እንታይ ከደ ይሓስብ እንታይ ከ ዘይገብር። ስለዚ ንኩሉ ሽግሩ ተረዲእኪ ሕራ ይበል እዮ እዛ ዓርከይ ብፍቕሪኺ ኣብ ኢደይ ጣዒሉ ዩ ክሞተ ንደይልደሉ። ስለዚ ካ ሞት ኣድሕን እዮ ማለት ኣነ ዝብለኪ ዘለኹ ብርሃነ ፈቲኪ ኣፍቂርኪ ንፍቕሩ ተረዲእኪ ከዓ ንስኺ ከምቲ ንስኻ ዘፍቀርካኒ ኣነ እውን የፍቀረካ የበልለ

0: ፕሊስ ስማይት
1: ናቲ ሓሳብ ግን ንዝስኻ ትብሎ ዘለካ በንጻር እዩ
0: ከመይ
1: ኣነ ንዓኸ ኣይፍቅረ እዋ ክዛረበካ የፅበ ነይረ ግን መዓ ስምዑ ድረኺበ ቢላ ኣነ ንዓኻ ኣዝየ ዘፍቅረካ ስለዚ ንስኻኻ ሽግረ ይተረዲኻ ይፍቅረክ እያ ትብለኒ ዘለካ
0: እንታይ ክትብል ዘለኽ
1: ኣፍቂረ ይብላ ኣለኹ
0: ሞቱ ስማይት ዘፍቀረ ሰብ ናባኻ ሕራ ኣብለለ ኢሉ ይእኽንስ ኣነ ክፍቀር
1: እዋ ዝተፈጥረ ተተፈጥረ ኣነ ሓንሳብ ፈትካ ሓሳብ እዩ ድማ ይቀይር
0: እንታይ ዝበሎ ፈተነ ፀገም ይደቂ ነዚ ዕድል እዚ ባዕለይ ዘይጥቀመሉ
1: እዋ ነቲ ፅቡቕ ዕድል ክልቴና ንጥቐመሉ
0: ሞ የፍቅረካ ተይልክና ኣነ ኣፍቂረክ ኣለኹ

0: እንታይ ከምኡ ይመስለኒ ነይሩ። ኣነ ካባኸ ንላዕሊ ዝያዳ ፈትኪ ስማይት
1: ወይላይ ኣራይባ
0: ዳሃኒ ዳሃኒ ከይዲ ዩ ኸይዱ ኸይዱ ኸይዱ ወላ ሓንቲ ከምኡ ድዩ
1: ዛቴና እዚኣ ዓርያየ እንዳበልኩ ገለ መነስክንደይ ኮእዩ ሕጂ ንጓዕ መዓልቲ ረኸብኩም

0: ሕጂ ከም ፅቡቅ ትለስሊሰ እዚኣ ትሓርዘኒ ነራ ሕጂ ግን ፅቡቅ ትኮይና ኣላ። በቃ ፅቡቅ ትኮይና ኣላ።
1: እንታይ ሞ ክንብል ኢና ዳን ከይዲ
2: ይኸይሩ ማለት
1: እዩ። ዋላ ሓንቲ ሳክት ኣላፋች ኣለክምሽ ነዛ ፍቅርና ምግላፅ ክልኣ
2: ከምዚ ሂወትካ
1: ርስዕ እዮም ዝግደፍ እዩ እስሙ ዳሓ
2: ጠንጠ
1: ትኽእሉ

0: ፅቡቕ ትኹን እያ ዛትዮም ነዚኣ ከምዚ ኣለን ኮ ሕጂ እዚኣ ፀብዕቲ ኣይተሓርዘኒ ዋላ ኢዳ ይተሰሎሎ ኮይናትለ ለሚፃ እዛ ተሪፋትኒ ነራ በቃ ኣብቲኣ ቦታ ኸም ጣሕች ንባሃቂ ኣኮ እዚኣትና ፅቡቕት ትኖ ፈረቃን እዮ እዚኣ ቆምንፃ ኸይነ ኣብኣ ንሕርቀሚጢያ ፅቡቕት ክትከውን እታ ቦታ ቆምንጠ
1: ቆም እዩ እንታይ ትብሎ ትኽእል ነዚ ድሓና ስሞ ረስዕ እዮ ንደግደፍዮ ከይዱ ቆይ ደሎ እንታይ ሞ ክብሎ ኣነ ውን ኮይ ለክ ካብ መጀመርያ ሳብ ገዛና ኣየድልየናኒ ለክ ገዛኹም ሕሸና ኢልክኒ
2: እዚኣኮ ገዛ ናይ ክልተ ይኹነ
1: እዎ ናይ ክልተና እሞ እንታይ ዶ ትብሎ ትኽእል ኢኸ ስሞ ሽኩር
0: ዓመት ካብዘይ ንገፈ
1: ዘይትገልፈና ታሰብ
0: እንታይ ንክልተና ሓንቲ እያ ትብፅሐና ንስኻ ገዛ ክራ ይትኸፍል ኣነ ገዛ ክራ ይኸፍል ድለያ ክገብር መሰል ኣለኒ ናትካ ጥራሕ ኣይኮነን
1: ደኸን ፅቡቕ ብሓንሳብ ከለና ኣብዚኣ
0: ዋላ ናሃሉ ዋላ ይናሃሉ ተቐምጠ
1: ድ ዋላ ይተቐምጠ
0: ቆፀራና መሰልማ ስከባ ንቋዕሎ መዓልቲ ኮነት ንሱ መፍታሕ ከይዓፅዎ ገዲፎ ኮይዱ ዓፅየ ኢሉ ኣነ ጓል ስእኒ መሲሎም ኣላፋቻ ናቶም ድማ ኣላፋቻ ናይ ኣስማይቱ ናይ ቪላ ናብዚ ሒዘ ክመፅእ ቴክሳስ መሲሉ ሕጂ ኣነ እንደይ ፅቡቕን ካብኡ ቴክሳስ ከማል መሲለ ናይ ባቂ እንዚ ኢለ ኸዳ
1: ሂዳ ናይ መን ኢልካ ተኸዲንከ
0: ኣብዚ ገዛ ፀኒሕኒ
1: ኣብዚ ገዛ ፀኒሕኒ
0: ኣብዚ ገዛ ፀኒሕኒ
1: ብድሕሪ ኣርማድ ከፊትካ ተኸዲንካ
0: ኣርማድካ ዝኸፍታይ ኣርማድ እንደለን
1: ተሪኤልካ ኣለኹ ኣውፀኣውፀኣውፀ
0: ነን ቆፅ
1: ኣውፀዮ
0: ኣታ ስማዕ ንህሎ መዓልቲ ብለካ ኣለኹ ቆፀራ ምስ ሓንቲ ኳል ኣለኒ
1: ኣይፈልጥን እየ ብዛዕቁ ዝህረ
0: ኣንታ መዓልቲ ዘይብሉ ሰብ የለን ናይ ምሸት ይወፃልካ
1: ኣውፀዮ ጥራይ ኣውፀዮ ሲኢልካ ዘረባይ ትግበርሕጂ
0: ንስኻም ኮ ትልምን ኢኻ መዓልቲ ዘይብሉ ሰብ የለን
1: ኣውፀ
0: ኣንታ ንሎ መዓልቲ ግደፍ
1: ኣውፀዮ እንታይ ዲኻ
0: ኣንታ በለኻ ስበለ
1: ኣውፀዮ
0: ክንደይ ክዳውንቲ ዘይረአና የ ናይ ክዳውንቲ ኮይኑ ይኸዚ
1: ደዓን ደዓን
0: ክትልምን ኢኻ ብንስኻ መዓልቲ ዘይብሉ ሰብ የለን
1: ሕለፍንዶ ኣውፀዮ ዝማልያ ናበይደሊ
0: ኣታዘይበል በልፀ ክንረአኢና ምስኻ ሕረ
1: ንረአዎ ብሓንሳእ ዲና ዘለና
0: ክንደይ ክዳውንቲ ዘይረአና የ ናይ ክዳውንቲ ኮይኑ እዩ
1: ብውክያለይ ብቆቢዕ ጌርካ ሳዋልድ ክትቆ
0: ኣታሓለፈይ ናይ ውክያለይ ናይ ቆቢዕ ኮይኑ ኢናትካ ክንደይ ልምን
1: ክያለይ ክትገብር
0: ብርሃ
1: ይኮንኩ ንዓኻ ተዘብ ከ እታ ቴኖ ትፍዕፍዓ ቆቢዕ ተኸዲንከ ሌባ

0: እንታይ ትገብር?
1: ይስዕስዕ ይስዕስዕ ኣለኹ ትግርኛ።
0: እንታይ ይስዕስዕ? ንሕና እንግሊዝ ወሊዕና እዳ ሳዕሳዕና ስኻከዓ
1: ሳ እንግሊዝካ ሳዕሳዕንኻ ትግርኛ ይስዕስዕ
0: ህሎ ኽኢልካ በርካ ብመዓዚኻ ስኻ ብርሃነስ ይስዕስዕ ት
1: ወኒ ኣለኒ ወኒ ናይ ይስዕስዕ
0: እንታይ
1: ወኒ ኣለኒ
0: እመብሉስ ሙዚቃስ ሙዚቃ ክትብልዕ ቁሩብ ኣይትሓፍርን
1: ኣታ ስማ ኣሉ እዛ ገዛ ክልትና ገዛ ክራይ ናኸፍለላ ንሓቀ ድለያ ክገብር መሰል ኣለኒ ተደልየ ስዕሳ ተደልየ ነጥር ተደልየ ጋላ በጣም ስሚቶ
2: መሰል ኣለካ ናይ ገዛ ምሽ ፅቡቅ ብሓንሰ ኣለና ስማ

0: ኣታ እንታይ ትገብር ኣለ ሓተ እንታይ ትገብር ኣለኻ?
1: እዛ ልጅ እዚኣ እኮ ባዕለይ ገዚአ ዘምፃኸዋ ልጅ እያ። ተደልየ ውላዓ፣ ተደልየ ጥፍአ፣ ተደልየ ውፃ፣ ተደልየ ስንድዋ።
0: ናይ ክልቴና ልጅ ናይ ምንታይ ናይ ቤና?
1: ናይ ክልቴና ልጅ ቀደም ሓሪራ ተደርብያ እዚኣ ባዕለይ ዘምፃኸዋ ልጅ እያ።
0: መዋፅእ ዘይትብለኒ ይሸ
1: ሓላፍኪት
0: ሞ ንዳሓፀኩ ክሳብ ዝውድእ ተፀበኒ ክሳብ ዝውድእ ተፀበኒ።
1: እስኻ ክሳብ ዝውድእ ዶ ተፀቢቓኒ ኢኻ? እዚኣ ኸ ድሌተይ ክገብራ ልጅ ናተይ ስለ ዝኾነት መሰለ እያ።
0: ኦኬ ሓራይ ብሓንሳብ ኣለና።

0: ከንዲኹም
1: ሰኒበለኒ እንዲኢኮን ሰጥ ንትቀድራ ሓጀት ቀላልተ በስ እንታ ትፍማም ይትፍማ በረዲ ኢኮን
0: ፍሃማ ወይ ፍሃማ ዘ ሚተረሸናት ግን ኣመረስ ክ ሓርግ ንህደግ ዲባ
1: ኣነ በሰብዕየ ለጉሩሽ ለምስሩፍና ሕግዚ ዲባሃለይኮ ፈይታ ይበኒት
0: ጉሩሽ መስሩፍና ዜና ጠላቕና ሓና መሳሪፈ ምን ናፋዕ
1: ምንድካ ንደየን ሓረ ብራሕ እንፈልትዮ ብሎ
0: ሳልማ ሰልፈት እክተዋነ ይፈትያ ንግቲ ኣምሪ ሓረየ ሰሉፍ ሓተ መረት ደይ ተሓገዛ ሕኳም በትካሁ ወለፍ እኩይቱ ሰበት ዴን ኬንብ
1: በርበር ኣብዕያን እዲንያ ድዩን ወዳይንታ ትብላዓለት ኣቦቼ እንታ ላኪን ግልተሃበኒ ግልተሸንሃኒ ሰበት ሓዘይካ ኣባ ትብላለካ እንዲኮን ምንድካን ወደየንካ ወሓርሄተ ለመፅለሻር ድልዴና ውፈደና
0: ሳልማ ኣዳም ንተሓገዛ ምንሰለፍ ምሽክለት ኣለቡን እብ ክኒታት መሰላፍ ላኪን ለመዱ እኩይ ትብለክለዩ ኬምቢሪሉታት ሓረየ ኣውሉብያት ናይ በራ ምሽካ ግብትካ ምን ኣሰር ምን ሳርዕ ክትረለ ትልክ ምትገብደ ክዝሓንክ እዛና መዋዒት ብዝ ፍገርቶ ሸት ብግ
1: ሩሽ ቤለካ ይኮን ኣፎማ ይትፈግር

0: እዚ ሰላምታና ተቐበሉ ፈኖ ኤሬቲቪያ ብምክታል ትርከቡ ዝኸበርኩም ተዓዘብትና ከመይ ውዒልኩም። ንሎሚ ዓርቢ ሰለስተ ሓምለ ፍርቂ መዓልትን ፍራኣን ዝተዳለወ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ ፊልሞን ዞም እየ ንምክታልኩም ብክብሪ እናዓደምኩ ብቕንዲ ርእሰ ዜና ፍለም። ወፍሪ ተምሃሮ ንልምዓት ናይ ዓመት 226 ካብ 6 ሓምለ ክሳብ 15 ሓሰ ክካየድ እዩ። ቤት ትምህርቲ ስነ ኪነት ሓላይ ንክልተ ዓመት ብሞያ ዘሰልጠነን ተምሃሮ መሪቓ። ኣብ ከተማ ኸረን መደብ ትምህርትን ዓበይቲ ክከታተላ ፀንሓ ኣዴታት ትምህርተን ዛዚመ። ኣብ ሊባኖስ ንዝግበር ግዳማዊ ምትእትታው ብትሪ ከም ትቃወሞ ሶርያ ነፂራ። ሩስያ ኣብ ዩክሬን ከቢድ ሰብኣውን ንዋታውን ክሳራታት ከም ዘውረደት ዝተገልፀ ድብደባ ኣካይዳ። ኣብ ሰሜናዊ ናይጀርያ ብዘሎ ፀጥታዊ ቅልውላው ልዕሊ 17 ሚልዮን ሰባት ንሓደጋ ጥሜት ተቓሊዖም። ዝርዝር ዜና ኣብ ዝሓለፈ 27 ዙርያታት ወፍሪ ተምሃሮ ንልምዓት ልዕሊ 600,000 ተምሃሮን ልዕሊ 26,000 መምሃራን ኣለይትን ክኢላታት ሕርሻን ከም ተዋፈሩ ብመንፅር ድማ ሰፋሕቲ ናይ ምዕቃብ ማይን ሓመድን ንጥፈታት ከም ተሰላሰለ ፀብፀባት ሚኒስትሪ ትምህርቲ ሓቢሩ። ሎም ዓመት ንመበል 28 ግዜኡ ዝተፈላለየ ንጥፈታት ሓቒፉ ዝመፅእ 6 ሓምለ ክፍልም እዩ። ወኪል ኤርና ዳንኤል ወልዱ ዘዳልዎ ፀብፀባ ኣሎ ግረ መስቀል ገረዝጊሄር ካቅርቦ እዩ።
1: ወፍሪ ተምሃሮ ንልምዓት 226 ካብ 6 ሓምለ ክሳብ 15 ነሃሰ ኣብ 5 ዞባታት ክካየድ ምዃኑ ኣብ ሚኒስትሪ ትምህርቲ ዳይረክተር ጨንፈር ወፍሪ ተምሃሮ ንልምዓት ኣቶ ፍትዊ ወልደ ገርግስ ገሊጹ። ኣብዚ ንመበል 28 ግዜኡ ዝካየድ ወፍሪ 37 ሚእታዊ ደቂ ኣንስትዮ ዝርከብኦም ልዕሊ 30,000 ተምሃሮ ምስ ኣስታት 1,000 መምሃራን ክኢላታት ሕርሻ ኣዋሃርትን ኣጋር ሓኻይምን ኣብ 160 ነቑጣታት ክዋ
2: ኣብ ግዜ ዕረፍቶም ኣብቲ ግዜ ክራማት ብሓባር ኮንካ ሃገር ይህን ምህን እናተባሃሉ ሃገር ከባቢኦም ከም ዘልምዑን ጉባኣቶም ከም ዝፍፁሙን ኣብነታውያን ከዓ ከም ዝኾኑ ንምግባር እዩ።
1: ናይ ሎም ዓመት ወፍሪ ተምሃሮ ንልምዓት 97 ሚእታዊት ኣብ ምዕቃብ ማይን ሓመድን ምግራብን ዘተኮረ ክኸውን ከሎ እቲ ዝተረፈ ፅሬት ኣከባቢ፣ ምፅፋፍ ሰነዳት ትካላት መንግስቲ፣ ኣገልግሎት ድሕነት ትራፊክ፣ ምፅጋን ናይ ሓመድ ፅርግያታት፣ ከምኡውን ምእካብ ንቀፅሪ ኣብያተ ትምህርቲ ዝኸውን ኣእማንን ካልእን ዘጠቃለለ እዩ። ኣብዚ ወፍሪ እዚ ልዕሊ 1.4 ሚልዮን ጎዳጉዲ ክኳዓትን ፈልስታት ክትከለሉን ከምኡውን ሰፊሕ ንጥፈታት ምስራሕን ምፅጋንን ቅናታውን ጋብላውን ዛላታት ከትርታት ካነለታትን ጋቢዮናትን ክካየድ እዩ ወጢን ወፂኡ ዘሎ።
2: መደብ ስራሕ ብቐንዱ ኣተኩሩ ኣብ ምዕቃብ ማይን ሓመድን ምግራብን እዩ። ጎዳጉዲ ተኸውዒ ዛላታት ሓደሽቲ ትሰርሕ ዝፈረሰት ፅግን እዚ ተቐንዲ ኣተኩረ እዩ። ብመሰረት ናይቶም ክኢላታት ናይ ምግራብ ከዓኒ እቲ ክትከል ዝግብኦ ፈልሲ ኣብ ግዜኡን ኣብ ሰዓቱን ዓይነቱን ከዓ ብመገዲ ናይቶም ክኢላታት እናተመርሐ ክትግበር እዩ ማለት እዩ። ካልእ ተወሳኽቲ ስራሓት ኣለዉ። ተወሳኽቲ ንብሎም እንታይ ሕጂ ፅሬት ከባቢ፣ ምሕጋዝ ፅጉማት ስድራ ቤታት ኣብ ናይ ሕርሻ ከባቢ፣ ኮስኳስ ኣግራብ ከዓ ኣሎ፣ ምኮስኳስ ኣግራብ ከዓ ኣሎ፣ ናይ ፖሊስ ትራፊክ ጎስጓስ ኣሎ፣ ሰነዳት ናይ ህዝባዊ ግንባር ንዴሞክራሲን ፍትሕን ምፅረ ምፅፋፍ፣ ኣብ ምልሲ ጥዕና ውን ከምኡ ሰነዳት ምፅፋፍ፣ ኣብ ምእካብ እምኒ ቀፅሪ ቤት ትምህርቲ መስርሒ፣ ኣብ ፅሬት ናይ ከባቢ፣ ኣብ ኩሉ ንፅፈታት ከም ዝሳተፉ ጌርና ተወዲቡሎ ማለት እዩ።
1: ብዘይካዚ ኣብ ከተማታት ኣስመራ፣ ከረን፣ መንደፈራን፣ ባረንቶን ንጥፈታት ድሕነት ትራፊክ ክካየድ እዩ። ኣብ ዞባ ደቡብ ኣውቂሕ ባሕሪ ኩነታት ክሊማ ኣብ ግምት ብምእታው እቲ ወፍሪ ብተሳትፎ ኣስታ 600 ተምሃሮ ካብ 8 ሰነ ኣትሒዙ ይካየድ ከም ዘሎ ኣቶ ፍትዊ ብተወሳኺ ኣብሪሁ።
2: ዞባ ደቡብ ኣውቂሕ ባሕሪ ከም ዞባ ቀዲሙ ጀሚሩ ኣሎ ወርሒ 6-8 ጀሚሩ ኣብዚ መፅ ዘሎ ንሕና ክንጅም ካልኦት ዞባታት ክጅምራ ከልዋስ ይውድእ ማለት እዩ። እተን ሓሙሽተ ዞባታት ግን ካብ ዕለት 6 ክጅምራ እየን። ካብ ሶኒ ስጋብ ቀዳም እዩ ማዓልቲ ማእቶት ናይ ማእቶት ማዓልቲ እዩ። كاب نغوس غفاروس كاني غزي يدرت مالتي
1: كاب شنت شعت 294 كساب كلتشن 25 ابزت خاده وفري تمهرن لمعات اب معقاب ماين حمدن مقربن زفسسه قلبتن غنزبن وصيتو تسفا ذهبن نمقصالو زتبابعن مخانو بيصفات چنفر وفري تمهرن لمعات ابريهو
0: ኣብ ከተማ ኣስመራ ትርከብ ቤት ትምህርቲ ስነ ኪነት ሓላይ ንክልተ ዓመት ብሞያ ዘሰልጠነቶም ተምሃሮ ብክልተ ዓምለ መሪቓ ነቲ ስነ ስርዓት ዝተኸታተለት ወኪል ኤርና ቤትኤል ሰሎሙን ጸብጸብ ኣለዋ
3: ቤት ትምህርቲ ስነ ኪነት ሓላይ ብዓውድታት ፅገና ኮምፒተር ምዝርጋሕ መርበባትን ፅርበት ሓፂንን ንክልተ ዓመት ዘሰልጠነቶም 18 ደቂ ተባዕትዮ ዝርከብዎም 44 ተምሃሮ ብሰርቲፊኬታ መሪቓ ትማሊ ክልተ ሓምለ ኣብ ዝተካየደ ናይ መምርቕታት ስነ ስርዓት ርእሰ መምህርታ ቤት ትምህርቲ መምህር ራጉኤል ተክለ ኣብ ዘስምዖ ቃል መንግስቲ ኣብ ሞያውን ቴክኒካውን ትምህርቲ ብዝገብሮ ዘሎ ገዚፍ ወፍሪ ብቑዕ ፍልጠትን ክእለትን ጥበብን ዝዓጠቑ መንእስያት ይፈርዩ ከም ዘለዉ ገሊጹ ተሳትፎ ደቂ ኣንስትዮ ንዓበየ ይመፅእ ምህላው ብምጥቃስ ነዛ ቤት ትምህርቲ ንምስፋሕ ተበጋጊሱ ዘሎ መደባት ተዛዚሙ ጠለባትን ድሌታትን ሞያውን ቴክኒካውን ትምህርቲ ንምምላእ ብትግሃት ክስራሕ ምዃኑ ኣረጋጊጹ ኣብ ሚኒስትር ትምህርቲ ዋና ዳይረክተር ክፍሊ ቴክኒካውን ሞያውን ትምህርትን ስልጠናን ኣቶ ተስፋይ ስዩም ብግድኡ ናይ ሞያ ኣብያተ ትምህርቲ ዘመናዊ ናውቲ ምህሮ ንክዓጥቃ ክስራሕ ምፅንሑ ብምግላፅ ድሮ ቤት ትምህርቲ ስነ ኪነት ሓላይ ተቋዳሲት ናይ ዝዕድላት ኮይና ከም ዘላ ኣብርህዩ ወኪል ተመረቕቲ ኣብ ዘስምዐቶ ቃል ንውፉይ ፃዕሪ መምሃራን ኣለይትን ድሕሪ ምምስጋን ብዝተምሃርዎ ሞያ ብትግሃት ንህዝቦምን ሃገሮምን ከገልግሉ ምዃኖም ቃል ኣትያ ቤት ትምህርቲ ስነ ኪነት ሓላይ ካብቲ ምስረት ልዕሊ 500 ተምሃሮ ከም ዘመረቐት ሰነዳታ የንፅር
0: ኣብ ከተማ ኸረን መደብ ትምህርትን ዓበይቲ ክከታተላት ፀንሓ ልዕሊ 100 ኣዴታት ትምህርትን ክዛዘማ ከለዋ ብዝተፈላለየ ሞያታት ክስልጡን ዝፀንሑ ልዕሊ 500 መንእስያት ድማ ተመሪቖም ወከልቲ ኤርና ኣልማዝ ወልደ ገብርኤልን ዳዊት ሃይለን ዘዳልዎ ዜናዊ ፀብጻብ ኣብ ሓደ ተዋሂዱ ኣሎ ኣልማዝ ወልደ ገብርኤል ከተቕርቦ እያ
4: ብመደብ ትምህርቲ

0: እቲ ንዓበይቲ ካብ ቀዳማይ ክሳብ ሳልሳይ ክፍሊ ኣካደምያዊ ትምህርቲ ክከታተላ ዝፀንሓ ልዕሊ 100 ኣዴታት ብክልተ ሓምለ ትምህርተን ዛዚመን ኣመሓዳሪት ምምሕዳር ከባቢ 6 ወይዘሮ ፀሃይነሽ ተክለ መደብ ትምህርቲ ንዓበይቲ ኣብቲ ምምሕዳር ከባቢ ንመበል 9ይ ዓመቱ ይካየድ ከም ዘሎ ብምሕባር ውፅኢቱ ዝምስገን ከም ዝኾነ ገሊፃ ኣብ ቤት ፅሕፈት ትምህርቲ ናይቲ ንእዞባ ኣዋሃዲ መደብ ትምህርቲ ንዓበይቲ መምህር ኤፍሬም ነፀርኣ ብወገኑ እቲ መደብ ንምዕዋት ምምሕዳር ከባቢ ዝገብሮ ዘሎ ዝተዋፅኦ መጊሱ ሓላፊ ምምሕዳር ከባቢ ንእዞባ ከረን ኣቶ በኺት ጉቡጣን ነቲ ብምምሕዳር ከባቢ 6 ዝተወስደ ተበግሶ እተን ካልኦት ምምሕዳራት ከባቢ ክስዕቦ ተላብዩ ኣብ መወዳእታ ልዑል ነጥቢ ንዘመዝገባ ኣዴታት መተባብዒ ሽልማት ተዓዲሉ ብካልእ ወገን ኣብ ንእዞባ ከረን 300 ደቂ ኣንስትዮ ዝርከቦም ብሞያ ዝሰልጠኑ 511 መንእሰያት ብክልተ ሓምለ 226 ተመሪቖም እቲ ካብ 3 ክሳብ 6 ኣዋርሒ ዝወሰደ ሞያዊ ስልጠናታት ቀዳማይ ረድኤት ትልሂት ስእሊ ፅባቐ ፀጉሪ ምምልኻዕ ቋንቋ ምልክት ካራትን ሕምረትን ዘጠቃለለዩ ነይሩ ሓላፊ ውዳቤታት ሃማት ኣብቲ ንእዝባ መንእሰይ በሽር መሓመድ ኣብ ዘስምዖ ቓል ንቕሓትን ዓቕምታትን መንእሰያት ምብራኽ ኣካል ዓበይቲ መደባት ማሕበር ከም ዝኾነ ሓቢሩ ሓላፊት ክፍሊ ፕሮጀክትታት ሃማት እዞባ ኣንስባ ወይዘሮ ሻምላ ገብረኪዳን ብግዲኣ መንእሰያት ብርጥዓዊ ክፍሊ ዝተፈላለየ ዓውድታት ሞያ ክቐስሙ እዩ ግበር ከም ዘሎ ብምሕባር ሰልጠንቲ ንዝቐሰምዎ ትምህርቲ ኣብ ባይታ ክሰርሕሉ ተማሕፂና
1: ኣብ ንዞባ ፎርቶሳዋ ጉዳእቲ ልምድታት ምግታእ ዝሕግዝ ኣስተምህሮ ካብ 3 ክሳብ 25 ሰነ ኣብ 13 ምምሕዳራት ከባቢ ተዋሂቦ ሓላፊ ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣቶ እድሪስ መሓመድ ኣብ ዝሃባ ሓበሬታ ክሳብ 230 ካብ ክሽቦ ደቂ ኣንስትዮን መርዓት ትሕቲ ዕድመን ነፃ ንምዃን ይስራሕ ከም ዘሎ ብምጥቃስ ዓላማቲ በብእዋኑ ዝውደባ ኣስተምህሮታትን ጎስጓሳትን ነዝን ምስማር ከም ዝኾነ ገሊጹ ግዜያዊ ማሕዳር ንእዞባ ፎርቶሳዋ ኣቶ ኣረጋይ መብራህቱ ብግዲኡ ክሽቦ መርዓ ትሕቲ ዕድመን ካልኦት ጎዳእቲ ልምድታትን ናብ ጥዕና ደቂ ኣንስትዮን ዘውርድዎ ሳዕቢናት ብምግንዛብ ንምቁፀሮም ኣብ ዝካየድ ፃዕሪ ምምሕዳር ንእዞባ ምስ መሻርክቲ ኣካላት ብውህደት ከም ዝሰርሕ ኣረጋጊጹ ዝስዕብ ዜናታት ሃገራት ወፃኢ ኩራት ዓዘብትና ንምክታልኩም ደጊምና ብክብሪ ንዕደም ዜና ወፃኢ ኣብ ሊባኖስ ንዝግበር ግዳማዊ ምትእታው ብትሪ ከም ትቃወሞ ሶርያ ነፂራ እዚ ዝተገልፀ ሚኒስትር ጉዳያት ወፃኢ ሶርያ ኣሰዓዳ ሺባን ትማለ 2 ሓምለ ምስ ላዕለወት ሰብ መዚ ሊባኖስ ኣብ ከተማ ቤይሩት ኣብ ዘካይዶ ዝርብ እዩ ሃገሩ ኣብ ሊባኖስ ተፈጢሩ ዘሎ ቅልውላው ብሰላማዊ መገዲ ክዓርፍ ከም ደሊ ዝገለፀ ሚኒስትር ኣሽባኒ ኣድላይ ምስዝኸውን ኣብቲ ናይ ሰላም ተበግሶ ክተሓባብር ቅርብቲ ምዃን ኣረዲኡ ኣብ ሊባኖስ ተኸሲቱ ዘሎ ፀጥታዊ ፀገማት ነቲ ዞባ ከይተረፈ ባዕሎታ ከም ትፀልዎ ብምጥቃስ ከኣ ዞባውያን ሃገራት ንምዕራፉ ብሓባር ክሰርሓ ፀዊዑ እዚ ከምዚ ኢሉ እንከሎ ሶርያን ሊባኖስን ኣብ ዝተፈላለየ ፅላታት ክተሓጋገዛ ዝኽእለን ስምምዓት ከም ተፈራርማ ሓቢረን ትግባር እቲ ስምምዓት እትከታተል ሓበራዊት ኮሚተ ብምቓም ድማ ስሩዕ ርክባት ከም ዘካይዳ ኣፍሊጠና ኣለዋ ሩስያ ትማሊ 2 ሓምለ ኣብ ዝተፈላለየ ዕላማታት ዩክሬን ከቢድ ሰብኣውን ንዋታውን ክሳራታት ከም ዘውረደ ዝተገልፀ ድብዳብ ኣካይዳ በቲ ኣብ ርእሰ ከተማ ኪቭን ከባቢኣን ዝተካየደ ናይ ሚሳይላትን ድሮናትን ደብዳብ ኣብ ልዕሊ ወታደራዊ ትሕቲ ቅርፂ ከምኡውን ንምክልኻል ኣብ ልዕሊ ዘገልግላ ትካላት ከቢድ ዕንወት ከም ዝወረደ ዝገለፀ ሚኒስትሪ ምክልኻል ሩስያ ልዕሊ 150 ዝተፈላለየ ዕላማታት ከም ዝደብደበ ሓቢሩ ብዘይካዚ በቲ መጥቃዕትታት ብውሕዱ 30 ሰባት ከም ተቐትሉ ዝሓበሩ ፀብፀባት ህሱያት ዝርከቦም ልዕሊ 90 ቆሲሎም ብምህላዎም ቁፅሪ ምዉታት ክውስኽ ከም ዝኽእል ኣሚቶም እቲ ስጉምቲ መልሰ ግብሪ ናይቲ ዩክሬን ኣብ ሃገሩ ተካይዶ ዘላ ተደጋጋሚ ደብዳብ ምዃኑ ዝገለፀት ሚኒስትሪ ክሰፍሕ ምዃኑ ረዲእ ኣሎ እቲ መጥቃዕቲ ሩስያ ኣብ 226 ኣብ ልዕሊ ዩክሬን ካብ ዘካየደቶ ተመሳሳሊ ወታደራዊ ስጉምቲ እቲ ዝዓበየ ክሰባዊ ክሳራ ዘውረደ ምዃኑ እዮም ፀብጻባት ዝጠቕሱ ኣብ ሰሜናዊ ሸነኽ ናይጀርያ ተኸሲቱ ብዘሎ ፀጥታዊ ቅልውላው ልዕሊ 17 ሚልዮን ሰባት ንሓደጋ ጥሜት ከም ተቓልዑ ውድብ ሕብራት ሃገራት ገሊጹ በቲ ተፈጢሩ ዘሎ ፀጥታዊ ፀገማት ቁጠባዊ ንጥፈታት ከካየድ ከም ዘይከኣለ ዝሓበረ እቲ ውድብ ሰላማዊ ፍታሕ ምስ ዘይረክብ እቲ ሓደጋ ክኸርር ከም ዝኽእል ኣጠንቂቑ ዞባ ቦርኖን ከባቢኡን በቲ ቅልውላዊ ሕልፊ ካልእ ከባቢታት ናይጀርያ ተጠቂዑ ከም ዘሎ እዮም ፀብፀባ ዝረድኡ ዝሰፍሕ ክፋል ሰሜናዊ ናይጀርያ ብትሕቲ ዕጡቓት ወገናት ወዲቑ ከም ዘሎ ዝጠቐስቶም ፀብፀባት ብዝካየድ ዘሎ ተደጋጋሚ ሽበራዊ መጥቃዕታት ሂወት ብዙሓት ሰባት ከም ዝጠፍአ ይረድኡ በቲ ዘይርጉኡ ኩነታት ካብ 2009 ንድሓር ጥራይ ልዕሊ 40,000 ሰባት ከም ተቐትሉ ይጥቃስ ኤሮጳዊ ሕብረት ንኣሜሪካዊ መርበብ ሓበሬታ ጉግል ብምጉዳል እምነትን ምጥሓስ ሕጋጋት ንግዲ ናብ ዝሓለፈ 10 ዓመታት ብጠቕላላ ልዕሊ 11 ቢልዮን ዶላር ከም ዝቐፅዖ ጸብጻባት ሓቢሮም እቲ ግዙፍ ኩባንያ ኣታዊታቱ ንምኽዕባት ጥራይ ክንቀሳቐስ ከም ዝፀንሐ እዩ ኤሮጳዊ ሕብረት ዝኸስስ እቲ መርበብ ኣብ 224-350 ቢልዮን ዶላር ኣብ 225 ድማ ልዕሊ 400 ቢልዮን ዶላር ኣታዊ ከም ዝርከበ ጸብጻባት ይጠቕሱም ኤውሮጳዊ ሕብረት ንንጥፈታት ጉግል ብዕቱብ ይከታተሎ ከም ዘሎ ብምጥቃስ ዕዳጋታት ንምብሓት ሕጋጋት ዕዳጋ ከም ከይጥሕስ ኣጠንቂቕሎ ኣሜሪካ ምስ ሜክሲኮን ካናዳን ከቲማቶ ንዝፀንሐት ንግዳዊ ውዕል ከም ዘይተሐድሶ ኣፍሊጣ ሰለስተን ሃገራት ነቲ ንግዳዊ ውዕል ክሳብ 242 ንምሕዳስ መደብ እኳ እንተነበረን ኣሜሪካ ግን ክትዝትየሉ ዘለዋ ጉዳያት ከም ዘሎ ብምጥቃስ ነቲ ናይ ምሕዳስ ውጥን ወንዚፋቶላ ይኹን እምበር እቲ ስጉምቲ ምስ ሜክሲኮን ካናዳ ንዘለዋ ኩሉ መዳያዊ ርክባት ብኣሉታ ከም ዘይጸልዎ ገሊጻ ኣላ ሰለስተን ሃገራት ዓመታዊ ኣስታት 2 ትሪልዮን ዶላር ንግዳዊ ምልዋጥ ከም ዘካይዳ ዝጠቕሱ ጸብጻባት ዘይምሕዳስ ትውዕል ነቲ መጠን ከጉድሎ ከም ዝኽእል ይእመት ንግዳዊ ውዕል ኣሜሪካ ሜክሲኮን ካናዳን ነቲ ብናፍታ ዝፍለጥ ካብ ቀረፅ ነፃ ዝኾነ ስሉሳውን ንግዳዊ ስምምዕ ተኪኡ ኣብ 220 ከም ተመስረተ ጸብጻባት ይረድዉ መንግስቲ ኣይቨሪኮስት ብሰንኪ ሓደጋታት ዕልቕልቕ ኣብ ርእሰ ከተማ ኣብጃንን ከባቢኣን ህፁፅ ናይ እዋን ሓደጋ ድንጋጊ ኣዊጁ እቲ መንግስቲ ነቲ ስጉምቲ ዝወሰደ በቲ ተፈጥሮዊ ሓደጋ ስታት 6ሳ ሰባት ድሕሪ ምማቶም እዩ ብሰንኪ ትዕልቕልቕ ከቢድ ንዋታዊ ዕንወት ከም ዝወረደ ዝጠቐሱ ሰብ መዛ ኣይቨሪኮስት እቲ ድንጋጌ ግዳያት ንምርዳእ ዝዓለመ ምዃኑ ኣረዲኦም እቲ ዕልቕልቕ ኣብ ዝሓለፈ ቅረባ ዓመታት ኣብ ምዕራብ ኣፍሪቃዊት ኣይቨሪኮስት ካብ ዘጋጠሙ ተመሳሰልቲ ሓደጋታት እቲ ዝዓበየ ሰባውን ንዋታውን ክሰራደ ዘውረደ ምዃኑ ይጥቀስ ኣብ ጋና ኣጋጢሙ ዘሎ ተመሳሳሊ ሓደጋ እውን ሰባውን ንዋታውን ክሰራታት ይወርድ ከም ዘሎ ተገሊጹ ዝመፅእ ሰሙን ዝቃናዕ ዋዕላ መራሕቲ ኔቶ ኣብ ምጉልባት ወታደራዊ ዓቕሚ ኣባላት ዘተኮረ ከም ዝኸውን ቱርክ ሓቢራ መራሕቲ ኔቶ ኣብቲ ዝመፅእ 7-8 ሓምለ ብቱርክ ዘካይድዎ ዓመታዊ ዋዕላ ኢንዱስትሪ ምክልኻል ትኺዳን ዘደንፍዕ ባጀት ንምስላ ኣብ ዝኽእል ስምምዕ ክበፅሑ ተፅቢት ከም ዝግበር ሚኒስተር ጉዳያት ወፃኢ ቱርኪ ሓቓም ፊዳን ሓቢሩ መራሕቲ ኣብ ትግባረቲ ኣባላት መጠን ክፍሊተን ክብከብላ ኣቐዲሙ ዝተበፅሐ ስምምዕ ፀቒጦም ክዘራረቦ ምዃኑ እውን ተገሊጹ ኣሎ ኣባላት ኔቶ ነቲ ኪዳን ዝገብርኦ ክፍሊት ካብ 200ታዊት ናብ 500ታዊት ናይ ጃምላ ሃገራዊ እቶተን ከዛይድኦ ከም ተረዳድኣ ዝዝከር እዩ እዚ ከምዚ ኢሉ እንከሎ ኣብቲ ዋዕላ ኣሜሪካ ኣብ ጉዳይ ዳግሚ ህዳሴ ኔቶን መርገፂያ ዝነፅር መግለፂ ክትህብ ትፅቢት ይግበር ምምሕዳር ፕረዚደንት ዶናልድ ትራምፕ እቲ ኺዳን መሰረታዊ ህዳሴ ከም ዘድልዮ ክሕብር ምፅንሑ ጸብጻባት የረድውም

ዜናታት ንምዝዛም ኣርእስተ ዜና ክደግመልኩም። ወፍሪ ተምሃሮ ንልምዓት ናይ ዓመት 226 ካብ 6 ሓምለ ክሳብ 15 ሓሰ ክካየድ እዮም። ቤት ትምህርቲ ስነ ኪነት ሓላይ ንክልተ ዓመት ብሞያ ዘሰልጠነቶም ተምሃሮ መሪቓ። ኣብ ከተማ ከረን መደብ ትምህርትን ዓበይቲ ክከታተላ ፀንሓ ኣዴታት ትምህርተን ዛዚመን። ኣብ ሊባኖስ ንዝግበር ግዳማዊ ምትእታው ብትሪ ከም ትቃወሞ ሶርያ ኣነፂራ። ሩስያ ኣብ ዩክሬን ከቢድ ሰብኣዊ ንዋታዋን ክሳራታት ከም ዘውረደ ዝተገልፀ ደብደባ ኣካይዳ። ኣብ ሰሜናዊ ናይጀርያ ዘሎ ፀጥታዊ ቅልውላው ልዕሊ 17 ሚልዮን ሰባት ንሓደጋ ጥሜት ተቓሊዖም። ሓፈሻዊ ዜናታት ተዛዚሙ ኣሎ። ምስተሮፍ መደባትና ንሓደገኩም ብወገነይ ብሩክ መዓልቲ እዩ።

0: ሰላም ከመይ ትውዕሉ? ዝኾርኩም ተዓዘብትና ንሎም ዓርቢ ተዳለወ ዕለታዊ ዜና ስፖርት ሒዘ መፅእ ኣለኹ። ንምክታልኩም ብክብሪ ዕድም ቀዲምና ሰሪዕናዮ ዘለና ዜና ምስ ጋንታ ኩዕሶ ርብብ ዕዳጋ ሓሙስ ከምኡውን ምጅማር ዙር ፈረንሳ 226 እዩ ተኻቲሉ ክስዕብ እዩ።
1: ብምክንያት መዓልቲ ሰማታት ኣብ ዝተኻይደን ሰንበት 28 ሰነ ኣብ ተዛዘመን ውድራት ኩዕሶ መርበብ ሳልሳይ ዲቪዥን ዞን ዋእከል ኣቐዲማ ብባሕቲ መስከረም ትፅዋዕ ዝነበረት ናብ ዕዳጋ ሓሙስ ስማ ዝቐየረት ጋንታ ነቲ ናይ ክልቲኡ ፆታ ዝዓተሮ ተዋናጩ ብኣሰልጠንታ ተመሪሓ ናብ ምሕዳር ንኡዘባ ዕዳጋ ሓሙስ ናይ ምርኻብ ስነ ስርዓት ኣካይዳ። ኣብቲ ብ30 ሰነ ኣብ መዘናግዒ ማእከል ተኻየደ ስነ ስርዓት ካብ ኮሚቴ ስፖርት መምህር ሳራ ገብረ ሚካኤል ኣብ ዘስማዓቶ ቓል ንኡዘባ ዕዳጋ ሓሙስ ዕውቲ ዋንጫ ሰማታት ክኸውን ክኣላ ንነበርቲ ንእዞባን ኣሰልጠንታን ተፃወታን ቋጎሶኩም ድሕሪ ምባል ኣብ መጻኢ ተዋዳይት ኮይና ስሞምን ስም ሃገሮም ዘፀውዑ ተፃወቲ ክተፍሪ ዘለዋ ፅኑዕ እምነት ገሊጻ። ካብ ኣሰልጠንቲ ሃይሊ ሚካኤል ኪዳነ በጎኑ መስርሕ ምስሊ ግራሶት ብመንገዲ ሃገራዊ ፌደሬሽን ኩዕሶ መርበብ ተበገሰ ኮይኑ ተፃወቲ ኣብዚ ዓውዲ ካብ ዝፅምበሩ ግዜ ትሒዞም ብብዝሒ ልምዳትን ውድራትን ልዑል ብቕዓት ክድልቡ ከም ዝኣኸሉ ገሊፁ። ንምጥርናፍ እዛ ጋንታ ኣብነታዊ ተበግሶ ዝወሰደ ንእዞባ ዕዳጋ ሓሙስ ከምኡውን ንወለዲ ስፖርታውያን ምስጋኑ ብፅሑም። ንእዞባ ዕዳጋ ሓሙስ ምንጪ ማእከል ስፖርት እያ ዝበለት ኣመሓዳሪ እቲ ንእዞባ ወይዘሮ ሳሊሓ መሓመድ ዓል ድማ ተራ ስድራ ቤትን ከምኡን ኣብ ምእላይን ምክስኳስን ስፖርታውያን ልዑል ኣስተዋፅኦ ከም ዝነበሮ ንእዞባ ዕዳጋ ሓሙስ ሰረት ናይ ስፖርት ምስ ምዃና ኣብ ተሳትፎ ስፖርት ኣበርክቶን ፃዕርን ከም ዘለዋ ብምጥቃስ ምጥርናፍ ጋንታ ስፖርት ኩዕሶ መርበቡ መቐፀልታ ናይቲ ኣቐዲሙ ክካየድ ዝፀንሐ ንጥፈታት ምዃኑ ሓቢራ። ዛዕበየ ናይ ቅድም ብሽክለታ መድረኽ ምዃኑ ዝግለጽ ዙር ፈረንሳ ጽባሕ ቀዳም 4 ሓምለ ናይ 226 መሰናድኡ ክፍልም እዩ። እዚ ንመበል 113 ግዜ ዝካየድ ውድድር ከምቲ ልሙድ 21 መድረኻት ሒዙ እዩ። ኣብ ቀዳመይቲ መድረኽ ኣብ እስጳኛ ከተማ ባርሴሎና ብናይ ጋንታ ናይ ግዜ ውድድር ክፍልም 19.6 ኪሎ ሜትር እውን ክሽፍን እዩ። ዙር ፈረንሳ ኣብ 1971 ብናይ ጋንታ ናይ ግዜ ውድድር ድሕሪ ምጅማሩ ሎም ዓመት ድሕሪ 55 ዓመታት ብተመሳሳሊ ኣገባብ ክፍልም ዘሎም። እዚ ኣብቶም 7 መድረኻት ጎልጎል 4 ናይ ኩርባታት መድረ ት 8 ናይ ኣዝዮም ተረርቲ ዓቕበታት ሓንቲ ናይ ውልቂ ሓንቲ ናይ ጋንታ ናይ ግዜ ውድር ዘጠቓለለ ናይ 3 ሳምንቲ ውድር 3321 ነጥቢ 2 ኪሎ ሜትር ክሽፍን እዩ። ካብዞም ኣብ ነብሶ ከፍ 23 ጋንታ ዘለዉ 68 ብድምር 184 ተቓደምቲ እቲ ዝለዓለ ቆላሕታ ዝውሃቡ ተቓዳማይ ታዲ ፖካቻ እዩ። እዚ ናይ ዝሓለፉ 2 ዓመታት ዕውት ተቓዳማይ ዙር ፈረንሳ ብሓፈሻ ነዚ ውድር 4 ሳቢት ዓዊትሉም ሎም ዓመት ክዕወተሉ እውን ዝለዓለ ትፅቢት ተነቢሩሎም። ኣባልየ ኢማት ዝኾነ ዝኮኸብ ተቓዳማይ ሎም ዓመት ምዝዕወት ብሓሙሽ ዓወታት ዝውድር ኣብ ቅድሚኦም ዝርከቡ 4 ተቓደምቲ ሚካኤል እንሪያን፣ በርናን ሆይተን፣ ኤዲ ሜርክስን ጃስኮን ኣንቲኮልን ክስራዕ እዩ። ነዚ ውድር 7 ግዜ ተዓዊትሉ ብቐዳምነት ዝፅዋዕ ነበረ ኣሜሪካዊ ላንስ ኣርምስትሮንግ ድሕሪ ግዜ ሓይሊ ዝህብ መድሃኒት ይወስድ ምንባር ምስ ተፈልጠ ኩሉ ዓወታቱ ምስራዙ ዝከርር። ንፖካቻ ኣብ ብጫ ማልያ ቀንዲ መዋድርቱ ክኸውን ዝግመት ኣባል ቪዝማ ዮናስ ቪንጌጋርድ እዩ። ኣብ ዝሓለፉ 2 ዓመታት ብፖካቻ ምሕር ተዓብለ ቪንጌጋር ነቲ ብ2020 223 ዝዓወቶ ብሉፅ ቁመና ሒዙ ክምለስ ኣብ ፃዕሪ ሓግዮም። ንኣብ ጥርዚ ዝርከብ ፖካቻ ረቲዑ ንብጫ ማልያ ምዝዕወት ኣለኻ ምስ ታሪክ ፖጋቻ ክመዓረ እዩ። ኣብ 21 ክፍለ ዘመን ንጅሮዲ ኢታልያን ዙር ፈረንሳን ብሓደ ተዓወተሎም ካልኣይ ተቓዳማይ ብምዃን ፖካቻ ነዚ ታሪክ ኣብ 224 ሰሪሖ ምንባሩ ይርስዓን። ቪንጌጋር ዝሓለፈ ወርሒ ግንቦ ተኻይደ ዙር ኢጣልያ ተዓዊትሉዩ ተወሳኺ እያ ንምስራሕ ናብ ፈረንሳ ቕኒዑ ዘሎም። ብዘይካዚ ሬምኮ ኢቨኖፖል፣ ኩዋን ኣይሶ፣ ቲም ፒድኮክ፣ ትስፋት ተቓደምቲ ኢስያቅ ዴልቶሮን፣ ፖል ሴክስ ሴክሳስን ተጠመትዮም። ኣይሶን ዴልቶሮን ሴክሳስን እውን ኣብ ማልያ መንእስያት ክጣማጠሙ ትፅቢት ኣሎም። ብዘይካዚ ድሕሪ እዚ ናይ ግዜ ውድር ቆላሕታ ዝውሃቦ ናይ ቀጠልያ ማልያ ማለት ናይ ሽኳ ውድር ቃልሲ ኤርትራዊ ተቓዳማይ ኤንኤስኤን ቢንያም ግርማይ ዝርከቦም ብዙሓት ቮላችታታት ኣለዎም። ያስፐር ፊሊፕሰን፣ ካል ኣልፔሲን፣ ማድስ ፔደርሰን፣ ሊድል ትሬክ፣ ቲም ሜለር፣ ሶዳል ኪክሴብ ከምኡውን ኦላፍ ኮይ ዴካትሎን ነዛ ማልያ ክዕወትላ ብኣግኡ ተገሚቶም ኣለዎም። ምስ ኢንተር ማርች ኮይኑ ብ2024 ዕውት እዛ ማልያ ዝነበረ ቢንያም ግርማይ ሎም ዓመት ምስ ካል ጋንታ ኮይኑ ዓመ ዘይረኽቦ ናይ መድረኽ ዓወታት ከመዝግብ ትፅቢት ይግበረሉ። ኪንዮ ኸ ዳግማይ ነዛ ማልያ ክለብሳ ይግመት። መራሒ እዛ ንፈለማ ግዜ ኣብ ዙር ፈረንሳ ተሳተፍ ክለቡ ኮይኑ ዘሎ ቢንያም ናብዚ ናይ ሎም ዓመት ውድድር ምስ ሙሉእ ርእሰ ተኣማንነቱ ይኣቱ ምህላው ዝሓለፈ መዓልታት ተዛሪብ እዩ። እዚ 2 ናይ ዕረፍቲ መዓልታት ዘለዎ ውድድር 26 ሓምለ ኣብ ከተማ ፓሪስ ክዛዘም። ጽቡቕ ብንጅማርን ዕድልን ንቢንያም ግርማይ።
0: ዋንጫ ዓለም ናይ ዙር 32 ትማሊ ምሸት እውን ተፈላለየ ግጥማት ኣካይድ ነይሩ። ዓበይቲ ሃገራዊ ጋንታት ፖርቱጋልን እስጳኛን ኣብ ዝቕፅል መድረኽ ሰጊረን ኣለዋ። ጸብጻቡ ስዕብ
1: ዋንጫ ዓለም 226 ትማሊ ምሸትን ለመወጋሕታን ብናይ ዙር 32 ግጥማት ኣብ ዝቐፀለሉ ዓበይቲ ሃገራዊ ጋንታ እስጳኛን ፖርቱጋልን ኣብ ዝቕፅል መድረኽ ሓሊፈን። ኣብ ቀዳማይ ናይ ምድብ ፀወታ ኣንጻር ኬቨርደ ባዶ ባዶ ብምውፃእ ዝተነቕፈ ድሕራ ግና

ተባራበረት እስጳኛ ንኦስትሪያ ገጢማታ ነዚ ውድድር ክትዕወተሉ ዝለዓለ ሚእታዊ ተዋይዋዘሎ እስጳኛ ብኣጥቃዓ ሚኬል ኤርዘባል ኣብ መበሳሳን 6 ደቂ ብዘመዝገብታ ሽቶ ንዕረፍቲ ሓደ ባዶ መሪሓ ወፅያ ብኩሉ መዳያ ዓብላሌት ነበረት እስጳኛ ብናይ የማን ክንፍ ተኸላኸለያ ፔድሮ ፐሮ ኣብ መበሳን 6 ደቂ መሪሕነታ ምሰግፍሐት ኣብ መበ 89 ደቂ ድማ ኤርዘባል ደጊሙ ሽቶ መዝጊቡ እስጳኛ ብገፊሕ 3 ባሎት ዓዊታ ንእስጳኛ ዝኸውን ዓቕሚ ዘይነበራ ኦስትሪያ ኣብ ሙሉእ 9 ደቂ ካብ ዝፈተነትን 5 ዕድላት ሓንቲ ካብ ዕላማ ይሃረመትን ወጋሕታ ሰዓት 2 ዝዓብየ ቆላሕታ ተዋህቦ ፀወታ ፖርቱጋልን ክሮኤሽያን ኣብ ኣሜሪካ ቶሮንቶ ስታድየም ተኻይዱ 3 ሓምለ ኣብ ታሪክ ሃገራዊት ጋንታ ፖርቱጋል ዓብ ምትእሳር ዘለዋ ኮይና ሓደ ካብ ወሰንቲ ፀወታ ነበረ ዲያጎ ጆታ ዝሓለፈ ዓመት ኣብዛ ተመሳሳሊት ዕለት ብሰንኪ ሓደጋ መኪና ምስሓዊ ምማቱ ይዝከር ነቲ ፀወታይ ኣብዛ ዕለት እናዘከረት ፀወታ ዝፈለመት ፖርቱጋል ዋላ ካብ ቀዳማ ዕብራ ዓብላሊት እንተነበረት ሸቶ ክትረክብ ግና ተኣጊማ ሓንቲ ካብተ ናይ ዝሓለፉ 2 ውድራት ዋንጫ ዓለም ስሚ ዓበይቲ ጋንታታት ክትከውን ዝተረኣየት ክሮኤሽያ እውን ብገዲም ሓለቓ ሉካ ሞዲጅ እናተቐለሰት ዝተለምደ ናይ ዘይተፃዓድነት ባህሪ ክተርኢ ጀሚራ ክሮኤሽያ ድሕሪ ዕፍቲ ጾር ፖርቱጋል ዘኽበተት ሸቶ ኣብ መበል 53 ደቂ ብገዲም ተጻወታያ ኢቫን ፐርሺት ኣቑፂራ ጸወታት ቅልሶ ጀሚራ ሓለቓ ጋንታ ፖርቱጋል ክርስትያኖ ኣሎ ንሓላ ውሉዳት ክሮኤሽያ ብልዕሊ ይሕሊፉ ብልፅ ሸቶ መዝጊቡ ጸወታ መዓሪዎ እኳ እንተነበረ ካብ ጸወታ ወጻኢ ኦፍሳይድ ጸኒሑ ተባሂሉ ሸቱ ተሰሪዛ ክሮኤሽያ እውን ብተደጋጋሚ ካብ ጸወታ ወጻኢ ተባላ ሸቶታት ኣቑፂራ እያ ፖርቱጋል ኣብ እዋን ናይ መኣዝን ቅላዕ ተኸላኸለያ ሬናቶ ቬጋ ብተጻወታይ ክሮኤሽያ ተታሒዙ ብምውዳቑ ብሓገዝ ቪድዮ ዳንነት ማለት ቫር ፍጹም ቅላዕ ረኺባ ሮናልዶ ሓላፍነታ ወሲዱ ድማ ናብ ሸቶ ቀይሩ ኣብ መዓሪዋ ቅዳሚት ሸቶ ኣብ ኣውዲካ ምሕላፍ ፀወታት ዋንጫ ዓለምያን ሮናልዶ ምድብ ግዜ ተዛዚሙ 10 ደቂ ምስተዋቦ ድማ ድሕሪ ዕፍቲ ተቐይሩ ዝኣተዎ ጎንካሎ ራሞስ በቲ ብሉፅ ብቕዓት ከርኢ ዝውዕለን ሓንሳ ብተሪር ቅላዕ ዓንድልታት ዘህረምን ራፋኤል ለያ ተሻሚያ ናብ ልዳ ዝመፀት ኩዕሶ ኣብ መንጎ 2 ተኸላኸልቲ ክሮኤሽያ ተቐርቂሩ ንከሎ ረኺቡ ብርእሱ ገጭ ኣብ ሰኪዐት ዕሪፉ ወሳኒት ሸቶ መዝጊቡ ፖርቱጋል 2-1 መሪሓ ዝተወሰኺ ደቓይቕ ተዛዚሙ 3 ደቓይቕ እውን ሓሊፉ እንከሎ ክሮኤሽያ ብመንገዲ ጋቫርድዮል እተማዕርያ ሸቶ ዘረኺባ ኣብ ፈንጠዚያ ኣትያ ንፖርቱጋል ድማ ኣዝዩ ቐንዛዊ ግዜ ፈጢራትላ ይኹን እምበር ቫር ተጻዋታይ ክሮኤሽያ ማርዮ ፓሳሊች ካብ ፀወታ ወፃኢ ነይሩ ንክትብል ሕቆም ዝመዘዘት ኦፍሳይድ ክትብል ፀዊዓ እንተን ፖርቱጋላውያን ኣብ ሓጎስ ሸሚያቶም ፀወታ ክሳብ 119 ደቂ ቀፂሉ ፖርቱጋል 2-1 ዓዊታ ድማ ድሕሪ ከቢድ ፈተነ ናብ ዙር 16 ሓሊፋ ኣብዚ ክሮኤሽያ 3 ሸቶታታ ካብ ፀወታ ወፃኢ ተባህለ ኣግጥም ሓላ ውልዳት ፖርቱጋል ዲያጎ ሸቶ ናይ ምዃን ተኽእሎ ዝነበረት ብርክት ዝበለ ዕድላት ኣምኪዩ ንሃገሩ ተዋሒስዋዩ ካብ ከቢድ ፈተነ ዝወፀት ፖርቱጋል ኣብ ዙር 16 ደጊማ ኣብ ከቢድ ፈተነ ኣንጻር እስጳኛ ክትፃወት እያ ሶኒ 6 ሓምለይ ፀወታ ክካየድ ብዘይካ ዘለኦ ሚ 16 ወጋሕታ ስዊዘርላንድ ኣልጀርያን ተራኺበን ስዊዘርላንድ ኣብ 10 ደቂ ካብ ብሪያን ኢምቦሎ ኣብ መበል 46 ደቂ ድማ ብመንገዲ ዳን ዲዮን ደሸቶ ረኺባ 2 ባሎት ዓዊታ እዛ ጋንታ ቀዳም ወጋሕታ ካብ ዝፀዋታ ጋናን ኮሎምቢያን ዝሓለፈት ኣብ ዙር 16 ክትፋለም እያ እንተ ኣልጀርያ 10 ኣቐዲመን ዝተገለፈ ኣፍሪቃውያን ሃገራውያን ጋንታት ዶብ ኣፍሪቃ ኣይቨሪኮስት ኮንጎን ሰኔጋል ስዒባ ካብ ዝውድር ተገሊፋላ ዋንጫ ዓለም ሎም ምሸት ኣውስትራልያ ኣንጻር ግብፂ ወጋሕታ ሰዓት 1 ድማ ኣርጀንቲና ኣንጻር ኬፕ ቨርደ 4 ፍረቓን ድማ ኮሎምቢያ ኣንጻር ጋና ብዘካይዶ ናይ መወዳእታ ናይ ዙር 32 ፀወታታት ትቕፅል እዩ ባርከ ዝኽርኩም ተዓዘብትና ንሎሚ ዘዳለኽዎ ዕለታዊ ዜና ስፖርት ኣብዚ ክዛዝም እየ ምሳኹም ፅናሕኩም ሴጎረ ዝጋብሄረ ሰሰናይ ንኹልና

መልክዕ ምድሪ ብዕንቆት ክትዕዘብ ከተስተማቕር ክትተንተንን ትሕዝትኡ ክትደሰስን ምስ ትጅምር መወዳእታ ዘይብሉ ጽባቐ ትረክብ። ኣኽራናት፣ እምባታት፣ ወሓይዝ ሩባታትን ሕሉማትን ጫካታትን ኮታ ብልዕልን ትሕትን መሬት ዝርከብ ጸጋታት ትምሰጥ። ኤርትራ ኣብ ባሕሪ፣ ኣብ ምድሪ፣ ኣብ ኣኽራንን ሩባን ኣዝዮም ድንቂ ዝኾኑ ባህርያዊ ጽባቐ እትውንን ሃገርያ። ባህርያዊ ዲጋ ልዕሊ ትፍልጠት ገንዘብን ሰፊሕ ወፍርን ዝግበረሉ ሰብ ስርሑ ህንጻታት ምስ ዝኸውን እውን እቲ ኣግርሞት ይውስኽ። ወከልቲ ኣገልግሎት ዜና ዞባ ጋሽባርካ ጋዜጠኛታት ቀዳው ተወልደን ኢብራሂም ዓልን ናብ ምሉእ ዞባ ሻምብቆ ተንቀሳቂሶም ሓደ ባህርያዊ ዲጋ ዳህሲሶም ንዲጋ ዓሊ ገንደ። እዚ መረብ እዚ ንድሕረ ባይትኡ ጽባቕኡ ኣበርክትኡን ካልእን ከንጸባርቕ እዩ።

0: ባህርያዊ ዲጋ ዓሊ ገንደ ኣብ ደንደስ ሩባጋሽ ከባቢ ሻምብቆ እዩ ዝርከብ። ንነዊሕ መዋእል ማሬታ ዝብል ስም ሒዙ ጸኒሑ። ማሬታ ካብ ኣዕዋፍ ቅርቅረን ገረብ ቀንጠብን ተበጊሶም ዘውፅዎ ስም እዩ እንተኾነ ዓሊ ዝተባህለ ሓረስታይ ሓደ ካብ ቀዳሞት ነበርትን ተጠቀምቲ ናይቲ ዲጋ ስለ ዝነበረ ብስሙ ተተክአም። ማሬታ ዝብል ስም እናተረፈ ዓሊ ገንደ ብዝብል ተዓብለለም። ኣብ መወዳእታ እውን ጠቕሊሉ ዓሊ ገንደ ዝብል መፀውዒ ሒዙ ይርከብ። ነበርቲ ናይቲ ቦታ ተዛረብቲ ቋንቋ ኹናማ ነበሩ። ኣቶ ኣቡበከር ያዕቆብ ዑስማን ሓደ ካብ ተጠቀምቲ ዲጋ ማይ ዓሊ ገንደ እዩ።
1: ኣብዚ ኣኸባቢ ብሽም ናቱ ሰብኣይ ዓሊ ገንደ ተባሂል ኣላ እጂ ብዚ ትኩምቢያ እንዲኦም ነይሮም እጂ ባድሜ ዝበሃል ነይሩ እቲ ኩና ናይዚ ከባቢ እንታይ ሽሙ እጂ ቦታ ኣለዉ ኣብዚ ከባቢ ምስ በሎ እጂ ነዚ መፅኡ ርእዩ ተመክሮ ከዓ ስለ ዝነበረ ነዚ ቦታ ነዚ ስራሕ ከመይ ከም ዝሰርሕ እቲ ኩሉ ሰብ ርእዩ ናቱ ከዓ ተበጊሱ ስጋ ሕጂ ብእሹም ከዓ ኣልገንደ ተባሂሉ እምበር ኣልገንደ ኣብሃጎና እዮም እሱ መፅኡ ኣብዚኣ እቲ ዘሎ ዘርኢ ናይ በኣሩስ ድዩ ናይ ገለመታት እዚ ብኣልባምያ ምቁር ድንሽ ከምታት መፅኡ ኣብዚኣ ምስ ጀመረ ኣብዚ ዘሎ ሰብ በቢ እንታይ ሽሙ ተጠቂሙ በቢ ዓይነቱ ፍርያ ዘይቅበል የለን እዚ ዝኾነ ባምያ ኮሞዶሬ ጅርጅር ሰለጣ ዱባ ብርጭቅ ዘይኸውን የለን ዝኾነ ዓይነት ፈልሲ እንተሂብካ ይቅበል እዩ። እዚ ኣልገንደ ዝበሃል ከዓ ዝኾነ ሓመልቲ ነዚ ከባቢ ጠለብ ይሽፍኖ እዩ። ኣልገንደ መስኣተዮ ኩሉ ዕዳጋ ተረጋጊኡ ካብዚኣ ቅድምና ፅነት ኹን ስጋ በዚ በዓል ባድሜ በዓል ሽራሮ ገለመተ ገለ ነብፅሕ ነርና ካብዚ ፍርያት ናይ ዚ ባረንቱ ካብ ባረንቱ ከመነ ካልእ ቦታ ከመነ ኣቱ ነይሩ
2: ኣልቢላዲ ሙነዘማን ኢስታናና ኣብውሃትና ኻን ወፎጉ ምን ማኸሎ ነልሒናይ ወርሳ ንሒና ኸሸይና ብዩ ጋይት ንሸቐል ማዕና ሌ ሓሲ ኣልመካን ዲ እስሙ ኣሊገንዴ ኣሊገንዴ ማዓና ስምዞ ልሕዋ ሲድ ኣልመካን ድያኒ ኸለ ሌና ወርሳ ሌና ምን ልኣህባ ኣብውሃትና ወኒሒና ወረስናው መሳክናው ሸቃሊን ፎጉ ማዓና ማሻላ ሌሓሲ ሸቃሊን እዚ ኣብውሓት ነጋዲን ይሸቕሉ ማዓና ሙና ልብዳያ ቢኬፍ ጋድ ነብደል ሞወይ ሸቆል ዲ ወቅታል ከሪፍ ወቅታል ሻሓር ተማንያ ሞያ ጋት የንገስ ወኒሂና ሓታ ንኹን ጃሒዝን
0: መብዛሕትኡ ግዜ ተፈጥሮዊ ከባቢ ወይ በረኻ ማለት እዩ ዝውሰድ። እንስሳ ዘገዳም፣ ኣኻውሕ፣ ጫካ ብሓፈሻ ድማ እቶም ብኢድ ኣታውነት ደቂ ሰባት ብዓብዩ ዘይተቐየሩ ወይ ዋላ እኳ ሰብኣዊ ምትእታው እንተሃለዎም ዝጸንሑ ነገራት። ባህርያዊ ዲጋ ዓሊ ገንደ ከምቲ ስሙ ዝሕብሮ ሰብ ዝሰርሖ ዘይኮነስ ብባህሪ ዝተፈጥረ እዩ። ሓደ ካብ ዓበይቲ ጸጋታት ናይቲ ከባቢ እዩ። ሓረስታይ መሓመድ ዓብዱላሂ ሳልሕ እውን ጥንታዊ ተመክሮ ናይታ ዲጋ

0: ባርያው ዲጋ ዓሊ ገንደ ወይ ማሬታ ኣብ ክረማት ካብ ማይ ኩዕታትን ካብ ጋሽ ብዝወረድ ውሕጅን መሊኡ ብምፅናሕ ትሕዝቶ ማይ ከንቆልቆል ምስ ጀመረ ሓረስቶት ካብ ወርሒ መስከረም ክሳብ ጉንቦት ኣብ ዘሎ ግዜ መጠነ ንኡስ መስናኣዊ ሕርሻ ዘካይድሉ መንእሰያትን ቆልዑን ድማ ዓሳታት ብምግፋፍ ዘቤታዊ ጠለባቶም ዝማልእሉ ምንጪ ቅጡባዊ ረብሓ ነበርቲ ናይቲ ከባቢ እዩ። ኣብ ጀቕጀቕ ዝለምዕ ሕርሻ ሩዝ እውን ኣካል ናይቲ ኣብቲ ቦታ ዝፈሪ ዝነበረ ሕርሻ ምዃኑ ሓላፊ ኣህዱ ቁጠባዊ ልምዓት ንእዞባ ሻምብቆ ኣቶ ፍስሓ ገብረ ሚካኤል ይሕብር።
1: እዚአን ኣብዚ ከባቢታት ዘሎ ዕዳጋታት ንኹሎ እንዳርጋ ይበፅሐን ክትብሎ ትኽእል ኢኻ። ምክንያቱ ካብዚ ዝፈርየ ዚ ብምሉእ ሕምልቲ ዮ ዘለካ ሕጂ ሓጋይ ምሉእ ሕጂ ክሳብ ወርሒ ርባዕተ ኣሎ እዛ ሓምሊ እዚ ሕጂ ክሳብ ወርሒ ርባዕተ ኣሎ። ኣብ ዘሎ ዕዳጋታትና ብሽኳ ኣሎ፣ ሻምብቆ ኣሎ፣ ሸሃተ ኣለና፣ በዚ ኸቶብያ ኣሎ፣ ዓደ ባዕሪ ኣሎ፣ ደሮማ ኣለና። ክሳብኡ ኮይዱ እውን ክሸጥ ኽእል እዩ እዚ ሕምልቲ እዚ ሸጥዎ ኸ ብልክዕ። ስለዚ ኣብዚ ዝፈሪ ዘሎ ኣሕምልቲ እውን ቀሊል ኣይኮነን። ብዓይኒ በቲ ማእዛዊ መግቢ ክትሪኦ ከለኻ ቀሊል ኣይኮነን ኣብ ዘሎ ሓምሊ ወይ ዝፈረ ዘሎ ዚ ሓምሊ ማለት እዩ። ምክንያቱ ብዙሓት ኣሕምልቲ ኣለዎ እዚ ሰላጣ ኣሎ፣ ጅርጅር ኣሎ፣ በዓል እንታይ ካ ትብሎ እዚኦም እንታይ ኣሕምልቲ እዚኦም ቆስጣ ከይተረፈ እውን ዘርእዎዮም ኣብዚ ዱባ ዝረአዩ እዚ ብርጭቕ ዝረአ እዩ። ካብ እኻልካ ከምዚ ክበሃል ፅንሐ ዕፉን ኣሎ ዚ ዝፈሪ ኣብዚ ደይፈሪ ሓምሊ የለን። ኩሉ ዓይነት ሓምሊ ይፈሪ። እዚ ምቁር ድንሽ ዝበሃል ገርመካሲ ምቁር ድንሽ ሕጂ በቲ ሚኒስትሪ ሕርሻ ኣብዚ ግዜ እዚ ኣዝዩ ጎስጓስ ዝዓበየሉ ዘሎ ጥቕሙ ተፈሊጡ ከም እንታይ ዝበሃል እቲ ሕብረተሰብ ጥቕሙን ረብሑን ፈሊጡ ኣብዚ ግዜ እዚ እትዮም ኣልማዕቲ ጀረዲናትና ትሰርሕሉ ዘለዉ ብልዑል ንቕሓት ዝፈረየሉ ዘሎ እቲ ናይ ምቁር ድንሽ ኣብዚ ግዜ ብዝያዳ እቲ ሚኒስትሪ ሕርሻ ተኸዱ ዘሎ ኣብዚ ቦታ እዚ ግን ተርኢኻዮ ቀደም እዩ ዝፈሪ ነይሩ ዚ ምቁር ድንሽ። ሕጂ እቲ ሚኒስትሪ ኣግሪካልቸር ንብሎ ወይ እቲ ሚኒስትሪ ሕርሻ ሕጂ የበጋግሶ ኣሎ እቲ ንቕሓት ናይ እንታይ ዝበሃል ማለት እዩ። ኣብዚ ግን ቀደም ካብ ግዜ ግዛእታት ሕዚ እቲ ምቁር ድንሽ ዝበሃል ኣብዚ ይፈሪ ነይሩ። ካብቲኦም ተመክሮ ናይ እዚኦም ሓረሶት ዝረኸብናይ ሓበሬታ ምቁር ድንሽ ካብ ቀደም ኢና ንፈልጦ ኢሎምና ማለት እዩ። ስለዚ ብዓይኒ ቆጠባ ክትሪኦ ከለኻ እቲ ኣብዚ ዝሰርሕ ዘሎ ንእሽቶ ይኹን ዓብዪ ንእሽቶ ይኹን ዓብዪ ኣብዚያ ስርሑ ኮይኑ ድራሩ ሕጂ ኣቱ ድራሩ ሕጂ ኣቱ ነፍሱ ክኢሉ ኣሎ ማለት እዩ። ነፍሱ ሲ ንእሶ መርኮሳ ገይሩሉ ሰብዚ ማለት ነፍሱ ክኢሉ ኣሎ ማለት እዩ። ስለዚ ኣብዚኣ ሰሪሒ ኸዓ ኣብዚያ ወላቲ ዘይብሉ ብዚኣት ሕርሻ ዘይብሉ ኣብዚያ ምንዋለ ሰሪሒ ንባዕሉ ድራር እሎት ይረክብ ኣብዚኣ ክፅህድ ይክውዕል ኣፍላዛ ገይሩ ክክስኩስ ዝኸብል ድራር ኢሎት ሕጂ ዝኣት ዘሎ ማለት ብዓይኒ ቆጠባ ክትሪኢ ከለካ። ስለዚ እዚ ብዝደሎ ተጠቃሚ ህዝቢ ሻምብቆን ላላ ዝያዳ ማለት እዩ። እቲ ኣብዚ ዝፈረየ ፍርያት ግን ዜና ኣብዚ ንዕዘባና ዘሎ ዕዳጋታት ክሳብ በዓል ባሮ እንተከይተረፈ ይኸይድ ማለት እዚ ሕምልቲ እዚ
2: ዋጋታት ንህዝቢ ኣገልግሎት ብጣዕሚ ካብ ድነበረ ፅቡቅ ይደቃልሎ ኩሉ ነዚ ከባቢና ነዚ ናይ ንዕዘባ ስጋብ ንኩሉ ነዚ ናይ ንዕዘባ ብምሉኡ ኣፍራይ ኣብኡ ኣብ ኩሉ ተቀሳቂሱ እንተኾነ እቲ ፍርያት ብጣዕሚ ፅቡቅ ስለ ዝኾነ ነቲ ዝፀንሐ ብደገ ዝመፅእ ናይ ናህሪ ንዕኡ የሃርመይ ፅቡቅ ገይሩ ንህዝቢ ኣገልግሎት ዝህብ ፅቡቅ ብጣዕሚ ዝካየድ

0: ብጣዕሚ ፅቡቕ ይደቀለሎም እዚኣቶም ኩሎም እዚ ክንደይ ድኻታት ዳሓቆፈት እያ እዚኣ ዓልገንዲ እዚኣ ዝኾነ እቲ ብቐሊ እቲ ብጉልበት ዳእቱ ካብ ሓደ ካብ ሓደ ኣይልምን ብሞቶር ሞቶር ክብል ኣይውዕል ዝኾነ ሃበኒ ክብል ኣይውዕል ናብዚኣ ብደማይ ስለ ዳእቱ ብጣዕሚ እዩ ኣብኡ ናይ ሽግራት ዘቃልል ኣቃላሊት ሽግር እየ ክብላ ዝኽእል ኣነ ብወገን
1: ወቅተል የንጋስ ወኒሒና ሓታ ንኹ እንጃ ሒዝን ነሻልሒና ይትራብ ሙና ጠማጢም ሰላጣ ጅርጅር ኣድሪ ኣስዋት ኣየሸይ በስ ኩድራ ሰላጣ ወባዕዱ ሻሕራል ሻሕር ዓሸራ ጋይድ ናብዳ ዝረኣትና ያ ሸትል ማኣና ወቅተል ሻሕር ዓሸራ እዛ ሸታልና ናራብ ቁቡል ሒና ኣሸትል ማኣና ሉዒንዱ ማራት ከዲ ወኒሒና ጋዲን ጃሓዘል ሒና ደወ ማዕና ልልዕየ ሓሸራ ማ ጋዲን የስኣሉና ኣዮ ኣዮ ኣልመኸሩት ከን የስኣሉና ኣይ ባርዱ የኹን ኒሂና ብዒ ተጃሕና የኹን ዳይሪን መሳኣድ እያ ላኣኑ ኣልከዳርቲ ጋዲን ነዝረውዲ ማ ኣሌነኹ ለሸዓብ ጀሚዕ ወለደሽ ከማን ሙናልዱፋዕ ጋዲን የጁና ነሳኢዶም ተቢእ ከደር ማሻ ላ ማኣና ማጋሰርና ማኣም ማኣና ጋዲን ነሳኢዶም መራ ዋሂድ ኣዩዋ ሰመክ ሓሲ ዘማን ኣልካን ኢንዱል ሞያ ፊሰነ ወዲ ላኪን ጋጤን ጉሰል ሞያ ማ ዘይ ዘመን ወማ ጋጤ ውሉድ ዘይ ዘመን ገበል ሰነቴን ኸንጋሽ ደፋክለዩ ሞያ ሸዲድ

0: ውሕጅ ጋሽ ነፂፉ ትሕዝቶማይ መሬታ ክጐድል ምስ ጀመረ ዛባን ሰሉኳን ዝሓዙ ኣቦታት ዛንጌራ ዝተሓንገጣ ኣዴታትን ሻፋዳዳ ዝተሰኩሙ መንእስያትን ናብቲ ንኣባሕጎታቶምን ኣቦታቶምን ተኸቲሎም ብልምዳዊ ኣገባብ ኣሕምልቲ ዘልምዕሉን ዓሳታት ጥዑማይ ዝገፍሉን ስፍራ ከምርሑ ምዕዛብ ንቡር ተርእየዩ። ነቲ ዕለታዊ ምንቅስቓስን ዝሕፈስ ዓይነትን መጠንን ፍርያትን ምስ ተዓዘብካ ድማ ኣብ መንጎቲ ባህርያዊ ዲጋን ነበርቲ ናይቲ ከባብን ዘሎ ምትእሳር ክትገንዘብ ኣይትጽገምን። ኣቶ ኣስመላሽ ብርሃነ ክኢላ ልምዓት ብቕሊ ንእዞባ ሻምቡቆ እውን ተመሳሳሊ መግለጺ እዩ ዝህብ።
1: ዲጋ ዓሊገንደ ክዛረብ ንድሕር ዳ ኮይነ እዚ ዲጋ ዓሊገንደ ንሕርሻ ኣዝዩ ምቹእ ዝኾነ ቦታ እዩ። ከባቢ 16-15 ሄክታር ዝኸውን ስፍሓት ኣለዎ። ኣርጋ ናይ ሓደ ወቕቲ እቲ ናይ ክረምታዊ ወቕቲ ሓሊፉ ሲ ኣብቲ ናይ ቆውዒ ካብ ወርሒ 10-9 ጀሚርና ክሳብ ወርሒ 4-5 ናይ ዘራእቲ ንጥፈታት ነካይደሉ ቦታ እዩ። እዞም ኣብዚ ዝነጥፉ ሓረስቶት ብዘይ ቃል ዓለም ኣዝዮም ንጡፋ ዝኾነ ሓረስቶት ኣብቲ ሞይ ኣብቲ ናይ መስናዊ ሕርሻ እውን ኣዝዮም ብቑዓት ዝኾኑ ሓረስቶት እዮም። ብኡ ዝዓበዩ እዮም። ካብ መጀመርያ ብኡ ዝዓበዩ ስለ ዝኾኑ ነዚ ቦታ እዚ ብጉቢኦም ዝጥቀምሉ ኣብዚ ዝጥቀምሉ ዋዝርኢ ብዙሕ ኣሎ። ካብ ኣካል እንድሕር ዳርእናዮ ከምዚ ትሪእዎ ዘለኹም ዕፉን ኣሎ። ዕፉን ኣብቲ መጀመ

መራኻ ወርሒ 9 ኣትሒዞም እዮም ዝጅምርሉ እቲ ጠሊ ናይዚ ቦታ እንዳጎደለ ስለ ዝኸይድ ኣብ ወርሒ 9 ናይ 3 ወርሒ ናይ 4 ወርሒ ስለ ዝወስድ ዕፉን ኣብ ወርሒ 9 ዘርኦም ክሳብዚ ወርሒ 12 ክሳብ ወርሒ 1 ወርሒ 2 ካብኣቱ ይኽእል ኢሎም ስለ ዝግምቱ ንዕፉን መጀመርያም ዝጥቀምሉ ካብኡ ንድሕሪት እንዳቐፀሉ ኣብ ኣሕምልቲ እዮም ዝጥቀሙ ኣሕምልቲ ከም ኮሚደረ ኣድሪ ሰላጣ ካውሎ ኮ ብዙሕ ታሽሚ ይኮነን ከምቲ ርእዮታት ጥራሕ ኢና ንርኢ እምበር እቲ ካልእ ኣሕምልቲ ንብሎ በዓል ምቁር ድንሽ ብዙሕ ዝኾነ ካብቲ ኣሕምልቲ ንብሎ ብዙሕ ዝኾነ ኣዝርእቲ ይጥቀሙ እዮም።

0: ባርያው ዲጋ አሊገንደ ወይ ማሬታ ዘይከም ካልኦ ሰብ ሰርሖም ዲጋታት ኣብ ደንደስ ጋሽ ዝተረኮነ ብምዃኑ ብገረብ ዓርኮ ኩባይ ዝወቀበዩ ኣብቲ ቦታ ዝካየድ ልምዳዊ ኣገባብ ልምዓት መስኖ ድማ ከምቲ ኣብ ካልኦት ቦታታት ኣብ ትሕቲ ዲጋ ወይ ብሓገዝ ስርዓት መስኖ ዘይኮነስ ኣብ ውሽጢ ማይ ዝድቅሰሉ ክፋል ናይቲ ዲጋ እዩ ዝካየድ። ክንዲ ዝኾነ ድማ ኣብቲ ስፍራ ዘልምዑ ሓርሶት ጊንዮ ዛባን ባዴላን ዝሓልፍ ንዋትን ነዊሕ ግዜ ዝወስድ ጉልበትን ኣሓቶምን። ግን እውን ኣብቲ ቦታ ዝለምዕ ዝተፈላለየ ዓይነት ዝራእቲ ብዙሕ ምንባሩ ሓላፊ ኣህዱ ቁጠባዊ ልምዓት ንኡዞባ ሻምብቆ ኣቶ ፍስሓ ገብረ ሚካኤል ይሕብር።
1: ሓፈሻዊ ከምቲ ኩሉ ክበሃል ዝውዓለ ብዛዕባ እዚ ናይ ዜጋ ተሪኢካዮ ባህርያዊ እንዲ ባህርያዊ ተፈጥሮ እዩ። ምክንያቱ ሓደ ዲጋ ብባህሪ ከምዚ ክትሪኦ ከለካ መጀመርታ እቲ መስሕብ ንብሎ እቲ ናይ ቱሪዝማዊ ፀጋ ሓደ ካብቲ ፀጋ እዩ ንበዓሉ እዚ ሓደ ካብቲ ፀጋ ኢልና ክንጎፀ ንኽእል ማለት እዩ። ሕጂ እዚ ዲጋ እዚ ከምቲ ክግለፅ ዝውዓለ ካብቴን ግዛኣታታት ሒዝካ ካብ 1940ታት ሒዝካ ኣብ ግዜ እንግሊዛት ሒዝካ እዩ እዚ ቦታ ትጥቀምሎ ነይሮም። ሕጂ እናተወራረሰ ከዓ ሰብዚ ግዜ ዝበፅሕ ሎ ማለት እዩ። ሕጂ በቲ ቆጠባዊ መገዲ ክትሪኦ ከለካ ሕጂ ሓደ ወቕታዊ ክንብል ከለና ማለት ኣብ ግዜ ክረምቲ ብላዕሊ ብዝናብ ዝመፀ ማይ ይመልእ እዩ። በዚ ጋሽ እንድሕር መሊኡ ከዓ ጋሽ ትረቦ እንድሕር መሊኣ ከዓኒ ይኣትዋይ ማለት እዩ። እዚ ጋሽ ምስ ኣተዎ እቲ ኣብዚ ዘሎ እቲ ኣብዚ ክቕመጥ ንኣብነት ከምዚ ክብሎ ዚኦም ሓረሶት ገሊኦም ኣብዚ ተወልዶ እዮም ትፅቡቅ ነገሩ ኣብዚ ተወልዶም ዳዕብእዮም እጂ ባህር ናይ ዝቦታ ፅቡቅ ገይሮም ዝፈልጥዎ እዮም ንዊሕ ዓመታት ሰሪሖምሉ እዮም ተመክሮታት ዘለዎም ዝያዳ ማለት እዮም ሓረሶት ኣብ ዘሎ ማለት እዩ። ሕጂ እዚ ቦታ እዚ ካብ ወርሒ ትሸዓተ ከምዚ ክግለፀንሐ ካብ ርሒ ሸዓተ እዮም ፈልቲ ዝጀምብሩ ካብ ርሒ ሸዓተ ፈልቲ ጀንቢሮም ካብ ወርሒ ዓሰርተ ከዓ እቲ ናይ ምዝራዕ መስርሕ የካይድዎ ማለት እዩ። ስለዚ ኣብዚ ተጠቀምቲ እንድሕርኢና ልዕሊ 50 ገባር ትኾኑ ኣለው ዚ ተጠቀማይ ብውሕድ ማለት እዩ ልዕሊ 50 ትኾኑ ኣለው። ሕጂ ብዚ ከዓኒ ሻምብቆ ጥቆም እዮም ካብዚ እዚ ኣላላ ትበሃል ምምሕዳር ከባቢ ካብዚ ጥቀመ ኩሎም እዮም ትጥቀሙ ሕጂ ብዚ ኣብዚ ሕጂ ላላ ጥቆም እዮም ሻምብቆ ጥቆም እዮም ክልትኤን ዓድታት ወይ ምሕዳር ከባቢታት እዮም ትጥቀማሉ ማለት እዩ። ስለዚ እዚ ቦታ እዚ ኣዝዩ ፍርያም ዝኾነ ቦታ እዩ። ምክንያቱ እቲ ፍርያም ከብሎ ዝኽእል ከዓኒ ሓደ ብቲ ናይ ግዜ ውሕጅ ማይ ከኣትዎ ከሎ ሓድሽ ሓመድ እዩ ድእቱ እቲ ሓድሽ ጅ ልክዕ ከም ሚኒራል ኮይኑ ይጠቕሞ ማለት እዩ። ስለዚ በቲ ቆጠባዊ መገዲ ክንሪኦ ከለና ኣብዚ ሪኹሞን እዮም ንኣብነት ኣዴታት ጠንሕና ኣብዚ ኣብዚ ፅ ሓሰርተ ሪኢለን እዮም ንበልዓ ልክዕ ካብ ወርሒ ትሸዓተ ጀሚሮም ፈልሲ ወርሒ ዓሰርተ ምዘርኡ ክሳብ ወርሒ 4 ክሳብ ወርሒ 5 ዝፀንሐሉ ግዜ ኣሎ ብፍላይ ፅቡቕ ኣዝመራት ኣሎ ማለት እዩ። ፅቡቕ ማይ እንድሕር መሊኣ ክሳብ ወርሒ 4 ክሳብ ወርሒ 5 ዝፀንሐሉ ግዜ ኣሎ። ልክዕ ከዓ እዚኦም ሰባት እዚኦም በቲ ልምዲ እቲ ትራዲሽናል ፋርሚን ንብሎ ብዮም ዝጥቀሙ ዘሎ
2: ከምዚ ትሪእዎ ዘለኹም እዚ ናይ ዓልገንደ ሃብታም ስለ ዝኾነት ምስቲ ክስተያ እቲ ዓሳ ገፊፎም እቲ ዓሳ ስጋብ 5 ኪሎ ዝኸውን የውፁ እዮም ኣውፅኡ ከዓ ኩሉ ሰብ እቲ ካብኡ ዝምገብ ካብኡ ንናብኡን እዩ ኣቓልቦ ስለ ዘይተገብረላ እምበር እሳ ንዚኣ ኣብ ፍራይት ናይ ብሓቂ ኣቓልቦ እንድሕር ተገይርዋ ዓሱኡን ከምዚ ትሪኦ ዘለካ እዚ ከባቢኡ ራሕስን ጠልን ዝበለፀ ምመፀ ብዙሕ ዕግበት ናይ ክስታያት ናይ ወዲ ሰብ ማሓፈሻዊ ማሕበራዊ ኣገልግሎት ኣብዚ ብዙሕ ይድዕንገል ካብኣ

0: ፋል ዝተዘርኡ ዝተፈላለዩ ኣሕምልትን ከም ዕፉንን ዓተርን ዝኣመሰሉ ኣእካልን ጥረታትን ተወሳኺ ማይ ከይሰተዩ ዓብዮም ኣብ ፍረ ክበፅሑን ኣብ ዕዳጋታት ቀሪቦም ንመዓላ ክውዕሉን ምዕዛብ ንጋሻ ተዓዛቢ ድንቂ ትርኢት እኳ እንተኾነ ነቶም ምስቲ ባህርያዊ ዲጋ ጥቡቕ ምትእሳር ዘለዎም ነበርቲ ብሓፈሻ ነቶም ኣብቲ ዲጋ ዘልምዑ ሓርሶት ድማ ብፍላይ ምስ ዕለታዊ ሂወቶም ዝተሓሓዝ ልሙድ ተርእዩ። ኣቦ እምበር ማሕበር ትካላት ወሃብቲ ኣገልግሎት ንእዞባ ሻምብቆ ኣቶ ጉርማይ ኣርኣያ እውን ነቲ ሓቂ ብልሳኑ ይገልጾ።
1: ዒላ ብቐረባ እዩ ዒላ ናይ 2 ሜትሮ 3 ሜትሮ ብዚኣ ከፈር ክደበርካ ሕጂ ዒላ 3 ሜትሮ እያ ከኣይተሓልኒ ኩሉ ቀላይ እዩ ኩሉ ቀላይ እዩ ኣውፅ ቢልካ ንዕኡ ተወዲብካ ብማሕበራት ተወዲብካ ነዚ ንምፍራዩ ቀሊል ስጋዕልዓል ኩሉ እምበረ እትልዓሉ እኳ የፍርይዎ ኣለዉ ሰብ ጀራዲን ኮይኖም የፍርዩ ኣለዉ ኢሎም እውን ደቐረበ ካብ 3 ሜትሮ 4 ሜትሮ ይሓልፍ ካብኡ ንነጀው ግን ኣብዚ ወር 5 ክበፅሕ ከሎ እዚ ስለ ደብቅዕ እቲ ኣኸኣ ስለ ትነቅፅ ኣብዚ እውን ከምኡ እንተትተኣታቶ እቲ ድበለፀ ኮይኑ ምረኸብናዮ እምበር እዚኣ ቱሪዝማዊት እዚኣ ናይ ብሓቂ ከሊልካ እውን ንዝኾነ መፃእቲ ወይ በፃሕቲ እዚኣ እቲ ዝበለፀ መንግስቲ ኣቓልቦ ክግበረሉ ዘለዎ እዚኣ ኣነ ክላቦ ይደሊ።

0: ኣብቲ ሪጋ ኣብ ኣስታት 16 ሄክታር ዝፈርአ ኣሕምልቲ ኪኖ ዝቤታዊ ጠለብ ስድራ ቤታት ሓሊፉ ናብ ዕዳጋታት ጎረባ ብቲ ዓድታትን ከም ዝባፅሕን ማዕረን ልዕልን ኣብ ካልእ ከባቢታት ናይቲ ንእዙባት ዝርከብ ምህርቲ ከም ዝሕፈሶን ይጠቕሱ።
1: ኣሳ ሕጂ ከማን ደኺሙ ድዩ? ቅደም ሕጂ ሓያል ኣሳ ዝወፅእ ይነብሩ ስጋ ብሃርጋፅ ከማን ነይረን ቅድም ሕጂ ኣብዚ ማኣት እንታይ ሽሙ ሕጂ እቲ ዲጋ ከማን እንዳ መልአት መፅያ ድበት መሊኣ እምበር ሕጂ ቅድም ሕጂ ስጋ ሰብ ትወህጥ እዮ ነይራ ሽኡ ዝነበረ ኣሳ ቀሊል ኣይኮነን በዚ እንታይ ሽሙ ናንህዞ ነይራ መታሃዚ ነይሩ ማኣት ኣሳ እዩ ካብ ኩሉ ካብ ኣልባረንቱ ገለመተት ገለ ናይ ሸምበቆ ኣሳ ኣኺሉ እዩ ገለመተት ገለ ሕጂ ኣብዚ ቅሩብ ዓመታት ሕጂ ደኺሙ እዩ
2: ኣዳም ኣሳ ብዙሕ ሩባ እንድር መፅ እዩ ብዙሕ ኣሳ ይመፅእ ሕጂ ኣሳ ሩባ ኣይደይቡን እዚ ርባ ምሳ ደይቡን እዚ በኣሎም ወፅኦም ከበይ ዚራ ምፅኦሞ ኣብኡ ይሒዙ ዘሎ ንንእሽተዮም ሕጂ ቀዳም ላኪን ሩባ እንድርደቡ እዚ ዲጋ ቀዳም ይኮይጠካ ኣብዘቐላ ይኮይጠካ ነይሩ ላኪን ሕጂ ሩባ ምስ መፅኡ ኩሉ ደፊኖዎ ድበት መሊእዎ እዚ ከምኡ ገራ ሕጂ ፈኩስ ተኾን ሕጂ ክሳ ወርሒ ሸውዓት ወርሒ ኣርባዕተ ሓሙሽተ ተኸውን ሕጂ ሪኢኸ ወርሒ ክልተ ሰለስተ ተወርዲ

0: ባህርያዊ ዲጋ ዓሊገንደ ማዕረቲ ዝህቦ ረብሓታትን ዘለዎ ቱሪዝማዊ ኣገዳስነትን ዝዓቢ ሓበራዊ ስክፍቲ ሓርሶትን ሰብ ሞያ ሕርሻን ድማ ኣለዎ። ንሱ ድማ እቲ ዲጋ ካብ ጋሽ ብዝወረድ ውሕጅ ዝመልእ ብምዃኑ ጉዳይ ድበትን ዘይውሕስ ተጠቃምነት ጥሪትን እዩ።
1: እታ ዲጋ ብድበት ትመላእ ኣላ ዝብል ከምዚ ዞም ሓረስቶት ክብሎ ፀንሑ እውን ብልክዕ ትመላእ ኣላ። በቲ ሓደ ወገን እዚ ቦታ እዚ እዚ ናይ መረብ ቦታ ስለ ዘሎ ብኡ እንድሕር ዳ ዝያዳ ውሕጅ መፅኡ ንሱ ነቲ ድበት ንክትመልእ መዓት ዝኾነ ፀገማት የውርድ እዩ ናብዚ። ካልእ ከባቢታት እውን ካብ ብዙሕ ካብ ነዊሕ ስለ ዝመፅእ እቲ ውሕጅ በዚ እውን ተኽሎታት ናይቲ ድበት መምላእ እውን ኣለዎ። በቲ ሓደ ወገን ጥቕሚ እውን ኣለዎ። ሓድሽ ሓመድ ይመፅእ ስለ ዘሎ ፍርያም ዝኾነ ሓመድ እዩ ኣብዚ ዝመፅእ ዘሎ።
2: እናገበል ዝበሃል ኣሎ በዚ ትራእሲ እዚ እናገበል ዝበሃል ኣሎ። እሱ ውን መረብ ውን ንባዕላ መረብ ውን ኣብኡ ትልግስ እያ፣ መረብ ውን ትልግሰሉ እያ። እዚ ሕጂ ምስ መልአ ንኩሉ ኣብ ወርሒ ትሸዓተ ክኸውን ከሎ ኩሉ እንዳነፀፈ ስለ ዝኸይድ ኩሉ እቲ ሕብረተሰብ ኣብዚ ተጠቃሚ ከምዚ ትሪእዎ ዘለኹም ጠለን ረሓስን ሳላ ናይታ ናታ ምስ መረብን ዓልገንደን ኩሉ ኣብዚ ዝጥቀም እዚ ኩሉ እዚ ከም ትሪእዎ ዘለኹም ኮሚደረ፣ ሳላጣ፣ ድንሽ ወይካ እዚ ዓተር እዚ ኩሉ ዕፉን ከም ትሪእዎ ዘለኹም ኩሉ ብምሉኡ እዚ ብደይ ማይ ዝኣቱ ሓደ ናይቲ ንእዞባ ፀጋታት ዝሓቆፈ ወይ ዘሎ ክሕብር ይፈቱ። ብዛዕባ ኣብዚ ሕጂ ዘለናዮ ኣብ ግዜ ቅሳነትን ግዜ ክስተያየትን ኣቓልቦ ክግበረሉ ኣነ ክብሎ ዝደሊ እዚ ስጋዕ ወርሒ ሓሙሽተ እዚኣ ማይ እዚ ኣላ ካብ ወርሒ ሓሙሽተ ትነፅፍ እያ። ሕጂ ዓሳታት ይግፈፍ እዩ ዓሳታት ኣለዋ። ንዕኡ ንኸይነፅፍ ግን ቁርብ ኣቓልቦ ክግበረላ ቁርብ ክብላ ዝደሊ ብዝተፈላለየ እዚ እንተ ግረደር ጌርካ ፍሒርካ ነቲ ሓመድ መመሽ እሱ ስጋ ንኸረምቲ ዝሓቂፉ ዝፀንሕ ስጋዕ ማይ ዝቕበሎ ትነፅፍ ስለ ዝኾነ ታ ወርሒ ሓሙሽተ ክግበረልና ከም ዘሎ እየ ዝብል
1: መንግስቲ እውን በዚ መንፅር ምስቲ ናይ ቱሪዝማዊ ረያ እንድሕር ዳሪእካዮ እውን ድሓን ዝኾነ ተሪኦታት ስለ ዘለዋ

0: መንግስቲ እውን ቆላሕታ ክገብር በዚ መንገዲ ንሕና ትምኒትና እዩ።
1: ትሪኦ ዘለካ እዚ ፍርያት እዚ ፀጋ ዚ ዘሎ ኣዝዩ ዝሕብን ወላ ውን ናብቲ ቆጠቦ ኣዝዩ ተራ ዘለዎ ስለ ዝኾነ ንሕና እውን እቲ ማይ ኩዕታት ናትና እዚ እኳ ብተፈጥሮ እኳ ከምዚ ኮይኑ እናሃለወሲ እቲ ማይ ኩዕታት ዘለዎ እውን ሒና ብወገና እንዳፈተሽና እንዳለለየና እውን ፅገነታት ክንገብረሉ እውን ኣብ መጻኢ ሙሉእ ተስፋ ኣለኒ ማለት እዩ።
2: ባህረ ምዕቃብ ምንባይን ምክንኻልን ነቲ ካብኡ ዝርከብ ፀጋታት ብምርባሕ ንዘላቐ ምዕባለ ምስራሕ ለበዋ ዘድልዮ ይኮነን። ኣብዚ ተሪር ምፅልላው ምድረ በዳን ምቅያር ክሊማን ዘለውሉ መድረኽ ከኣ እቲ ስራሕ ኣፀፋ ፃዕሪ ይሓትት። ጽባቐን ጸጋን ባህርያዊ ዲጋ ዓሊ ጋንደ እውን ነዚ ሓቂ እዩ ዘብርህ።

መረምና ትራን ኣብ ሰሙን እዙ ስራሓት ካይላ ጥበብ ዝንፀባረቐሉ ሞያ እዩ። ሓደ ስራሕ ኣብ መፈፀምታ ንክበፅሕ ዝሓልፎ ምስራሕ እውን ቀሊል ኣይኮነን። ንኡስ መደብ ዓል ስነ ጥበብ ብዛዕባ ኣገባብ ኣሰራርሓ ካይላ ኣተክሮ ብምግባር ኣብ ስራሕ ምስ ትነጥፍ መንእሰይ ካናር ታደሰ ዘላለዩ ቀሪቡ ዘሎ። ንኡስ መደብና ዘዋሪት ካሜራ ናይ ሰሙን እዚ እውን ካብ ቀልቀል ሰብን እንስሳታትን ከምኡ እውን ጓሓፍ ማሓፍን ናይ ኣታክልቲ ዝዳሎ ጋዝ ንምምንጨው ኤሌክትሪክን ምምንጨው ጋዝን ኮይኑ ካብ ዘገልግል ነዊሕ እዋን ኣቕፂሩ ይርከብ። እዛ ኣብ ሃገርና ኣገናዚምና ክንሪኦ ፈቲና ኣሎና። ንኡስ መደብና ፍኖተ ህይወት ካብ ሃገረ ካናዳ ደቆም ሒዞም ብምብፃእ ንሓደ ዓመት ዝኣክል ምስ ሃገሮም ክላለዩ ኢሎም ኣብ ንእዞብ ዓረዛ ትምህርቶም ክምሃሩን ሃገሮም ክፈልጡን ዘኽኣሉ ስድራ ዘላል ትሕዝቶ ተላሊልና ኣሎ። ተኸታታሊት ፊልም ሳውን መበል 21 ክፋል እውን ካብ መደባትናያ። ብተወሳኺ ንዓኹም የዛንዩ ዝበለዮ ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብ ናትራን እሰሙን እዚኦም ሞ ንኽትከታተሉ ብክብሩ ንዕድም። መደብ ናትራን ቀዳም 4 ሓምለ ልክዕ ሰዓት 2 ፈረቓን ድሕር ቀትሪ፣ ድግማ ሓሙስ 9 ሓምለ ልክዕ ሰዓት 4 ድሕር ቀትሪ። መደብ ናትራን

መረምና ትራን ኣብ ሰሙን እዙ ስራሓት ካይላ ጥበብ ዝንፀባረቐሉ ሞያ እዩ። ሓደ ስራሕ ኣብ መፈፀምታ ንክበፅሕ ዝሓልፎ ምስርሕ እውን ቀሊል ኣይኮነን። ንኡስ መደብ ዓለም ስነ ጥበብ ብዛዕባ ኣገባብ ኣሰራርሓ ካይላ ኣተኩሮ ብምግባር ኣብ ስራሕ ምስትነጥፍ መንእሰይ ካናር ታደሰ ዘላለዩ ቀሪቡ ዘሎ።

ንኡስ መደብና ዘዋሪት ካሜራ ናይ ሰሙን ዝውን ካብ ቀልቀል ሰብን እንስሳታትን ከምኡውን ጓሓፍ ማሓፍን ናይ ኣታክልቲ ዝዳሎ ጋዝ ንምምንጨው ኤሌክትሪክን ምምንጨው ጋዝን ኮይኑ ካብ ዘገልግል ነዊሕ እዋን ኣቕፂሩ ይርከብ። እዚ ኣብ ሃገርና ኣገናዚምና ክንሪኦ ፈቲና ኣለና። ንኡስ መደብና ፍኖተ ህይወት ካብ ሃገረ ካናዳ ደቆም ሒዞም ብምብፃእ ንሓደ ዓመት ዝኣክል ምስ ሃገሮም ክላለዩ ኢሎም ኣብ ንእዞብ ዓረዛ ትምህርቶም ክምሃሩን ሃገሮም ክፈልጡን ዘኽኣሉ ስድራ ዘላል ትሕዝቶ ተላሊልና ኣሎ። ተኸታታሊት ፊልም ሳውን መበል 21 ክፋል እውን ካብ መደባትናያ ብተወሳኺ ንዓኹም የዛንዩ ዝበልናዮ ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብና ትራን እሰሙን እዚኦም እሞ ንኽትከታተሉ ብክብሩ ንዕድም። መደብና ትራን ቀዳም 4 ሓምለ ልክዕ ሰዓት 2 ፈረቓን ድሕሪ ቀትሪ፣ ድግማ ሓሙስ 9 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ። መደብ ናትራን።

ተኸታተልቲ መደባት ቴሌቭዥን ኤርትራ ብፍላይ ድማ ተኸታተልቲ መደብ ሄሎ ድባይዋ እንሆ ከምቲ ወትሩ ጅምዓት እንገብሮ መደብኩም መደብ ሄሎ ድባይዋ ብቐጥታ ካብ ቴሌቭዥን ኤርትራ ሒዝናልኩም ቀሪብና ኣለና። በዘን ኣብ ሞስኮ ቴሌቭዥንና ዝረኣይኹም ዘለዎ ቅፅታት ቴሌፎናትና ከዓ ደዊኢልኩም ከም ወትሩ ክትሳተፉ ብክብሪ እንዳዓደምና ናይ ሎም ዓንቲ ፈላሚት መደብና ኢልና ሒዝናያ ዘለና ደርፊ ደርፊ ብቋንቋ ብለን ናይ መንእሰይ ምቾት ኣቶምቦስ እያ ክትኮኑ ማለት እዩ ብኣገርና መደብና ክንከፍት ኢና እንሻላ ብቴሌፎናትና 12254 ከምኡውን 12274 ደውኢልኩም ኣብ መደብና ክትሳተፉ ብክብሪ ንዕድም ምስተሳትፍኹም ኣይፈለየና እንዳበልና ነዛ ዜማ ሰሚዕና ክንምለስ ኢና። ምሳና ጥንሑ።

ክትከውን ማለት እዩ። ናይ ድምፃዊ ኣሕመድ ኣደምያ ክትከውን ንዓ ሰሚዕና ብሓንሳብ ክንምለሰኩም ኢና። ሳደ ሙሻሂዲን ፋስል ቅነ እቑን የብሉ ከትሳሃሉ ልፈናን ኣሕመድ ኣደም ከሉና ስማዕ ከምዕባድ ንርጃዕ ከልኩም ማዓና

0: مس ድምፃዊ ኣሕመድ ኣደም ደርፊ ብቋንቋ ሳሆይና ፅኒሕና ዝኸበርኩም ተዓዘብትና ካብኡ ድማ ናብ ቴሌፎናትኩም ክንምለስ ኢና። ቴሌፎን መፅያትና ኣላ። ሃሎ
1: ሃሎ፣ ሰላም ዓለይኩም።
0: ዋዓለይኩም ሰላም ወረሕመትላ ወበረካቱ።
1: ባክንታ ዓስማን ካብረንጋ
0: ሕራይ ከመይ ውዒልኪ?
1: ባ ልሓምዱላ ምልክ ድዓ ምባረካ።
0: ኣላ ይባርክ ፊክ ያ ረብ። ትፈደል ሓቢብቲ።
1: መጀመርታ ንክብሩ ወላድ ዓስማን ካለ
0: ሕራይ
1: ቀፂለ ንብምሎኦም መሳርሕቱ ኣብ ማሓደር ክንዘባዕቲ ሕድሳን
0: ተማም
1: ቀፂለ ንወላድተይ ሸካይት ኣልመዶም
0: ሕራይ
1: ቀፂለ ንብምሎኦም ኣሕዋተይ ኣብ ውሽጡ ንወፃኒ ዝርከቡ
0: ሕራይ
1: ሓናን ዕስማን ምስ ደቃ
0: ተማም
1: ጅምዕ ብእምነት ምስ ደቁ ማሕፉዝ ዕስማን ምስ ተበይቱ
0: ተማም
1: ኣፍራሕ ዕስማን ምስ ወዳ
0: ሕራይ
1: ያስን ዕስማን ምስ በዓልቲ ቤቱ ምስ ደቁን ከምኡውን ምስጠፋ ዕስማን
0: ተማም
1: በዓልቲ ቤቱን ምስንጩውቲ ነጃሕ ምስጠፋ ጓሎም
0: ሕራይ
1: ቀፂለ ንስቲ ዕስማን ኣባሮንቲ ትርከብ መንሱር ዕስማን ኣምስኬቲ
0: ተማም
1: ንዕማ ዕስማን ምስ በዓል ቤታ መምህር ኣድም ምስ ደቆም
0: ሕራይ
1: ቀፂለ ንደቂሓት ለክከረን ዝርከቡ ሓምሳለ ሽከር ምስ ደቁ
0: ተማም
1: ምስ በዓልቲ ቤቱን
0: ሕራይ
1: ንዕማ ሳልሕ ሽከር ምስ ጓላ ኣብ ግብፂ ትርከብ ሶፍያ መሓመድ ሼክ ምስደቃ
0: ተማም
1: ቀፂለ መንሱር ሳልሕ ሽከር ምስ በዓልቲ ቤቱ ሰሜራ ኢብራሂም ከምኡ ሰቢጃ መንሱር
0: ተማም
1: ቀፂለ ምፅውቲ ጓሎም ትማሊ ቀዳማይ ዓመት ደብዓለት ቱረያ
0: ተማም
1: መንሱር
0: ተማም
1: ቀፂለ ንብሙላን ኣሞታተይን ሓትኖታተይን
0: ሕራይ
1: ቀፂለ ንብሙሉ ህዝቢ ሃብሮን ከዓ
0: ተማም
1: ንዓኸን ንዛናባ ከም ዝሓለፈት እዩ
0: ሕራይ ኩሎም ሰምዑ ከለዉ። ሽክራን ሓቢብታና።
1: ኦኬ ዓፍዋን
0: ዓፍ ኒልና መርሓባ ከማን ቴሌፎን ኣላትና። ሃሎ ሃሎ ሕራይ እምበኣር ዝኸበርኩም ተዓዘብትና ከምቲ ኣቐዲመ ዝበልክዎ ማለት እዩ ኩሉ ግዜ ቴሌፎን ክንድውል ከለና ኣብ ጥቓና ቴሌቭዥን ከይትህሉ ካብኣ ርሐቕ ኢልና ወይ ከዓ ጠቕላላ ጥፊእናያ ክንድውል ተስፋ ገብር። ምክንያቱ ድሕር ቴሌቭዥን ኣላ ኣብ ጥቓና ኩሉ ግዜ ዓይነት ሰማምዕኒና መቓልሕ ስለ ዝገብር ማለት እዩ። ካልኣይቲ ቴሌፎን መፅያትና ላ ክንቅበላ። ሃሎ
2: ሃሎ ዛዓድ
0: ሃሎ ደባይዋ መርሓባ።
2: ኣነ ሙና ዕስማን ይበሃል።
0: ሕራይ ከመይ ውዒልካ ሓቢብቲ? ኣነ ሙና ትፈደሊ
2: ፅቡቅ። መጀመርታ ስመይ ሙና ዕስማን ይበሃል።
0: ሕራይ
2: መጀመርታ ንስድረይ ዝየውሃና ክብሎም ይደሊ።
0: ሕራይ
2: ካልኣይ ከዓ ንንዳባሓጎይ።
0: ሕራይ
2: ኣብራሂም ዓሊ ድራር ይበሃሉ።
0: ሕራይ
2: ኣሞይ ኣብ ስዑድያ ትርከብ ሓናን እብራሂም ዓልድራር ትበሃል።
0: ሕራይ
2: ኣወቦይ ኣብ ቀጠር ዝርከብ ጃብር እብራሂም ዓልድራር ይበሃል።
0: ሕራይ
2: ሰዓት ከዓ ሰዓት እብራሂም ዓልድራር ትበሃል።
0: ሕራይ
2: ምስ ደቃ መናቱ ሰፋዕ ምርዋ።
0: ሕራይ
2: ንዓኻ የውሃና ይብለኪ ንስያሳ ፈርቂ ሰላም በልለይ ህዝብን ፖሊስን ኣብ ሬድዮ ዘምፅዎ ንዑንኳስ ሽዑ ኣብ ሬድዮ ዘምፀው ሰላም በልለይ።
0: ሕራይ ሕራይ ሙና ሓቢብቲ ሕራይ ዛጓለይ ሕራይ
2: ይቀኒየለይ
0: ይቀኒየለይ ኣነኻ ይቀኒየለይ ሙና ሓቢብቲ ሽኮር ጥዕምቲ ድምፂ ይቀኒየለይ ዛጓለይ ሕራይ እምበኣር ዝኸበርኩም ተዓዘብትና ቴሌፎንኩም ተዘይመፂና ናብ ዝቐፂረ ትስዕብ ዘላ ደርፊ የኸብለኩም። ከም ተቐዲሞ ዝበልክዎ ድማ ኩሉ ግዜ ካብ ቴሌቭዥን ርሕቕ ኢልና ክንድውል ተስፋ ገብር፣ ምክንያቱ ቴሌፎን ቆራረፀና ስለ ዘሎ። ሎም ማዓንቲ ድሕር ናብ ድሕሪ ተመይስና ኢና ደርፍታት ኣምፂና ዘለና በስ ቴሌፎን መፅያትና ኣላ። መጀመርያ ክንቅበላ። ሃሎ
3: ሃሎ
0: ሃሎ ድባይዋ መርሓባ።
3: መርሓባ
0: መን ክብል?
3: እብራሂም።
0: ኢብራሂም ከመይ ውዒልካ?
3: ዓንዶ ውዒልኩ ሰዓት
0: አልሓምዱልላህ። ትፈደል።
3: ማሻ ላ አልሓምዱላ። ከመይ ኣለኹ?
0: ፅቡቅ ኣለና አልሓምዱላ። ንስኻ ከመይ ኣለኻ? ትፈደል ኢብራሂም።
3: መርሓባ። ሰላም
0: ሕራይ ጠዋሊ
3: ማ ወደይ
0: ሕራይ
3: ኤማን ሓወይ
0: ሕራይ
3: ባረክ ወደይ
0: ተማም
3: ዓብሰላም ወደይ
0: ሕራይ
3: እንትሳ ጓለይ
0: ተማም
3: ረመዳን ወደይ
0: ሕራይ
3: ኩሎም ምሁሎም ስድራ ቤተይ
0: ሕራይ
3: እዛ ሓብተይ
0: ተማም
3: الريحة في
0: هالراي
3: الغول لكم في دراري سلام بلش
0: هالراي هالراي إبراهيم كلهم سمعوا
3: ما خصوص واسع قادر يفن الله حدا واسع قادر يفن الله دحفي
0: هالراي
3: نقول لهم نظر معي سلام سلام حلفتنا خاص سلام
0: هالراي شكرا إبراهيم شكرا بتعمية دمسقناك يا إبراهيم شكرا لك هالراي مبارد زهوركم تعزبتنا تليفونكم تزي مزين هم تقدي مزبر كولاني لما عند درفتنا قرب ندحيت ملسي لنا ناي زخرتاتكم ببروس الزلنا ندحيت ملسي لنا هنا درفتات عم تنازلنا مالتيو قتيلة تسعب ناي دمتاوي تخلى تسفاز قدر فاتكوني يا مالتي فوريت لما نتبل حابيرنا كن سمعينا سادة المشاهدين ما عندنا اتصال يبدو ان احنا نخرج فاصل غنائي اغنية للفنان المخضرم تخلى تسفازجي اغنية بلغة التجريني خلونا نسمعها مع بعض وحنرجع زي ما قلنا سابقا ان احنا معكم على الهواء مباشرة من الفضائية الارترية اتصلوا بينا وشاركوا معنا في حلقة اليوم من برنامج الو دبايوة خلوكم معنا

0: ምስ ድምፃዊ ተክለ ተስፋ ዝገና ፀኒሕና ሳደ ንምሻሂዲን ሕጂ ድማ ናብ ቴሌፎናትኩም ክንምለስ ቴሌፎን መፅያትና ኣላ። ሄሎ
1: ሄሎ
0: ሄሎ ደባይዋ መርሓባ።
1: ሄሎ ሙኒር ካተፈነይ
0: ሕራይ ከመይ ውዒልካ ሙኒር?
1: ሰላም ሰላም
0: አልሓምዱልላ። ትፈደል።
1: ብመጀመርታ ንክቡር ፕረዚደንት ኢሳያስ ኣፈወርቂ
0: ሕራይ
1: ንሓይልታት ምክልኻል
0: ሕራይ
1: ከምኡ ውን ንገዳውትና ደቂ ባቢሎን የናስ ታገይ
0: ሕራይ
1: ትዕዘ ተስፋይ
0: ተማም
1: ራህዋ ተክለ
0: ተማም
1: ከምኡ ውን ሓፍታ ኣብ ደገ ዝመፀት ሰላም ተክለ
0: ሕራይ
1: ራህዋ ተክልያ
0: ተማም
1: ኣደቕለወ ማቲስ ኣጓ ኤልሳ ሃይለ
0: ሕራይ
1: ምስ ወዳ ማዓርግ ኣማኒኤል
0: ተማም
1: ኣደይ ፅገወይኒ
0: ሕራይ
1: ናዝሬት ሳሙኤል
0: ተማም
1: ከምኡ ውን ንዓብደላ እብራሂም ኣማን እብራሂም በዓል ዓዚዛት ደገ ዝርከባ ኣዕዋተይ
0: ሕራይ
1: ንሙኒራ እብራሂም
0: ተማም
1: ከምኡ ውን ንዓኽን መሳርሕ ሰብን
0: ሕራይ ይቐኒየልና ሙኒር ሽኩራን ለክ መርሓባ። ሕራይ እምበር ዝሓበርኩም ተዓዘብትና ዝተፈላለዩ ደርፍታት ኢና ሒዝናልኩም መፂእና ዘለና። ሕጂ እውን ቴሌፎንኩም ተዘይመፂእና ናብ ዝቐፂላ ትስዕብ ደርፊ ይኸብለኩም። ደርፊ ብቋንቋ ቤዳዊት ናይ ድምፃዊ ቲታ ካብተን ኣብ መዓልቲ ናፅነት ዝቐረባ ደርፍታት ሓንቲ ኢኻ ትኮን ማለት እዩ። ንዓኣ ብሓንሳብ ክንሰማዒና ቴሌፎንኩም ተዘይመፂእና ሳድር ሙሻሂዲን يبدو أن نحن نخرج فاصل غنائي كمان أغنية للفنان تيتا، أغنية باللغة البيضاوية للفنان تيتا من الأغاني اللي قدمها بمناسبة عيد الاستقلال، حنسمعها مع بعض. بس خلونا نستقبل اتصال بالأول. هلو
2: هلو
0: هلو دبي ومرحبا. حراي منك بالمجمرية؟
2: ألماز بعد.
0: حراي ألماز حبيبتي تفضل. حراي قتلي
2: ألماز تخلى البحث.
0: ራይ ኣልማዚና ቀፅሊ።
2: ብንያም ተኸተ ምስ ደቁ ሰሎሞን ተኸተ ምስ ደቁ
0: ራይ
2: ኣልማዝ ተኽለ
0: ራይ
2: ብንያም ተኸተ ምስ ደቁ ሰሎሞን ተኸተ ምስ ደቁ
0: ተማም ራይ
2: ሰላማዊት ምስ ደቃ
0: ተማም
2: ዓወት ወደይካ ምስ መርዓኹ
0: ራይ
2: ከዓ ንዓኽን መሳርሕትኽን
0: ራይ ይቐኒልና ኣልማዝ ሽኩራን
2: ሕራይ
0: ቀኒለይ መርሓባ ሽኩራን ኣልማዝ ብጣዕሚ ኢና ንመስግነክ ሽኩራን ሕራይ እምበኣር ሳድር ምሻሂድን ዘይማጉልና ሳብገን እቕንያት ነታሊሓትኳን እቕንያ ልልፈናን ቲታ እቕንያ ብለዋ ልቤዳውያ ምን ልኣጋኒ ሊ ገደምሃ ብሙናሰበት ዒድ ልእስትቕላል ክላል ኣሰነዋት ልማድያ ሓንስማዓሃ ማዕባድ እዩ ጀማዚእ ማ እጃና እትሳልኩም በስ የብዶ ኢኑ ዕንደና እትሳል ከማን ከሉና ዝተግብል ኣሎ ሃሎ ደባይዋ መርሓባ
3: ከመይ ውዒልኪ
0: ፅቡቅ ኣልሓምዱላ ከመይ ውዒልኪ
3: ፅቡቅ ካብ ጌንዳዓ
0: መን ክብል
3: ገነት

0: ኣትሰብ ደርፊ ድማ ናይ ኣክረም ጀማል ክትከውን እዮም ማለት እዩ። መደብና መደብ ህለው ደባይዋ ከምቲ ኣቐዲመ ዝበልክዎ ብቐጥታ ካብ ቴሌቭዥን ኤርትራ ሒዝናልኩም ቀሪብና ፅኒሕና ማለት እዩ። ብዝቐረብናዮ ትሕዝቶ ዓጊብኩም ተዘናጊዕኩም ክትኮኑ ድማ ተስፋ ንገብር። ኩሉ ግዜ ከም ንብሎ ድማ ብዘን ቁፅርታት ቴሌፎናትና ኣብ መስኮት ዝረኣያኹም 12254 ከምኡውን 12274 ደው ኢልኩም ተሳተፉ። ምስ ተሳትፉኹም ከምኡውን ርእቶታትኩም ኣየፈለየና ኢና ንብል ኩሉ ግዜ ኣብ መደብና መደብ ህለው ደባይዋ ማለት እዩ። ሕጂ እውን ቴሌፎን መፅያትና ኣላ ክንቅበላ ኢና። ሄሎ
1: ሄሎ
0: ሄሎ ደባይዋ መርሓባ።
1: ራህዋ ይበሃል ካብ ፀረና።
0: ሕራይ ከመይ ውዒልክ ራህዋ?
1: እግዚኣብሔር ይመስገን። ሰላም ዲኹም?
0: ፅቡቅ አልሓምዱላ ሓቢብቲ ኣና። ትፈደል ይቐፅሊ። ሕራይ ጠዋሊ።
1: እሺ ክብርቲ ወላዲተይ ክብራ ገብረ ስላሰ።
0: ሕራይ
1: ኣቦይ ካሎ ግደይ
0: ተማም።
1: ናይ ኣሕዋተይ ብምልኦም ሰናይ ትርሓስ
0: ተማም።
1: ክፍሎም ዓንዲት
0: ኣራይ
1: ርቲና ረቢ ፍርቱና ፍዮሪ
0: ኣራይ
1: ዓንዲት
0: ተማም።
1: ንብምልኦም ደቀይ
0: ኣራይ
1: ሶልያና ስቴላ ዓንደ ብርሃን ኣዳም
0: ተማም።
1: ኣድማስ
0: ኣራይ
1: መድረኽ
0: ተማም።
1: ኣብል
0: ኣራይ
1: ፍረ ሰላም ምስጋና ኣምኒ
0: ተማም።
1: ንብምልኦም ደቂ ሓውበይ ኣሕዋተይ ኣብ ደገን ወፃእን ዘለዉ ብምልኦም ደቂ ዓደይ
0: ሕራይ
1: ብምልኦም ገርባብተይ ብምልኡ ሰራዊት ኤርትራ
0: ተማም። ሕራይ
1: ምልኩም ኣለው ድባይዋ ሰላም ብል
0: ሽኩራን ይቐኒየልና ረህዋ ብጣዕሚ ኢና ነመስግነኪ።
1: እሺ ንክቡር በዓል ቤተይ ተክለተሳ ምካኤል
0: ሕራይ
1: ምስ
0: ምልኦም ኣሕዋቱ ራይ ሽኩራ ረህዋ ሓቢብ ሽኩራ ብጣዕሚ ኢና ንመስግነክ ይቀኒልና ረህዋ። ካብ ጦሮና እያ ደውላትልና ፀኒሓ ዝኸበርኩም ተዓዘብትና። ካብ ጦሮና መስበታት ከማ ንገለ ነገር ክተዘኻኸረኒ ፀኒሓ ሓደ ግዜ ጦሮና ከተማ ጦሮና ከምቲ ኩላትና ንፈልጦ ኣብ ዶብ ሃገርና ካብተን ኣብ ዶባት ዝርከባ ከተማታት ኮይና ሓደ ግዜ ስራሕ ኣብ ዝተንቀሳቀስናሉ እዋን እታ ዝፀበቐት ከተማ ኮይና ንዓይ ተሰሚዓትን ማለት እዩ። ኣብኡ ዘሎ ኩነታት ኣየር ኹን ዋላ ኣብኡ ዘሎ ኣቀባብላ ናይቲ ሰብ ብጣዕሚ ፅቡቅ ነይሩ። እቲ ኩነታት ኣየር ብጣዕሚ ፅቡቅ ነይሩ። ሕጂ ረህዋ የ ካብ ፀሮና መስበለትኒ እሱ ኸማን ክዝክር ፀኒሐ ማለት እዩ። በዝጋጠም እዚ ሕጂ እውን ቴሌፎን መፅያት ና ኣላ ክንቅበላ። ሄሎ ሄሎ ደባይዋ መርሓባ መርሓባ። መን ክብል?
2: ንዳል ዑመር ኣድም።
0: ንዳል?
2: ኣይዋ
0: ንዳል። ከፍ ሓሊክ ያ ንዳል?
2: ተማም
0: ሽኩራ ሓቢብቲ ኣና ዓላ እትሳልክ። ትፈደሊ
2: እግል ሓለወካ ከዲብ ምስሪ ኣለው እግል ውግል ሓዋ ከዲብ ርቲብ ዓሪታል ኣለው
0: ተማም።
2: ውግል እግል ሓልቶታ ከዲብ ኣቅርደትል ኣለው
0: ተማም።
2: ውግል ሓለወካ ከዲብ ፅዕድያል ኣለው
0: ታይብ።
2: ውግል እምየ ዲብ ዓሪታል ኣለት
0: ተማም።
2: ወእግል ኩሎም እግል እንስዳለ መራሓጃ
0: ጠይብ።
2: ሰላም ግል ትበለ እየ ግልክ ከማን።
0: ሽኩራን ሓቢብቲ ኣና። ሽኩራን ያ ነዳል ኣላ ይኸሊኪ።
2: ኣሚን
0: ኣሚን ያ ረብ ልዓለሚን። ሽኩራን ሓቢብቲ ኣና። ወጀምዓ ሙባርክ ዓለይክ ያ ሓቢባ። ሕራይ ከማን ቴሌፎናላትና ምስለ እንተዘይተጋጊ ሃለው ሕራይ እምበዓር ዝኸበርኩም ተዓዘብትና ከምዚኹም ሰምዖ ዝፀንሕና ኒዳል ደውላትልና ፀኒሓ ጥዑም ድምፂ ጥዑም ሽም ኒዳል ብጣዕሚ ኢና ነመስግና። ሕጂ እምበኣር መደብና ናብ ምዝዛም ገፅ እዩ ዝኸበርኩም ተዓዘብትና። ናይ መወዳእታ ኣሎም ማዓንቲ ኢልና ዝቐረብናያ ደርፍላትና ደርፊ ናይ ድምፃዊ መንእሰይ ኣክረብ ጀማል እያ ክትከውን ማለት እዩ። ንዓ ሰሚዕና መደብና ክንዓፁ ኢና እንሻ ላ ሓቢርና ክንሰምዓ ኢና። ሳድ ሙሻሂዲን እጃ ናይ እትሳል ከልሆነ ዝተግበል እትሳል ሃሎ ሃሎ ساد المشاهدين اغنيتنا التالية حتكون اغنية للفنان الشاب اكرم جمال حتكون اخر اغانينا في حلقة اليوم. كنا معاكم على الهواء مباشرة. خلونا نسمع اخر اغنية لينا في حلقة اليوم وبعده نرجع نختم برنامجنا ان شاء الله. فاصل غنائي ونعود.

0: ትግራይ
1: ኣብ ድባይ ዝርከብ ዳንኤል መብራህቶም
0: ተማም
1: ሰላም ክብሎ ይደሊ
0: ሃራይ
1: ከምኡውን ኩሎም ደቂ በበየነ ፃዕሩ
0: ተማም
1: ሰላም ክብሎም ይደሊ
0: ሃራይ
1: ከምኡ ካፍተይ ኣብተ ሰነይ ትርከብ
0: ተማም
1: በየነ ምስ ደቃ
0: ሃራይ
1: ካልእ ኩሉ ዝተረፈ ቤተሰብ ሰላም ክብሎ ይደሊ
0: ራይ ንግስቲ ኩሎም ሰሚዕሞ ክኾን ተስፋ ገብር
1: ኣረሺ
0: ሽኩር ሓቢብቲ ኣነ ይቐኒልና ሓራይ እምበር ዝኸበርኩም ተዓዘብትና ተኸታተልቲ መደብና ኩላትኩም ኣብዛ መደብና ደው ኢልኩም ዝተሳተፍኩም ኣዝዩ ሓመስግነኩም ፈቱ ከምኡ ውን ነዛ መደብ እዚኣ ብቐጥታ ናባኹም ናብ ቴሌቭዥን ኤርትራ ከም መሓላልፍዋ ዝፀንሑ ኩሎም ኣባላት ሚኒስትሪ ዜና መሳርሕተይ ኣዝየ ሓመስግኖም ፈቱ ማለት እዩ። ነዛ መደብ ሰሪዑ ዘዳለወልና ኤዲተርና መድሃነይ ዘካርያስ ብጣዕሚ እየ ዘመስግኖ። ኣብዚኣ ኮይኖም ከዓ ነዛ መደብ ክፍንውዋ ዝዋዕሉ ኣባላት እስቱድዮ ኤዲተራትና ፅንዓት ታረቀ፣ ምሽዋ መልኣከ፣ ሰኣላይና ማቱሳላ መኮነን፣ ኣብ ግራፊክስ ርስትያማነ፣ ኣብ ድምፂ ኢለን ተስፋይ ምስ ዮናታን ኣላይ፣ ሜክኣፕ ኣሚራ መሓመድ ኢብራሂም፣ ኣልባሳ ድማ ሰሊና ፀሃየ፣ ከምኡውን ኣወሃሃትና ኣወሃሃዲ መደባት ቴሌቭዥን ኤርትራ ኣለም ዮሃንስ ወዲ ገነጦ፣ ከምኡውን ኣወሃሃዲ ስቱድዮ ቴሌቭዥን ኤርትራ ተኪኢ መኮነን ፃዕዴ ብምዃኖዮም ነዛ መደብ ክፍንዋ ውዒሎም ኣዝና ኢና ነመስግኖም። ኣብ ዝመፅእ ዘሎ ብካልእ መደብ ክሳብ ንራኸብ ድማ ሰላም ወሰናየት ዘለዎ ቅንያት ክኾነልኩም ተስፋ ንገብር። ሳደ ሙሻሂዲን ሃከዘነኩን ቀድ ወሰልና ወእያኩም ኢላ ክታም ሓልቀትና ንልዮም ምን በርናምጅ ኣሉ ደባይዋ ኩነ ማዓኩም ዓላ ሃዋ ሙባሽራ ምን ልፈዳእያ ልኤርትርያ ላ ጀዲድ ሉቅያ ቢኩም እንሻ ላ ፍ ልኣሳቢዕ ልሙቅቢላ ወሓለቃ ጀዲዳ ምን ልበርናምጅ ነተመና ለኩም ኩለ ልኣፍራሕ ወሰዓዳ ወሲሓ ወሰላም እንሻ ላ። ወሰላሙ ዓለይኩም ወረሕመት ላህ።

መደምና ትራን ኣብ ዝሰሙን እዙ ስራሓት ካይላ ጥበብ ዝንፀባረቐሉ ሞያ እዩ። ሓደ ስራሕ ኣብ መፈፀምታ ንክበፅሕ ዝሓልፎ ምስርሕ እውን ቀሊል ኣይኮነን። ንኡስ መደብ ዓለም ስነ ጥበብ ብዛዕባ ኣገባብ ኣሰራርሓ ካይላ ኣትኩሮ ብምግባር ኣብ ስራሕ ምስ ትነጥፍ መንእሰይ ካናር ታደሰ ዘላለዩ ቀሪቡ ዘሎ። ንኡስ መደብና ዘዋሪት ካሜራ ናይ ሰሙን እዚ እውን ካብ ቀልቀል ሰብን እንስሳታትን ከምኡ እውን ጓሓፍ ማሓፍን ናይ ኣትክልቲ ዝዳሎ ጋዝ ንምምንጨው ኤሌክትሪክን ምምንጨው ጋዝን ኮይኑ ካብ ዘገልግል ነዊሕ እዋን ኣቕፂሩ ይርከብ። እዚ ኣብ ሃገርና ኣገናዚምና ክንሪኦ ፈቲና ኣለና። ንኡስ መደብና ፍኖተ ህይወት ካብ ሃገረ ካናዳ ደቆም ሒዞም ብምብፃእ ንሓደ ዓመት ዝኣክል ምስ ሃገሮም ክላለዩ ኢሎም ኣብ ንእዘቦ ዓረዛ ትምህርቶም ክምሃሩን ሃገሮም ክፈልጡን ዘኽኣሉ ስድራ ዘላል ትሕዝቶ ተላሊልና ኣሎ። ተኸታታሊት ፊልም ሳውን መበል 21 ክፋል እውን ካብ መደባትና እያ። ብተወሳኺ ንዓኹም የዛንዩ ዝበልናዮ ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብና ትራን እሰሙን እዚኦም ሞ ንኽትከታተሉ ብክብሩ ንዕድም። መደብና ትራን ቀዳም 4 ሓምለ ልክዕ ሰዓት 2 ፈረቓን ድሕር ቀትሪ፣ ድግማ ሓሙስ 9 ሓምለ ልክዕ ሰዓት 4 ድሕር ቀትሪ። መደብ ናትራን።

ሰብ ቀቲሉ ይተኣሲሩ ወድማሉ በዚ ፀሓይ ክትዓርብ ወይ ድኹማት ናይ ዕራርቦ ጩራታታ ካብ ዘይርኢ ኣይዋሓደን ንልዕሊ 30 ዓመታት እዩ ኣብ ቤት ማእሰር ተሰፊሩ ተቐሚጡ ዓለሙ ንሳ እያ ገዘፍቲ መዓፁ ናይት ቤት ማእሰርቲ ዓጠጥ እናበሉ ተዓፅዮም ብገዘፍቲ ሰጋጥ ብግዳም ክርገጡ ከለዉ ዓለም ፈፂማ ዝተፈፀመት ይጥዕሞ ንፅቢሒቱ ግን ይረሖ ለሚድዎ ልማት ዛርቲ እዩ

0: ንብዙሕ ዓመታት እዩ ጭንቀት ጥራይ ኣብ ዝነፍሶ ሰፊሕ ኣዳራሽ ኣብታ ካሜራ ነቢሩን ሸምጊሉን። ንሱ ግን ነታ ቀፅሪ ከም ገዛእ ርእሳ ዝኽኣለት ፍጥረት ህዋ ገይሩ እዩ ተቐቢልዋ። ዓባይ ዓለም ነቶም ሓደስቲ ተኣሲሮም ዝመፁ ከም ሓደስቲ ዕሸላት ዝተወልድዋ ድንበ ገይሩ እዩ ዝፅብፅባ። ነታ ካሜራ ኣብ ዓዲ ርባዓታት ከሎ ይኣትይዋ። ነታ ጸባብ ንዕኡ ግን ገፋሕ ዓለሙ ኣብታ ልዕሊ ሚእቲ ናይ ሕጊ እሱራት ዝነብሩላ ዓባይ ኣዳራሽ ይነቢሩ። ኣትዮም ዝወፁ ወፂኦም ዝምለሱ ድማ ወድማሉኸ ይብሉ ቀዋሚ ነባሪ እዩ። እንተዘይነበረ ኸዓ ሬሳኡ ካብኣ ክትወፅእ ከም ዘለዋ ንሱ እውን ይፈልጥ። መፈጸምታ ህይወቱ ኣብኣ ምዃና ስለ ዝኣመነ ስለዚ ግዲ የብሉን። ዓለሙ ንሳ እያ በዝን ከምዝን ኣቦ ናይታ ሰፋሕ ጋብላ ክኸውን ከኣለ ተሰማዕን ተኣማንን እዩ ከም ሽማግለ።
1: ዝወደይ
2: ጆሃር
1: ኣነ ብፍሉይ እንዴ ድፈትወካዕ ሕጂ ክሳብ ኣብቲ ልዳት ከብፃሓካ
2: ረ
1: ንዕነ ዝወደይ ፀሓይን ጭራታታን እንተበዝሑ መንገዲ እንተነውሐ ሰባት እንተበዝሑ ድንግርግር ኣይትበል
2: ሕራይ ወድማ ኣሉ
1: ኣይትሕማቕ ዝወደ
2: ሕማቕ ነራ
1: ተዛረብካያ ቐለም ዝረግፅካያ ለምለም ግበረልካ ዝወደይ
2: ኣሚን ኣሚን
1: ኣይትሕማቕ ኣይትሕማቕ ተስፋ ኣይትቑርፅ
2: ሕራይ
1: ፈተነ እዩ እዙ ተሓሊፉ ኸ ኣሎ ሕጂ በልናዕና እዩ።
0: መሰረታዊ ኣበርግን ነበረቶ መፋጥርቱ ዋላ ደልዩ እንተደለየ

0: ዘይትቕየር ጠባያ ኣበሩ ግን ንሱ ይኮነን ብዛዕብኡ ኣበር እንተልካ ዋላ እኳ ምንምል ሰብነት እንተነበሮ ተሃላላኺ እዩ ብንእስነትና ኢና ንፋለጥ ንዓይ ግን ብዘይካታ ህልኸኛ እትረአየኒ መሰረታዊት ባህሪቱ ከም ሰብ ሄር እዩ ጽሩይ ሄር እንተኾነ ጉድለት ዘይርከቦ ሰብ የለን ተሃላላኺ ክንሱ ንፋስ ናብ ዘበለ የብል ከም ንእሽቶ ንጽል ሳዕሪ እዩ ዝዋሳውስ
1: እዚ ደለናዮ ቤት ከዓ ብፍቕሪ ብስኒ ጥራይ ንሕልፍ ሓደ ዕድካ ተጋጭኻ
2: እንታ መን ኢኻ
3: ኣነ ዘረ
2: ዘርአይ ዲኻ እታ እዋ እታ ዘርአይ ወደይ ሕጂ ድማ መፂኻ እንታይ ደለ ሓጢያት ዳ ኣሉ
3: ከመላ ክሳ
2: أنت زرأي بغيت حج أنت يا عبس وحتى أخلك سمع أن زرأي ودي علمنا مع اسم من قصة سمايات كوينة كيف كيف أنت قال له كلم مغرتاز ودي ያክል በል ውሓቱ ሕጂ መሪ ቀደፋ ንኸኳ ክትምለስ ኣይኮነን መንገዲኻ ቐንዓካ የለካ እስኻ ግን ማሕቡስ ደገ ሰላም ጌርከያ ንጎን ምሸትን ትመላለስ ኣለኻ በል ሕጂ ከዓ ተምሃር ኣታ ደቂ ሃይስከ ሃይስከ ክፋ ኣይ እስከ ምዕረፍ ሃዎ
0: ኣብ ውሽጢ እታ ብእሱራት ዘዕለቕለቐት ካሜራ ከየዕለሎ ክድቂ ዝደሊ ሰብ የልቦን ጉዳያትን ጭንቀታትን ዝሽምግልን ዘተባብዕን ኣቦ ናይታ ካሜራ ንሱ እዩ ዝብል ናይ ሽማግለ ድምፂ እንተሰሚዖም መላእ ሱራት ናይታ ካሜራ ፀጥ ይብሉ ነገራትን ካልእ ዕላላትን ምውትውት ይብሉ ናይታ ካሜራ ዋዕዋዕታ ይሃጥም ከም እዋን ለይቲ እቲ ዋዕዋዕታ ይቕንስ ፈፂሙ ረፍ ይብል ከም ጉድጓድ መቓብር
2: እዞም ደቀይ ኩልኹም ዶ መፂኹም ሕራ ይብሉ ከምቲ ኩሉ ግዜ ንብሎ ኣብዛ ዓለም ሓድሽ ነገር የለን ንብፃይ ከዓ ከም ነብስኻ ፍቅሮ እዩ ዝብል ተዕቢ መፅሓፍ ሰምዑ ዘለኹም ንሕና ግን ረሳዕቲ ኢና ካሓቲ ኢና ሎሚ ዝተሰማምዕናሉ ሎሚ ዝተምሃርና ገዲፍና ንብፃይና ሓድሽ በደል ንብድል በደል ከዓ እንታይ ትወልድ እዞም ደቂ ጣዕሳ ጣዕሳ ከእንታይ ትወልድ ጭቀን ነብስኻ ምፅላ እዚ ግን እዞም ደቂ ኣብዛ ገዛ ክህሉ የብሉ ነንሕድሕና ንተሓላለ
0: ወድማሉ ዋላ እኳ ኣርእስቲ ዕላሉ ሓንትን ዘይትቕየርን እንተኾነት ዝኾነ ነባርን ግዜያውን እሱር ከም መፅሓፈ ጸሎት ንዓኣ ከይሰምዐ ሩፍ ዝበለልዋም ክሓድር ከም ዘይክእል ስለ ዝፈልጥ ዋላቶም ብባህጊ ድቃስ ከበሮ ዓይኖም ክገልሁ ዘይክእሉ ትኹሳት ግድን ንእሽቶ ድሃይ ክሰምዑ ኣለዎም ድሃይ ማእሰርቱ ድምፂ ወድማሉ ብ1979 ዓመተ ምህረት እዩ ትንፋስ ሰብ ሕሊፉ ተኣሲሩ ወድማሉ ዘይትድገም ትንፋስ ሰብ ሓሊፋ ጸላኢ ኣብቲ

0: ዋንቲ ዝነበረ ናይ ድርቂ ንፋሳት ንሰባት ብሕልፊ ድማ ነቶም ኣብ ብሓይሊ ጭዋዳ ዝኣምኑን ብከኒና ዘይውርድ ሙቐት ሰብነት ዝሃፎምን ብውሕዱ ናብቶም ቅድሚ 40 ዓመታት ኣቢሎም ንዓለም ዝፈልጥዋ ዝነበሩ ሰባት ኣተኰረ። ብዓስቢ ስርናይ ምሊሻ ስርናይ ኢሉ ኸዓ ብረት ኣዕጠቖም።
1: በትበላታ በትበል ያለ ኺድ ከምቶም ብኸብዳ ኣንፋሓው ቀልጥበታ
2: ወድማ ኣሉ ዝቆልዓ እንታይ ገበረካ?
1: ስበል ሙሽሙሽ ንዓኻ ዝመ ምሕርካ ዲ
3: ኣይ ኣብየት ሃየንታ ኣይ ሃየንታ ኣይ እዋይ
1: ተሳታ ተስእ ተስእ ሕጂ ስማዕ ድሕሪ ሕጂ ወድማ ኣሉ ስርናይ ምልሻ እዝጊቦ ወልካ ተሓሚ ትንፋስካ ከማብ ስጋ ዝኣትወት እሾ ምሕር ከውፀ ትልጎ
4: እንታውንካ ተጓልዒት ካጥምረኒ ያስፋንጌል ካሓቢ ከለዉ ዳ ዝዛረብዎ ሕጂ ሎም ሓይሽ
3: ድሓን በል
4: ዋላ ድሓዳ ይኹን
3: ድሓን ድሓን ድሓን
0: ብዙሓት ኣንጻር ሃገሮምን ኣሕዋቶምን ብረት ዓጠኹ። ሽዑ ልቦም ኣብ መንጎ ረብሓን ሓቅን ኣንሰላለወት። ገለገሊኦም ግን ጨከኑ ኣንጻር ኣሕዋቶም። ንጊዜ ከም ዝቆመ ዓንዲ ዝወሰደን ዝሓሰበን ወድማሉ ድማ ሓደ ካብዞም ዳሕረወት ኮነ ነብሱ ረሰነ። ነታ ምልዖት ትመስል ገና ክንዲ ሰብ ዘይኣኸለት ሚዛን ፈተዋ ወይ ንመውፅእ ሕነ ሓፀያ ሚዛን ገና 15 ዓመታ ዘይእኸለት ቈልዓ ክንሳ በቢ ዝረኸባ ሓንሓነላ። እንታይ ይብላ ኸም ዝነበረ ኣይተረዳኣን ግን ከዓ ኣይቀሰነትን። ንስድራኣ ኸይትነግር ከዓ እንታይ ኢላ
1: ሚዛን ንዕስኪ
5: ይንታልካኒ
1: እለኪ ንዕኮ ዝብለኪ ዘለኹ ንኣቕረቢ
5: ሰምዓካ የደ ኣለኹ ተዛረብ
1: እምባዕ ሰምዕኒ ኣለኹምሽ ፅባዕ ማስያኺ ኣብቲ መንበር ሕሳር ናቐሽም ክየል ምፅ
5: ወዶ ይሰምዖ ዘይብለይ እንታይ ስራሕ ኣለኒ ናብ ዳሓሰር ዝመፀኹ
1: ኣነ ስለ ዝበልኩ ኣነ ስለ ዝኣዘዝኩ ጥራይ ትመፅ
5: ኣቦይና ድን ከለውንስ ንስኻ ወዲያ ማሉ ክትእዘኒ
1: ዎ ጥራይ ምፅ እንታይ ከም ዝሰርሕ ክነግረክ እየ

0: እንታይ ደኣ ክብለ ክፀኒሕ ዝሃርጋ
1: ዋላ ስቕኢሉ እዩ
2: ሰማዕ ወዱ ማሉ ፍርዲ ዓድኻ ተቐቢልካ ትኸይ ክንደይ ግዜ ደረት ጉርሁና ማትካ ክደፍእ ሕጂ ከዓ ደረት ያ ቆም ስለ ዝነፋእካ እዛ ግራ እዚኣ ከይተሓርሳ ተገዚትካ ኣለኻ ሕጊ ዓዲ እዩ ክትከብር ተዘሊኻ ሕጊ ዓዶ ቦካ ክቢርካ ትኸይድ ወዲ ኢና
3: ዳሃን ዳሃን መን ከም ዳሓሰወለይ ካ ፈሊጡ ኣለኹ ፀላእ ኣንዳዕሊ ይፈልጥ እየ
4: ዓገብ ዓገብ በደልካ ተኣሚንካ መስመርካ ተወድማሉ
5: እንታ ንመን ኢኻ ፀላእ እየ ትብሎ ዘለካ ዓዲ ሙሉ ዝፈልጠካ ፀላእ ኢኻ ዳ ግብርካ እምበር ንመን ክትውንጅሎ ደሊኻ
3: ንስኻ ሓሳዊ በዘካ ካደ መን ፈሽፈሽ ዝብላ ለዩ
5: ስርዓት ግበር ወድማሉ ኣነ ሓሳዊ ኮንኩ
2: ኣንቱም ሰባ እዚ ኩሉ ትዝርምዑ ኢልና ንዕባ ግደፉ ንድሕሪ ታይ ትምለሱና ወይለ ፀጉርና ድ ቀሊልኩም ወድማሉ ከዓ ንዓኺድ መጃሓ ግደፈና
3: እንታ ክትገብራ እንታ ሃርጋብ ሰራቅ ደረት
6: እታ ቆልዓ ብነብሳ ተጠማቲት እያ ንወድማሉ ግን ጨዋን ህፃንነታን ኣይኮነን ስሒብዎ ምስ ኣቦኣ ጽኑሕ ህልኽ ነበሮ ብደረተይ ደረትካ ዝመጸ ብረት ምስ ሓዘ ኸዓ ህልኹ ከውፃኣሉ ኣንቀደ ከም ዕላማ ወሰዳ ንወላዲኣ ዒሕ ከብሎ ወሰነ ማዓንጥኡ ከሕርሮ ዘኽእል ዕድል ረኺቡሎ ኣጢቑ ብረት ነዚኣ ንኽፍጽማ ኸዓ ሓርቀመ

0: ተሓሽሎ
1: ደረተይ መንዚዕኻ ዝኣከብከ ኣኽል እምበዕር ትኸይደ ኣለኻ ድሓን ክትርየኒ ኢኻ ሓሲኻ ሓሳሲኻ ካባይ ዝመንዛዕኸ ኣኽሊ በሊዕኻ ትድቀስካ ይመስለካ።
2: ስለዚ ሄር ኢለካ ወድማሉ ኣብ ዓውዲ ኢና ደለና። ዓውዲ ድማ ክቡር እዩ፣ ንሰርሕ ኣለና። ሕጂ ምሳኻ ክታርኽ ግዜ የብለይ። ደረተይ ድማ ብሕጊ ዓዲ እዮም ሊሰዮ
1: ድሓን ከይፈትኻ ምሳይ ዝዛረበሉ መዓልቲ ርሑቕ ኣይኮነን።
2: እንታይ ዝገበርና ሰባት ኢና ደቂ
1: ባይጉድ

0: እታ ሸዊቶ ቅንጥበላ መዓልቲ ሎም እያ።
1: ሚዛን ሓደ ዕለት ኣብቲ ጃሓጃሕ ዝብል ሩባ ዓዶም ካብ ነብሳ ዝኸብድ ኮበርታ እናጨቕጭቆት ከላ ረኸባ በይናያ ተጸናት ኢሉ ወዲኡ እዩ።
0: ሚዛን ሚዛን ወርቂ ኣንግራ ስምብዲ ኣትንዓቕንዲ ወድማ ዝበልዓ ሰብ ኢሎም ክደ
2: መን እዩ ዝብለኒኻ?
0: ባዕሉ ክትፈልቲ ናይ ኣቦ ከያክል ድማ ናትኪ ወይ ኣነ ወዱ ማለ ኣለ
2: ኣመገልካኒ ኣመገኒ

0: ወዲ ማላ አለ ሄ መሸመሽ አትና ማር ማጭ
1: እንዳት ገበ በዚህ ሀገር ናገ
0: ትሪን ወይ
2: ካብቶም መናእሰይ ንሓዲኦም ብጎኑ ዝኣተወ ጥይት ነቲ ወሓዝ ሩባ ከይተረፈ ጸጸሪሩ ኣተወ። ደሞ ደም መንእሰይ ውዑ እዩ። ዓመት ተሳቂዩ ኸዓ ዓረፈ። ክብሮም ሓው መዋቲ ግን ኣስናኑ ንኺሱ ኣብ ቃሉ ጸንዐ ኣቕበጸ። ንዝሰዓበየ 45 ዓመታት ጉዳይ ከይተረስዐ ጸንሐ። ኣብ ዝተረኽበ ኣጋጣሚ ተለመነ። ኣበየ ፈጺሙ ኣንቀጸ።
3: ስምዓና ዘወደይ ወለድኻ እዮም ስምዓዮም።
4: ስምዓና ዘወደይ ካብ ወለድኻ ሓሊፉ ዝዛረበካ ሰብ የለን። ስምዓና
5: እወ ዝወደይ እዋ ነገር ፍላጥን ፅኑሕ ዘምን ማዓስ ኮይኑ እንታኽብሮም ወዳይ ደይዎ ዝብል ንዳኣሉ
6: ደም ሓወይ ኣይበልዕኒ። ስለዚ ወዲ ማለ ብድሕሪ ሓወይ ኣብ ርእሲ እዛ ምድሪ ብህወት ክዋሳወን ስልኩም ከይተሓስቡ
7: ይበሃልኒዩ
6: ፈፂማ ክሰማዓኩም ኣይክእልኒ። ደም ሓወይ ከ ይዕረፍኩም ደቀስኩም ማለት ዘበት
7: ኣንታ ንዓባ ታንዓስኪ ከይደስኪ
8: ተጠመደሎኸ ኢኻ ዝወደይ
9: ድሓን ኣደይ ትጨነቕ እየ
8: ጥዕናኻ ኸ
9: ኣምላኽ መስገን ድሓን ኣለኹ
8: መመለላስ ኸብደኒ በዚ ዩ ሓዳር ገዛ በዚ ጥዕና ዘይብለይ ምዃነ እዩ በዚ ኸኣተን ከብቲ ኣለዋ እንታይ ሞ ክንገብር ወሪድና
9: ኣንትደ ኣይትምፅ ምሽለኪ ሰብ ተረኺብ

0: ማለለይ እተ ሲንካኻ ትገድፍዮ
1: ከመይ ገይረ እታ ገጽካ እኳ ርእዩ እንተበልኩኻ ተስፋ እዩ ዝኾነ ንዝወደይ
0: እትኸብሮም ካ እንዲ ቕብጩ
1: ኣቕቢጹ ኣየ ናይ ምቕባፅ ኢኸ ካብኣኻ ዝገደድለኸኛ ነኻስስን ረኺባ ዓዲ እንታይ ከዓ ዘይገበረሱ

0: አንታ ክብሮም ወደእ እዚ ህሊ ክንታይ ክዓብሰልካ እዩ? እዚ ዶም ዘይነቅፍ ዘይትገድፎ ወዲ ማሉ ካብ ዝእሰር ድሮ 15 ዓመት ገይሩ ኣሎ። እዚ ኣኽሎ ዋዞም ስድራታ ገይሮም ካ እዮም። እንታይ ገይሮም ካ ዞም ስድራታ?
1: ወይለ ወ ነዛ ወላዲቱ ረ ነዛ ወላዲቱ ደንግፀላ
2: ነዛ ወላዲቱ ነዛ ወላዲቱ ረአ
0: ኣነ ንዕዕ ዝደሊ ደሙ ደሞ ወዲ ማልኹ ኩዓ ብዓይነይ ክሪኦ ደሊ ኣለኹ። ድሕሪ ይኹልና ንድቅ
3: ኮነት ዘረቡ ቃላት እውን ኣይቀየረን። ግዜ ኣፀቢቑ ምስ ነውሒ ድማ ምዋትን ወዲ ማሉን ተረስዑ። ነገራት ረስኖም በረደ። እቲ ኣብ መቓብር እቲ ኸዓ ኣብ ካሜራ እሱራት በለዩ። እቲ ድሕሪ 10 ዓመቱ ኣባቴ ዝተባህለ ወዲ ማሉ እውን ብሕይወት ምህላው ተረስዐ። ካብ ዝነበሮ ቤት ማሕቡስ ውፃእ እንተ ዝበሃል እውን ክወፅእ ፍቓደኛ ኣይምኾነን። ኣብ ዓዲ እውን ሞት እያ ትጽበዮ። ኣባቴ ኣብታ ካሜራ ፍቕርን ኣኽብሮትን እሱራት ተኸቢቦም ብዓብኡ ድማ ብሕይወት ኣለዉ ይነብሩ። ግን ክልቲኦም ከም ዘይነበሩ ርሱዓት እዮም። እቲ ሞይቱ ሞት ተረሳዕ ኾይኑ ወዲ ማሉ ኸዓ
0: እሞ ኣብቲ ዝመፅ ዘሎ በዓላሲ ኣብቲ ቤት ማሕቡስ ከድና ቀስ ጌርና ንንጎሮም እንታይ ደኣ ክንገብር?
4: ንጎሮ ዲ እንድያ እንታይ ደኣ እሞ ንጎሮ እወ ንሕና እኳ ባ ከይምሳ እንዳ ዓቕባ ከድና ነርና ክንሪዮ ንብሱ ነጊርዎ ግዲ ኮይኑ ኣደይ ከ እምበር ከላ ድያ ምሳኽ እንዳ ደይ ትመፅ ምኻል ደስ ኢና ኢልና እዋኣዩ ነብሱ ነጊርዎ ምኻል ስኢና ሕዝቦ ዝቕ ኢልና ምኻል ስኢና
0: ኣደይ ከ እምበኣል ኢልኩ
4: ኣደይ ከ ኢልና
0: ነብሱ ነጊርዎ ወ
4: ነብሱ ነጊርዎ
5: እታ ወዲ ማሉ ከመ ኢልካ ዕ
6: ሰብ ተወልደ ነተ ማለት እዩ ኣዴኻ ዓሪፍ ኣላ ክንብለካ ኢና መፂና።
7: በስመ ኣብ ወወልድ ወመንፈስ ቅዱስ ኣሐዱ ኣምላክ። ከመይ ውዒልኩም? ንሓን ደ ውዒልኩም? ከመይ ትውዕሉ? እወ ኣብዚ መምፂኢና ኣብ ወዲ ማሉ ሓውና ኣብ ዝኮነ ውሕታ ተኣሲር ተኾነ ኣድዩ ስከይቲ ብድንገት ዓሪፈን

0: ሓደ ዓርቢ ካብታ ካሜራ ብዙሓት እሱራት ተፋነዉ። እታ ሰፋሕ ገዛ ኸዓ ሕልምልም በለት ቁራ ኣተዋ። ኣብታ ካሜራ ጸኒሑ ዝወፅእ እሱር ዘለዎ ነገር ንኣባቴ ሓዲጉሎምን ብኦኦም ተመሪቑን ናይ ምውፃእ ልማድ ተጠርዩ ነበረ።
1: እዞም ደቀ ምሕረት ልመዱ ተሪኢሉ ስርዓት ሓልዩ ዝኸደ ኣብዚ ኣይመፅእ እዩ ንፍዑ ኣይትሕመቁ ሰናይ መገዲ ግበረልኩም ዘጥቂ
0: ኩሎም ከም ናይ ዝተቆጠዐ ቆፎ ንህቢ ኣባቴ ዝብል ናይ እሽታ ድምፂ ኣውፂኦም ከዱ። በቲ ዓቐቕ ኢሉ ዝርሑን ዝዕፆን ማዕፆ ህጉድጉድ ኢሎም ወፁ። ገዛ ኣሕለምለመት ሸዓን ሸዓ። ኣባቴ ኣብ ከባቢኦም ማእለያ ዘይብሉ ነጸላ ሰልዲ ንኣሽቱ ፍርናሽ ካልእ ጋዕገል ጠምን ተደርዲሩ ረአዩ። ዘዝወፀ ዘለዎ ንብረት ክሓድገሎም ልማድ እዩ። ብሓሳብ ተዋሕጡ ንነዊሕ ሰዓታት። ከቢድ ድቃስ ከዓ ጸቐጦም። ድቃስ ሽማግለ ከም ናይ ቁንጭያ ኣማቑን ሓጻርን ድሕሪኡ ዘሎ ምግልባጥን ሰዓልን ይበዝሕ። ሃንደበት ገለ ናይ ብኽያት ድምፂ ሰሚዖም ከዓ ብር በሉ። ኣባቴ ሕልሚ ዘይምዃኑ ምስ ረጋገጹ ኸዓ መላግቦታት መሓውሮም ቁራዕራዕ እናበለ ተንስኡ። ደፋ ኢሎም ናብቲ ብኽያት ዝሰምዕሉ ከባቢ ይከዱ። ዋላ እኳ ግሕጥጥ ኢሎም ብዙሓት እሱራት በብሓደ ብምውፅኦም ካሜርኦም ከትከት ኢላ እንተነበረት ካብቶም ዝተረፉ እሱራት ደገፍዎም።
1: ቅንዕ እሞ በል ዝወድን ቅንዕ በል። ኣብዚ ገዛ ዳ ብኸድ ተሰሚዑ ዘይፈልጥ ድር ብኸድ ዳ ናይ ሰብኣይ ዘይኮነ ካብዞም ሕጂ ዝመፁ ዲኻ ሓቂ እንታይ ይፀገምካ? ኣነ እኳ ደለኽዎ
0: ብናይ ኣባታዊ ትሑትን ተደማፅ እንዳሃይ
2: ደቀይ ደቀይ ናፊቐ
1: ትንበል ግዜ ዳ ሓላፍን ድዩ ኣነ ንባዕለይ ኣብዛ ሰፈር ኣብዚ ዳራስ ጂ ልዕሊ 30 ዓመት ተኣሲረ እሞ ሕጂ ድማ ዘይወፅእ መንገደይ ካብዚኣ ንጉድጓድ ምዃኑ እንዳፈለጥኩ ስማዓ እንዶ ዝወደይ እንታይ ይበደልካ?
0: ሓተትዎ ኣብ ውሽጦም ዘጥረይዎ ንጉዳያት ኣቕሊልካ ንመንፈስ ኣተባቢዕካ ናይ ምዝሕሓል ጠባዮም እናተኣማመኑ
1: እንታይ እንታይ ይበደልካ እየ ዝብለካ ዘለኹ።
2: መራሕ መኪና እየ ነይረ ደቀይ ናፊቐ ደቀይ
1: ኣንታ ዝኾንካ እንደኹን ናብዚ መምፅእኻ እንታይ እየ ዝብለካ ዘለኹ።
2: ብመኪና ሰብ ረጊፀ ትንፋስ ሰለስተ ሰባት ኣሕሊፈ።
1: በስመ ኣብ ወልደ መንፈስ ቅዱስ
2: ሰብ ቀቲለ ግን ብፍላጥ ኣይኮንኩን ብፍላጥ ኣይኮንኩን።
0: ኣባቴ ሰንበዱ ኣብ ዕምሮም ንመጀመርታ ግዜ
1: ኣምላኽ ይሓግዝካ ኣነ ድኣ እሞ እንታ ክብለከ ከምዚ ናተይ ከይጋጥመካ ጸሎ ጥራይ እዩ መፍትሒ። ኣብዚ ካሜራዳ ብኸያት ተሰሚዑ ይፈልጥን እዩ ናተይ ዛንታ ዶ

0: ክነግረካ
1: ኢሎም ዛንታ ህይወቶምን ምኽንያት መእሰሪኦምን ሓንቲ ብሓንቲ ኣዕለልዎ ቃል ብቓሉ ስእሊ ብዝመስል ኣቀራርባ

መደምና ትራን ኣብ ዝሰሙን እዙ ስራሓት ካይላ ጥበብ ዝንፀባረቐሉ ሞያ እዩ። ሓደ ስራሕ ኣብ መፈፀምታ ንክበፅሕ ዝሓልፎ መስርሕ እውን ቀሊል ኣይኮነን። ንኡስ መደብ ዓለም ስነ ጥበብ ብዛዕባ ኣገባብ ኣሰራርሓ ካይላ ኣተኩሮ ብምግባር ኣብ ስራሕ ምስ ትነጥፍ መንእሰይ ካናር ታደሰ ዘላለዩ ቀሪቡ ዘሎ። ንኡስ መደብና ዘዋሪት ካሜራ ናይ ሰሙን እዚ እውን ካብ ቀልቀል ሰብን እንስሳታትን ከምኡ እውን ጓሓፍ ማሓፍን ናይ ኣታክልቲ ዝዳሎ ጋዝ ንምምንጨው ኤሌክትሪክን ምምንጨው ጋዝን ኮይኑ ካብ ዘገልግል ነዊሕ እዋን ኣቕፂሩ ይርከብ። እዚ ኣብ ሃገርና ኣገናዚምና ክንሪኦ ፈቲና ኣሎና። ንኡስ መደብና ፍኖተ ህይወት ካብ ሃገረ ካናዳ ደቆም ሒዞም ብምብፃእ ንሓደ ዓመት ዝኣክል ምስ ሃገሮም ክላለዩ ኢሎም ኣብ ንእዞብ ዓረዛ ትምህርቶም ክምሃሩን ሃገሮም ክፈልጡን ዘኽኣሉ ስድራ ዘላል ትሕዝቶ ተላሊልና ኣሎ። ተኸታታሊት ፊልም ሳውን መበል 21 ክፋል እውን ካብ መደባትናያ። ብተወሳኺ ንዓኹም የዛንዩ ዝበልናዮ ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብና ትራን እሰሙን እዚኦም እሞ ንኽትከታተሉ ብክብሩ ንዕድም። መደብና ትራን ቀዳም 4 ሓምለ ልክዕ ሰዓት 2 ፈረቓን ድሕሪ ቀትሪ፣ ድግማ ሓሙስ 9 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ። መደብ ናትራን።

ሰላም ሰላም፣ ዝኸበርኩም ተኸታተልቲ መደባት ሞዛይክ ኣብ ዘለኹምዎ ዕዙዝን ልባውን ሰላምታ ናይ ብፃሕኩም ከመይ ቀኒኹም። ሰዓትና ኣኺሉ እንሆ ዝተፈላለዩ ትሕሶታት መደባት ሞዛይክ፣ ጣዕሚ ዜማታት፣ ከምኡ ውን ተኸታታሊት ፊልም ገፅታን ኢና ሒዝናልኩም ቀሪብና ዘሎና። ክሳብ ፍፃመ ድምና ምሳና ሓቢርኩም ክፀንሑ ብኽብሪ እናዓደምና ሰናይን ዕርፍትን ምዝንጋዓን ግዜ ክኾነልኩም እናተመነና መደብና ከም ወትሩ ብደርፊ ኢና ኸነእፍል ሞ ብሓባር ናብ ስትድዮ

ጭራንበሳ ጭራንበሳ ሀብታም ተዛረባ ኩላ ንሳ ዓለማይ ትሕልፋ ቁልቁል ኣፋ ንእሰለኹም ሸዊት ሃርፋ ስካርባይ ጎማ ኸዳ ማለ

ትረኸብ ፀሓዮ ኣራርቦ ወድነ ዘይብሉ ይግበር ዓቕሊ መሓዛ ዘይብሉ መጠርጠሪ ዓለም ግደፍባ ዓለም ድሪ ወዲ ሰብ ጌርክዮ ምስተማሰሉ ትራይ ከማ ክዳ

0: صبح صبري تمسجن بلو الفطري عتم سبك دم سبك دم عين الطالة مسجي خيط لمي صلعناكم لبي مستساني دلناكم سب مستساني
1: ርሑስ በዓል ንኹሉ ኽን ካብ ኢብራሂም ቦዲ ማሳጅ ፋሽን ሾው ሞዴሊንግ ዲዛይነር ኢብራሂም ቦዲ ማሳጅ ንኹሉ ኽን ወይ ዘራዝር ዘገርምን ዘዘንቕን ግርማ ዘጎናጽፍን ቤት ትምህርቲ ሞዴሊንግ ሜክኣፕ ከምኡውን ቤት ትምህርቲ በብዓይነቱ ጥበብ ኣሰራርሓ ቁኖ እንተላይ ናይ ጽፍርን ገጽን ከፊቱ ስልጠና ኣመሃብ ከም ዝርከብ ብሓጐስ የበስር ትራሞድ ሞዴሊንግ ፋሽን ሞዴሊንግ ብሓፈሻ ግርማ መጎስ ዘጎናጽፍ ስልጠና ኣብ ቤት ትምህርቲ ኢብራሂም ቦዲ ማሳጅ ክትረኽቦ ምዃን ክንሕበር መዓስ ጥራይ ኣዝዩ ኣገራምን ኣዘናቕን ዝኾነ ብምንቃሽን ሜክኣፕን ዝመሃራ ናይ ጽፍሪ ብጥራዩን ብናጻን ካልእ ብስራትውን ኣለና ኣብ ገጽናን ዝፍጠርን ዘሎን ጸጉሪ ብፈትሊ ከም እነልግስ ነበስር ኣድራሻና ኣብ ባዕቲ መስከረም ድሕሪ ኢህምቦል ትካል ሸርፊ ኣድላይ ሓበሬታ ንምርካብ ናይ ቤት ጽሕፈት ብ11828 ብሞባይል ድማ ባዶ 7141818 ተወከሳና ፋሽን ሾው ዲዛይነር ኢብራሂም ቦዲ ማሳጅ
2: ንመኽፈቲ መደብና ዘዳለናያ ደርፊኹም ክትከታተሉ ፀኒሕኩም ሕጂ ድማ ናብዛ ስዒባ ትቐርብ ትሕዝቶ መደብና ኢና ክንሰግር ናብ መደብ ቆላሕታ ናይ ሎሚ ትሕዝቶ መደብ ቆላሕታ እንታይ ክኸውን ብሓባር ኢና ክንከታተሎ ናፍታ መደብ ከስግረኩም

ነጠብጣብ ዝናብ ኣብ ምድሪ ዓሊቡ ነቲ ባዲሙ ዝነበረ መሬት ሕብሩ መሊሱ፣ መሬት ቀጠልያ ሕብሪ ምስ ለበሰ ጥሪት ኣብ ማእከሉ ኣትየን ይምገባ እሞ ንጉስነት ናብ መሮር ዝወፈር ቆልዑ ጠለት ጥሪቶም ንምኳን ጠለበጊዖም ከብኪቦም ንሩባ ገጹም ይወርዱ። ዕባራ ክትወድቐ እዚ ክገጥማዩ ኣብ ዘይብሉሉ እዋን ኩልነት ፀጊበን ኣሕምባሕ ከም ዝበላ ምስ ተረጋገጹ ጥሪቶም ስዲ ሰዲዶም ካብ ከባቢአን ከይረሓቑ ብዝለመድዎ ፀወታ ክዛነዩ ኣብ ሓደ ይእከቡ። ብፍላይ ኣብ ግዜ ክረማት በርቀ ኖግራን እናሰማቐርካ ዝሕለፍ ናብራ ጉስነት ዝናብ ኣብ ዝባንካ እናዓለበ ምስዓር ከምዘና ተኣኪብካ ዝካየድ ፀወታ ፍሉይን ተዘካርን እዩ። ኣብ ግዜ ቆልዑ እውን እንተኾነ ዕምባባ ሸዊትን ሕሾኻ እናበላዓካ ምኽዳን ምህርትን ኣብ ግዜ ጥሪ ፀወታ ጓይላን ዝላን ኣብ ግዜ ሓጋይ ፀወታ ቐርሳ ሻውኪ ያህለለ መልጢ ትኽሎ በትሪ ኣሰባር ቁቓሕ መወዳእታ ዘይብሎም ባህላውያን ፀወታታት ይካየዱ ኣብቲ ብመንእስያት ህፃናት ጎራዙ ዝመልአና

0: ምርዑ እውን እንትኾነ ፀወታ ኣዳራራስ፣ ፀወታ ሸትቶ ኣቀራቓር፣ መንሰብ ኣይኪ፣ ፀወታ ዒምን ካልእን ይዝውተሩ። ኣብ ዝተፈላለዩ እዋንን ግዜን ዝፅወቱ ከም ተካላ፣ ዕንቆ፣ ቅልስ፣ ቡቻ፣ ኣስቲ፣ ቅጫር፣ ጓጉድ ዝኣመሰሉን ካልኦትን ባህላውያን ፀወታታት ኣብዚ ግዜ እዚ ዝውታርኦም እናጎደለ እዩ ዝመፅእ ዘሎ። ነዚ ተገንዚብና ናብ ንኡዞባማዮም ነብ ስራሕ ኣብ ዝተንቀሳቐስናሉ ንገለ ባህላውያን ፀወታታት ክንስነድኪ ኢልና እዞም ፀወታታት ዝውታርኦም እናጎደለ ይመፅእ ብምህላው ንሌላ ክኾኑና ገለ ካብቲ ፀወታታት ክንላለየኩም ኢናም ሻውኪ መብዛሕትኡ ግዜ ኣብ ግዜ ሓጋይ ዝፅወት ፀወታ ኮይኑ ጓሶት ሩባ ወሪዶም ኣብ መጥለጥ ጥሪቶም ምስ ገበሩ ኣብ ደበንግረ ኣእዋም ዝዓለበ ቦታታት ኮፍ ይብሉ እሞ ዝተኣከቡ መንእሰያት ፀወታ ንፃወት ይባሃሉ። ክልተ መንእሰያት ወፂኦም ድማ ፀወታ ይመርሑ። እቶም ዝተረፉ ድማ ስምተሰይሞም ብምምፃእ ተመሓራርዮም መምድቦም ብምፍላይ ንፀወታ ድልዋት ይኾኑ።
1: ድሕሪኡ ክልተ ኣንፃር ጋንታ እን ዝኾና ክልተ ኣንፃር ጋንታ ክትከውን ከሎ ሕጂ ኣብቲ ፀወታ ልክዕ እታ ኩዕሶ ከዓ ኣይተጀመረትን ክጅመር ከላ ኩዕሶ ሕጂ ማይካዳ ሓጋይካ ትብል ማይካዳ ሓጋይካ ኢልካ ሓንቲ ንእሽቶ እምኒ ፅፍሕ ዝበለት ጡፍጣፍ ድዩ ወይ ማይ ትገብረላ እሞ ናብ ሕፃ ተልክፋ ኣብ ሕፃ ምስለኸፈት ሕጂ እታ ብጡፍጣፍ ኣብ ሕፃ ዝለኸፈት ማይ ማለት እዩ እታ ናፃ ዘለካ ሓጋይ ማለት እዩ ማይ ካዳ ሓጋይካ ኢልካ ብማዕረ ንላዕሊ ሰዲድካ ሓር በታ እምኒ ዝዓለበታ ዕሶ ነቶም ማይ እንተ ዝበሉ ተኮይኖም ናብ ማይ እንተ ላዕሊ ተኮይናታ ማይ እቶም ማይ ዝበሉ ኩዕሶ ይሕዝዋ ታጋንታ ፀወታ ትጅምር። ኣብዚ ፀወታ እዚ ክጅምር ከሎ ሕጂ ብልክዕ ኩሉ ግዜ ኣብ ፀወታ ኣብ ስምዒት ኢኻ ተኣቱ በብናትካ ከዩ ስምዒት ዝፈጥረልካ። ስለዚ ሓደ ዘቕልዕ እቶም ካልኣትካ ሸቀልት ኣሎ ሕጂ ንዋሓቱ ብዘየገድስ ካብ ናብ እንዳኖ ዝበሃል ኣሎ ዝቆልዕሉ ቦታን እቲ ዝበፅሕሉ ቦታ በፂሖም ዝምለሱሉን ርሕቀቱ ዋላ ብውሕዱ ንበሎ ናይ 30 ሜትሮ ክኸውን ይኽእል እዩ። ኣብዚ ሕጂ እቶም ዝቆልዑ ዘለዉ ኩዕሶ ክትቅላዕን ከላ እቲ ዘቕልዕ ንኸይሃርምዋ ይህርገሎም እቶም ዝቆልዑ ከዓ ንኸጣዕዕመሎም ኣብኡ ሕጂ ይሰሓቦ ኣጥዕመለይ ኣይተሃርጎለይ ይበሃሉ። ኩዕሶ ተቐሊዓ ምስ ከደት ኣብ ኒኦም ዝሓለፈት እቶም ዝሽቅሉ ዘለዉ የምፅዋ ሕጂ ምስሓዝናዮ ኣብሉ ተሃሪሙ ዝኸደ ናብ እታ ላዕላይ እንዳኖ ምስሓዝናያ ኩዕሶ ምስሓዝናያ ምስሓዝዋ ጥልል ይምለስ ኩነታት ርሕቐት ኣብኡ ክምለስ ዝኽእል እተኮይኑ ምለስ ዘይምለስ ተ ኮይኑ ከዓ ኣብኣ ኣብታ እንዳኖ ኣትዩ ዝቕበል ድሕሪ ኩዕሶ ክትድርበ ከላ እቲ ሓላዊ ወይ ከዓ ወፊሩ ዘሎ ክትድርብያ ከሎ ሂለን ክንዲኩለን ካብሎ ነቲ ዘይቀልዐ ዘሎ ሪጋ ሕጂ ዘሎ እንድሕርዎስ ተደ ኢልዋ ሓንቲ ዓይኒ ቆሊዑ ነይሩ እሞ ሓንቲ ተተሪፋቶ ሓንቲ ዓይኒ ካብቲ እንታ እነ ማለት እዩ ክንዲኩለን ትብል ቃል እንታይ እያ ክልተ እዩ ዝቐልዕ ነተን ክልተ ተጠቃለል ስለዝኾነት እዚ ይመስል ናይ ዕሶ ሻኩ ማለት እዩ ሰብ ኳይ ጋ

ተወሰጥ እዚ ዓይነት ፀወታ ብተመሳሳሊ ኣብ ግዜ ሓጋይ ፀወት ኮይኑ ብፍላይ መርዓውቲ ጥሪ ተመርዖም ኣብ ግዜ ሕፅኖቶም ኣብ ኣጋምሸት ፀሓይ ጠለስ ምስ በለት ክሳብ

ዘሎ ተሃራማይካ ኩዕሶ ከይተሓልፎ ብጥቂ ብኣኽራርነት ከምዚ ገይሩ ቆሊቡ ይሕዛሞ ኣብቲ ፍርቂ ሜዳ ኸይዱ ነቲም ፃርጎ ጋንቱ ይሃርሞ። እዚ ምስ ሃርሞ ሕጂ ተስሒትዎ ውን ተመሳሳሊ ማለት እዩ። እንተዘይሃሪምዎ እሞ ተንፃር ጋንታ ዘሎ ተቆሊቡ ኸዓ ኣብታ ማእኸል ንሱ ኣብታ ድርብያ ፀንሐ ኣብኣ ኮይኑ ተሸኺሉ ንሱ ይህረም። ኣብዚ ሕጂ ሕግታት ኣለዎ። ቁራዕ ርእሲ ተደ ተተሃሪማ ቁራዕ እንተ ኢልካ ኣይትኸውን እንድሕር ቁራዕ ተዘይልካ ግን ዋላ ርእሲ ህረም ኣብ ዝኾነ ነብሲ ሃሪምካ ዋላ ሓንቲ መጀመርያ ግን ከም ሕጊ ዘውፅኦ ሕጂ ናብቲ ቅዲ ወይ ከዓ ፋሽን መፃወት እዩ። ትሕቲ ማዓጥቕ የለን ሰለፈ ይሕሰብኒ ርእስኻ ይሕሰብኒ እዚ ኻ ብሕጊ እውን ይቐውም እዩ። መብዛሕትኡ ግዜ ግን እታ ዓይነት ፀወታ እንታይ እዩ እታ ቁራዕ ትብል ከም ሓንቲ ዝውትርቲ እያ። ርእስኻ እንተሃሪምካ ርእስ እንተዳሃሪምካ ከምዘይሃርምካ ቁራዕ ዝብል ቃል ኣቐዲሙ ተቐዲምካ ማለት እዩ። ኣብቲ ተወሰጥ እተ ጋንታ ተሳዕራ እታ ሓንቲ ጋንታ እታ ሰዓረት ጋንታ ትሰርር ሰሪራ ሕጂ ካብ ናብ ምስ ወዲ ጋንታ ኩዕሶ ትቋላለፍ እታ ኩዕሶ እንተ ዘይወዲቓ ክሳብ ፀላዕላ እብሎም ይሰርዎም ነቶም ኣንፃር ጋንቶም ማለት እዩ። እዛ ዓይነት ፀወታ እዚ ናይ ብሓቂ ኣብ ዝምዒ ዘእቱ ሓቂ ፅቡቕ ፀወታ እዩ።

0: ያለለ ኣብ ፍሉይ ግዜ ካብ ወርሒ ግንቦት ክሳብ ሰነ ኣብ ዘሎ ግዜ ዝጽወት እዩ። ናይ መወዳእታት ጽዳይ ሓሊፉ ንክራማት እቶእቶ ምስ ኮነ ገባር ዝናብ ክራማት ምስ ዝድንጊ ያህለል ተማህለል እናተባህለ ዝናብ ንምምራሕ ዝዝውተር ዓይነት ጸወታ እዩ። ከም ባህሊ እውን ዝናብ ከይሰርብ ምስ ዝሕንገድ ያህለል እኳ ዘይጻወቱ ዘለዉ ይባሃል እዩ።
1: በትሪ ኣሎ ብቐንዱ ንእሽቶ ከዓ ብክልተ ጫፋ በላሕ ታይ ሃለል ትበሃል ባያ ምፃወትላ ጉድጓድ ትኩዓት እታ ጉድጓድ ከዓ መሸንቅር ኣለዎ ናታ መልዓል ማለት እዩ። ብኣ ሸንቂርካ እትዮም ከዓ እቶም ጋንታ ዘለዉ እንታይ ይገብሩ ከይተሓልፍ ይሃርምዋ ብበትሪ ገይሮም በትሪ ገይሮም እተ ሃሪሙማ ሕጂ ዓዊርካ ሓንቲ ተ ክልተ ሸንቂሮ ሓንተ ተዝሓይታ ሓንቲ ዓይነ ክልትኦን ተሸንቂረን ክልትኦን ተ ተሃሪመን ከዓ ክልትኦን ዓይንኻ ኣብያን እዚ ይበሃል ማለት እዩ። ስለዚ እዚ ዓይነት ፀወታ እዚ ሓያል ፀወታ እዩ። እንተ ደኣ ክልቲኦ ዓይኑ ወፂኡ ከዓ እታይ ያለለ ትሽከል ሞ ኣቀናኒዑ ይሃርማ መሕለፍ ቦታ ከዓ ኣለዋ ርሕቐት ቦታ ሕጂ ምስ ሃርማ ነታ ድንክል ናይ መሕለፍ ቦታ ኢሎም ዝሓሰብዋ ንዓ እንተ ሓሊፋታ ድሕሪዩ ዓሰርተ ግዜ ከምዚ ገይሩ ይሃርማ እንዳሃረመ ኣብ ርሑቕ የብፅሓሙ ኣብ መበል ትሽዓተ ናብ ዓስረይቲ ዘላ ሕጂ ብልክዕ ኣጣዓሙ ይሃርማ ድሕሪዩ ቶም ጋንታ ሰሪሮም ይምለሱ እዚ ዓይነት ፀወታ እዚ ሕጂ ይሃለለ ይበሃል ማለት እዩ።

0: ካብ ግዜ ፅርድያ ክሳብ መጀመርታ ናይ ወርሒ ሓምለ ክረማት ዝፅወት ፀወታ ኮይኑ ጠለይ ብጊዕ ካብ ትምህርቲ ፀገባ ካብ ዝርኦን ከይርሓቕካ ዝፅወት ፀወታ እዩ። ኣሳብራ ቁቃሕ
1: ሕጂ እምኒ ትተክል ኣንፃር ጋንታ ኮይንካ እምኒ ተኽልካ ብኣንፃርነት እምኒ ተኽልካ ነታ እምኒ ዝተተኽለት ትወቕዓ እሞ እንተደ ወቂዕካ ኣውዲእካያ ንስኻ ትገልብ ናብ ርሑቕ ብእግርኻ ጠለይ ጠለይ እናበልካ ትበርር ከምናትካ ፍኹሰት ኣካላት ማለት እዩ።

ባላንስካ እንታይ ትሕሉ ትኾንካ ወይ ባላንስካ ትቋፀር እንተ ኮይንካ ነዛ ንርሑቕ ጎይኻ ብሓንቲ እግርኻ ካብኡ ሒዙ ንስኻ ኣስሪሩ የምፃእካ። እዚ ዓይነት ፀወታ እዚ ኸዓ ኣሰብራቆቃሕ ይበሃል። ከምኡውን እንታይ እዩ ጨማት ዲኻ ጨማትን መሰረታዊ ናትካ ሕጂ ጨምቲ ከምቲ ኣፉ መዛቅ ንሕና ናብ ፀላእ ተኪስካ ፀላእ ተውድቕ እዚኻ ብእምኒ ጌርካ ብእምኒ ዘርባ ትወቅዕ ዲኻ ማለት እዩ። እቲ ተተኺሉ ዘሎ እምኒ ልክዕ ኣስዮም ወይ ከምዚ ዓይነት ፀላእ ንሕሰቦ እዚ ነዚ እንተዳ ዓሊኻዮ ብልክዕ ኣብቲ ዕልፀኻ ተዓዊትካ ኣለኻ ማለት እዩ። እዚ ዓይነት ፀወታ እዚ ከምኡ ዓይነት ተመሳሳሊ ማለት እዩ። ስለዚ ኣሰብራ ቆቑሕ ባሂሉ ይፅዋዕ። እምኒኻ ብቁፅሪ ኢኻ ትደርቢ ብክልተ እንተደኣ ኮይና ብክልተ ውዕል ኢኻ ትገብር ብሰለስተ ተኮይኑ ብሰለስተ ከም ናትካ ናይታ ጋንታ ክፃወት ከለካ ሜዳ ክትወርድ ከለካ ዝሰምዕኻ የስምዕኻ እዩ ዝውስነካ።

0: ¿Cómo sé?
1: ኣብ ሕብረተሰብና ብቐንዱ ብናይ መርዓውቲ ፆታይ ዝፍለጥ ውፅፅእ

0: መርዓዊ ኣብ ፋስጋ ቅልዕ ይኸይድ እንጂ ቅልዕ ምስ ከደ ድሕሪ ሳልስቲ እንታይ ዝገብር ምስቱ ዘሎ እቲ ገዛ ዘሎ ይቃላዕ ምስ ተቓሊዑ ዓር እሞ ፃበል ባይቶ ዘውፅኡ ይበሃል ከምዚ ሜዳ ንብሎ ዘለና ሕና ሜዳ ኩዕሶ መፃወቲ ባይቶ ከ ኣሎ መፃወቲ ናይ መርዓውቲ ኣብኡ ትወፅእ ኩዕሶ ሒዞም መፁ መንእሳያት መጋሚዶ ናይ ተዓዲ ኣብኡቲ መርዓውቲ ሰብኡት ጓል ማለት እዩ ኣብኡ ዝኸዱ ሳይ ዝበሃል ፋስጋ እትዋት ዝኸዱ ንሶም ሕጂ ቶም እትዋት ዝኸዱ መርዓውቲ ኣብኡ ንስኦም ተሓዊሶም ምስቶም ዓዲ እንታይ ይገብሩ ውፅፅ ፃወቱ ውፅፅ ክፃወቱ ከለዉ ሕጂ ኣብ እምኒ ይኾኑ ቁመት ማዕለ ክንደይ ሰብኣይ ጎል ይከለ ክንደይ ብርቲ እዩ ከምዚ መግለፂ ናይ ሓይሊ ናይ ፍኩሰት ኣካላት ኣካላቱ ተቋፃፂሩ ዘላሊ ንፉዕ ኢልካ ክግለፅ ኣብኡ ፀወታ ዝጀመሩ ድሓር መጀመርያ ባይታ ጅምርዎ ፀወታ መጀመርያ መንኩብ ድሕሪ መንኩብ ከዓ ዘየሎም ይኮኑ ዘየሎም መስከዱ ሽዑ እቶም ኣብቲ ዓዲ ዘለዎ መንእስያት ንዖም ንክጉምጉም ኢሎም እምኒ ንእሽተ እምኒ ይውስኹላ ብራኸ ማለት እዩ ኣብታ ብራኸ ምስ ተወሰኸት ሕጂ ኣብኣ ትስቀል ኣብኣ ምስተሰቐለ መጢርካዮ ትኸይድ ኣብኣ ምስተሰቐለ መጢርካዮ እንተደኣ ኸድካ ሕጂ ናይ ባሓቂ እንታይ እዩ ከምዚ ሰብኣይ ጓል ይከለ እዚ ከመይ ዝመሰለ መንእሰይ እዩ ፈጣን መንእሰይ በቃ ክንዝኣክል ዘልዩ ኸይድ ከምዚ ገሩ ንዑ ዘርክቦ ተሳኢኑ በቃ ኣብ ፀወታ ምስስእ ይበሃል
1: ሰጋር ንጉሴ ሳርካ ከይትዕደር ደንቢ ከይትጥሕሰ ገለ ክንሰምዕ ኢና።

هبني سب تعرق بعلنا تاي الله خاله هبني سب كنو سب كنو

ንየማን ንጸጋም ንየማን ንጸጋም ንየማን ንጸጋም ሓዞ ንየማን ንጸጋም

0: ሓንቲ ይኽናቲ
1: ተኸንድሕ ዳ
0: እንታይ ተረኽበ
1: ሳንዶ ወጪ ኸዲኖም ንገዛ መሊሶማ
0: እንታይ ገይራ እንታይ በዲላ
1: ይጓላይ ፀንሕት ኢሎማ
0: ስማዕ ምሉ መንፈስ ቅዱስ እምበዓር ዓዲ በላሽያ ወይዛ በዓለ ግዜ ከም ኣሕዋታ ወይዛ ፀይቂ ዘይ ከም ኣዴታታ ኣይ ወይ
2: ወይ ሓሳዊ

0: ሳንዱቅጭን ሩባ ምልእ ትደልየን ደ ዳኣ ስኢነክ ሳንዱየ ንዕስኪ
1: ኣቲ
0: ይርእን እዮም መን ኣሎ በይንና እንዲና ዘለና መን ኣሎ እዩ ኣዶክጆኹ ሰብ የለኦም የለ ጆኺ ኣጥውይና እንዶ በጃ ኺዋ ዋለ ስፋሃለ ኣብርሃለ ኮንኩን ጭንቃዓት ርእሲ ክምዐ ገይረ ክትክተ ዘየቢለኪ ሰብኣይ ኒአ ፅንሒ ወላፍስ ታምዚአ ንደቁም ነገር ኣሎ ይታ

ኩብራት ተኸታተልቲ መደባት ሞዛይክ ስዕብ ትሕዝቶ መደብና መደብ ዜና ሞዛይክ እያ ክትከውን ዝተፈላለዩ ኣብ ሰሙን እዚ ዝተካየዱ ኣገረምቲ ፍፃመታት ናይ ዓለም ከምኡውን ገለ ካብ ሓደስቲ ረክበታትን ኣብ መዝገብ ክብረ ወሰን ዝሰፈሩ ትሕዝቶታት ሒዝሃልና ቀሪባ ኣላ ሙሉእ ትሕዝቶ ናብታ መደብ ከስግረኩም እየ ተኸታተሉ።

ኣብ ቻይና ንጋድም ዝተሃነፀ ህንፃ መስሕብ በጻሕቲ ኮይኑ ክሪስታል ዝተሰመየተ ህንፃ ኣብ ልዕሊ 4 ሰማይ ጠቀስ ህንፃታት ተነፂፉ ዝርከብ 300 ሜትሮ ንውሓት ዘለዎ ኣደናቒ ህንፃ እዩ። ብካፒታላንድ ዝተባህለ ሓደ ካብቶም ዝዓበዩ ኩባንያታት ህንፃ ዝተሰርሐቲ ህንፃ 1.1 ቢልዮን ዶላር ዝግመት ወፃኢታት ከም ዝተገበረሉ ይግለጽ።

ህንፃ ምህንድስና ኣበይ ናይ ደረጃ በፂሑ ከም ዘሎ ኣጉሊሑ ዘርኢ ስራሕ ክብሉ እዮም ብዙሓት ንብልሓት ናይቶም መሃንድሳትን ርቀት ቴክኖሎጂን ክንእዱ ተሰሚዖም።

ኣብ ህንዲ ኣብ ሺቫ ዝበሃል ኣምላኽ ዝኣምኑ መነኮሳት ኣካላቶም ካብቲ ካልእ ሰብ ፍልይ ዝበለ ቅርፂ ዘለዎ ብምዃኑ ናይ ኣየናይ ሃይማኖት ምእመናን ምዃኖም ከተለልዮም ዘፀግም ኣይኮነን።

እቶም መነኮሳት ንኣምላኾም ዘለዎም ፍቕርን ተወፋይነትን ንምርኣይ ዝተፈላለዩ መብፃዕታት ይመባፅዑ። ዳውላት ጊሪ ጂ ማሃራጅ እውን ሓደ ካብዞም መነኮሳት ኮይኑ ዝሓበጠ ኣእጋሩ ነቲ ዝኣተዎ ቃል ከም ዘፅንዖ ብግብሪ ይምስክረሉ። ዳውላት ጊሪ ን12 ዓመታት ኮፍ ከይብል ወይ ከይድቅስ ድሕሪ ምምሓሉ እዩ ነቲ ጉዕዞ ን5 ዓመታት ሕጂ ፈሊምዎ ዝርከብ።

ንሓሙሽተ ዓመታት ደው ዝበለ ዳውላት ገይሪ ከምኡ ዝኣመሰሉ ካልኦት መነኮሳት እውን ንኣምላኹም ሺቫ ዘለዎም ፍቕሪ ንምግላፅን ናብኡ ንምቕራብ ድማ ንስሓ ንምውሳድ ደው ኢሎም ንብዙሕ ዓመታት ክፀንሑ ቃል ይኣትዉ። ዳውላት ጊሪ ንሓሙሽተ ዓመታት ብዘይምንቅስቓሱ ኣብ ስርዓት ዑደት ደምን ሓፈሻዊ ጥዕንኡን ኣሉታዊ ፅልዋ ኣሕዲሩሉሎ። በዚ ድማ ብዙሓት ነቲ ናይ 12 ዓመት ሸቱ ቅድሚ ምብፅሑ ኣእጋሩ መሽምሹ ከይቆረጥ ዝብል ስግኣት ኣለዎም። መብዛሕትኡ ድሌታት ዳውላት ኣብቲ ከባቢ ቤት መቕደስ ብዝርከቡ ወለንተኛታት እዩ ዝማላእ። ንሳቶም ነቲ ዝመሽመሸ ኣእጋሩ ብስሩዕ ቅብኣት ይለኽይዎዮም፣ ኮይኑ ግን ነቲ ስርዓተ ዙረት ደም ዝሕግዝ ኣይኮነን።

ሮቦት ካብቲ ዝህብዎ ጥቕምታት ሓሊፎም ንሰባት ሽኸም ብምዃን ኣብ ጎደናታት ወፂኦም ክልሙን እዮም ኢሉ ዝሓስብ ክንደየናይ ከይህሉ። እዚ ንብዙሓት ኣገሪሙ ዘሎ ቪድዮ እምበኣር ካብ ጎደናታት ቻይና ዝተረኸበ እዩ። ብርክት ዝበሉ ሮቦት ኣብ ጎደናታት ሓያሎ ከተማታት ቻይና ብምውፃእ በጃኹም ናይ ኤሌክትሪክ ሕሳብ ክንከፍል ሓግዙና ዝብል ጽሑፋት ሒዞም እዮም ክልምኑ ተራእዮም። ኣብ ሆንግ ኮንግ ዝመደበሩ መርበብ ሓበሬታ ኣብ ዝቐረባ መዓልትታት ጎደናታት ቤጂንግ፣ ቸንግዱን ፋዝሆን ዝኣመሰላ ዓበይቲ ከተማታት ቻይና ብዙሓት ለመንቲ ሮቦት ወሪሮምን ይረኣዩ ምህላዎም ሓቢሩ።

ዝበለፀ ጥብሲ ደርሆ ዝቕርብ እቲ ቤት ምግቢ ምስጢር ዓወቱ ንነዊሕ ዓመታት ዓቂቦ ድሕሪ ምፅናሕ ሕጂ ግን ኣቃሊዕዎ ይርከብ። እቲ ምስጢር ድማ ንብዙሓት ኣሰንቢዱ ከም ዘሎ እዩ ዝጥቀስ።

እቲ ቤት መግቢ ወርቂ መዳልያ ንኽሽለም ዝበቕዐ ግን እንታይ ቀመም ወይ መስርሕ ኣከሻሽና ስለ ዝተጠቐመ ይመስለኩም? እቲ መልሲ ካብ ግምት ኩሉ ሰብ ወፃይ ከም ዝኾነ ኣየጠራጥርን። ወናኒ ወካቶሪ ዮሺሂሮ ትሱቺያ ኣብ ዝገበሮ ቃለ ምሕትት እቲ ቤት መግቢ ካብ ዝኽፈታት ሒዙ ማለት ቅድሚ 66 ዓመታት ነቲ ብጥቕሚ ዝውዕለ ዘይቲ ቀይርዎ ከም ዘይፈልጥ እዩ ተዛሪቡ።

ኣብ 1960 ካብ ዝኽፈት ኣትሒዙ ዘይትብላዕሊ ይውስኸ ዳኣ እምበር ጠቕላላ ተቐይሩ ኣይፈልጥን እዩ ዝብል እዩ ናይታ ቤት ምግቢ ምስጢር። በዚ ምኽንያት ድማ ኣብ ማሕበራዊ መራኸቢታት ኒዮ ሽሂሮ ብዙሕ ተግሳጽ ዝቐርበሉ ዘሎ።

0: ብዙሓት ሰባት ቤት መግቢ ዋካቶሪ ን66 ዓመታት ዘይቲ ዝተጠብሰ ደርሆ ብዘይምቕያሩ ንህይወት ሰባት ኣብ ሓደጋ ከውድቖ ከም ዝጸንሐ እዮም ብትሪ ዝዛረቡ። ይኹን እምበር እቲ ሽልማት ዝረኸበ ጃፓናዊ ቤት መግቢ ጽሬት ናይቲ ዘይቲ መዓልታዊ ዝተሓለወ ከም ዝኾነን ሓድሽ ዘይቲ ኣብ ልዕሊኡ ብምውሳኽ እውን ጽሬቱ ዝተዓቀበ ምዃኑ ከረድእ ይፍትን።
1: This Japanese restaurant has been using the same cooking oil for 66 years. Wakatori restaurant in Japan never throws away its fried chicken oil. They filter it daily and it up with fresh oil.

መረብ ናትራን ኣብ ዝሰሙን እዙ ስራሓት ካይላ ጥበብ ዝንፀባረቐሉ ሞያ እዩ። ሓደ ስራሕ ኣብ መፈፀምታ ንክበፅሕ ዝሓልፎ ምስርሕ እውን ቀሊል ኣይኮነን። ንኡስ መደብ ዓለም ስነ ጥበብ ብዛዕባ ኣገባብ ኣሰራርሓ ካይላ ኣተኩሮ ብምግባር ኣብ ስራሕ ምስ ትነጥፍ መንእሰይ ካናር ታደሰ ዘላለዩ ቀሪቡ ዘሎ። ንኡስ መደብና ዘዋሪት ካሜራ ናይ ሰሙን እዚ እውን ካብ ቀልቀል ሰብን እንስሳታትን ከምኡ እውን ጓሓፍ ማሓፍን ናይ ኣታክልቲ ዝዳሎ ጋዝ ንምምንጨው ኤሌክትሪክን ምምንጨው ጋዝን ኮይኑ ካብ ዘገልግል ነዊሕ እዋን ኣቕፂሩ ይርከብ። እዛ ኣብ ሃገርና ኣገናዚምና ክንሪኦ ፈቲና ኣለና። ንኡስ መደብና ፍኖተ ህይወት ካብ ሃገረ ካናዳ ደቆም ሒዞም ብምብፃእ ንሓደ ዓመት ዝኣክል ምስ ሃገሮም ክላለዩ ኢሎም ኣብ ንእዞብ ዓረዛ ትምህርቶም ክምሃሩን ሃገሮም ክፈልጡን ዘኽኣሉ ስድራ ዘላል ትሕዝቶ ተላሊልና ኣሎ። ተኸታታሊት ፊልም ሳውን መበል 21 ክፋል እውን ካብ መደባትናያ ተወሳኺ ንዓኹም የዛንዩ ዝበልናዮ ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብ ናትራን እሰሙን እዚኦም እሞ ንኽትከታተሉ ብክብሩ ንዕድም። መደብ ናትራን ቀዳም 4 ሓምለ ልክዕ ሰዓት 2 ፈረቓን ድሕር ቀትሪ፣ ድግማ ሓሙስ 9 ሓምለ ልክዕ ሰዓት 4 ድሕር ቀትሪ። መደብ ናትራን

0: ሰላምታና ተቐበሉ። ፈንዌ ሪቲቪያ ብምክትታል እትርከቡ ዝኽበርኩም ተዓዘብትና ከመይ ትውዕሉ? ንሎሚ ዓርቢ 3 ሓምለ ሰዓት 5 ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዝናልኩም ቀሪብና ዝብሉና ማክለ ሓጓስ ምስ ኣራቢት ቋንቋ ምልክት ሰናይት በረኻት ብምዃን ኢና ንምክትታልኩም ብክብረ ንዓድምና ብቐንዲ ኣርስተ ዜና ንፍልም። ቤት ትምህርቲ ስነ ኪነት ሓላይ ንክልተ ዓመት ብሞያ ዘሰልጠነቶም ተምሃሮ ኣመሪዖም። ኣብ ዓሰብ ንዋነንትን ሰራሕተኛታትን ወሃብቲ ኣገልግሎት ትካላት ኣስተምህሮ ተዋሂቡ። ኣብ ከተማ ከረን መደብ ትምህርቲ ንዓበይቲ ክከታተላ ዝፀንሓ ኣዴታትን ብሞያ ዝሰልጠኑ መንእስያትን ተመሪዖም። ህዝባዊት ሪፐብሊክ ቻይና ምስ ዴንማርክ ዘለዋ ኩሉ ሜድያዊ ዝምድና ንምስፋሕ ከም እትሰርሕ ኣፍሊጣ። ኣብ ኤሮጳ ተኸሲቱ ዘሎ ልዑል መጠን ዋዒ ሓደጋታት ባርዕ መሮር ከስዕብ ከም ጀመረ ተገሊጹ። ካናዳን ፊሊፒንስን ኣብ መዳያት ምክልኻል ዞባዊ ፀጥታ ንግድን ክተሓጋገዛ ዘኽእለን ስምምዕ ተፈራሪመን። ዝርዝር ዜና። ኣብ ከተማ ኣስመራ እትርከብ ቤት ትምህርቲ ስነ ኪነት ሓላይ ንክልተ ዓመት ብሞያ ዘሰልጠነቶም ተምሃሮ ትማልያ መሪያ። ነቲ ስነ ስርዓት ዝተኸታተለት ወኪል ኤሪና ቤትኤል ሰሎሞን ፀብጻብ ኣለዋ።
1: ቤት ትምህርቲ ስነ ኪነት ሓላይ ብዓውድታት ፅገና ኮምፒተር ምዝርጋሕ ምርብባትን ፅርበት ሓፂንን ንክልተ ዓመት ዘሰልጠነቶም 18 ደቂ ተባዕትዮ ዝርከቦም 44 ተምሃሮ ብሰርቲፊኬት ኣመሪቓ። ትማሌ 2 ሓምለ ኣብ ዝተካየደ ናይ መምህርቕታት ስነ ስርዓት ርእሰ መምህርታ ቤት ትምህርቲ መምህር ራጉኤል ተኽለ ኣብ ዘስምዖ ቃል መንግስቲ ኣብ ሞያውን ቴክኒካውን ትምህርቲ ብዝገብሮ ዘሎ ገዚፍ ወፍሪ ብቑዕ ፍልጠትን ክእለትን ጥበብን ዝዓጠቑ መንእስያት ይፈርዩ ከም ዘለዉ ገሊጹ። ተሳትፎ ደቂ ኣንስትዮን ንዓበይ መፅእ ምህላው ብምጥቃስ ነዛ ቤት ትምህርቲ ንምስፋሕ ተበጋጊሱ ዘሎ መደባት ተዛዚሙ ጠለባትን ድሌታትን ሞያውን ቴክኒካውን ትምህርቲ ንምምላእ ብትግሃት ክስራሕ ምዃኑ ኣረጋጊጹ። ኣብ ሚኒስትር ትምህርቲ ዋና ዳይረክተር ክፍሊ ቴክኒካውን ሞያውን ትምህርትን ስልጠናን ኣቶ ተስፋይ ስዩም ብግድኡ ናይ ሞያ ኣብያተ ትምህርቲ ዘመናዊ ናውቲ ምህሮ ንክዓጥቃ ክስራሕ ምፅንሑ ብምግላጽ ድሮ ቤት ትምህርቲ ስነ ኪነት ሓላይ ተቋዳሲት ናይ ዝዕድላት ኮይና ከም ዘላ ኣብርሂቡ። ወኪል ተመረቕቲ ኣብ ዘስምዐቶ ቃል ንውፉይ ፃዕሪ መምሃራን ኣለይትን ድሕሪ ምምስካን ብዝተምሃርዎ ሞያ ብትግሃት ንህዝቦምን ሃገሮምን ከገልግሉ ምዃኖም ቃል ኣትያ። ቤት ትምህርቲ ስነ ኪነት ሓላይ ካብቲ ምስረት ልዕሊ 500 ተምሃሮ ከም ዘመረቐት ሰነዳታ የንፅር።
0: ክፍሊ ቱሪዝም ዞባ ደቡባዊ ቀይሕ ባሕሪ ምስ ጨንፈር ሚኒስትር ጥዕናን መምሕዳር ከተማ ዓሰብን ብምውህሃድ ንወነንትን ሰራሕተኛታትን ወሃብቲ ኣገልግሎት ትካላት ኣብ ትግባር ኣዋጅ ቱሪዝም ኣገዳስነት ፅፁይ ሓበሬታ ከምኡውን ውሕስነት መግቢ ዘተኮረ ኣስተምህሮ ብሓደ ሓምለ ወዲቡ። ሓላፊ ጨንፈር ጥዕና ዶክተር ዓሊ ሓልዋ ብዝሃቦ መብርሂ ጥዕና ልዕሊ ኩሉ ስለ ዝኾነ ወሃብቲ ኣገልግሎት ኣብ ኩነታት ዘቕርብዎ መግብን ፅሬት ትካልን ናውትን ጥንቁቓት ክኾኑ ከምኡውን ሰራሕተኛታት ወረቐት ምስክር ጥዕና ክህልዎም ኣተሓሳሲቡ። ሓላፊ ኣሃዱ ከበብያዊ ጥዕና መንእሰይ ዳንኤል ገብሪ ሂወት ብወገኑ ውሕስነት መግቢ ንምርግጋፅ ትካላት ወሃብቲ ኣገልግሎት ውሕስን ፅፉፍን ቀረብ ክገብሩ ተላብዮም። ዋና ዳይረክተር ክፍሊ ቱሪዝም ኣቶ ዒሳ ኣሕመድን ወኪል ኣመሓዳሪ ንዞባ ዓሰብ ኣቶ ብርሃነ ኪዳንን ብወገኖም ወሃብቲ ኣገልግሎት ንዕግበት ዓማዊል ኣብ ዘካየድዎ ንጥፈታት ምስ ሞያውያን ጥዕና ጥቡቕ ርክብ ክህልዎምን ንዝወሃቦም መምርሒታት ብግቡእ ከተግብሩን ተላብዮም። ተሳተፍቲ ብወገኖም ተመሳሳሊ ኣስተምሮታትን ጎስጓሳትን ብቐጻሊ ክውደድ ኣዘኻኺሮም። ኣብ መወዳእታ ፅፉፍ ኣገልግሎት ንዘማልአ ኣብነታውያን ትካላት ናይ ምስጋና ወረቐት ተዓዲሉ። ኣብ ከተማ ከረን መደብ ትምህርቲ ንዓበይቲ ክከታተላ ዝፀንሓ ልዕሊ 100 ኣዴታት ትምህርተን ክዛዝማ ከለዋ ብዝተፈላለየ ሞያታት ክስልጥኑ ዝፀንሑ ልዕሊ 500 መንእስያት ድማ ተመሪቖም። ወከልቲ ኤሪና ኣልማዝ ወልደ ገብርኤልን ዳዊት ሃይለን ዘዳለውዎ ዜናዊ ፀብጻብ ኣብ ሓደ ተወሃሂድሎ ኣልማዝ ወልደ ገብርኤል ከተቕርቦ እያ።
2: ኣብ ከተማ ከረን ብመደብ ትምህርቲ ንዓበይቲ ካብ ቀዳማይ ክሳብ ሳልሳይ ክፍሊ ኣካደሚያዊ ትምህርቲ ክከታተላ ዝፀንሓ ልዕሊ 100 ኣዴታት ብክልተ ሓምለ ትምህርተን ዛዚመን። ኣመሓዳሪት ምምሕዳር ከባቢ 6 ወይዘሮ ፀሃይነሽ ተኽለ መደብ ትምህርቲ ንዓበይቲ ኣብቲ ምምሕዳር ከባቢ ንመበል 9ይ ዓመቱ ይካየድ ከም ዘሎ ብምሕባር ውፅኢቱ ዝምስገን ከም ዝኾነ ገሊጻ። ኣብ ቤት ፅሕፈት ትምህርቲ ናይቲ ንእዞባ ኣዋሃዲ መደብ ትምህርቲ ንዓበይቲ መምህር ኤፍሬም ነፀርኣ ብወገኑ እቲ መደብ ንምዕዋት ምምሕዳር ከባቢ ዝገብሮ ዘሎ ዝተዋፅኦ መጊሱ ሓላፊ ምምሕዳር ከባቢ ንእዞባ ከረን ኣቶ በኺት ጉቡጣን ነቲ ብምምሕዳር ከባቢ 6 ዝተወስደ ተበግሶ እተን ካልኦት ምምሕዳራት ከባቢ ክስዕቦ ተላብዩ ኣብ መወዳእታ ልዑል ነጥቢ ንዘመዝገባ ኣዴታት መተባብዒ ሽልማት ተዓዲሉ ብካልእ ወገን ኣብ ንእዞባ ከረን 300 ደቂ ኣንስትዮ ዝርከቦም ብሞያ ዝሰልጠኑ 511 መንእሰ ብክልተ ሓምለ 226 ተመሪቖም እቲ ካብ 3 ክሳብ 6 ኣዋርሒ ዝወሰደ ሞያዊ ስልጠናታት ቀዳማይ ረድኤት ትልሂት ስእሊ ፅባቐ ፀጉሪ ምምልኻዕ ቋንቋ ምልክት ካራትን ሕምረትን ዘጠቃለለዩ ነይሩ ሓላፊ ውዳቤታት ሃማማት ኣብቲ ንእዞባ መንእሰይ በሽር መሓመድ ኣብ ዘስምዖ ቓል ንቕሓትን ዓቕምታትን መንእሰያት ምብራኽ ኣካል ዓበይቲ መደባት ማሕበር ከም ዝኾነ ሓቢሩ ሓላፊት ክፍሊ ፕሮጀክትታት ሃማማት እዞባ ኣንስባ ወይዘሮ ሻምለ ገብረኪደን ብግዲኣ መንእሰያት ብርጥዓዊ ክፍሊ ዝተፈላለየ ዓውድታት ሞያ ክቐስ ይግበር ከም ዘሎ ብምሕባር ሰልጠንቲ ንዝቐሰምዎ ትምህርቲ ኣብ ባይታ ክሰርሕሉ ተማሕፂና
0: ኣብ ንእዞባ ፎርቶሳዋ ጎዳእቲ ልምድታት ንምግታእ ዝሕግዝ ኣስተምህሮ ካብ 3 ክሳብ 25 ሰነ ኣብ 13 መምሕዳራት ከባቢ ተዋሂቡ ሓላፊ ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣቶ እድሪስ መሓመድ ኣብ ዝሃቦ ሓበሬታ ክሳብ 230 ካብ ክሽቦ ደቂ ኣንስትዮን መርዓ ትሕቲ ዕድመን ናፃን ምዃን ይስራሕ ከም ዘሎ ብምጥቃስ ዕላማቲ በብእዋኑ ዝውደብ ኣስተምህሮታትን ጎስጓሳትን ነዚ ንምስማር ከም ዝኾነ ገሊፁ ግዜያዊ ኣመሓዳሪ ንእዞባ ፎርቶሳዋ ኣቶ ኣረጋይ መብራህቱ ብግድኡ ክሽቦ መርዓ ትሕቲ ዕድመን ካልኦት ጎዳእቲ ልምድታትን ኣብ ጥዕና ደቂ ኣንስትዮን ንዘውርዶ ሳዕቤናት ብምግንዛብ ንምቁፅፃሮም ኣብ ዝካየድ ፃዕሪ ምምሕዳር ንእዞባ ምስ መሻርክቲ ኣካላት ብውህደት ከም ዝሰርሕ ኣረጋጊፁ ዝስዕብ ዜና ሃገራት ወፃኢ እዩ ንምክተልኩም ደጊመ ዕድም ኣብ ዜናታት ወፃኢ ህዝባዊት ሪፐብሊክ ቻይና ምስ ደኒማርክ ዘለዋ ኩሉ ሜድያዊ ዝምድና ንምስፋሕ ከም እትሰርሕ ኣፍሊጣ እዚ ዝተገልፀ ኣብ 4 ሃገራት ኖርዲክ ዑደት ዝፍፅም ዘሎ ሚኒስተር ጉዳያት ወፃኢ ቻይና ዋንጊኡ ትማሊ 2 ሓምለ ምስ ላዕለዎት ሰመዝቲ ሃገር ኣብ ከተማ ኮብሃንግስ ኣብ ዘካየዶ ዝርብ እዩ ቻይናን ዴንማርክን ኣብ ምምዕባል ንግዲ ተሓዳሲ ፀዓት ወፍሪ ትምህርቲ ጥዕናን ቱሪዝምን ብሓባር ከም ዝሰርሓ ኣብ ትርክብ ገሊፀን ክልቲአን ሃገራት ኣብ 225 ልዕሊ 18 ቢልዮን ዶላር ንዝነበረ ንግዳዊ ምልእዋት ኣብ 226 ክብ ከም ዘበሉ ኣፍሊጠን እዚ ከምዚ ንከሎ ክልቲአን ሃገራት ኣብ ዞባውን ዓለማውን ጉዳያት ዘለዎን ምትሕጋዝ ከም ዘዕብዮ ሓቢረን ሚኒስተር ጉዳያት ወፃኢ ቻይና ዋንጊዩ ዑደቱ ናብ ሽወደን ፊንላንድን ኖርዌይን ክቕፅል ምዃኑ ተገሊጹሎም ኣብ ኤሮጳ ተኸሲቱ ዘሎ ልዑል መጠን ዋዒ ሓደጋታት ባርዕ መሮር ከስዕብ ከም ጀመረ ተገሊጹ በዚ መሰረት ኣብ ፈረንሳን ስጳኛን ተኸሲቱ ዘሎ ሓደጋ ባርዕ ኣከባብያዊ ክሳራታት የውርድ ከም ዘሎ ተፈሊጡ በቲ ሓደጋ ኣብ ፈረንሳ ኣስታት 9,000 ሄክታር ኣብ ስጳኛ ድማ ልዕሊ 1,500 ሄክታር ጫካ ከም እተሃሙኸ ፀብጻባት ሓቢሮም ኣብተን ሃገራት ተኸሲቱ ዘሎ ዋዒ ነቲ ባርዕ ንምግታእ ዝካየድ ዘሎ ስርሒት ይዓናቕፎ ከም ዘሎ ተፈሊጡሎም እዚ ከምዚ ንከሎ ኢጣልያ ግሪክን ፖርቱጋል ን ሳዕቤናት ሓደጋ ባርዕ መሮር ንምቀላል ናይ መጠንቀቕታ ኣዋጅ ኣመሓላሊፈን ኣለዋ ኣብ ኣህጉሪ ኤሮጳ ተኸሲቱ ዘሎ ልዑል መጠን ዋዒ ብዝተሓሓዝ ሕማማት ካብ በዝሓልፎ ርሒ ጉንበትን ንድሓር ጥራይ ልዕሊ 1300 ሰባት ሞይቶም ክኾኑ ከም ዝኽእል እዩ ዝእመሰሎም ካናዳን ፊሊፒንስን ኣብ መዳያት ምክልኻል ዞባዊ ፀጥታን ንግድን ክተሓጋገዛ ዘኽእለን ስምምዕ ተፈራሪመን እቲ ስምምዕ ፕረዚደንት ፊሊፒንስ ፈርዲናንድ ማርኮስ ትማሊ 2 ሓምለ ምስ ቅድማይ ሚኒስተር ካናዳ ማርክ ካርኒ ኣብ ከተማ ቫንኩቨር ኣብ ዘካየዶ ዝርቢ ተበፂሑ ከም ኣካል ናይቲ ስምምዕ ክልቲአን ሃገራት ምልውዋጥ ወታደራዊ ሓበሬታ ከምኡውን ሓበራዊ ወታደራዊ ልምምድ ከካየዳ ምዃነን ተፈሊጡሎ እዚ ከምዚ ንከሎ እቲ ስምምዕ ካናዳ ኣብ ዞባ ደቡባዊ ምብራቅ ኤስያ ንዝህልዋ ንግዳዊ ምንቅስቃሳት ዘስፍሕ ምዃኑ ተገሊጹ ካናዳን ፊሊፒንስን ናፃ ንግዳዊ ስምምዕ ንምፍራም ዝርብ ጀሚረን ከም ዘለዋን ክሳብ መወዳእታ ናይዚ ዓመት ክኽተም ትፅቢት ከም ዝግበርን ይሕበር ኣብ ሊባኖስ ንዝግበር ግዳማዊ ምትእታው ብትሪ ከምትቃወሞ ሶርያ ነፂራ። እዚ ዝተገልፀ ሚኒስተር ጉዳያት ወፃኢ ሶርያ ኣስዓድ ኣሽባኒ ትማሊ 2 ሓምለ ምስ ላዕሎት ሰመዝ ሊባኖስ ኣብ ከተማ ቤይሩት ኣብ ዘካየዶ ዘረብ እዩ። ሃገሩ ኣብ ሊባኖስ ተፈጢሩ ዘሎ ቅልውላው ብሰላማዊ መንገዲ ክዓርፍ ከምትደሊ ዝገለፀ ሚኒስተር ኣሽባኒ ኣድላይ ምስ ዝኸውን ኣብቲ ናይ ሰላም ተበግሶ ክተሓባበር ቅርብቲ ምዃኑ ኣረድዩ። ኣብ ሊባኖስ ተኸሲቱ ዘሎ ፀጥታዊ ፀገማት ነቲ ዞባ ከይተረፈ በዕሉታ ከም ዝፀልዎ ብምጥቃስ ከዓ ዞባውን ሃገራት ንምዕራፍ ብሓባር ክሰርሓ ፀዊዖም። እዚ ከምዚ ኢሉ እንከሎ ሶርያን ሊባኖስን ኣብ ዝተፈላለየ ፅላታት ክተሓጋገዛ ዝኽእለን ስምምዓት ከም ዝተፈራረማ ሓቢረን። ትግባር እቲ ስምምዓት እትከታተል ሕብራዊት ኮሚተ ብምኦም ድማ ስሩዕ ርክባት ከም ዘካይዳ ኣፍሊጠን ኣለዋ። ሩስያ ትማሊ 2 ሓምለ ኣብ ዝተፈላለየ ዕላማታት ዩክሬን ከቢድ ሰብኣውን ንዋታውን ክሳራታት ከም ዘወረደ ዝተገልፀ ፀብፀባት ኣካይዳ። በቲ ኣብ ርእሰ ከተማ ኬቭን ከባቢያን ዝተካየደ ናይ ሚሳይላትን ድሮናትን ደብዳብ ኣብ ልዕሊ ወታደራዊ ትሕቲ ቅርፂ ከምኡውን ንምክልኻል ኣብ ልዕሊ ዘገልግላት ትካላት ከቢድ ዕንወት ከም ዝወረደ ዝገለፀ ሚኒስትሪ ምክልኻል ሩስያ ልዕሊ 150 ዝተፈላለየ ዕላማታት ከም ዝደብደበ ሓቢሩ። ብዘይካዚ በቲ መጥቃዕትታት ብውሕዱ 30 ሰባት ከም እተቐትሉ ዝሕብሩ ፀብፀባት ሁስያት ዝርከብዎም ልዕሊ 90 ቆሲሎም ብምህላዎም ቁፅሪ ምዉታት ክውስኽ ከም ዝኽእል ኣሚቶም። እቲ ስጉምቲ መልሰ ግብሪ ናይቲ ዩክሬን ኣብ ሃገሩ ተካይዶ ዘላ ተደጋጋሚ ደብዳብ ምዃኑ ዝገለፀ እቲ ሚኒስትሪ ክሰፍሕ ምዃኑ ኣረድዩ። እቲ መጥቃዕቲ ሩስያ ኣብ 2026 ኣብ ልዕሊ ዩክሬን ካብ ዘካየደቶ ተመሳሳሊ ወታደራዊ ስጉምቲ እቲ ዝዓበየ ሰብኣዊ ክሳራ ዘውረደ ምዃኑ እዮም ፀብፀባት ዝጠቕሱ። ኣብ ሰሜናዊ ሸነኽ ናይጀርያ ተኸሲቱ ብዘሎ ፀጥታዊ ቅልውላው ልዕሊ 17 ሚልዮን ሰባት ንሓደጋ ጥሜት ከም እተቃልዑ ውድብ ሕቡራት ሃገራት ገሊፁ። በቲ ተፈጢሩ ዘሎ ፀጥታዊ ፀገማት ቁጠባዊ ንጥፈታት ከካይድ ከም ዘይከኣለ ዝሓበረት ውድብ ሰላማዊ ፍታሕ መዘይረክብ እቲ ሓደጋ ክኸርር ከም ዝኽእል ኣጠንቂቦም። ዞባ ቦርኖን ከባቢኡን በቲ ቅልውላው ሕልፊ ካልእ ከባቢታት ናይጀርያ ተጠቂዑ ከም ዘሎ እዮም ፀብፀባት ዘረዱ። ዝሰፍሐ ክፋል ሰሜናዊ ናይጀርያ ኣብ ትሕቲ ዕጡቃት ወገናት ወዲቁ ከም ዘሎ ዝተቀሰቶም ፀብፀባት ብዝካየድ ዘሎ ተደጋጋሚ ሽብራዊ መጥቃዕታት ሂወት ብዙሓት ሰባት ከም ዝጠፍእ የረዱ። በዚ ዘይርጉእ ኩነታት ካብ 2009 ንድሕር ጥራይ ልዕሊ 40,000 ሰባት ከም እተቐትሉ ይጥቀስ። ናይ መወዳእታ ዜና ኤሮጳ ሕብረት ንኣሜሪካዊ መርበብ ሓበሬታ ጎግል ብምጉዳል እምነትን ምጥሓስ ሕጋጋት ንግድን ኣብ ዝሓለፈ 10 ዓመታት ብጠቕላላ ልዕሊ 11 ቢልዮን ዶላር ከም ዝቐፅዖ ፀብፀባት ሓቢሮም። እቲ ግዙፍ ኩባንያ ኣታዊታቱ ንምክዕባት ጥራይ ክንቀሳቀስ ከም ዝፀንሐ እዩ ኤሮጳ ሕብረት ዝኸስስ። እቲ መርበብ ኣብ 2024 ኣስታት 350 ቢልዮን ዶላር ኣብ 2025 ድማ ልዕሊ 400 ቢልዮን ዶላር ኣታዊ ከም ዝረኸበ ፀብፀባት ይጠቕሱ። ኤሮጳ ሕብረት ንጥፈታት ጎግል ብዕቱብ ይከታተሎ ከም ዘሎ ብምጥቃስ ዕዳጋታት ንምብሓት ሕጋጋት ዕዳጋ ከይጥሕስ ኣጠንቂቕሎ። ዜና ንምዝዛም ኣርእስቲ ዜና ክንደቅም። ቤት ትምህርቲ ስነ ኪነት ሓላይ ናይ 2 ዓመት ብሞያ ዘሰልጠነቶም ተምሃሮ ኣመሪቖም። ኣብ ዓሰብ ብወነንትን ሰራሕተኛታትን ወሃብቲ ኣገልግሎት ትካላት ኣስተምህሮ ተዋሂቦም። ኣብ ከተማ ከረን መደብ ትምህርቲ ንዓበይቲ ክከታተላ ዝፀንሓ ኣዴታትን ብሞያ ዝሰልጠኑ መንእስያትን ተመሪቖም። ህዝባዊት ሪፐብሊክ ቻይና ምስ ደንማርክ ዘለዋ ኩሉ ሜድያዊ ዝምድና ንምስፋሕ ከም እትሰርሕ ኣፍሊጣ። ኣብ ኤሮጳ ተኸሲቱ ዘሎ ልዑል መጠን ዋዒ ሓደጋታት ባርዕ መሮር ከስዕብ ከም ጀመረ ተገሊጹ። ካናዳን ፊሊፒንስን ኣብ መዳያት ምክልኻል ዞባዊ ፀጥታን ንግድን ክተሓጋገዛ ዘኽእለን ስምምዕ ተፈራሪመን። ክቡራት ተኸታተልቲ ሓፈሻዊ ናይ ሰዓት ዜና ኣብ ዝፍጸም።

መደምና ትራን ኣብ ሰሙን እዙ ስራሓት ካይላ ጥበብ ዝንፀባረቐሉ ሞያ እዩ። ሓደ ስራሕ ኣብ መፈፀምታ ንክበፅሕ ዝሓልፎ መስርሕ እውን ቀሊል ኣይኮነን። ንኡስ መደብ ዓለም ስነ ጥበብ ብዛዕባ ኣገባብ ኣሰራርሓ ካይላ ኣትኩሮ ብምግባር ኣብ ስራሕ ምስ ትነጥፍ መንእሰይ ካናር ታደሰ ዘላለዩ ቀሪቡ ዘሎ። ንኡስ መደብና ዘዋሪት ካሜራ ናይ ሰሙን እዚ እውን ካብ ቀልቀል ሰብን እንስሳታትን ከምኡ እውን ጓሓፍ ማሓፍን ናይ ኣታክልቲ ዝዳሎ ጋዝ ንምምንጨው ኤሌክትሪክን ምምንጨው ጋዝን ኮይኑ ካብ ዘገልግል ነዊሕ እዋን ኣቕፂሩ ይርከብ። እዚ ኣብ ሃገርና ኣገናዚምና ክንሪኦ ፈቲና ኣለና። ንኡስ መደብና ፍኖተ ህይወት ካብ ሃገረ ካናዳ ደቆም ሒዞም ብምብፃእ ንሓደ ዓመት ዝኣክል ምስ ሃገሮም ክላለዩ ኢሎም ኣብ ንእዞብ ዓረዛ ትምህርቶም ክምሃሩን ሃገሮም ክፈልጡን ዘኽኣሉ ስድራ ዘላል ትሕዝቶ ተላሊልና ኣሎ። ተኸታታሊት ፊልም ሳውን መበል 21 ክፋል እውን ካብ መደባትናያ። ብተወሳኺ ንዓኹም የዛንዩ ዝበልናዮ ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብና ትራን እሰሙን እዚኦም እሞ ንኽትከታተሉ ብክብሩ ንዕድም። መደብና ትራን ቀዳም 4 ሓምለ ልክዕ ሰዓት 2 ፈረቓን ድሕሪ ቀትሪ፣ ድግማ ሓሙስ 9 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ። መደብ ናትራን

0: ኣእምሮ ህፃን ከምቲ ዝዘራእካዮ ዝሕፈስ ስቡሕ መሬት ክምሰል ይከኣል እዩ። ህፃን ዕድሚኡ ንትምህርቲ ኣኺሉ ንመጀመርታ ግዜ ካብ ስድሩኡ ሓሊፉ ብቐረባን ዝበዝሕ ግዜን ዝሕልፍ ምስ መምህር እዩ። ኣእምሮ ህፃን ዝሃብካዮ ቀለም ዝቕበል ጻዕዳ ወረቐት ስለ ዝበሃል ድማ ዝሃብካዮ ዝቕበል ብምዃኑ ክግበረሉ ዝግብኦ ጥንቃቐታት ኣዝዩ ልዑል እዩ። ኣብዚ ድማ ካብ ስድራ ቤት ወጻኢ እቲ ዝዓበየ ሓላፍነት ዝስከም መምህር እዩ። መምህር ኣብ ሞይኡ ኩሉን ልዕሊ ኩሉን እዩ። መምህር መሃንደስ ደቂ ሰባት እውን እዩ። ምክንያቱ ኣእምሮ ደቂ ሰብ ስለ ዝሃንፅ ኩሎም ኣብ ዝተፈላለየ ፅፍሕታት ተዋፊሮም ዝሰርሑ ዘለዉ ሰባት ፍርያት መምህር እዮም። ኣብ ዝኾነ ሞያ ወይ ዓውዲ መምህር ኣሎ። መምህር መራሕን ኣማእዛንን እውን ክበሃል ይከኣል። ስለዚ መምህር ኣካዳማዊ ትምህርቲ ዘስንቕ ጥራይ ዘይኮነስ ስነ ምግባርን ሞራልን ሓደ ሰብ እውን ኣብ ምህናፅ ዓብ ቦታ ዘለዎ እዩ። ክቡራት ተኸታተልትና፣ ንሎም እምበኣር ንነዊሕ ዓመታት ኣብ ሞያ መምህርና ዝሰርሑ ብወለንቶኦም ድማ ዝተፈላለዩ ንጥፈታት ዘካይዱ ኣቦ ኢና ከነላለየኩም። መምህር ሃብተ ሚካኤል ገብረ ስላሴ እዮም ዝበሃሉ። እዞም ኣቦ ኣብ ዝተፈላለየ ቦታታት ን44 ዓመታት ከም መምህርን መባእታን ማእከላይ ደረጃን ኮይኖም ዓዮም እዮም። ኣብዚ ግዜ እዚ ድማ ኣብ መንደፈራ እትርከብ ናይ መባእታ ቤት ትምህርቲ ከም ተቆፃፀሪ መምሃራንን ተምሃሮም ብምዃን ነቲ ልዕሊ ፍርቂ ዕድሚኦም ዝዓየዩሉ ዘፍቅርዎ ሞያ መምህርና ይቕፅልዎ ኣለዉ።
1: ብድሌትን ብማሕላን ዝወዳእኽዎ ትምህርቲ እዩ። ብመሰረት ድማ መምህር ዝበሃል መራሕ እዩ፣ መምህር እዩ፣ ህርኩት እዩ፣ ርህርህ እዩ፣ ትውግህ እዩ። ንኩሉ ነዚ ንምብዳህ ኣብ ዝኸድኩ ኣብያተ ትምህርቲ ኣስተዋፅኦ እንዳገበርኩ ስጋብ ሕጂ ኣብዚ በፂሐ ኣለኹ።
0: መምህር ሃብተ ሚካኤል ብዘለዎም ናይ 44 ዓመት ውህሉል ተመክሮ መምህር በቲ ዝኽእሎ ንተምሃሮ ቤት ትምህርትን ዘድሊ ነገራት ምቕራብን ሓላፍነት ኣለዎ ባሃል እዮም። ስለ ዝኾነ ድማ ኪኖ ኣካዳማዊ ሓላፍነቶም ንሶም ከተግብሮ ዝኽእሉ ንጥፈታት ንኽገብሩ ቁሩብ ዝኾኑ መምህር ሃብተ ሚካኤል ኣብዛ ሕጂ ዝሰርሑላ ዘለዉ ናይ መባእታ ቤት ትምህርቲ ፍረቓልሲ ካብ ዝመፁ ን4 ዓመታት ኣቕፂሮም ኣለዉ። ኣብዛ ቤት ትምህርቲ ዝፀንሖም ሕፅረታት ብዓቕሞም ክቕይሩ ብምሕላን ድማ ነታ ቤት ትምህርቲ ብጉልበቶም ቀፅሪ ክሰርሑላን ከምኡውን ኣግራብ ክተኽሉላን እዮም ተበጊሶም።
1: ኣነ ሻሙናይ ክብሎ ዳ ኣብዚኣ ተፈቲነላ እምበር ኣይተምሃርኩላን በዚ መሰረት እዚ ብዕና ፀኒሓት ንኸመል ኣብ ንፀንሐት ኣነ እውን ነዛ ቤት ትምህርቲ እዚኣ ብዝተፈላለየ መዳያት ሓደ ብምቅራብ ካልኣይ ድማ ኣብዚ ቀፅርታት ብምስራሕ ካልእ እውን ኣሎ ኣስተዋፅኦታት ምስቶም ዘለዉ ንመምሃራን እንዳተሓባበርኩ ሰርሕ ካብቲ ኣብዚ ዓመት እዚ ጀመርክዎ ምግራብ እዩ። ፍርቂ ሜትሮን ታሕቲ ፍርቂ ሜትሮን ጎኒ ወዳ ጉዲ ናይ ሰብዓ ኩዒተይ ኣዳልየ እቶም ኮሚቴን ቤት ትምህርትን ዘምፃእትለይ ተኽሊ ሕጂ እውን

ኣብዚ ተኺለ ማይ እዳምፃኹ ተምሃሮ እዳተሓጎዙ እዳዕያዓል ኣለኹ ኣብዚ ስራሕ ዘከናውኖ ዘለና ብተምሃሮ ሓገዝ ማይ ንገብረሉ ዘለና ማይ ስለ ተወዳሕና ባስካ ዳ እምበር ፀገም ናይ እናተፃገመ ኩሉ ኢና ንተምሃሮ ሕጂ ንመርዓያ ኢልና ኣምፅና እምበር ካብ ባስካ ኢና ማይ ንስቲ ማስካ ኣለና ማስካ ንመልእ

0: ዶኪና እትርከብ ቤት ትምህርቲያ። እዛ ቤት ትምህርቲ ዓመታዊ ቅድመ ትምህርቲ ንዝወድኡ ተምሃሮ ብምቕባል ክሳብ 50 ክፍሊ ተምህር። ኣብዚ ግዜ እዚ ድማ 963 ተምሃሮ ዘለውዋ ኣብ ንጡፍ ስራሕ እትርከብ ቤት ትምህርቲያ።
1: ብነዊሕ እዋን ብልዕሊ 87 ዓመት ኣምሂሩ ዘሎ ቤት ትምህርቲ ምዃኑ ህንፃታት እውን ኣዝዩ ኣሰካፊ ኮይኑ ነይሩ። ኣብ 225 ኣብ ወርሒ ሰነ ምስ ህዝቢ ተራርሪና ከዓ ሙሉእ ብሙሉእ ፅገና ከም ዝግበረሉ ተገይሩ እዚ ንሪኦ ዘለና ከዓ መርኣያ ናይቲ ኣበርክቶ ናይቲ ሕብረተሰብ እዩ ማለት እዩ። ስለዚ እቲ ሕብረተሰብ ኣዚ ቤት ትምህርቲ ዝገብሩ ኣበርክቶ ብዘይቀል ዓለም ኣዝዩ ዝናኣድ እዩ።
0: መምህር ሃብተ ሚካኤል ኣብዛ ቤት ትምህርቲ ምስ ዘለዎም ስራሕ ማለት ተምሃሮን መምሃራንን ናይ ምቁፅፃር ሓላፍነቶም እዮም ነዚ ናይ ምግራብ ቀፅሪ ናይ ምስራሕን ንጥፈታቶም ዘካይዱ። ንሶም ብተምሃሮን መምሃራንን ኣተባባዕ ደገፍ ከም ዝረኽቡ ይገልፁ። እዚ ድማ ነታ ቤት ትምህርቲ ጥራይ ዘይኮነ ንዕኦም እውን ኣካላውን ኣእምራውን ዕግበት ከም ዘለዎም ይዛረቡ።
2: ኣብዚ መደብ ናይ ቀፅሪ ግን ንርኣይ ኣይፈቲን እዮ። እቲ ዝፈተንክዎ ድማ ብዙሕ ሞራል ካብ ከባብን ካብ መምሃራንን ስለ ዝረኸብክሉ ቀፂል እዮ። ሕጂ 150 ሜትሮ ኳና ኳን እየ ኣለኹ። በዚ መሰረት እዚ እዚ ኳን እዮ ዘለኹ ህዝቢ ብሕጎስ ብዙሕ ሞራል ድማ ሂብኒ። ብኡ መሰረት ድማ ክቐፅልኩም ሰኹምኩ ቀዳማይ ፌዝ ወዲእ ኣለኹ። ካልኣይ ሳልሳይ ፌዝ እንዳልኩ ነዛ ቤት ትምህርቲ ክሕውያ ኣብነታዊ መምህር ክኸውን እውን ግደ ስለ ዘለኒ በዚ መሰረት እዚ ፃዕላይ ይቕፅል ኣለኹ። ተደንኩኹ ድማ ሰዓት 7 ኣብዚ ኣለኹ። ኣብዚ ናይ ስራሕ ግን ሰዓት 5 ኣለኹ። እዚ ሰዓት 5 ኣብዚ ኣለኹ። ሰዓት 5 ጀሚር ብዝሕልፊ እዚ ናይ መካባ ክኹን ከሎ ደሮና ከይኮነ ከሎ ንፋስ ከይኮነ ከሎ ኣብዚ ግዜ ዝሓሊ ከምዘ ይሰርሕ። እዚ ድማ ንዓይ እንታይ ይብኒ ሓደ ንብሰይ ፎኩስ፣ ክልተ እቲ ክስራሕ ከለካ ባህታ ኣለዎ። ኩሉ ግዜ ኣብ ገዛ ዝስራሕ ኮ ዋላ ኣብ ካልእ ዝስራሕ ኮ ንዓይ ባህታ ስለ ዝበኒ ነፍሰ ይፈኩስ እዩ።
0: መምህር ሃብተ ሚካኤል ብመምሃራን ፅቡቅ ተቐባልነት ዘለዎም መምህር እዮም። ንሶም ኣብ ሂወቶም ማለት ነቶም ብዕድመ ካብኦም ዝንእሱ መምሃራን ኣርኣያን ኣብነትን ክኾኑ ከም ዝፅዕሩ እዮም ይዕሊሎምና። መምህር ሃብተ ሚካኤል ብልሳን መምሃራን ከመይ ይግለፁ?
3: መምህር ሃብተ ሚካኤል ዝበሃል መምህር ብዕድመ እኳ ካብ ኩሉ ሰብ ዝዓበዩ እዮም። ኣብ ቤት ትምህርቲ ብናቶም ድሌት ኣነ ኸማን ከምዚ ኣይመሰለኒን። ብጣዕሚ እዚ ቤት ትምህርትና ካንሸሎ የብሉ እናበልና ንሓሚ ነርና፣ ግን ሰኣን ሰብ እዩ ካንሸሎ ዘይብሉ ኮይኑ ተሪፉ። ስለዚ ብናቶም ቮሉንተሪ ብናቶም ድሌት ብዘይገለ ሓገዝ ካብ መምሃራን ይኹኑ ካብ ኮሚቴ ይኹኑ ካብ ወለዲ ይኹኑ ብዝኾነ ናቶም ተበግሶ ንዝኽሉ ንድቀሞ ናይ ብሓቂ ዝምስገኑ ሰብ እዮም። ድ ዝገብረሎም ትካል ተደኣልዩ ክሕግዞም ዝኽእል ፍሉይ ሓገዝ ዝገብረሎም ኣነ ምስም እዞም ሰብኣይ እዚኦም ምስቲ ዕድሚኦም ደረጃ ብጣዕሚ ፍሉይ ድ ንሕጂ ርአ ይፈልጥን እየ። ግን ኣብ ከተማ ዝቕመጥካ ከምዚ ክሰርሕ ኢለ ትፅቢት ኣይነበረን። ዝሰሪሕሞ ዘለዉ ግን እዚ ቤት ትምህርትና ካንሸሎ ኣለዎ ኢልና ሕጂ ግን እንታይ ደሊ ዓቕሚ ሰብ ይደሊ ሰብ ደሊ ሰብ ተደሃልዩ ከዓኒ ክንደቂዩ ካንሸሎ ክኸውን ማለት እዩ።
1: እቲ ናይ ስራሕ እውን ዘለዎ ዘይቀላለም ሕጂ ስለ ትሮ ዝረአኹም እምበር ዘይረአ ብዙሕ ነገር ዝገብር ሰብ እዩ እቲ መምህር። ዝተፈላለዩ ነገራት ጎደሎታት ናይዚ ቤት ትምህርቲ ብፍላይ ናይ ጉልበት ዝሓትት ስራሕት ብሙሉ ስበዓል እዩ ዝሰርሑ። ብፍላይ እዛ ሕጂ ተበጊስዋ ዘሎ ከባቢ ናይ 100 ገለን ሜትሮ ብቮለንቱ ቤት ትምህርቲ ወላሓ ዝገብረሉ ነገር የለን። እቲ ናቱ እንታይ ሓንቲ ፅበት እኒ ሒዙ ኣብዚ ቤት ትምህርቲ ገለ ታሪክ ገዲፈስ ክኸይድ እየ ዝብል ሓደ ፅቡቅ እኒሕ ሒዙ ንሕና ብወገና ገለ ነገር ክንገብር ዕዮ ሂብና ኣሎ በቲ ንሱ ዝተበገሶ። ሓፈሻዊ ግን እቲ ንባዕሉ ሓደ ታሪክ ገዲፈ ክኸይድ እየ ምባሉ እዋ እዚ ነቶም ንኣሹ ሓደ ዓብዪ እዩ ይበና ኣሎ ማለት እዩ።
4: እቶም ካልኦት መምሃራን ዘለና ከምኣቶም ክንከውን ንዕኦም ርኢና እውን ውፍያትን ፃዕራማትን ክንከውን ይምነ ማለት እዩ። ምክንያቱ ንሪኦም ኣለና ንሕና መምሂርና ንከይድ ክንብል ከለና ሙሉ መዓልቲ ብዚኦም ዝውዕሉ ኣብዚ ኣውዒሎም ከዓ ንሪኦም ይነድቁ የስትዩ። ስለዚ ነዞም መምህር እዚኦም ኣጆኹም ክንብሎም ከነተባብዖም ጎኖም ሒዝናውን ከምኦም ክንከውን የዝደላኒ ሙሉ መዓልቲ ነዚ እምነ ነዚ ካንሸሎ ንሪእዎ ቀይሮሞ እስኪ ብጉልበት ናይ ካልእ ሰብ ንክትሪኦ ነዚ እስክንደይ ጉልበት መወሰደልና። ንሶም ግን ንሪኦ ብመዓልቲ ካብታ ትጅመር ስጋብ ሕጂ ዋላ ንክንሪኣታ ቤት ትምህርትናስ ኣዝያ ውቅብትን ደስ ትብልን ኮይነ
0: ኣብ መወዳእታ መምህር ሃብተ ሚካኤል መምህር ድሕሪ ወላዲ ዘይኮነስ ማዕረ ወላዲ ኣብ ሂወት

0: ሰባት ዘይነዓፅልዋ ዘለዎ መፃን ረአን ናይ ተማሃራይ ንክሰርሕን ከተባብዕን ዝኽእል ንሱ ብዘፍረዮም ወለዶ ድማ ኣብ ህንፀት ሃገርን ሕብረተሰብን ዓብ ኣስተዋፅኦ ዘለዎ ምዃኑ እዮም ዝዛረቡ። መምህር ማለት ድማ ዓብዪ ሓላፍነት ምስካብ ምዃኑ ይነግሩ።
1: መምህር ክበሃል ከሎ ዋላ ከባቢ ኢሉ መምህር ይበዕሉ ክሊማ እውን መምህር እዩ። መምህር ግን ትርጉም ናይታ መምህር ትውደላስ ከም ሓደ ኣብ ክፍሊ ኣትዩ ተማሃሮ ዘነቅሕ ጥራይ ዘይኮነ መምህር ትርጉም ኣለዎ። ትርጉም ናይ ሓደ መምህር መራሒ፣ ምሁር፣ ህርኩት፣ ርሩህ ስለ ዝኾነ ኣብቲ ቤት ትምህርቲ እቲ መምህር እንታይ እዩ? ሓኪም እዩ። እቲ መምህር ኣብቲ ቤት ትምህርቲ እንታይ እዩ? ፖሊስ እዩ። እቲ መምህር ኣብ ቤት ትምህርቲ እንታይ እዩ? መምህር እዩ። እወ ጸላም ደምሲሱ ብርሃን ዘምፅእ ስለ ዝኾነ ንሕና ንተምሃሮና ብፍቕሪ ብኩሉ እንትንኡ ተማሃራይ ክምዕብለሉ ዝኽእለሉ መንገዲ በቲ ዓይነት ትምህርቲ ተታሒዙ ዘሎ ነፍሲ ወከፍ ናይ ንምዕባል ተማሃራይ ስለ ዝኾነ ተማሃራይ ማዕቢሉ ንመጻኢ ዕድሉን ዕድል ሃገሩን ክማዕብል ዝኽእል ብርሃን ጸላም ደምሲሶ ብርሃን ከንግስ ዝኽእል መምህር ተማሃራይ ተቕባልነት ክህብ ኣሎ። ወላዲ ድማ ዓብዪ መምህር ስለ ዝኾነ ሓጋ ዝኸውን ኣሎ። በዚ መሰረት እዚ ተማሃራይ ናይ መን እዩ? ናይ ኩሉ እዩ። ናይ ወላዲ እዩ፣ ናይ መምህር እዩ፣ ናይ ሶሳይቲ፣ ናይ ሕብረተሰብ እዩ። ስለዚ ተምሃራይ ንዑ ክሰማዕ ኣለዎ። ነቲ ናይ ሕብረተሰብ ባህልታት ድማ ተኸቲሉ ነቲ ዝውሃቦ ዘሎ ናይ ብርሃን ጮራ ሎሚ ዕንባባ እዩ፣ ፅባሕ ፍረ ክኸውን መታን ብዕቱብ እንዳተኸታተልካ ወ መምህር ብትርጉም ናይ ትሒዝዎ ዘሎ ስም ኣብነታዊ ኮይኑ ለውጢ ዘምፅእ ክኸውንን ተምሃራይ ድማ ብለውጡ ደመዙ ንስ እዩ ለውጢ ናይ ተምሃራይ ደመዙ ናይ መምህር። ምክንያቱ እቲ ወለዶቲ ድማ ቀዳሕን ወራስን ክኸውን ኣለዎ።

መደብ ናትራን ኣብ ሰሙን እዙ ስራሓት ካይላ ጥበብ ዝንፀባረቐሉ ሞያ እዩ። ሓደ ስራሕ ኣብ መፈፀምታ ንክበፅሕ ዝሓልፎ ምስርሕ እውን ቀሊል ኣይኮነን። ንኡስ መደብ ዓለም ስነ ጥበብ ብዛዕባ ኣገባብ ኣሰራርሓ ካይላ ኣተኩሮ ብምግባር ኣብ ስራሕ ምስ ትነጥፍ መንእሰይ ካናር ታደሰ ዘላለዩ ቀሪቡ ዘሎ። ንኡስ መደብና ዘዋሪት ካሜራ ናይ ሰሙን እዚ እውን ካብ ቀልቀል ሰብን እንስሳታትን ከምኡ እውን ጓሓፍ ማሓፍን ናይ ኣትክልቲ ዝዳሎ ጋዝ ንምምንጨው ኤሌክትሪክን ምምንጨው ጋዝን ኮይኑ ካብ ዘገልግል ነዊሕ እዋን ኣቕፂሩ ይርከብ። እዛ ኣብ ሃገርና ኣገናዚምና ክንሪኦ ፈቲና ኣሎና። ንኡስ መደብና ፍኖተ ህይወት ካብ ሃገረ ካናዳ ደቆም ሒዞም ብምብፃእ ንሓደ ዓመት ዝኣክል ምስ ሃገሮም ክላለዩ ኢሎም ኣብ ንእዘቦ ዓረዛ ትምህርቶም ክምሃሩን ሃገሮም ክፈልጡን ዘኽኣሉ ስድራ ዘላል ትሕዝቶ ተላሊልና ኣሎ። ተኸታታሊት ፊልም ሳውን መበል 21 ክፋል እውን ካብ መደባትናዮም። ብተወሳኺ ንዓኹም የዛንዩ ዝበልናዮ ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብ ናትራን እሰሙን እዚኦም ሞ ንኽትከታተሉ ብክብሩ ንዕድም። መደብ ናትራን ቀዳም 4 ሓምለ ልክዕ ሰዓት 2 ፈረቓን ድሕር ቀትሪ፣ ድግማ ሓሙስ 9 ሓምለ ልክዕ ሰዓት 4 ድሕር ቀትሪ። መደብ ናትራን ገባ

ኣብ ሕብረተሰብና ደቂ ተባዕትዮ ክሽና ኣትዮም ምግቢ ከዳልዉ ብዙሕ ልሙድ ኣይኮነን። ምክንያቱ ከም ናይ ደቂ ኣንስትዮ ስለ ዝሕሰብ ሞያ ምድላው ምግቢ ግን ንኩሉ ብማዕረ ዘካትት ብምዃኑ ደቂ ተባዕትዮ እውን ኣብ ምድላው ምግቢ ኣብዚ እዋን እዚ ዳርጋ እናሰሰን እዮም ዝመፁ ዘለዉ። ንሎሚ ድማ ኣብ ክኢላታት ናይ ምግቢ ማለት እዩ ኣብ መመረቕቶም ዝረኺብና ዘዛረብናዮም ኣብ ትሕዝቶ መደብና ከነቕርበልኩም ኢና። ትከታተሉ ብኣኽብሮት ንዕድመኩም።

0: ኣብቲ ጥዑም ጨና መግቢ እናዝተማቐርካ ምስ ፍሉይ ምርኢት ሓጎስ እናተዘናግዕካ ዝሓልፍ ዝነብሐ ግዜ እቲ ኸስቦ ነገር ፍቕሪ እዮም። መምህርን ተምሃሮን ነቲ ኩሉ ሰብ መዓልታዊ ዝወስዶ መግቢ ንኸዳልዋ ተማሂረን ይመረቐ ብምንባርን ኣብቲ ኣዳራሽ ፍሉይ ጽባቐ ኣብ ገጽ ይንበብ። ጽባቐ ናይዛ መዓልቲ ሓያሎ ደቂ ተባዕትዮ ተሳቲፎም ምንባር እዩ። ብዙሓት ኣወዳት ክሽነ ዝእቶ ኣይመስሎምን። ይኹን እምበር ክሽነ ብዙሕ ጣዕሚ ትረኽበሉ። ኪንዮ ከብዲ ምምላእ ጥዑም ጨና ምስ ረኸብካ መንፈስካ ዝዓግበሉ ቤት ምዃኑ ኩሉ ሰብ ዝፈልጦ ሓቂ እዩ። ነዚ ስለ ዝተረድኡ ድማዮም እዞም ኣወዳት ንምድላው መግቢ ተዓጢቖምሉ ዘለዉ
1: ኣሎ። ካብ መብዛሕትኡ ሰብ ትሪኢኻ ኮኮ ዝመሃር ወይ ክሽነ ኣሰራርሓ መግቢ ዝመሃር ኣብ ደቂ ኣንስትዮ ዘሎ ወይ ገለ መለገለ ዝብሉ ከብዛሕት ኣሎ ሰው ክትሪዮ ትደሊኻ ክትፈለጥ እውን ሞያ ይፅላኒ ኣሎ ተበግሶ ኣሎ እስከ ክትሰርሕ ክፍትን ትብልኻ ከም ወዲ መጠን ፍሉይ ነገር ክትገብርካ ብዙሕ ትምኒኢኻ። ስለዚ ካብዚ ኢለ ተበጊሰ ኣይሕፈረት ና መምህር ዝጋሃር ኢኻ ሓቂ ዘርባ ልዕሊ ደን ልዕሊ መምህር ኮይናኻ ሓጊዛትነ ኣምላኽ መስግን ካብ ዝበፅሕና ኣለና።
0: ልዕሊ 50 ዙርያታት ኣመሪካ ካልእ መምርቕታ ምስራዕ ዝፈጥሮ ስምዒት ቀሊል ኣይኮነን። ኣብቲ ብዘይብኡ ዘይኮነልና ትምህርቲ መግቢ ንስድራ ቤተን ዝኾና ንመኣዛታት መግቢ ዝኽሽና ሸውሃትካ ከፊተን ጥዕናኻ ዝሕልዋ ኣዴታት ምፍራይ ቀሊል በረኸት ኣይኮነን። መምህር ዝጋርያ እውን

0: እዚያ ገይራ ከማደን መምህርን ሓያል ዓመታት ሰሪሓ ጥራይ ዘይኮነ ንክንደይ ነዝሙያ ክምህራ እናደለያ ብሰርሒ ጥረት ገንዘብ ዘይተምሃራ እውን በዕላ ምሄራተን ኣገናዕ ክትበሃል ዝግባእ ኣዳያ ስለ ዝኾነ ኢና ኣብቲ ታሪካዊ መመረቕታት ተምሃሮኣ ተረኺብና ነቲ ስነ ስርዓት ናባኹም ነብሎ ዘለና ተኸታተሉና።
1: ፅቡቅ ነይሩ እዚ ናይ ሓደ ዓመት ትምህርቲ ዝተምሃርናዮ ብጣዕሚ ፅቡቅ ኢና ዛዝብና እዮ። ክትመሃር ተደሊኻ ከዓ ዝፅግመካ ነገር የለን። ኩሉ መደብ ተትሕዞ ንሕና ከም ሰብ ሓዳር መጠን ደቅና ናይ ንኮ ኩላ ግዜ እዛ ትምህርቲ ትካየድ ካብ ሰዓት 3 ክሳብ ሰዓት 6 ስለ ዝኾነት እቲ ናይ ንኮ ኩሉ ነገር ወዳዲእና ብትምህርቲ ዝፋኖ ተፋኒዩ ዝመፅእ ተመፂኡ ኣሬንጅ ጌርና ናብ ቤት ትምህርትና ፀገም ደምፃልና ነገር የለን። ንዓመት ከዓ መመላእታ ፅቡቅ ኢና ተማሂርና ብጣዕሚ ባህላውን ዘመናውን ኩሉ ምሰናይ ምዝንጉዕ ዝተዋሃደ ትምህርቲ ኢና ካይድናዩ። ዓመት ሙሉእ ሰይ ኣይተረዳኣልና ንዓና መምህር ዝገሃርያ ከዓ ከምዚ ትሪኦ መምህር ዘይኮነት ኣደያ ናይ ኣደ ፍቕሪ ሂባ ኣደ ንደቃ ቤት ዝተትሕዞም ኣብ ገዛ ከምኡ መሰረት ኣትሒዛ ካብ መጀመርያ ክሳብ መወዳእታ ከይተሰላቻቸና ንዓመት ሙሉእ እንዳተናፋፈቕና ነታ ክላስ ኢና ንኸዳ ነርና።
2: ሓለም ለኻዊ ስለ ዝኾነ ሓሓዲሽ ስለ ዝፍኖ ብሓቂ ኣሽተቻዊ ኣይኮነን
3: ትፈትፈቶ ወይ ከዓ ተሃርፎ ማዕሲ ክኸይድ ትብሎ ወይ ማዕሲ ክሰርሕ ትብሎ ኢና ኢድ ስራሕ ኣብ ኩሉ ማለት እየ ኣነ። ስለዚ በዚ ካብዘን ተምሃሮ ክፍለ ይደሊኒ ብጣዕሚ ኢካ ድፈትዎ ሞያይ ስ ብጣዕሚ እየ ድፈትዎ።
0: እዛ መዓልቲ ቆፂርካ ብዘይውዳእ ዓይነት ምግቢ ዘጌፀት እያ ዝነበረት። ተምሃሮ ካብቲ ዝተምሃርኦን እናተነዳልየን ብምምፀን ካበየናይ ዓይነት ምግቢ ክትበልዕ ከም ዘልክዕ እዩ ዝሕብረካ። ከም ብዝሐን ዓይነት ምግቢ ብምምፁ ምግቢ ብስነ ፍልጠት እንተ ደኣ ተሰሪሑ ከከም ንደልዮ ጣዕምን ትርኢትን ክዳሎ ከም ዝኽእል ተገንዚብና።
4: ብልምዲ ትምሃሮ ኣሰራርሓ ምግቢ ኣሎ። ንኣብነት ኣብ ከተማ መፂናስ ኣሰራርሓ ምግቢ ኣሎ ንበል፣ ኣብ ገጠር ኬድካ እውን የለን ኣይብልን እንዴ። ግን ብዓብዩ ኣብ ዝተፈላለየ ዘመናዊ ትፈልጥ ኢኻ። ብዙሕ ቀመማት ትመሃር ኢኻ፣ ብዙሕ ኣሰራርሓ ሜላታት ትመሃር ኢኻ። ብዓብዩ እቲ ኣጠቃቅማ ፎርኖ ከማ ክንብልቲ ኮይናስ ኣብ ካልእ ዓድታት ዘሎ ናብዚ በበይ ንኸውን ይኽእል እዩ። ብዛዕብኡ ፅቡቅ ነገር ትመሃር ኢኻ፣ ፍልል ኣለዎ። ኣብ ዝተማሂርከዮ ኣብ ዝበለፀ ደረጃ እውን ትበፅሓሉ ኢኻ፣ ትኸስበሉ ኢኻ። ክሰርሓለ ዋላ ኣይትበል እውን ንገዛ ኸውን ረድት እዩ።
5: እቲ ቀደም ንጥቀመሉ ዋላ ድባ ንበሎ ንኣብነት ሕጂሲ ባዕሉስ ዋላ ኣብ ብዙሕ ስድራ ቤታት ኣብ ብዙሕ ገዛ ኣይ ኣይንፎቶን ኢና ይበሃል ዋላ ኣሕምልቲ ሕጂ። ግን ብጣዕሚ እዩ ኣገዳሲ ድባ ንባዕሉ ሲ ኣብ ፀብሒ ከም ፀብሒ ኮይኑ ይስራሕ፣ ኣብ ኬክ ይስራሕ፣ ኣብ ሚልመላታ ይስራሕ፣ ኣብ ኩሉ ዓይነት ይስራሕ። ሕጂ ምስተሰርሐ ግን እቲ ስኻ ሓደ ዓይነት ትፈልጦ ዝነበርካ ፀብሒ ትሰርሖ ጥራይ ዝነበርካ ድባ ኣብ ብዙሕ ዓይነት ኣትዮ ክትሪኦ ከለኻ እሞ ምስ ጣዓምካዮ ከዓ ዝያዳ ዕግበት ትረኽበሉ። ድሓር ከዓኒ ዋላ ዝበለስ ኣብ ክረምቲ በለሲ ቀሪፍካ ንግዜኡ ድብላዕ ዳኣ እምበር ንደቅኻ ንቁርሲ ንገለ ኣይተዳልዎን ኢኻ ነርካ። ዋላ ተገዚኡስ መሽምሽ ድጓሓፍ ነይሩ። ሕጂ ግን ብሜልሜላታ መልክዕ ኣዳሊኻ ንባዕሉ ዘይት ቡን ኣብ ዝበዝሓሉ ዝያዳ ሕጂ ኣብ ዝኸበረሉ ዘይኮነስ ኣብ ዝበዝሓሉ ኣምፅኢኻ ሜልሜላታ ጌርካ ንደቅኻስ ጣዕሞቶም ኣብ ቁርሶም ክትቦም ከለኻስ ዓብዪ ለውጢ እዩ ብዙሕ ነገር ማለት ክትጥቀመሉ ዘይትግደድ ዝነበርካ ሕጂ ግን ተሰሪሑ ምስ ረኣኻ እዮ እሞ ዝበለፀ ዋላ ብፕሮቲን ይኹን ዋላ ብዓይነት ኣሰራርሓ ይኹን ክትሪኦ ከለኻስ ብጣዕሚ እዩ ፅቡቅ። ንዓኻ ከዓ ትምህርቲ እዩ፣ ንደቅኻ ከዓ ዓብዪ ሓገዝ እዩ። ዋላ ዓብዪ ሓገዝ እዩ። ሜን ማለት ካብ ድኳን ክተምፅአን ባዕልኻ ሰሪሕካ ክተዳልዋ ከለኻንሲ ነንበይኒ እዩ።

0: ክሽነ ዝሃብ ከያያትእቱ ድስቲ እውን እትነፅቆ የብላን ይኹን እምበር ኩሉ ኣብ ድስቲ ዝኣተወ ጥዑም መግቢ የውፃእልካ ማለት ኣይኮነን ክንደይ ዝኣክል ትሕዝቶ ኣለካ እውን ኣይኮነን እትሕቶ ጥዑም መግቢ ምድላው ስነ ፍልጠት እዩ ኣብታ እቲ ዕቅና ማንካን ሰዓታት ምብሳልን እዩ ዝምርኮስ ስለ ዝኾነ እተን ነዚ ተረድየን ዝተምሃራ መንእስያት ይኹና ኣዴታት ነዚ ትምህርቲ ብምውሳደን ብዙሕ ከም ዝተለውጣሉ እየን ዝገልፃ
1: መጀመርያ ንግሆ ብፕሮቲን ዝተመጣጠነ ብፕሮቲን ትሕዝቶ ዘለዎ ቁርሲ እንተቆሪስካ ፋዱስ ከዓ ብዓይነት ኣሕምልቲ ትትክኦ ምሸት ከዓ ፍኹስፎስ ዝበለ ምግቢ እንዳ መቓራሕካ

0: ኣመጋግባ እወ ዓብ ክስተይ ኣለዎ ዓብ ለውጥ ኣለዎ ተማሂርና ኣሉ ኢና እቲ ኣመጋግባና ክንሰርዕ ገይሩና ኣሎ ብጣዕሚ ፅቡቅ
1: ዋላ ክገድፎ ዶ ኢለ ነረ መጀመርታ መፅሓፍ ኣላ መፅሓፍ እንዳርእኹ ሰርሐ ይኽእል እየ ይብል ነረ ድሓር ግን ጣዕሚ ኣይስሕበካ እዩ እቲ ትሰርሖ መግቢ ከዓ ዝያዳ ብጣዕሚ ይጥዑም ኣብ ኩሉ ዓይነት መግቢ ኣብ ሜልመላታ ይኹን ከምዚ ክትብሎ ፅንሐት ሰምሃር ናይ ቁልጥፍ ቁርሲ ንደቂኻ ከምዚ ማለት ጋዝ የብለይን ገለ የብለይን ከይብልካስ ናይ ስሉጥ ግብር ኣቢልካ ንደቅኻ ክተፋን ከለኻ ዝስማዓካ ዓግበትሲ ወሰን የብሉን በቃ ሕጂ እሱ የተባብዓካ ዝያዳ ንክትምሃር ዝያዳ ንክትፈልጥ ከዓ እሱ የገድደካ

0: መምህር ዝጋርያ እዛ መዓልቲ ፍሉይ ሓጎስ እተዝተማዕረላ ምዃንያ ትዛረብ። እዞም ናይ ሎሚ የተመረቕቲ እውን ከምቶም ዝሓለፉ ገለ ቤት መግቢ ክኸፍቱ ገለ መምሃራን ክኾኑ እዚ እንተተሪፉ ድማ ንቤቶም ጥዑምን ጥዕኑ ዝተረጋገፀን መግቢ ኣዳልዮም እቲ ኩሉ ሰብ ዝብህጎ ጥዕና ናብ ሕብረተሰብና ከመሓላልፉ እያ ተተሓሳስብ።
1: ኣነ ነዘን ተምሃሮ እዚአን ፀፅቦ ምንየለን ከምዚ ኣነ ዋላ ኣብ ዝበፅሐ እኳ ተደይበልኩ ሲ ድሓና ኣይተኣኽለ ንረኺበ ኣለኹ እሰን ከዓ ኣብ ዝብፃሕ ልዕልና ክበፅሓ ልዕልና ከም ዝበፅሓ ፍሉጥ እንድዩ ንፉዕ ተምሃራይ ካብ መምህሩ ከም ድነፍዕ ኢና ንፈለጥ ንሕና መባእታ ንጊርና ያን ኣለና ንሳተን ግን ልዕልና እየን ክኾና ግድን እየን ቆልዕትን ልዕልና ከም ዝኾና ኢና ንፈልጥ ክትሪአን ከለካ ትሕጎስ ናይ ብሓቂ ትምህርቲ ዝኸፈታ ኣለዋ ከምዝናሃና ድሰርሓሉ እውን ኣለዋ ብሓቂ ኢካ ትሕጎስ ተመሓላለፉ ትብል ሕጂ ኣባ ኸጥራይ ንድሕር ኮይኑ ግን ሰብ ውን ኣይምረኸብናን ኣይምሃርናን 52 ግዜ ኮነን ሳ 5 ግዜ እውን ኣይምመረቕናን ሕጂ እሰርሓሉ ወይ ጥቀማሉ ኣለዋ ኢልካ ተሓስብ ዳሓር ዋላ ክረኽባካ ከልዋስ መምህረይ ከምዚ እንደ ኮይና ኣብ ከምዚ ስራሕ እንደ ረኺበ ገለ ክብላካ ከልዋስ ክትቅፅሎ ትዳፋፋእ ማለት ነቲ ስራሕ ሲ ክትቅፅሎ ትዳፋፋእ ሕጂ ኣነ ከዓ ክንዲዚ ተምሃሮ ብዙሓት ምሂረ ወይ ክንዲዚ ነይረን ኣይኮንኩን ዝብል ዘለኹም ጓላተን ውሕዳት ኮይነን ሲ ኣብ ፍረን ተበፂሐን እሱ ጥራይ ዛኽለካ እሱ ጥራይ ከኣክለኒንዓይ ኣነ ከምኡ እየ ዝብል ካብ ቅድመ ከምዚ በፂሐን ተምሃሮ ገለ ከምዚ ኣይኮንኩን ተን ዘለዋ ሲ ኣበይ በፂሐን ኣበይ በፂሐን ኢለ ድሃየ ንድሓት
2: ኣብዚ ናይ መወዳእታ ዓመት ናይ ትምህርትና መመረቕታ ስለ ዝበፃሕና ብጣዕሚ ሓጎስ ይስማዓኒ ዝያዳ ከመስግና ዝደሊ ከዓ መምህር ዝጋሃርያ ምስ ደቃ ደቃስ ኣብዚ መፅሉ ግዜ ዝኾነ ካብ ደገ ድመፀ ሰብሲ ክዘናጋዕ ክፃወት ምስ ዕርክቱ ግዜ ክሕልፍ ጥራይ ድደሊ ደቃ ግን ግዜኦም ሰዊኦም ንዓና ናይ ብሓቂ ዘይንፈልጦ ካብ መፅሓፍ ወፃኢ ኣብኡ ዝረኣይዎ ብዙሕ ምሂሮምና ዶክተር ሙሴ ከምኡውን ሰምሃር ጓላ ብጣዕሚ ኢና ነመስግኖም መምህር ዝጋሃርያ ከዓኒ ብጣዕሚ ነመስግና ኣደን መምህርን ኣብ ደቀል ዓለም
0: ወዲ ሰብ ክሳብ ዝሃለወ ምድላዊ መግቢ ኣይቋርፀን መዓልታዊ ሓድሽ ትምህርቲ እዩ ዝወፅእ ስለዝኾነ ንህሉ መፅናዕትታት ዓለምና ተወከሰት በዘይ ምሕላል እትምህር ዘላ መምህር ዝጋሃርያ ምስጋና ይግብኣ ንተመረቕቲ እንኳዕ ሓጎሰክን ኣሰራዲኸን የስዕብክን ኢልና ክንፈለየኩም ብርኹ ሰንበት።

ኣብ ዝሓለፈ ቅንያት ብቻይኒዝ ብሪጅ ዝበሃል ብቤት ትምህርቲ ቋንቋ ቻይና ዝተዳለወ ቋንቋ ቻይናን ካልእ ዝተፈላለዩ ንጥፈታትን ውድድራት ዝካየደሉ ቅነ እዩ ነይሩ። ኣብዚ ድማ ተምሃሮ ዝተፈላለዩ ንጥፈታት ብቕዓቶም ዘርኣዩሉ እዩ ነይሩ። እዚ ድማ ቋንቋ ቻይና ጥራይ ዘይኮነ ባህልን ልምድን እቲ ሃገር ምፍላጡን ሓደ ካብቲ ፅቡቕ ኣብነት እዩ። ኣብዛ ስዕባት ተቐርብ ትሕዝቶ መደብና እምባር

0: ዓመት መፀ ካብ መላእ ዓለም ዝመፁ ተምሃሮ ኣብቲ ብቋንቋ ማንደሪን ባሃንዩ ቺኦ ዝፍለጥ ድልድል ቻይና ይሳተፉ። እዚ ድልድል እዚ ሓደ ካብቶም ዝኸበሩ ኣህጉራውያን ውድድራት ቋንቋ ቻይና እዩ። ቻይናዊ ድልድል ካብ ውድድር ቋንቋ ንላዕሊ ባህልታት ሰባትን ዕድላትን ዘራኽብ ድልድል ኮይኑ የገልግል። ኣብ ኤርትራ እቲ ውድድር መንእሰያት ተምሃሮ ቋንቋ ማንዳሪን ክእለቶም ዘርእዩሉ፣ ኣብ ባህሊ ቻይና ዘለዎም ርድኢት ዝዕምቕሉ፣ ኣብ ቅድሚ ደያኑ ተዓዘብትን ክእለቶም ዘርእዩሉ ኣገዳሲ መድረኽ ኮይኑ ኣሎ። ናይ ሎሚ ዓመት ናይ መወዳእታ ጽምብልን ስነ ስርዓትን ሽልማት ብ6 ሰነ ተኻይዱ። ተምሃሮ መምሃራንን ኣዳለውቲ ከምኡ ውን ክቡራት ኣጋይሽ ተኣኪቦም ብሉፃት ዓወታት ኣፍልጦ ሂቦም። ሎሚ ድማ ብድሕርቲ ውድድር ዘሎ ዛንታታት፣ ተወፋይነት ተሳተፍቲ፣ ከምኡ ውን ኣብ መንጎ ኤርትራን ቻይናን እናዓበየ ዝኸይድ ዘሎ ባህላዊ ምትእስሳር ዘንጸባርቕ መደቢና ሒዝናልኩም ቀሪብና ዘለና።
1: Okay, distinguished guests, dear friends, welcome to the 2026 Chinese Bridge Finals.
0: ውድድር ድልድል ቻይና ቅድሚ ልዕሊ 2 ዓመት ኣብ መላእ ዓለም ትምህርቲ ቋንቋ ቻይና ንምትብባዕ ዝተዳለወ ኣህጉራዊ ተበግሶ ኮይኑ እዩ ጀሚሩ። ተምሃሮ ብዓቕሞም ምዝራብ ቋንቋ ማንደሪን ጥራይ ዘይኮነስ ብዛዕባ ታሪክ ቻይና፣ ልምድታትን እዋናዊ ሕብረተሰብን ዘለዎም ኣፍልጦ እውን ይግምግሙ። መብዛሕትኡ ግዜ ተሳተፍቲ መደረታት ኣብ ምድላው፣ ስነ ቃላት ኣብ ምጽናዕ፣ ኣደማምጻ ኣብ ምልምማድን ባህላዊ ምርኢታት ኣብ ምምዕባልን ኣዋርሕ የሕልፉ። እቲ ውድድር ተምሃሮ ብመሃዚ መንገዲ ክሓስቡ፣ ብዓርሰ እምነት ክረዳድኡን፣ ንቤት ትምህርቶም ብኹርዓት ክውክሉን ዘፈታትን እዩ። ንብዙሓት ተሳተፍቲ ቻይናዊ ድልድል ካብ ውድድር ንላዕሊ እዩ። ካልእ ባህሊ ንምርካብ፣ ኣህጉራዊ ዕርክነት ንምህናፅን፣ ንመጻኢ ትምህርቶምን ሞያኦምን ክጠቅም ዝኽእል ክቡር ክእለት ንምርካብ ዝሕግዝ ዕድል እዩ።
2: ከም ንፈልጦ እዚ ውድድር እዚ ናይ ቻይና ድልድል ውድድር እዩ። ኣብ መንጎ 2 ኣሕዋት ህዝብታት ኤርትራን ቻይናን ኣብ ባህሎምን ቋንቋምን ክፋለጡን ኣብ ንሓድሕዶም ክበሃሃሉን ባይታ ዝፈጥር እዩ።
3: So this is the first step for two peoples to communicate.

0: This is not only a bridge, not only a bridge.
1: እዚ ውድድር ድልድል ናይ ቋንቋ ቻይና ጥራይ ኣይኮነን ድልድል ምሕዝነትን ምልውዋጥ ባህልን እዩ። ተምሃሮ ኣብዚ ውድድር ምስታፎም ኣብ ምዕማቅ ቋንቋን ባህልን ቻይናን ጥራይ ዘይኮነ ንሃገሮም ወኪሎም ኣብ ቻይና ኣብ ዝካየድ ውድድር ክሳተፉን ዝኽእል እዩ። ኣቐዲሞም ንኤርትራ ወኪሎም ዝተሳተፉ ተዓዊቶም ነይሮም እዮም።
0: Actually they have won many good prizes before.
2: Yes.
3: 同學們好,我叫吳飛,中文名字叫李小龍,我是鄧正仁,今年20歲。
4: ኣብዚ ሓለፈ ዓመታት ተገዳስነት ትምህርቲ ማንደሪን ኣብ ኤርትራውያን ተምሃሮ ብቐጻሊ እናዓበየ መጺኡ። ብዙሓት መንእሰያት ትምህርቲ ቋንቋ ከም ሓደ መንገዲ ኣድማሶም ዘስፍሕሉን ምስታ እናተኣሳሰረት ዝኸይድ ዘሎ ዓለም ዘዋፈሩሉን መንገዲ ይርእዋ። ተምሃሮ ሓድሽ ቋንቋ ንምምራሕን ዝተፈልየ ስርዓት ጽሕፈት ንምርዳእን ብዛዕባ ሓደ ካብቶም ዝጸንሑ ስልጣነታት ዓለም ንምፍላጥን ዘጋጥሞም ብድሆ ይስሕቡ። መምሃራን ኣብዚ ጉዕዞ ተምሃሮ ኣብ ምምራሕ ወሳኒ ተራ ኣለዎም። ብፍላይ ክፍሊ ትምህርቲ ባህላዊ ንጥፈታትን ናይ

0: ቋንቋ ልምምድን መደባትን ኣቢሎም ተምሃሮ ርእሰ ተኣማንነት ናይ ምርካብ ክእለቶም ንኽሃንፁ ይሕግዙ። ከም ቻይናዊ ድልድል ዝኣመሰሉ ፍጻመታት ተምሃሮ ንነብሶም ዝያዳ ንኽደፍኡን ዓወታቶም ንኽፅምብሉን ድርኺት ይህቡ።
1: As teachers we have to first of all actually this competition started in May and until June yes.
2: እቲ ውድድር ካብ ጉንበት ክሳብ ሰኔ ዝካየድ ከመምህራን ድማ ኣብ ምፅራይ ናይ ፍርቂ ፍጻመን መወዳእታን መድረኽ ከም ዝሓልፉ ይግበር። ድሮ ድማ ናይ መወዳእታ መድረኽ በፂሕና ኣለና። ኣብ መወዳእታ ዝወዳደርሉ ናይ 4 ደቂቕ መደረ ሓሳቦም ብዝቐለለ ብውርፅፅ ቋንቋ ክገልፁ ንሕግዞም። ብዘይካዚ ብዙሕ ቪድዮታት ብምሃብ ኣብ ኣሰዓሰዓን ካልእ ተውህቦን ንምሕጋዞም ንፅዕር። ብሓፈሽኡ ኩሉ ኣብያተ ትምህርቲ ኣብቲ ዝካየዱ ውድድራት ምእንቲ ክዕወቱ ሓያል ፃዕሪ የካይዱ።
1: Learn to dance to prepare for their talent show and the whole institute has got together to help the students to participate in this competition. Yes.

0: ናይ ሎም ዓመት ውድድር መስተንክር ተወፋይነትን ምድላውን ዘርአዩ ንፉዓት ተወዳደርቲ ተሳቲፎም። ተሳተፍቲ ብቋንቋ መንደሪን መደረታት ኣቕሪቦም፣ ሕቶታት መሊሶም፣ ንኽልቲኡ ፈጠራን ጻዕርን ዘንጸባርቕ ባህላዊ ምርእታት ኣቕሪቦም። ተወዳደርቲ ኣብ መድረኽ መጺኦም ንቋንቋን ባህልን ቻይና ዘለዎም ፍልጠትን ተመክሮን ፍቕርን ከካፍሉ ከለዉ እቲ ሃዋህ ብፍናን ዝተመልአ ነበረ። ደያኑ ንብቕዓት ቋንቋ፣ ንጹር ኣገላልጻ፣ ባህላዊ ርድኢት፣ ህላወ መድረኽን ሓፈሻዊ ኣቀራርባን መሰረት ብምግባር ምርኢታት ገምጊሞም። እቲ ብ6 ሰነ ዝተኻየደ ናይ መወዳእታ ስነ ስርዓት ጽምብል ዓወት ጽንዓትን ትምህርትን እዩ ነይሩ። ንብሉጻት ተወዳደርቲ ሽልማት ክወሃብ እንከሎ ኩሎም ተሳተፍቲ ድማ ብተወፋይነቶምን ትብዓትን ኣፍሊጦ ተዋሂብዎም። እቲ መደብ ብተወሳኺ ኣብ መንጎ ኤርትራን ቻይናን እናማዕበለ ዝኸይድ ዘሎ ሓያለ ትምህርታውን ባህላውን ምልውዋጥ ኣጉሊሑ።
1: ሎሚ ዓመት ኩሎም ተምሃሩናዮም ተሳቲፎም። ኣብቲ ናይ መጀመርታ መጻረዪ ኣስታት 100 ዝበጽሑ ተምሃሮ ኣብቲ ውድድር ተሳቲፎም። ካብኦም ከዓ 40 ዝኾኑ ናብ ካልኣይ መድረኽ ሓሊፎም፣ ናብ ሳልሳይን መወዳእታን መድረኽ ድማ 21 ሓሊፎም። ካብዚኦም ካብ ቀዳማይ ክሳብ ሳልሳይ ደረጃ ዓወታት ክኾኑ በቂዖም።
2: All together are 21.

0: ሓድሽ ቋንቋ ምምሃር ንሓድሽ ኣርኣእያ ማዕጾ ይኸፍት። ሰባት ኣብ መላእ ባህልታት ንኽርድኡ፣ ዝተፈላለየ ኣነባብራ ንኸድንቑ፣ ከምኡውን ኣብ ትምህርቲ፣ ንግዲ፣ ቱሪዝም፣ ቴክኖሎጂን ኣህግራዊ ምትሕብባርን ክጥቀሙ ዝኽእሉ ክእለታት ንኽማዕብሉ ይሕግዞም። ቋንቋ ምምሃር እውን ትዕግስትን ዲስፕሊንን ፍልጠት ንምድላይን የተባብዕ። ተሳተፍቲ ቻይናዊ ድልድል ነዞም ባህርያት እዚኦም ብምድላውን ኣፈጻጽሞኦምን እዮም ዘርእዩ። ቋንቋ መሳርሒ ርክብ ጥራይ ዘይኮነስ ንማሕበረሰባት ዘራኽብን ሕድሕዳዊ ርድኢት ዘስፋሕፍሕን ድልድል ምዃኑ ጻዕሮም የዘኻኽረና።
1: ጽቡቕ ሰሚዕና ግዘረባ ኣብዚ ናይ ውድድር እዚ ንመበራዊ ዓይነት ግዜና ንገብር ዘለና ቀዳሞት ከ ወፂና ንፍልጥና ግን ዝበዝሐ ክልተ ካልኣይ ሻዕና ወፂና ንፈል ማለት እዩ እዚ ልክዕ ካልኣይ ካልኣይ ንምስወፅካ ኣብ ቀዳማይ ምስወፅካ ብፍሉይ ስምዒት እዩ ዝስምዓካ ማለት እዩ።
2: ዋ ንክልተና ኣዝዩ ሓጎስ እዩ ነይሩ። ምክንያቱ ብዙሕ ናፅዕርናሉ ኣብ ክብቲ ምስቲ ትምህርቲ ኣካዳሚ ምዃኑ ፃዕሪ ሰብ ዘየድልየካ ሓገዝ ናይ ማማና ከዓ ብዙሕ ሰብ ዝተባብዐና ማስ ፍሉይ ሓገዝ ስማዕኒ መጀመርታ ዓባይ ሓፍትና ብንእሽተይ ሰብ ትምሃር ነበረት ካልኣይ ክፍሊ ካልያ ሰብ ዝነበረት ናታ ትገብረሎም ርኢት ነበረ ሰንኸይድ ነበርና ምስ ብቆልዕትካ ሰሰንካ እዚ ይስሕበካ። ዳሕራይ ግን ምስ ዓበና ፅሕና ሻሻይ ክፍሊ ምስኮና ክጅምር ጥዑይ ገይራ ምስወት ንሕና ከዓ ምሳ ክጅምር ናለና። ዳሕራይ ግን ከምዚ ብዚ ኮምፒቲሽን ነበርና ተወዳዲርና ካልኦት ምስ ወፀና ከምዚ ፍሉይ ስምዕ ሰብ ተሰማዓና ምስ ናይ ማሓገስ ከዓኒ በቃ ጀምር ኣጆኽን ቀፅላ ገታ ኮይና ተተባቢዕና ናጀሚርና።
3: 请的各位领导、各位嘉宾、各位评委、女士们、同学们、朋友们，大家下午好。ቅድሚ ሕጂ ሰለስተ ግዜ ከባቢ ሰለስተ ኣርባዕተ ግዜ ተሳቲፈ ነረ ኣሎም ዓመት ንዕዋተይ ድማ ፍሉይ ትገብሮ ነገር ኩሉ እቲ ዓመታት ተዳለየት ተወዳዲር እዮ ነበርኩ ተመክሮ ኣኪበ ሎም ዓመት ዝተዳለየ ክዕወት ኢልካ ትኣትን ከለካ ዝኩሉ ዓመታት ተዳሊካ ትዕወተሉ ፍሉይ ሓጎስ ስበኒ ማለት እዩ። ቻይና ክጅምር ከለኹ ንእሽተይ ቆልዓ እዩ ነረ ከምዚ ወላ ፍሉይ ኣፍልጦ ቻይና ሃሊኒ በዓለይ ዝኣተኹ ኣይኮነ ግን ስድራ ቤተይ ክልቲኦም ባባ ኣፍ በብዓይነቱ ስራሓት ይሰርሕ ስለነበረ ብዙሕ ቋንቋታት ብዙሕ ባህልታት ትፈልጥ እዩ ባባ ከምኡ ከዓ ማማ ከዓ ከምኡ ፍሉይ ኣተሓሳስባታት ስለነበሮም ብዙሕ ድሌታተይ ንክረክብ ብዙሕ ቋንቋታት የእትውኒ ነይሮም ቻይና ከዓ ካብታ ትምስጠኒ ኮይና ፀኒሓ ማለት እዩ።
4: ወደ ኦሻንሽ ሊንዳን ሁዋን ያቾን ኸ ሊዞንወይ ወመን ሃይዛይ ኣስማላ ጂባንጎ ጆንዎ ኤሊቴልያ ዮኢሳይ
1: ጀመርታ ናብ ታሻዓይ ክፍሊ ምስሓለፍና ኣብዚ ሻምናይ ክፍሊ ዝነበረ ማለት እዩ ኣብ ጀነራል ግዜ ጌርና ነርና ከምዚ ዝበዝሐ ሰብሲ ቻይና ዝተማይርካ ኣዳሚ ሰንበት ንፍላይ ሰንበት ሰበት ምስ ገዛካ ክትሕልፋ ይትኽእልን ቡንሰት ይትኽእልን ትምሃር ማለት እዩ። እዚ ከምዚ ከይኳናፈል ኣብ ትምህርትካ ትበሃለሉ ግዜ ኣሎ ማለት እዩ። ግን ኣብ ብሻምናይ ክፍሊ ልዕል ተይስዓ ኣምፂና ማለት እዩ ብእውን ተሻድምና ማለት እዩ። ናብዚ ምስ መፀና ሽዑ ትምህርትካ ኣብ ሃይ ስኩል ኣድህብ ስለ ዝብለካስ ብዝበዝሐ ሰብ ኣይድግፈና ነይሩ ከምዝቀፅላ ስለ ዝብለና ግን ኣብ መጀመርታ ቻይኒስ ብሬዝ ምስ ገበርና መዓልታዊ ስለ ንመፅና ኣብ ክላስ ከምዚ ልክዕ እቲ ሽምድዶ ኣይኮነን ከምዚ መዓልታዊ ስለ ዝዘራረቦ ናትካ ናተይን ናተይን በብናና ፅሒፍና ሂብናዮ መጀመርታ ፅቡቅ ኢላትና ሽዑነታ መጀመርታ ካልኣይ ስተይብን ኣብ ሰሚ ፋይናል ብናህና ጌርና ማለት እዩ። ሳሳይ ግን ግድን ጌጋ ስለ ዘሎ ኣማሓሒሻ ብዛዕባ ክልተኤን ዝንድናታት ሃገር ፅሒፋ ጌራትልና ማለት እዩ። ብናይ ማማ ከዓኒ መዓልታዊ ትሰምዓና እዚ ፓወርፖይንት ዝገበርና ካልኦት ትሪእየኖ ምክንያቱ ኤርትራውያን ስለዘይሰምዖቲ ቋንቋ ትርዳእና ፅቡቅ ግበራ ከላ ኣይሰምዑ ተሃለ ከምዚኣ ንፁር ቪድዮ ግበራ ናበ ትዕግዘና ነርና ማለት እዩ።
2: ከምቲ ዝበለቶ ታሽዓይ ክፍሊ ስለ ዝኮና ማማና ከዓኒ ኣብ ዝተፈላለዩ ትሕግዘና ኣብቲ መጀመርታ ፈርስ ራውንድ ስለ ዘሎ መጀመርታ ትገብር ኣብቲ ፈርስ ራውንድ ጌርና ዳሕራይ ሳዕሲዒት ኖርማል ስለዝነበረ ሓሊፍና ናብ ሰሚ ፋይናል ምስ ሓለፍና ከም ዝፈቶ በዓልና ፅሒፍና በዓልና ሳዕሲዒትና ጌርና ሰርዲ ግን ንመምህርና ሓገዝ ሓሲትና ሓጊዛትና ተወሳኺ ከዓ ሳዕሲዒትና ክልትና እናተለማመና ማማና ርአየትና ንዕም እታ መምህርና ናይናስ ከዓ ሓገዝ ናሓተትና ሰርጃ ፅኢና።

ውድድር ክትወዳደር ከለካ ብሓፈሻ ተዘይተዓዊትካ እንታይ ጌጋ ኢልካ ነብስካ ትፍትሻ። ስለዚ ነዛ ኣሎም ዓመት እውን ብዓብኡ ክልተ ምዕባይ ኣሕዋተይ ኣብ ከምዚ ዓይነት ውድድር ክልቲአን ተሳቲፈን ክልቲአን እውን ቀዳሞት ወፅአን ቻይና ኤርትራ ወኪለን በፂሐን ተመሊሰን ስለዝፈልጣ ፍሉይ ናተን ድፍኢት ነርንስ ከምናተን ክበፅሕ ደሊአ ይብል ነይረ። ሕጂ ካብኣተን ብዙሕ ነገራት ተማሂረ እንዳሓተትኩ ንዕአን ኣብታ ዘይተዓወትኩሉ ኣዋን ከዓ እንታይ ክውስኻለን እንዳበልኩ ኣብቲ ቋንቋይ እንዳማዕበልኩ ኣብቲ ናይ ሳዕስዒት ስኪል እንዳወሰኽኩ ሞር ምድላዋት ገይረሉ ካብቲ ሓለፈ ተማሂረ ማለት እዩ። ተምሃርኩሉ ናይ ቋንቋ ቻይና ነዊሕ ገይረ የ ካብ ዝጅምር። ድሕሪኡ እውን ብዓብኡ ዝጠቕመካ ቋንቋ ብዓብኡ ክትል ተዘይተዛሪብካሉ ኣይምዕብልን ስለዝኾነ ምስ ብዙሓት ቻይናውያን ኣብዚ ብስራሕ ኢሎም ዝመፁ ምስኦም ሌላ ጌርካ ምስኦም ብስራሕ ክትዘራረበሉ ከለኹ እቲ ቋንቋ ብከምኡ ማዕቢሉ ይብል። ወላ ነቲ ሳዕስዒት ኣብዚ ከም ትፈልጥዮ ክላስ ናይ ቋንቋ ናይ ሳዕስዒትን ስለ ዘሎ ናይ ቋንቋ ኣብዚ ሕጂ እዋን ሌቨል 7 መጨረሻ ሌቨል ኤችስኬ 4 ማለት እዩ ይመሃር ኣለኹ። ኣብ ናይ ሳዕስዒት ካብዚ እንዳተላመድኩ ብዙሕ ትርኢኻ ኣብ ሚድያ እንዳረአኻ ባህልታት ብዙሕ ስለ ዘሎ በበይኑ ባህልታት ኩሉ ነናቱ ፅባቐ ኣለዎ።

0: መጀመርታ ክትገብር ከለካ ዳ እዚ ከዓ ክትፈርሕ ቀሲ ካክትለምዶ ከለካ ግን ልክዕ ከምዚ ትምህርቲ መጀመርታ ቆልዓ ጅምር ከሎ እናበኸየ ምስ ፈተወ ግን ዳሕራይ ዝቕፅሎ ክም ስለ ዝኾነ ዎ መጀመርታ ከብ ደቀ እዩ ዳሕራይ ግን ከምዚ ኖርማል ሂወትና ክም ኢለና እንተሓሓዘ
1: ኣብ መጀመርታ ዝገበረን ዝክሮ ኣነሲ ኣነ መጀመርታ ገይረ ነይረ ቆልዓ ኢና ነርና ኣነ ምስ ወፅኹ ድሕ

ናይ ሳዕሲዒት እዩ። ኣብ ኩሉ ሳዕሲዒት ነጥፍ ነበርና። እቲ ናይ ባህሊ ቀንዲ መጀመርና ሳዕሲዒት ስለዝኾነ ወላ ታለንታ ኣብ ዝኾነ ፐርፎርማንስ ምርኢት ገለ ክልወና ከሎ ብታነሰ ነበርና ኣብኡ ገዛ ተፈጊሰ ደስ ዝብለና እዩ።

0: መጀመርታ ኣነ ልዑል ፈጣሪ ናብ ስለ ዘብፅሓና መስክን ደሊ ካልኣይ ከዓኒ ክንመማ ማለት እዩ ካብ ዝኾነ ዋላ ኣብ ዝኾነ ምርኢት ይኹን ካብኣ ተፈላለየና ዋላ ስራሕ ንከለዉ ከማ ናብ ኪራ ትመፅእ ንዓ ክመስግና ደሊ ማለት እዩ ካልኣ ከ ንኩሉ ስድራ ቤተይ ከመስግን ደሊ ማለት እዩ መምሃራነይ ንቪቪያን ከም ትፈልክዮም ንሓላፊና ሚስተር ኳን ዲን ከማ ክመስግኖ ደሊ ምክንያቱ ኩሉ ሻዕ እዩ ዘተባብዕና ኣብ ዝደለናዮ ኣብ ዝኾነ እዋን ኣጆኽን እዚ ቀሪቡሎ ከምዚ ሕተታን መምሃራን ክንደገፍና ብተወሳኺ ድማ ንትና ታለንት ንምሃሮ መምህርራሂል ናይ ዳንስና ከምዚ ትሕግዘና ከምዚኣ እዚኣ ዕርያት ዕርያ ስለ ኩሎን ኣብዚ ኦፊስ ዘለዎ በዓል ምብራቅ ገለ ኩለንስ ከመስግን ንደሊ
1: በዚ ኣጋጣሚ እዚ ቀዳምነት ስድራ ቤተይ ከመስግኖም ደሊ ብኩሉ መለክዒታት ካብ ጎነይ ከይተፈለዩ ዝኾነ ነገር ከይጉደለለዩ ኣብዛ ደረጃ ዘብፅሑኒ ንሳቶም እዮም ብዓብኡ ክልቲአን ኣሕዋተይ ኣብዚ ደረጃ እዚ ኣብፂሐና ንደለዋ ንዕአንርአ ኣብ ዝበፂሐ ኣለኹ ዓባይ ሃፍቲ ኣብዚ ሕጂ እዋን ኣብዚ ዓዲ ትርከብኒያ ኣብ ደገ ትምህርቲ እያ ትርከብ ንዓኣ ብፍሉይ ከመስግና ይደሊ ዓብዪ ተራ ደለዋ ሰብ ምስኣ ማክዳ ኣሽማ ንዓ ከመስግና ይደሊ ኩሉ ሓገዛ በርክቶ ትገበሩ ኣብ ሳዕሲዒት ምሳይ ዝተሳተፈ ዝሓገዘኒ ሰባት ብሓፈሻ ኣብታ መርኢተይ ከመስግኖም ይደሊ

0: my biggest impression is the twins. Because I still remember in 2023 when I came back to Eritrea for the second time.
1: ንዓይ ካብቲ ዝመሰጠኒ እተን ማናትየን ክሳብ ሕጂ ዝዝክረን ኣብ 223 ንኣሽጡ ቆልዐን ነይረን ሽዑ ብዙሕ ኣፍሎጥ ኣይነበረንን ሕጂ ኣብ ዝዓብ መድረኽ ተወዳዲረን ክዕወታ ምስ ረኣኽዎን ብጣዕሚ ተሓጒሰን ኮሪዐን እቲ በፂሕንኦ ዘለዋ ደረጃ ማዕረ ክንደይ ከም ዝደኸማሉ እውን የርእካ
0: I see the progress in made by the twins. I was so surprised. I was so proud of them. Yes.
2: Yeah, you know, for our community, everyone can learn, can come here to learn.
3: ኣብ ኮንፊሽየስ ኢንስቲትዩት ዝኾነ ሰብ መፂኡ ክመሃር ይኽእል እዩ ካብ ደቂ 10 ዓመት ንላዕልን መረዳድእ ቋንቋ እንግሊዝኛ እንተለዎምን ክንቅበሎም ንኽእል ኢና.
2: This is open to everybody, to the public.
4: ትምህርቲ ቋንቋ ቻይና ኣብ ኤርትራ እናስፋሕፍሐ ኣብ ዝኸደሉ ዘሎ እዋን ዝያዳ ተምሃሮ ረብሓታት ትምህርቲ ብዙሕ ቋንቋታት ይረኽቡ ኣለዉ ከም ቻይናዊ ድልድል ዝኣመሰሉ ውድድራት መንእሰያት ብሉፅነት ንኽስዕቡ ንነብሶም ንኽፍትኑን ምስ ሰፊሕ ዓለም ንኽዋስኡን የነቓቕሑ ንገለ ተምሃሮ ተሳትፎ መጀመርታ ናይ መጻኢ ኣካዳማዊ ዕድላት ኣህጉራዊ ምልውዋጥ ወይ ስግረ ባህላዊ ርክብ ዘጠቓልል ሞያ ክኸውን ይኽእል ዓወት ናይዚ ዓመት ውድድር ኒሕን ተወፋይነትን ተምሃሮን መምሃራንን ዘንጸባርቕ እዩ ውድድር ድልድል ቻይና 226 ቋንቋ ንሰባትን ባህልታትን ንምትእስሳር ዘለዎ ሓይሊ ዳግማይ ኣርእዩ ብድሕሪ ነፍሲ ወከፍ መደረ ነፍሲ ወከፍ ምርኢት ከምኡ ውን ነፍሲ ወከፍ ሽልማት ዛንታ ጻዕሪ ቆራጽነትን ትምህርትን ኣሎ ናይ ሎሚ ዓመት ተሳተፍትን ተዓወትን ኣብ እነብዕለሉ ዘለና እዋን በዚ መስተንከር ውድድር ኣቢሉ እናዓበየ ዝኸይድ ዘሎ ዕርክነትን ባህላዊ ምርድዳእን ትምህርታዊ ዕድላትን እውን ነብዕል

ርእስታት መደባት ሞዛይክ ኢኹም ትከታተሉ ዘለኹም። መደባትና እውን ገና ቀፃሊ እዩ ዘሎ። ኣስዒብና ድማ ካብተን ኣዘናጋዕቲ ዝኾና ትሕዝቶታትና መደወክ ሒዝናልኩም ቀሪብና ኣሎና። ዝተፈላለዩ ኣዘናጋዕቲ ዝኾኑ ቪድዮታት ሒዛልና ትቐርብ መደወክ ትስዕበልናያ። ናብታ መደብ ከስግረኩም እየ ትከታተሉ።

0: ¿A ti se rinde, no?
1: ¡Ay, ojo!
2: ¡Ay, ojo!

0: 有人。
1: Good.

Ay, última.

0: Voilà, canon! Canon!
1: What?

ክብራት ተዓዘብትና ትሕዝቶታት መደባት ሞዛይክ ናብ ምዛም ገፅ እዩ ዝኸይድ ዘሎ። ተሪፋትና ዘላ ትሕዝቶ ድማ ተኸታታሊት ፊልም ገፅታ ክትከውን መበል ካልኣይ ክፋላ ስዕቢ ክቐርበልና ዩ ብሓባር ንከታተል።

0: ወሰማዓ ካለኹ
1: ኩነታቱ ከምዚ ክነግረካ ዝፅናሕኩ እዩ። ኣብ ቦታይ ኮንካ ብዝርዝር ንክትሓስበሉ እየ ዝነግረካ ዘለኹ።
0: ፅቡቅ ጌርካ ተስፊት ሓወይ፣ ፅቡቅ ጌርካ። ሓንሳብ ዝከ ተስፊት ሓወይ ሓንሳብ ሙዚት ናበይ ዳ ዋ እሞ ደለየ ክንዲ ዳ ነይረ ሓንሳብ እዛ ቴሌፎን ክሳብ ዝውዳእ ተፀቢየኒ
2: ኣብዚ ደይ ኮንኩን ፀኒሕ ዳ ከይ ምስበልኩ ደልየ ክትብለኒ
0: ድሓን ረሲዕ እዩ ሓንሳብ ተፀቢየኒ ግዜ ወሰድክኒ ተስቢት ሓወይ ይቕረታ ጠጠዋ ኣቢለካ
1: ድሓን ድሓን ፀገም እዩ።

0: ሉ ንሚልየን ከም ወደዩ ስለ ዝርዮን ብቕዓት ስለ ዘገድሰንን እየ እምበር ሚልየን ካሊእ ሰብ ነይሩ እንተዝኸውን ነይሩ ቀደም እተባረረ ነይሩ
1: አአ ድሓን ከመይ ትበል ተስፊት ሓወይ
0: ይበል እምበራታ ቴድሮስ ተፀመምኮ ኮይ ሓደን
2: እንታገበር ውዕላ ኣለኩ ኣነ እየ ዝከባተሉ ዘለኹ
0: ሕጂ እውን ክደግመልካ እታ ወርቂ ድያ ክልኪላትኒ እምበር ሚልየን ፈፂምካ ዝፅወር ሰብ ኣይኮነን ተበዚሑ ግን ዋጋ ኣለዎ ቴድሮስ
1: እዎ ሓቂኻ ኢኻ ኩሉ ዝበልካይ ሓቂ
0: ክንዲ ሰብ ዝኣኸለ ናብኡ ደው ኢለ ክዛረብ ዝገበረኒ
2: እቲ ናይ ቀደም ሕዝነትና ዘኪረን ንስርሑና ክቢረን እምበር
0: ንሱ ተዘራሪበ ነዚ ጉዳይ ክዓፆ ወልሓን ሽግር ዝበሃል ይብለይ ምናልባት ግን ነቲ ዕርክነትና ርዩ ነቲ መጠንቃታት ኣስሸለል ብሎ ኸይህሉ ስክፍታ ኣለኒ
1: ይርዳእኒ ተስፊት ሓወይ ድሓን በዕለይ ክዛረበ
0: ዝኾነ ፀገም ኣለዎ ዲብ ገዛ
1: ናይ ምንታይ ፀገም
0: እንድዔ እንታይ ፀገም ሞ ክብሉ ያኒ ጠባይ ስለዝቀያየረኒ
2: ገለ ነገር ከይሉ ዝሓተካ ዘለኹ
0: ሓደ ሰሙን ፅቡቅ ፀንሕ ሓደ ሰሙን ካብ ዝርግኸውን
3: እዋ ፀገም ስየበሉውን ብነብሱ ዳ ውዒ ኮይኑ እምበር
1: ድሓን በዕለይ ኮፋ ቢደ ከዘራርበ ንስኻ ፅራየት ሕረም
0: በቃ በዕልኻ ረዳ እዮ ረኺበ ናይ መወዳእታ መጠንቅቕታ ሂበየ ኣለኹ ቻው
1: ቻው ፀገም ደበልካ ፀገም ዳ መሊ እዩ ንክንተኸደ ርኣ ፅሕ እናበልካ ትኸ ዋ ትኸይ

0: ከመይ?
1: ደሓን ዶ?
2: ሰላም ዶ?
0: ታታይ ዳ ኣለኹም ዲኹም? ዝገዛውትና ገዲፍኩም ይኹም መስለኒ።
3: ኣለና ኣጋጣሚ ኣይተረኣና ኮይና
2: ኢ ስራሕ ምኹመ
4: ስራሕ ብዕልሓኒ
2: ኩሉ ሰላም
4: ነመስግኖ
2: ፅቡቅ ዝዓርክ
3: እሞ እሻክ ንብለካ
0: እንተኸም ክትሳሊና ኣብዘ እዋን ሻይ ናልዋት ምሳሕ ተለኹም ንስኹም ክድኩ ነይረ
3: እንታይ ጥቅሞ ኣለዎሞ ወላ ምሳሕ ንምሳሕከ ንኽኢልና ምሸና
4: ኣታፃወተኩ እየ ዘለኹ
0: ሓንካ ድማ ዓልቲ ኮነልና
3: ኣናይ በጀኻ ሌሎ ማዓንተ ረኽብካስ
0: ነነነ ሕጂ ገዛ ታዊ ከለኹ ካል መዓልቲ ግን መደብ ንገብራ
3: ብዛዕባኡ እንዳሓሰብኩም ምምፅስ እንታይ ይበሃል ወደይ ብኸመይ ክቐርቦ ይኽእል ሄኖክሲ ይፈልጦ እንድዩ ኣላለዩ ንዶኸ ክብሎ ዎ ካልእ ከዓ ከይመስል ክላ ዓለም ስ ወደይ ከመያ እቶም ዘይትደልዮም ይደልዩ ኢኻ እቶም ትደልዮም ከዓ ዘይደልዩ ኢኻ ኣብ ልዕሊ ሚሊ ዘለአኒ ፍቕሪ እንተነገርኩሲ ይቕየመለይድኹ
2: ይ ድሓን ዲኺ ድሓን ዲኺ
3: ድሓነ ገለ ነገር ዘኪረ ስለ ዝፀንሐ ኮ ሃለኛ ሞ ምሻቂ
2: እዋ ፈለኛ
3: ኣከዳድ ምስኩምስ
2: ናይ ድሓንዳ ስራሕ ኣይትክኒ ኣርማድ ገዳ ስራሕት ይኩ ንክርያ
3: እንታይ ኢለ ድዩ
2: ስራሕት ንምንታይ ገዲስከ ማለት እየ
3: ወላ ሓደ ምስ ረኣኹ ዝመፀለ ይሓሰብ ድሓን ዲኻ ስኻ
2: ድሓን ዲኻ ሰሊና ጥረ ጓልና ኣይጠፊእንስ ክትዕሽ እውን ተሓስብለኽ ማለት ድዩ ብዝኾነ ክነግረክዶ እዝተሓስብ የ ደለኺ ፈፂምክ ካብ ርእሲ ክውፅኢ ከይተሓስብ እዮ
3: እንታይ ንሱ
2: ኣትግደፍና ዶ ፅቡ ጌር ክትፈጥ ክስእልኪ

0: عنده
1: انا عمر ده
0: تمام
2: عندي
0: لا اه انا كان
3: غيرتي
4: حلوه
3: سلام كده

0: ስነት ክዕድልሲ ከመይ ይጓል እዩ ቅዱስ ድሓን ትረፍ ፍርቂ ካብ ትምንዮን ተሓልሚዮን ዝነበርካ ከማና ይትረክበን ኣኺል ክድዩ ፅቡቅ ከይረኣኸ ካብዚ ዓለም ክትፋኑ ክኸውን የብሉ
1: ማይ ቀፅልባ
2: ጆን ዓርኪ ዘረባ እዚ ኣባይ ናባኻን ክተርፍ ኣለ
1: ድሓን ሕራይ ኣይትሰክር
2: ብንኣሽትና ኢና ንኣሜሪካ ከድና ኣብኡ ከዓ ፅቡቕን ሕጉስን ሂወት ነርና ኣቦይ ንዓይ ኣደይ ድማ ንዳንኤል ክብረት ሓወይን ተብልፅ ኮይኑ ያስማዓኒ ነይራ እንዳሰርሑ ቁሩብ ገንዘብ ምስ ገበሩ ኣደይ ምስ ባኮ ሽርካ ኮይና ትካል ክትገብር ምስ በለት ኣቦይ ተቃዊሙ ኣቦይ መቃወሚኡ ምክንያት ባኮ ተኣማኒ ይኮነን እዩ ዝብል ኣደይ ግን ግዲ ከይገበረት ምስ ባኮ ተላፊና ትካል ከፊታ ኣይፀናሐን ድማ ባኮ ንሸለልትነታ መዝሚዙ ጠሊብዋ
1: ከመይ ማለት ማለት ወረቐት ኣይገበሩ ዩ
2: ክልተ ወረቐት ተፈራሪሞም ሓንቲ እዮም ሒዞም ክፉእ ዝሓስብ መንገዲ ስለዘይስእን ግን ባኮታ ምሰደይ ዝነበረት ወረቐት ሰሪቕዋ ክኸስ ዝተበለት መርትዖ ተሳ እዩ ኣቦይ ኢለክ እንደ ክብል ጀሚሩ በዚ ድማ ሃብትና ብርኢ ክጎድል ጠንቂ ኮይኑ
1: ብድሕሪ ኸ
2: ድሕሪ ኣቦይና ደይን ቀፃሊ ክበኣሱ ጀሚሮም ክበኣሱ ከለዉ ኣነ ብጎኒ ቦይ ዳንኤልን ክብረት ሓወይን ከዓኒ ኣብ ጎኒ ዳ ይኮኑ ነይሮም በዚ ኣክል ኣቦይ ብሕማም ሽኮር ሞይቱ ክብረት ድማ ግዙእ ናይ ዕፀ ፋርስ ኮይኑ ኣብዚኣትዩ ዘይብሉ ጓሉን ሰበይትን ገዲፍልና ተሰይሩ ኣነ ከዓ ዘይነበረ ንወልፊ ናይ መስተ ገይረ
1: እሞ ዋላ ኣቦኩም ምስ መታ ክትዕርቆ ይከኣልኩም
2: እቲ ኩነታት ሽዑ መመሊሱ ብኢሱ ኣደይ ብሩ ዩን ዓይክት ጓኒን ጀሚራ ሓደ ግዜ ግን
1: ማይ ሓደ ምሸት እንታይ
2: ሓደ ምሸት ደመይ ዘፍላሓለይ ኩነታት ተፈጢሩ ዳንኤል ሓወይ ነቲ ዝቃወሞ ዝነበረ ቦይ ክወርስ ምስ በለ ብሕጊ ክክልከል ስለ ዘይክእል ብሕርቃን ዝኣክል ሙሉእ መዓልቲ ክሰት ትውዒል ሁነይ ዘይፈልጥ ንሃለኹ ድማ ነዝመራ ካብ ስራሕ ንሳምሰም ድማ ካብ ትምህርቲ ተማሊ እየ
1: እሞኸ
2: ሒዝያ ዝነበርኩ መኪና ምስ ፓሎ ኤሌክትሪክ ተጋጨ ኣዝመራን ሳምሰሙን ብእውን ብእውን ሂወቶም ሓሊፈ ኣነ ድማ ግረይ ተሴረ
1: ምስ ዳንኤል ሓዊኸ ይኹም ምሰሊና ግን ዝምድናኹም ፅቡቅ እዩ
2: ምስ ዳንኤል ሓዊ ሽዑን ሽዑን እዮ ተዓሪቕና ሰሊና ግን ተደንግፀኒ ስድራ በዕለ ዝቐተልኩም ኮይኑ ይስማዓኒ ሰትየ ከም ዝነበርኩ ዝኾነ ዝፈልጥ ሰብ ስለዘየለ ድማ ሕልናይ እናወጋእ ንነብር ኣለኹ ምስ ዳንኤል ተማኺርና ድማ ኣዲኣን ሓዋን ብሕማንኩም ዝሞት ኢና ነጊርና በዚ ከየ ቀፃሊ ብዛዕባ ሰሊና ክብረት ሳምሶን ባኮ ቀፃሊ ክሓስብ ትርእየኒ

0: በስመ አብ ምስከልበጃ ኸይለኪ ታሆይ ነይ ጅምረክን ዝውዳእካ
1: ብግ ኤድን ዝናብራታ ኣኸይድ ንኸይ ተሓጎዝኩን ከይተፈሳኩን ክነብር መዓዝ ኣለዩ ማዕረ መሳብተይ ክርአ መዓዝ ኣለዩ ብዛዕባ ነብሰይ ክሓስብ
0: መቸም ፀገም ትብርዮ ዘለኸ ብሰንከይ ዘይምዃኑ ፍለጥ እዩ
1: ብሰንኪ መንዳ ቴድሮስ ነዚ ሓዳር ዚ ምስገበርኩ ዶ ይኮንኩን ከምዚ ኮይነ ዘለኹ እምበር ቅድሚኡ ኸመይ ነይረ ኣፀቢዕካ ትፈልጥ ኢኻ ሕጂ ግን ድሕሪ መሓስተይ ተሪፈ ጥራይ ዘይኮንኩ ተናዓቀ የ ክትፈልጥ
0: ሙዚት ሓዳር ማለት ኮ ናይ ነብስኻ ገዲፍካ ናይ 2-3 ተሓስበሉ ናብራ እዩ ነዚ ኣሚንኪ ክመስለ ነዚ ሓዳር ዝኣትኸ እዮ
1: ንሱ ንዓይነት ነግረኒ ኢኻ ኣብ ናይ 2 በይኒ ክትወስኒ ትብለ እንተለኻ ግን ተጋጊኻ
0: ሕጂ ሓዳርና ይበተን ዲ ዘረባኺ ስራሕ ምጀመርና ክሓልፍልና ምስ ቀረ ምስ ደልደልና
1: የብለወ ክንደይ ጌርና ኣለና ከምዝሃትዩ እንትርፎ ንድሕሪ ክንጉታት ዝለወጥካ ይ ነገር ይረኣኹ ሓንሳ ሓንሳ ከዓ መገዲ ምልዋት ፍታሕ ምዃኑ ይረዳእካ
0: ሕራይ ካብዚ ስልመይ ነኸይድክ እንታይ ኸ ክትገብሪ ወረ ናበየ ከተኣትዩ
1: ነዛ ውልቀይ ምዃን ከይስእ ፈሪሕካ ሕጂ ዘረባ ኣክለና ንወድእ እብለካ ኣለኹ ንወድእ
0: እዋ ኣንቲ ካ እልተተረፈስ ብዛዕባ ውላድ ከማ ኣይተሓስብን
1: ብዛዕባ እንዳሓሰብኩ ንዴ ኣብ ዝበፅሐ ዘለኹ ሕጂ ግን ኣኸለ ንስ እውን ክንሰብ ኣኽል እዩ
0: እዋ እንታይ ሰይጣን ይሰሪኢልክ ዘሎ
1: ንዓኻ ዝመስሊ ወደይ ካብ ከዛዕብ ሰይጣን ኣሎ ድዩ
0: ልክ እዩ ንግዜኡ ስራሕ ብሰምከርኩ ናብራና ከም ቀዶም የለን ነዚ ድ ሰይጣን ዘብለክ ዘሎ
1: ብይናኣነይ ክብ
0: ነገረ ከለኹ ዘረባ ከይተብዝሒ ዋላ በሊ ኣቲ ነገረ ክለኹ ደሓይና ሚሉ ወደ
2: እንታይ ዳ ማማ እንታይ ኮይኑ
0: ደሓይና ደሓይና ደሓይና ዝወደ ደሓ እንዲኻ

0: ምስ ኢነ ድነርአ ምሳን ሃምስተተይነር ወዲፍናይ
1: በዓል ፈለጥ
0: ዋ እንታይ ደኹን ክዘይኣመልክ በዓል ፈለጥ ትብሊ ሓወኹን ድዩ
1: መጋብሩ እንዲ እንዳሓረቐነት ማማ
0: እሙን ሓወኺ ተሓርካ ኣብዛ ኮነ ይውዒሉ ስራሕ ኮይኑ ወይ ኸይዱ ዝኸውን ኣምሲሑ እኒሄ ኣተቂሱ ንኻ ይኸይዱ ናቲ ህይወት ከም ዘለዎ ባይ ትረስአ ሳብሪን ጓል
1: ይኸይድ ኣለኹ ከይበለክ ድሞ ዝኸይድ ድሓ ንሱ ሞይ ጎበሮ መድሃኒት ክኸዘ ይቅርበልኪ ብዓብይ ገዲ ክኸይድ ኣይግብኦን እንድዩ ንስኹዶት ዓብይና ውና ስርሑ
0: ድሓን ድሓን ሽልልበል እዮ
1: መጀመርዩ ማዓስ ኮይኑ ኣብዚ ሕወኮ እዩ ዘሎ ንስኻብ ነብስኺ ክትሕለቕ ድማዕ
0: ንውላትካ ድሕሊፍካ ኣዋሃብ እዩ ወሊድ ክፈትን እዮ ድኽብለኪ
1: ሞ ዓይነት ዘለዎ ከዓ ኮ ክኸውን ኣለዎ ዝስኢልካ ሕሉፍ ቁጥሮት ኮን ዓወላ ይጠቕሙን እዩ ኣብየ ለኻ ተበልካዮስ ስራሕ ኣለኹ ሕጂኻ ተበልካዮስ መርዓዶ ጓይላ ሓማውቲ ኩሉ እዛ ዝበለና ስእልና ተኣሚንና ያርኣሙ ከመይ ኣይከውን እዩ
0: ክንደ ሰብ ኣኺሉ ሞ ተሳብሪን ጓል እዚ ግበር እዚ ትግበር ክንብሎ ዘይመልክዓልና ድሓር ከዓ ሄኖክ ዘእትዎን ዘውፅኦን ዘይፈልጥ ኣይኮነን ዝመርር ጠባይ እኳ ዘይብሉ
1: ማማኻ ማዕረ ማዕረ ትስርሑ ጉዳይ ዝገዛናኻ ከተሓሳስቦ እዩ ዝግብኦ ሕጂ ርአዩ ካብዚ ድብለሉ ክንደይ ሰዓት ገይሩሎ ከም ካልእ ተሻቂሉ ጥ ክብል እዩ ዝግብኦ ነይሩ ኣብይ ኣሎ
0: ድሓን ድሓን ሸለል በልዮ ዛጓለ ድሓር ከዓ እንታዮም ዝብሉ ዞም ወለድና ኣዴኻ ትብሎ ይግበረልካ ሰበይትካ ትብሎ ይግበረልካ እዩ ዝበሃል ኣብይ ኣሎ እንታይ ገብር ኣሎ ስለዘይፈለጥና ከዓ ኣብ ሓጢያታ ይርከብ ዘጓለ
1: ሓረስተ ይበልካ

ኩሉ መደባተይ ዝብገሰሉ መዓልቲ ኣኺሉ ኣሎ። ንኹሉ ሰብ ተኸዊልዎ ዝነበረ ምስጢራት ብዝተፈላለየ መንገዲ ብምዝራው ንኹሎም ኣብ ሓንፍሽፍሽን ዘይምትእማን ስለ ዘእትዎም ኣነ ዘተግብሮ ኩሉ ከስተብህሉሉ ይክእሉን እዮም። እዚ ምስጢራት ንምንታይ ሕጂ ይነግረና ኣለዮም ከይጥርጥሩ ጥንቃቐ ከድሊ እዩ። ናይ ዳንኤል ትርር ዝበለት ክትምዝመዝ ትኽእል ኣጋጣሚ ምርካብ ከድሊ እዩ። ንኹሉ ሓሳባትን ተግባርን ድማ ብጠቂቅ ትግበር ስለ ዘለዎ ንኸይርስዑ ነፍሰብ ከፍ ሓሳብን ተግባርን ክትምዝገብ ኣለዋ።

ንሎሚ ሰንበት ዘዳለናልኩም ትሕዝቶታት መደባት ሞዛይክ ከምዚ ክትከታተሉ ፀናሕኩም እዩ ነይሩ። ብዛቅርብናልኩም ትሕዝቶታት ድማ ዓጊብኩም ተዘናጊዕኹም ገለ ትምህርትን ሓበሬታን ረኪብኩም ክትኮኑ ተስፋ ንገብር። ምስ ኣላይ ኣፎም ፀጋይ ብምዃይና ምሳኹም ፀኒሕና። ዝመፅእ ሰሙን ድማ ብዝተፈለየ ትሕዝቶ ኣብ ተመሳሳሊ ግዜ ክኸውን ንምርኸብና። ክሳብ ሽዑ ሰናይ ቅነ ክኾነልና እናተመንኹም ዝተረፉ መደባት ኤርቲቪ ሰላም።

መረምና ትራን ኣብ ሰሙን እዙ ስራሓት ካይላ ጥበብ ዝንፀባረቐሉ ሞያ እዩ። ሓደ ስራሕ ኣብ መፈፀምታ ንክበፅሕ ዝሓልፎ ምስርሕ እውን ቀሊል ኣይኮነን። ንኡስ መደብ ዓለም ስነ ጥበብ ብዛዕባ ኣገባብ ኣሰራርሓ ካይላ ኣተኩሮ ብምግባር ኣብ ስራሕ ምስ ትነጥፍ መንእሰይ ካናር ታደሰ ዘላለዩ ቀሪቡ ዘሎ። ንኡስ መደብና ዘዋሪት ካሜራ ናይ ሰሙን እዚ እውን ካብ ቀልቀል ሰብን እንስሳታትን ከምኡ እውን ጓሓፍ ማሓፍን ናይ ኣታክልቲ ዝዳሎ ጋዝ ንምምንጨው ኤሌክትሪክን ምምንጨው ጋዝን ኮይኑ ካብ ዘገልግል ነዊሕ እዋን ኣቕፂሩ ይርከብ። እዛ ኣብ ሃገር

ና ኣገናዚምና ክንሪኦ ፈቲና ኣለና። ንኡስ መደምና ፍኖተ ህይወት ካብ ሃገረ ካናዳ ደቆም ሒዞም ብምብፃእ ንሓደ ዓመት ዝኣክል ምስ ሃገሮም ክላለዩሎም ኣብ ንእዞብ ዓረዛ ትምህርቶም ክምሃሩን ሃገሮም ክፈልጡን ዘኽኣሉ ስድራ ዘላል ትሕዝቶ ተላሊልና ኣሎ።

ንዓኹም የዛንዩ ዝበልናዮ ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብ ናትራን እሰሙን እዚኦም እሞ ንኽትከታተሉ ብክብሩ ንዕድም። መደብ ናትራን ቀዳም 4 ሓምለ ልክዕ ሰዓት 2 ፈረቓን ድሕሪ ቀትሪ፣ ድግማ ሓሙስ 9 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ። መደብ ናትራን።

0: እጃ ትቸራት በት ይትገብእ ከጅለት ቅበት ኣርምን ክተለ
1: ለላ ከጅላ ዘለ ተወዲ ኢለየ ተክተኣምሪ ሓቆ ይትሓገዝከ ግም ትሰለፍ ኣብ ሰለፍካ መንገብ ሄኒ ደን ክበለስ
0: እለላት በስ ኣማንኪቱ ላኪን ሂ ኣዳም ደ ልትሓገዝ ግንሰለፍ ቀድር ትብሊ
1: ወለ ሄኒ ወለፍቲ ክተኣምሪ ሰሚዕኒ ሓር ሄኒ ምን ኣዳም እንደ ልትሓቧዕ ነብሮ ሰለዎ ማሕቸ እዚ ለጅክ ተማም ዓለ ሰዓ ሽቅሪ ሰባት ተመት ግልግስ ምንክልት
0: ኣነማ ዘመን በቸ ልቤለ ፈትሕ ግየ ሰበት ውጊት ለየኪ ክለምት ናፈቅ ተሰልፊ ናሓዘለ
1: ክለምት ምሽክለ ተለው ሰለዎ ማቸ ላኪን ሓር ከም ክረበ ከይተ ይትሓብዕን
0: ኣብሽር ክእታፅብሓት ለምድር ተደኪ ክንግል ክረየ ንግልኪቱ
1: ሽክረን ሓይበት ድሓን ምሽክለ ተለውን እግልኪ ያብኮ መንገብ ግል መንግል ሃበ
0: ሓሊፍስፈይባ
1: ድማ ሃይብለ
0: እንዳሃብ ወልፅ እንሻላ ብዙሕት ካኣፍር እየ ስላስላስላ ክረ መንበይቲ ሽክረን ሽክረን ውስክ ዘበ ክትሃይቢና መስላዕ ንሕናሂ ብርንጅና
1: ድሓ ሓይት ወስካከይ
0: ሸይከክሊስ
1: መርሓባ መርሓባ

0: ሰላም ከመይ ትውዕሉ ዝኾርኩም ተዓዘብትና ንሎም ዓርቢ ተዳለወ ዕለታዊ ዜና ስፖርት ሒዘ መፅእ ኣለኹ ንምክታልኩም ብክብሪ ዕድም ቀዲምና ሰሪዕናዮ ዘለና ዜና ምስ ጋንታ ኩዕሶም ርብብ ዕዳጋ ሓሙስ ከምኡውን ምጅማር ዙር ፈረንሳ 226 እዩ ተኻቲሉ ክስዕብ እዩ
1: ብምክንያት መዓል ሰማታት ኣብ ዝተኻይደን ሰንበት 28 ሰነ ኣብ ተዛዘመን ውድራት ኩዕሶ መርበብ ሳልሳይ ዲቪዥን ዞማእከል ኣቐዲማ ብባሕቲ መስከረም ትፅዋዕ ዝነበረት ናብ ዕዳጋ

ሓሙስ ስማ ዝቀየረት ጋንታ ነቲ ናይ ክልቲኡ ፆታ ዝዓተረ ተዋናጩ ብኣሰልጠንታ ተመሪሓ ናብ ምሕዳር ንኡዘባ ዕላጋ ሓሙስ ናይ ምርኻብ ስነ ስርዓት ኣካይዳ ኣብቲ ብ30 ሰነ ኣብ መዘናግዒ ማእከል ኬርታ ተካየደ ስነ ስርዓት ካብ ኮሚቴ ስፖርት ምምህር ሳራ ገብረ ሚካኤላ ብዘስማዓቶ ቓል ንኡዘባ ዕዳጋ ሓሙስ ዕውቲ ዋንጫ ሰማታት ክኸውን ክኣላ ንነበርቲ ንእዞባን ኣሰልጠንታን ተፃወታን እንቋ ሓጎሰኩም ድሕሪ ምባል ኣብ መጻኢ ተዋዳይት ኮይና ስሞምን ስም ሃገሮም ዘፀውዑ ተፃወቲ ክተፍሪ ዘለዋ ፅኑዕ እምነት ገሊጻ ካብ ኣሰልጠንቲ ሃይለ ሚካኤል ኪዳነ በጎኑ መስርሕ ምስልጣን ግራሶት ብመንገዲ ሃገራዊ ፌደሬሽን ኩዕሶ መርበብ ተበገሰ ኮይኑ ተፃወቲ ኣብዚ ዓውዲ ካብ ዝፅምበሩ ግዜ ትሒዞም ብብዝሒ ልምዳትን ውድራትን ልዑል ብቕዓት ክድልቡ ከም ዝኣኸሉ ገሊፁ ንምጥርናፍ እዛ ጋንታ ኣብነታዊ ተበግሶ ዝወሰደ ንእዞባ ዕዳጋ ሓሙስ ከምኡውን ንወለዲ ስፖርታውያን ምስጋኑ ብፅሑ ንእዞባ ዕዳጋ ሓሙስ ምንጪ ማእከል ስፖርት እያ ዝበለት ኣመሓዳሪት እቲ ንእዞባ ወይዘሮ ሳሊሓ መሓመድ ዓል ድማ ተራ ስድራ ቤትን ከምኡን ኣብ ምእላይን ምክስኳስን ስፖርታውያን ልዑል ኣስተዋፅኦ ከም ዝነበሮ ንእዞባ ዕዳጋ ሓሙስ ሰረት ናይ ስፖርት ምስ ምዃና ኣብ ተሳትፎ ስፖርት ኣበርክቶን ፃዕርን ከም ዘለዋ ብምጥቃስ ምጥርናፍ ጋንታ ስፖርት ኩዕሶ መርበቡ መቐፀልታ ናይቲ ኣቐዲሙ ክካየድ ዝፀንሐ ንጥፈታት ምዃኑ ሓቢራ ዛዕበየ ናይ ቅድም ብሽከታ መድረኽ ምዃኑ ዝግለጽ ዙር ፈረንሳ ጽባሕ ቀዳም 4 ሓምለ ናይ 226 መሰናድኡ ክፍልም እዩ እዚ ንመበል 113 ግዜኡ ዝካየድ ውድር ከምቲ ልሙድ 21 መድረኻት ሒዝዩ ኣብ ቀዳመይቲ መድረኽ ኣብ እስጳኛ ከተማ ባርሴሎና ብናይ ጋንታ ናይ ግዜ ውድር ክፍልም 19.6 ኪሎ ሜትር እውን ክሽፍን እዩ ዙር ፈረንሳ ኣብ 1971 ብናይ ጋንታ ናይ ግዜ ውድር ድሕሪ ምጅማሩ ሎም ዓመት ድሕሪ 55 ዓመታት ብተመሳሳሊ ኣገባብ ክፍልም ዘሎም እዚ ኣብቶም 7 መድረኻት ጎልጎል 4 ናይ ኩርባታት መድረ ት 8 ናይ ኣዝዮም ተረርቲ ዓቕበታት ሓንቲ ናይ ውልቂ ሓንቲ ናይ ጋንታ ናይ ግዜ ውድር ዘጠቓለለ ናይ 3 ሳምንቲ ውድር 3321 ነጥቢ 2 ኪሎ ሜትር ክሽፍን እዩ ካብዞም ኣብ ነፍሲ ወከፍ 23 ጋንታ ዘለዉ 68 ብድምር 184 ተቓደምቲ እቲ ዝለዓለ ቆላሕታ ዝውሃቡ ተቓዳማይ ታዲ ፖካቻ እዩ እዚ ናይ ዝሓለፉ 2 ዓመታት ዕውት ተቓዳማይ ዙር ፈረንሳ ብሓፈሻ ነዚ ውድር 4 ሳቢት ዓዊትሉም ሎም ዓመት ክዕወተሉ እውን ዝለዓለ ትፅቢት ተነቢሩሎም ኣባልዮ ኢማት ዝኾነ ዝኮኸብ ተቓዳማይ ሎም ዓመት ምዝዕወት ብሓሙሽ ዓወታት ዝውድር ኣብ ቅድሚኦም ዝርከቡ 4 ተቓደምቲ ሚካኤል እንሪያን በርናን ሆይተን ኤዲ ሜርክስን ጃስኮል ኣንቲኮልን ክስራዕ እዩ ነዚ ውድር 7 ግዜ ተዓዊትሉ ብቐዳምነት ዝፅዋዕ ነበረ ኣሜሪካዊ ላንስ ኣርምስትሮንግ ድሕሪ ግዜ ሓይሊ ዝህብ መድሃኒት ይወስድ ምንባር ምስ ተፈልጠ ኩሉ ዓወታቱ ምስራዙ ዝከርር ንፖካቻ ኣብ ብጫ ማልያ ቀንዲ መዋድርቱ ክኸውን ዝግመት ኣባል ቪዝማ ዮናስ ቪንጌጋርድ እዩ ኣብዝሓለፉ 2 ዓመታት ብፖካቻ ምሕር ተዕብለ ቪንጌጋር ነቲ ብ2020 223 ዘዕወቶ ብሉፅ ቁመና ሒዙ ክምለስ ኣብ ፃዕሪዩ ሓግዮም ንኣብ ጥርዚ ዝርከብ ፖካቻ ረትዑ ንብጫ ማልያ ምስዝዕወት ኣለኻ ምስ ታሪክ ፖካቻ ክመዓረ እዩ ኣብ 21 ክፍለ ዘመን ንጅሮሪ ኢታልያን ዙር ፈረንሳን ብሓደ ተዓወተሎም ካልኣይ ተቓዳማይ ብምዃን ፖካቻ ነዚ ታሪክ ኣብ 224 ሰሪሖ ምንባሩ ይርስዓን ቪንጌጋር ዝሓለፈ ወርሒ ጉንቦ ተኻይደ ዙር ኢጣልያ ተዓዊትሉዩ ተወሳኺ እያ ንምስራሕ ናብ ፈረንሳ ቕኒዑ ዘሎም ብዘይካዚ ሬምኮ ኢቨኖፖል ኩዋን ኣይሶ ቲም ፒድኮክ ትስፍሆት ተቓደምቲ ኢስያቅ ዴልቶሮን ፖል ሴክሳስን ተጠመትዮም ኣይሶን ዴልቶሮን ሴክሳስን እውን ኣብ ማልያ መንእስያት ክጣማጠሙ ትፅቢታሎም ብዘይካዚ ድሕሪ ዚ ናይ ግዜ ውድር ቆላሕታ ዝውሃቦ ናይ ቀጠልያ ማልያ ማለት ናይ ሽኳ ውድር ቃልሲ ኤርትራዊ ተቓዳማይ ኤንኤስኤን ቢንያም ግርማይ ዝርከቦም ብዙሓት ቮላችታታት ኣለዉ ያስፐር ፊሊፕሰን ካል ኣልፐሲን ማደስ ፕሌርሰን ሊድል ትሬክ ቲም ሜለር ሶዳል ኪክሴብ ከምኡውን ኦላፍ ኮይ ዴካትሎ ነዛ ማልያ ክዕወትላ ብኣግኡ ተገሚቶም ኣለዉ ምስ ኢንተር ማርች ኮይኑ ብ224 ዕውት እዛ ማልያ ዝነበረ ቢንያም ግርማይ ሎም ዓመት ምስ ካል ጋንታ ኮይኑ ዓመ ዘይረኽቦ ናይ መድረኽ ዓወታት ከመዝግብ ትፅቢት ይግበረሉ ኪንኡ ኸ ዳግማይ ነዛ ማልያ ክለብሳ ይግመት መራሒ እዛ ንፈለማ ግዜ ኣብ ዙር ፈረንሳ ተሳተፍ ክለቡ ኮይኑ ዘሎ ቢንያም ናብዚ ናይ ሎም ዓመት ውድር ምስ ሙሉእ ርእሰ ተኣማንነቱ ይኣቱ ምህላው ዝሓለፈ መዓልታት ተዛሪብ እዩ እዚ 2 ናይ ዕረፍቲ መዓልታት ዘለዎ ውድር 26 ሓምለ ኣብ ከተማ ፓሪስ ክዛዘም ጽቡቕ ብንጅማርን ዕድልን ንቢንያም ግርማይ ዋንጫ ዓለም ናይ ዙር 32 ትማል ምሸት እውን ተፈላለየ ግጥማት ኣካይድ ነይሩ ዓበይቲ ሃገራዊ ጋንታት ፖርቱጋልን እስጳኛ ናብ ዝቕፅል መድረኽ ሰጊረን ኣለዋ ጸብጻቡ ስዕብ ዋንጫ ዓለም 226 ትማል ምሸትን ለመወጋሕታን ብናይ ዙር 32 ግጥማት ኣብ ዝቐፀለሉ ዓበይቲ ሃገራዊ ጋንታ እስጳኛን ፖርቱጋልን ኣብ ዝቕፅል መድረኽ ሓሊፈን ኣብ ቀዳማይ ናይ ምድብ ፀወታ ኣንጻር ኬፕ ቨርደ ባዶ ባዶ ብምውፃእ ዝተነቕፈ ድሕራ ግና ዝተባራበረት እስጳኛ ንኦስትሪያ ገጢማታ ነዚ ውድር ክትዕወተሉ ዝለዓለ ሚእታዊ ተዋሂባ ዘሎ እስጳኛ ብኣጥቃዓ ሚካኤል ኤርዘባል ኣብ መበል 36 ደቂ ብዘመዝገብታ ሸቶ ንዕረፍቲ ሓደ ባዶ መሪሓ ወፅያ ብኩሉ መዳያ ዓብላሌት ነበረት እስጳኛ ብናይ የማን ክንፊ ተኸላኸለያ ፔድሮ ፖሮ ኣብ መበል 6 ደቂ መሪሕነታ ምሰግፍሐት ኣብ መበል 89 ደቂ ድማ ኤርዘባል ደጊሙ ሸቶ መዝጊቡ እስጳኛ ብገፊሕ 3 ባሎ ተዓዊታ ንእስጳኛ ዝኸውን ዓቕሚ ዘይነበራ ኦስትሪያ ኣብ ሙሉእ 9 ደቂ ካብ ዝፈተነትን 5 ዕድላት ሓንቲ ካብ ዕላማ ይሃረመትን ወጋሕታ ሰዓት 2 ዝዓበየ ቆላሕታ ተዋህቦ ፀወታ ፖርቱጋል

ሉን ክሮኤሽያን ኣብ ኣሜሪካ ቶሮንቶ ስታድየም ተኻይዶም 3 ሓምለ ኣብ ታሪክ ሃገራዊት ጋንታ ፖርቱጋል ዓብ ምትእሳር ዘለዋ ኮይና ሓደ ካብ ወሰንቲ ፀወታ ነበረ ዲያጎ ጆታ ዝሓለፈ ዓመት ኣብዛ ተመሳሳሊት ዕለት ብሰንኪ ሓደጋ መኪና ምስሓዊ ምማቱ ይዝከር። ነቲ ፀወታይ ኣብዛ ዕለት እናዘከረት ፀወታ ዝፈለመት ፖርቱጋል ዋላ ካብ ቀዳማይ ዕብራ ዓብላሊት እንተነበረት ሸቶ ክትረክብ ግና ተኣጊማ። ሓንቲ ካብተን ናይ ዝሓለፉ 2 ውድራት ዋንጭ ዓለም ስሚ ዓበይቲ ጋንታታት ክትከውን ዝተረኣየት ክሮኤሽያ እውን ብገዲም ሓለቓ ሉካ ሞዲጅ እናተቐለሰት ዝተለምደ ናይ

ጋንታ ፖርቱጋል ክርስቲያኖ ኣሎ ንሓላ ውልዳት ክሮኤሽያ ብልዕሊ ይሕሊፉ ብልፅ ሸቶ መዝጊቡ ፀወታ መዓሪ ወኳ እንተነበረ ካብ ፀወታ ወፃኢ ኦፍሳይድ ፀኒሑ ተባሂሉ ሸቱ ተሰሪዛ ክሮኤሽያ ውን ብተደጋጋሚ ካብ ፀወታ ወፃኢ ተባላ ሸቶዋ ተቆፂራ እያ። ፖርቱጋል ኣብ እዋን ናይ መኣዝን ቅላዕ ተኸላኸልያ ሬናቶ ቬጋ ብተፃዋታይ ክሮኤሽያ ተታሒዙ ብምውዳቁ ብሓገዝ ቪድዮ ዳንነት ማለት ቫር ፍፁም ቅላዕ ረኺባ ሮናልዶ ሓላፍነታ ወሲዱ ድማ ናብ ሸቶ ቀይሩ ኣብ መዓሪዋ ቅዳሚት ሸቶ ኣብ ኣውዲካ ምሕላፍ ፀወታት ዋንጫ ዓለምያን ሮናልዶ ምድብ ግዜ ተዛዚሙ 10 ደቂ ምስተዋ ድማ ድሕሪ ዕፍቲ ተቀይሩ ዝኣተዎ ጎንካሎ ራሞስ በቲ ብሉፅ ብቕዓት ከርኢ ዝውዕለን ሓንሳ ብተሪር ቅላዕ ዓንድልታ ዘህርምን ራፋኤል ለያው ተሻሚያ ናብ ልዳት ዝመፀት ኩዕሶ ኣብ መንጎ ክልተ ተኸላኸልቲ ክሮኤሽያ ተቐርቂሩ እንከሎ ረኺቡ ብርእሱ ገጭኡ ኣብ ሰኪዐት ዕሪፉ ወሳኒ ሸቶ መዝጊቦም ፖርቱጋል 2-1 መሪሓ ዝተወሰኺ ደቃይቕ ተዛዚሙ 3 ደቃይቕ እውን ሓሊፉ እንከሎ ክሮኤሽያ ብመንገዲ ጋቫርዲዮል እታ ማዕርያ ሸቶ ዘረኺባ ኣብ ፈንጠዚያ ኣትያ ንፖርቱጋል ድማ ኣዝዩ ቀንዛዊ ግዜ ፈጢራትላ። ይኹን እምበር ቫር ተጻዋታይ ክሮኤሽያ ማርዮ ፓሳሊች ካብ ፀወታ ወፃኢ ነይሩ ንክትብል ሕቆም ዝመዘዘት ኦፍሳይድ ክትብል ፀዊዓ እንተ ንፖርቱጋላውያን ኣብ ሓጎስ ሸሚያቶም ፀወታ ክሳብ 119 ደቂቕ ቀፂሉ ፖርቱጋል 2-1 ዓዊታ ድማ ድሕሪ ከቢድ ፈተነ ናብ ዙር 16 ሓሊፋ። ኣብዚ ክሮኤሽያ 3 ሸቶታታ ካብ ፀወታ ወፃኢ ተባህለ ኣግጥም ሓላ ውልዳት ፖርቱጋል ዲያጎ ሸቶ ናይ ምዃን ተኽእሎ ንምርጥ ብርክት ዝበለ ዕድላት ኣምኪኑ ንሃገሩ ተዋሒስዋ እዩ። ካብ ከቢድ ፈተነ ዝወፀት ፖርቱጋል ኣብ ዙር 16 ደጊማ ኣብ ከቢድ ፈተነ ኣንጻር እስጳኛ ክትፃወት እያ ሶኒ 6 ሓምለይ ፀወታ ክካየድ ብዘይካ ዘለኦሚ 16 ወጋሕታ ስዊዘርላንድ ኣርጀናን ተራኺበን ስዊዘርላንድ ኣብ 10 ደቂ ካብ ብሪያን ኢምቦሎ ኣብ ምበል 46 ደቂ ድማ ብመንገዲ ዳን ዲዮን ደሸቶ ረኺባ 2 ተዓዊታ። እዛ ጋንታ ቀዳም ወጋሕታ ካብ ዝፀዋታ ጋናን ኮሎምቢያን ዝሓለፈት ኣብ ዙር 16 ክትፋለም እያ። እንተ ኣልጀርያ 10 ኣቐዲመን ዝተገለፈ ኣፍሪቃውያን ሃገራውያን ጋንታት ደቡብ ኣፍሪቃ ኣይቨሪኮስት ኮንጎን ሰኔጋን ስዒባ ካብዚ ውድር ተገሊፋላ። ዋንጫ ዓለም ሎም ምሸት ኣውስትራልያ ኣንጻር ግብፂ ወጋሕታ ሰዓት 1 ድማ ኣርጀንቲና ኣንጻር ኬቨርደ 4 ፍረቓን ድማ ኮሎምቢያ ኣንጻር ጋና ብዘካይዶ ናይ መወዳእታ ናይ ዙር 32 ፀወታታት ትቕፅል እዩ። ባርከስ ዝኽርኩም ተዓዘብትና ንሎሚ ዘዳለኽዎ ዕለታዊ ዜና ስፖርት ኣብ ዝኽዛዝም እየ ምሳኹም ፅናሕኩም ሙሴ ገብረ ዝጋብሄረ ሰሰናይ ንኹልና

0: መሰረት ተዓሊም ዲብ ኣዳለዮት ናይ በርናምጅ ሬድዮ ሃለይኮ ብህግያ ትግረ ማለቱ በርናምጅ ሬድዮ እንቀድም መዳለዮም ቀድማ ያነ ከምስልሁማ እዚ ጀሪደት መንቦታ ሃለየና ማለት ዲብ ሓተ ሰፍሓት ዲብ ጀሪደት ኤርትሪያ ሓዳስ ክነመስል
1: ተማም ኡስታዝ ዑመር እብራሂም ኣላ ክታብ ድረሶ ወላጀለ ክታብ ካትበለካ ወላ ክታብ ላይኒ ማለት ትርጁማ ኣለካ ከምስል ኣላ ክታብ ግል ተተኣምረና ሰናና
0: ኣይ ግሩም ኣላ ድረሶ ውላጀ ለገባ ዋልዳይ ኣው ለገባ ነፈር ንብሎ ምክር ወሓብሬታ ኣላ ድረሶ ውላጀ መድረሰት ኣው ተዕሊም መፍትሕ ናይ ኩሉ ሰበት ገባ ኣላ ክታብ ኬትባይ ኡስታዝ ተክላ ሙስኤል ምስሉ ሰለስ ደርበ ትራከብና ልንብለካ ዲብ ሓያትና ምን ኮሌጅ ኣዲቀይሕ ኣተ ዲብ 23 ዙርያ ኣ 23 ደውረት ዲቡ ናይ መደረስ ኣላ መደረስ ሌጣን ዘይገብ ከም መስኡል ናይ ደረሳ ባለቲ ስደንት ኣፌር መራቆብ ደረሳ ምናመ ዲብ ኮሌጅ ኣዲቀይሕ ዲብ ካልኣይ ሰነት መፅአና ኡስታዝ ተክላ ሙስኤል ወዲቡ ማለት ኣመራ ና ማለት ሳልሰይ ደርበት ዲብ ኮሌጅ ኣዳልዮት መደረሲን ክምሰል ኣቕበልኩም ዲቡ ፀንሐኒ ከመኣምረት ዓለት ግና ኣነ ኡስታዝ ለርእስ ደቀይ ተምሃሮ ትብል ዓለት ብትግርኛ ለክታብ ከምሰርአ ኮሃ እግሊ ተርጅማ ተምኒአ ኮ በለቱ ምስሊ ሓቆት ሃጌና ለብዕ ፀወር ዲብየ ምንካቱ እንታ ተርጅማ ኣቆ ፈቴካ ሃብየለኒ ተርጅም ኳ ክለ ኢኮ እዚ ድረሶ ውላጀ ህላማ ኣለና እሊ ምክር ናይ ለገባ ዋልዳይ ናይ ለገባ ድራስት ለትወጅቦ ለትከስሶ ጅሃት ናይ መድርሲን ብዕድ እግሊ ምከር ለልሓዘ እግልሚ ተዓሊም መፍትሕ ናይ ኩሉ ሓጃት ሰበት ገባ እላ ብድረሶ ውላጀ ትርጅማ ማህለና ማለት ለሃደፍ ናይ ኢላ ክታብ ኣልኣወል ምስል ተዕሊም ለልፃበጥ ሓጃት ምስሉ ለልትቃረን ምን ደረሳይ ምን ኣወል ንሱ ቀድመት ወላዱማ ብዲባ እግል ዋልዴን ለመክር ወግል መጅተማዕ ለመክር ሕና ክልኦት ለቀሪም ኣድሕት ኣቆሸነው ኣድሕት ኣቆ ተምነው ከም ዓባይ ንቅጣት እግል ሕሰቦ ዲባ ለዲቦም ተዕሊምና ኢለ ውላዶምቱ እንደይ ኢሉትወለድ ለጅና ብዙሓም ምእምረት ከም ሰለ ሸርሕዎ ጅና ምን ልትሓነንት ድራሰት ለነበት ኣብ ተዕሊም ለነበት እሊ ዲብ ወግም እንዳኣተው ለጅና ተጅዋ ዲብ እንቱ እንደይ ልትወለድ እማ ዓምሳት ብ ዲብ እንታ ምኑ እንዳ ኣንባታ ኣስክ ደረጀ ትውቅል ወምላዓሉ ለበፅሕ ዲቡ ለስልስለት ኣውሄን ለስለል ናይ ተዕሊም ተለት ሓበር ለክታብ እዚ ኩልና ዋልዴ ንግኒደዮ ለብና መደርሲ ንግሊ ደዎ ለብዲቦም ብዕዳም ለትከስሶም ጅሃት ዲብ ተዕሊም እግል ሃለ ለብዲቡ መጃልቱ ለሸርሕ ለክታብ ባሃለቶ እሊ ምን ሰልፍ እና እንባትካ ምን ረውደት ዲብ ረውደት ምላት ሓዚ ሕፃን ኣውጅና ዲብ መንብተይት ደረጀት ዲብ ደረጀት ምግበይት ዲብ ደረጀት ካልአይት ወምስሉ ለልፃበጥ ኣደብ ሓያ መትነፍኦት ወቅት መትነፍኦት ቴክኖሎጂ መጃል ኮፈለ ትሓረ ወብዕድ ለሸርሕታ ግልሚ ምነፍሸ እነትበገስኮ ክታብ ከትባ እንተለየኮ መጃል ከፈን ሓረ ንእምር ያዕናኒ ሕና ግንወስና መጃል ኮፈል ትሓረ ምደው ለትሓረ ዲብስዎ መጃል ልትወደ ገለ ዋልዴን ማ መጃል እግል ውላዶም ንወሶም ንሓረ ግሎም በክትብ ልህቦም ክንሰል ዲቡ ዋልዴን እግል ውላዶም እግል ስምዑ ከምቦም ወብዕድ ኣተላለዮት ናይ ድራሰት ድራሰት ናይ ኣዋልድ ኣንሳት ወብዕድ ፅባጥ ሸርሕ ኣርእስ ንእሽ ንእሽ ንቤላ ድሕድ ለፀባበጣ ርእስቱ 26 ኣርእስ ብዲባ ተቀበታ

0: ናዩማ ሰበት ሓበራ ዲባ እቱላ ክታብ ብላ ከም ክታብ ገበት ለይተ ጥበት ለለይት ማለት
1: ግሮም እቶ ረሰር ገልቲ ይኮኒ እዚ ርእስ ክማ ብላ ቀረእናሁ እብላ ቃለት ንወዲካ ርሳለት ሓልፎት ብለቶ ዝያዳ ውታ ድረሶ ውላጀ ትብል ዝያዳ ሃደፋ እግል ዋልደንቱ ወላ እግልና ደረሳቱ ዝያዳ ናትሓዝዮም ልክታብ ማለት እግል ድረሶም ንለቃድሮ
0: ላ ዓላ ዕሙም ግላ ምጅተማዕ ኩሉ ግል ምጅተማዕ ኩሉ ግል ዋልደን ግል ምደረሲን እግል ምደረሲን
1: መርሓይታዋልደንቶም
0: መርሓይታ ብተዕሊም ለከስሶም ጅሃት ድረሶ መዋጥኒና ዝብሎ ውላድና ዝብሎ ውላዶምቶም ዋልደን ድረሶ ውላድና ዝብሎ ለመንፋዓት ናይ ምንታ ናይ ኩሉ ታ ዓላ ልዕሙም ለበዝሕ ላኪን ኣውላ ተርኪዝ እታ ፍሬ ፈንጎሕ ላቶም ውላድና ለእጀኒት ዲብ ዕምሮም እንደ ደርሰው ደረጀት እግል ብፅሑ ሄራር ናይ ተዕሊም ኣው ገበይ ናይ ተዕሊም እዋጅብ እግል ኣእምሮ ሕነይቲ ብተማታ ገቢ እየ እንደይትገቢእ ዲብኣያ ደረጀት ምላት ሓዝዮም ኣውሙ ፃናሕቶም ህሌት ህግ ናይ ኮሎጅ ሓተምና ምንነፍስ እዮ እንተትበገስኮ ህግ ናይ ኮሎጅ እንደ ኣምረአት እዩ ከዓና ንቕጣቶም ፀኮ ንሆም ብላ ገበት ትግበ ንቕጣቶም ፀኮ ለመጃል ዲፓርትመንት ኣው ፈርዕ ለጉል ሓሬ ኮፎ መስል ኣምሪ ኣልኳነ ምንርሕ ነትበገስኮ ማለት ህግ ናይ ኮሌጅ ኣምሪ ኣልኳነ እዚ ሳዋ እንደገይሰው ናይ ሳዋ ለኢሉ ኣእምሮ ሳዋ እግል ከፎ ክመስል ሓብረተ ይቦ ዲብ ሳዋ ለተርፈው ሞበክትቦም ሓብረተ ይቦ ንቓጥ ለምፀው መጃሎም ከፈል ሓሩ ህግ ናይ ኮሌጅ ምትመስል ቀዋኒን ናይ ኮሌጅ ምትመስል መድረሰ ትግጥዕ ተላላሓ ዘይካ ምንገቢ ማጅስቴር ቱ ዶክተሬት ቱ ፕሮፌሰር ግትብፃሓ ዘይካ ምንገቢ ከፎ ምግቲ ደብካ ማትሓብር ማለት ለክታብ ለርእስ ሑድ ሑድ ሃላ ዘይኮን ግልውሳዕ ለቀድር ርእስ ኣላ ዲቡ ምስላ ዓላ ግና ረቀቡ ምስላ ዓላ ግና ዘመን ኣጊድ ተቀይረ ትግትብፃሕ ግል ትነፍዑምና እንዳሸፋግና ዴናሃን ዘይኮን ብዙሕ ግል ፍያሕ ለቦ ርእስ ኣላ እስፋዓ መላኪን ዲብ ኮሌጅ ምን ትመስል ህግያ ሃሌት ኣው ሙ ለመስል ቀዋኒን ሃለ እግላ ደረሳ ኣው ግላ ደረሰ ዲ ሓያት ደራሰት ዘለው ደረሳ መንፋዕታ ዲ ወግም እንዳኣተናቱ በለት ተርጀመት
1: ተማም ስታዝ ዕመር መሰለ ከም ተጅረበት ናይካ ንክታብ ግል ትጠራ ግበት ምንገቢ ቀይረት ግልህሉ ብቶም ይኮኒ ለመድ ናይ ቀይረት ናይ ቅራአት ክኾን ካለቆም ተጅረበትካ እንተዘለ
0: ተጅረበት ለወል መማረሰት ለቅራአት ቅራአት እስክ ለመደድ ይኮን ሃቆሎማት ካምና ለለጥዕም ሓያት ኣለውን ግልሚ ቅርኣት ሕርየት እንታሂበካ ቅርኣት ፋም እንታሂበካ ቅርኣት ደማነት እንታሂበካ ኩሉ እንታሂበካ ቅርኣት እትላ ካንካ ዲብ እንታ ኣብኡላ ወረ ክታብ እንቀረአካ እድንያ ተእምር በለት ከልፍያት ናይ እድንያ ከፈ ሌት ከፈ ትገይስ ሌት ዲሚ መርሓለት ሌት ተእምር ተጃርብ ናይ ብዕዳም ከፎ መስል ኣዲብ ሓያትካ ከሎ መስል ተጠዊር ግል ተምፅጥ ቀድር ኣው ምን ምግል ትደገቅ ቀድር ምን ምግል ትትሓፈዝ ቀድር ተእምር ማለት ሓያትካ ከፈት መርሕ ግል ተኣምር ቀድር ለመድ ናይ ቅራኣት ኣዳም ሓተ ምዕል ብሓተ ምዕል ከማ ኣሳስ ናይ ቤት እብንእሽ ንእሽ ለለትበኒ እዮም ሓተ ገፅ ኣ ሓተ ሰብሓት ቀረእካ ምንገቢ ፈጅር ሓተ ወሰር ክልኣወሰር እንደ ትብል ገይስ በለት ቅራኣት እግል ትልመድ ብካ ኣብ ልልመድ ኣለ እግሉ ለምጅተማዕ ግል ጠወር ገባ ምንገቢእ ግልሚ ይቀረእካ ምንገቢ ፋሃም ይትወስክ ኣምር ይትወስክ ብዕድ ሓልፋካ ጋራት ብዙሕቱ በለት
1: ግሩ መዘለን እዚ ዶ ናለ መደረሲን ወ ናለ ዋልዳይወናለ ዋልደይን በለቶ ዲብ ሎመድ ናይ ቅራኣት ኮፎ ግል ግባ ብትሉ ቅራኣት ግልልመት ገባ ምግብሎ ዶር ምና መደረሲኑ ግላ ዋልደንቱም ይኮኒ ከኮፎ ግሎ ክለቀብቶ ምን ተጅርበት ናይካ ኣ ብዙሕ ተጃርብ ለርእካ እንታ ብዝያዳ ሰበት ቀሪ እዩ ትላ መክታብ ላተረጀምካ
0: ወላ ሎም እዚ ምግን ይደብና ምና ንእሸት ሓጀት ግን ኣንበትብና ዋልዳይ ጀሪደት እንደዛባ ቀርኣ ምንገቢ ወላዱ እሉ ትለፋለ ለዓባ ሞዴል ኣው ለዓባ ለለትርአ ከም ራየት ለለትርአ ዲባ ቤት ዋልደንቶም በለቶ ግልሚ መድረሳትመ ቤት ተነብት እዚ ለወሮ ዋልዳይ ክታብ እንደነስአ ከቅርእ ገብአ ምንገቢ ኣናማ ፈጅር ሕሩፋት እናኣመርኮ ግልቅራእቱ ልብላ ለጅና ኣውለውላት ጀሪዳት እንደነስአ ለጀሪዳት ቅሪእ እላ ሰፍሓትላ ናይ ካተቤለይ ምንገቢ ግላ ጅናሁ ለሰፍሓት ቅሪእ ለለመድ ናይ ለቅርአት ብል መፅ ማለት ብንኢሽ ንሽ እንተ ለመራያትካ ምንቶ ኣውልእሉ ትርአ ምንቶ ለዋልዳይ ካቶ እዚ ብዝሓም ዋልደን ህሌና ወላ ቅራኣት ዲብ ንቀድር ኣምራም ዲብሕና ለለመድ ናይ ለቅራኣት ከማለት ሓዘ ያህላነተምጅተማ ወምጅተማ ይቀርአ ምንገቢእ ቀደም ግል ሄሩልቀደም ይቀድርና
1: ሩምታ ክታብ ናቅብል ቴለል ናይ መድሓራታ ወመጥባዕታ ከፎ ምስል ኣለ
0: ናይ መጥባዕታ ከማ ለቤለካ እስታዝ ተክላ ሙስኤል ትለ ጠብዓ ለከየትባይ ይበለቱ ለከየትባይ ለሰልፍ እቱ ጣብዓ ሃላ መዳሓራት ዲብ ቃዓት ማሕበር ወጠን ሸባብ ደረሰ ኤርትርያ ወዴና በለቱ እቶም ደጀዘውና ብለመናሰባት ሓመዶም ዲባ ናዮም ቃዓቱ ኣድሓርናሃ እንሰር እዚ መተኣማር ወሊ እንዲኮን ላቲ ድሓር ዲቡ ወላ ትገይስ ዲቡ ኣማክን ምጅተማዕ ባፅሕቲ የለየትኒ ባፅሒ ያላነ ለክታብ ዲቡ ጋይሳም ሰበት የለና ለንሓመድ እ ለንሓመድ ምትብሉ ባፅሓቢ ደረጃት ባፅሓም የለናኒ ሕና ከም ናይና ሓሳብ ዲብ ኣቕሊም ቅብለት ባሕር ቀያሕ ኣቕሊም ኣንሰባ ኣቕሊም ጋሽ በርካ ዲቡ እንገየስና ግልና ድሕራ ግልምታ መጅተማዕ እንትከርአና እለለትመስል ክታብ ለየትኩም እለለትመስል ክታብ ሃላና መጅተማዕ ግል ትነፋዕ ምኑ ግን ይበሎም ኣው ዲቡ ምስሎም ግልና ድሕሮ ምስል መስኡሊን ናይ ውዛረት ተዕሊም ግነት ሃገ ዲቡቶ

0: ጉሩም እዛ መሰለ ክማታ ፅባቅ ጣሪ ብል ዓልኮ ኡስታዝ ሓመድ ዓል እብራሂም፣ ኡስታዝ መስኢድ ሓመድ፣ ኡስታዝ መስኢድ ዑስማን ባለት ተጅረበት ለቦ መደረሲን ዲባ መንሃጅ ሽያ ርአይካትና ኣሎ ምኖም እየ ምርአ ይመፅካ ፅባጥናያ ሰበት ዲባማ ተዕሊም ዝያድ ረክዝ ህታው ቶም ቀደምካ ተመጃር ሰበት ኣሎ
1: ኣይ ጉሩም ክታብ ላና በኘ ይከተብኩሃኒ ማለት እንዶ ከተብኮ እህቶም ክምሰልሰል ሰይሕዋ ወደይኮ ማለት ግልሚ ናዮማ ናዮም ምንትውለ ብዲባ ኡስታዝ መሓመድ ዓል እብራሂም ሰልፍ ረአያ ረአይ ሃብየኒ ወክነግተትበነ ብዲባ ቤሌኒ ለርአይ ለናዩ ሓለ ዲባ እቶም ኣርአይ ካትብሃላ ኡስታዝ መስዒድ ሓምድ ለበዝሕ ዘመን ለወደ ዲባቱ ዲብ ኩሉ መን ሰልፍ ብሕሩፋታ ዲብ ሸክላ ዲብ ገሊሓ ብዙሕ ረአይ ለሃብየና ወክነምን ወድያት ሓይ ስለብየለየና እስ ከኣክር ምስና ሕረራ ባህለቱ ኡስታዝ መስዒድ ዑስማን ድማ እታ ክምሰልሁ ለክታብ ረአዩ ዋላ ኣሳሊብ ናይ ተርጀመት ሰኒ ክምሰልሃላ ሓበረየና ባህለቱ ብለመናሰባት እቶም ሓምዶም ግልሚ እቶም ተጅርበት ሰበትዎም እቶም ዲባ ደዋይሕ ናይ ተዕሊም ሰበት ኣለው እግሎም ዝሓልፍ ጋርማ ይዕላኒ እቶም ረእዋ ቦም ዝሓልፋ እቶም ቦም ዝሓልፋ ባህለቱ ለክታብ እቶም ፈተሸዎ ረአዮም ሃበው ዲቡ ዲባ ተርምስማ ሰደውኒ ግልመሰል ዋላ መሻቂቸ መሓመድ ዳፍላማ ዲባ ተርምስ ዲብ ገለዩ ለምት ትበሃል እንደንብል ንታገ ዲቡ ላዓልና ትበለቱ ክታብ ኣልኖም ከማለት ሓዘ ብኑይ ሃላ ኣ ከማለት ሓዘ ክትቡ ሃላ ለልብል ረአይ ሰበተበውኒ ኣናማ ቡት ስቐት ወደኮ ከምሰል ትጠባዕ ወዴና ሃበለት
0: ተማም እዚ ዲብ ምስታቅበል ሄኒ በርናሚጅ ናይ ከም መስል ዲብ ጠውሮት ናይ ክነል መስል ክትበት ተማፌ ደረሰ ለና ፈ
1: ላዚም እለ መንገድታ እንሻላ መፍትሕቲ ኣወልኬር ልግባ ግና ምጅተማዕ ለነፍዕ እዘን ኣነበት ለና ነታገ ዲቦ ወቅትማ ይዕላኒ ላኪን ዓብዱ ቀሰብካና መስለኒ ግን ዮም ኣብ ሓተ ክታብ ለከትቦም ይኮን 3-4 ክታብ ለከትቦም ኣለዉ ቶም ለተሃገቡ ዲቦ ወጅብ ዓላ መጃል ላኪን ተርጀበት ተጅርበት ናይ ተርጀመት እንደበልካ ሰበተምፀከኒ ተርጀመት ወሮ ከም ምህነት ክምሰልቱ ኣዳም ተርጀመት መገለት ነፋዕ ምና ከምሰልቡ እንደን ቤት ማፃም ሕሌና በለተው ከተብና ኩሎ ክታብ ኣለክነ መስል
0: ላ ተማም ንኡ ለክታብ ፍንቲ ለልብላ ሓጀት ኣለ መንገቢ ድረሶ ውላጅ ለልብል ምና ርእሰ እንደስተብደከ ኩላ ተዕሊም ለረከዘታ እለ ለቀረሄኒ እፈን ከማ ለተለየታ ብስወር ለተለየታ ዲባ ቀባታ ወክማ እግላ ርእለይኮ ብለቃለት ናይ ህግያ ኣጊድ ርሳለ ተተባፅሕ እባተላ ካትበሌካ እንሻ ላ ነዲ ብሉ ምስተቅበል እብለትዋቀለት ደረጀት ምንደለ ዋልዓል ወእግለ ለመስል እግል ትምፃእ ሳእያትናታ ዲብ ደንጎ ባ እግል ተሓልፋ ላትሓዘ ርሳለት ምንተለ ወመንካዕ መርምግ ንፀበር ከምንቀድር እግላ ምጅተማፊና
1: እንሻ ላ ምኘ ምትፀበሮ ኣልሁም እንሻላ ላ ወልኬር ትግበግና ዲብ ገበይል ሃላ ክትባት ማሃላ እንሻላ እምካንያት ለቦም ግል ልስደውነ ግል ልስደውኩም ታመውሮት ከየትባ እንታ እዘ ለክታብ ላ ግል ተርጅማ ድሮሶ ውላጅ ለልብል ምና ርእስማ እግል ልድረስ ቀድር ኣዳ እባ ርእስ ነ ስለ ርእስ ድሮሶ ውላጅ ድሮሶ ልብል ምንትውሎት ልሃለ ዲባ ባህለት ክታብ እላ ምክር ዓባይታ ግልሚ እይ ነፈር ለልብላ ምክርታ ዓበይኩም ወንዒሽኩም ድረሶ ውላጀ ውላድኩም ኣዋለትኩም ድረሶ ውላጀ እቲ መደይን ወብሩር ልህልየኩም ድረሶ ውላጀ ቀባት ዓድ ወካርጅ ልህልየኩም ድረሶ ውላጀ በልብል ድሉ ኢልሃላ እዚ ኣነ ለየጣ እንደይገቢ ከትበት ብዝሓም ኣለው ብዝሓም ህልየኩም ወሮም ኖምንታ ሸዕራ ኣለው መልሕነት ኣለው ሄልየት መመስሊን ዳይሬክተራት መስኡሊን ሬስመት መትመራብረት ወብሕሰት ማዕግለት ናይ ኣፍካር ኣለዎ ለመስሎም ኣጀኒቶም ኣብ ኣጀኒትና እግል ልድረስ ወደረጀት ውቅል እግል ልብፅሖ ክልና ክድመት እግል ንውዶ ከምሰልብና ክድመት ትርድት እግል ንውዶ ከምሰልብና ብተበለቱ እዚ ዋልዴን መደርሲን ሰብ ማቅደረት ሰብ ምህነት ኩሎም ድራሰት ለትከስሶም ኣጀኒትና እግል ልድረሶ እግል ኣጥፍሑ ኣብ እግል ኣጥፍሕ ከምሰልብና قلم لا أن مجالنا التعليم قل كلنا لكسست بهذا اللي ليت عنا يقبي لا درسة أو لا ولادنا مربى يوم نوصم كم سل بنو ديبو ليجنو ده نوصلنا كن حد دقنا من يقبي مربى يوم كم سل لأسبته هدفهم كم سل بنو ورؤيتهم كم سل وضحوا ديبو جنس ده يوم كم سل بنا اتفقنا بهالته
0: تمام انا حمدك استاذ عمر حسام وحيسات متقبلت برنامج تراب وقول يوم دوليا مولا عنا برنامج تراب تلند اتممنا اقدر صارح منكم تو لا ما سهل اوقات بيت صباتكم مساكم تو اسكو دهن وسلامه حدقناتكم
1: شكرا حمدكم.

0: እዚ ሰላምታና ተቐበሉ ፈነወነ ኤር ቲቪ ኣብ መከታልትርከቡ ዝኾርኩም ተዓዘብትና ከመይ ተምስዩ ሎሚ ዓርቢ 3ለስተ ሓምለ ዝተዛለዉ ዜናታት ውሽጥን ወፃእን ሒዘልኩም ቀሪበ ዘለኹ ኣዲብ ዓብደ ንምክታልኩም ክብርና ዓደም ክፈለማ ኣርስተ ዜና። ኣብ ንዞባ ሰንዓፈ ወፍሪ ምቅራብ ንምዕዋት ኣስታት ፍርቂ ሚልዮን ፈልስታት ተዳልዩ። ቤት ትምህርቲ ስነ ኪነት ሓላይ ንክልተ ዓመት ብሙያ ዘሰልጥነቶም ተምሃሩ ኣመሪቓ። ኣብ ዓሰብ ንወነንትን ሰራሕተኛታት ምሃብቲ ኣገልግሎት ትካላት ኣስተምህሮ ተዋሂቡ። ህዝባዊት ሪፐብሊክ ቻይና ምስ ደን መርክዝ ዘለዋ ኩሉ መድያዊ ዝምድና ንምስፋሕ ከም ትሰርሕ ኣፍሊጣ። ኣብ ኤሮጳ ተኸሲቱ ዘሎ ልዑል መጠን ዋዒ ሓደጋታት ባርዕ መሮር ክስዕብ ከም ዝጀመረ ተገሊጹ። ካናዳን ፊሊፒንስን ኣብ መዳያት ምክልኻል ዞባዊ ፀጥታ ንግድን ክተሓጋግዛ ዘኽእለን ስምዕ ተፈራሪመን። ዝርዝር ዜና። ኣብ ንዞባ ሰንዓፈ ወፍሪ ምግራብ ንምዕዋት ኣስታት ፍርቂ ሚልዮን ፈልስታት ናይ 13 ዓይነታት ኣግራብ ከም ተዳልዉ ተሓቢሩ። ወኪል ሪና መሓመዳይ ፍራሕ ንዘዳልዎ ፀብጻብ ዳናይት ገብሪ ህወት ክተውርበያ።
1: ኣብ ንኡዞባ ሰንዓፈ ሎብ ዘበን ክራማት ዝካየድ ወፍሪ ምግራብ ንምዕዋት ኣብ መደበራት ፈልሲ ጎሎን እምባላኻን ኣስታት ፍርቂ ሚልዮን ፈልስታት ኣግራብ ከም እተዳለወ ተገሊጹ። ወኪል በዓል ስልጣን ኣግራብን እንስሳት ዘገዳምን ኣብቲ ንኡዞባ ኣቶ ዮሃንስ ዘካርያስ ኣብ ዝሃቦ ሓበሬታ ኣብ ክልቲኡ መደበራት ፈልሲ 30 ሚእታዊት መበቆላውያንን 70 ሚእታዊት ዘይመበቆላውያንን ኣግራብ ከም እተዳለዉ ብምጥቃስ ኣብ መንበሪ ኣባይቲ ናይ እምነት ቦታታት ኣብያተ ትምህርቲ መንግስታውያንን ዘይመንግስ ተዋይንን ትካላት ከምኡውን ናብ ዝተፀንዐ ቀላጥ ቦታታትን ማይኩዖታትን ክትከል ምዃኑ ኣረዲኡ። ኣብ መደበር ፈልሲ እምባላኻ ክኢላ ምግራብ መንእሰይ ነስረድን ዑመር ብወገኑ ብደረጃ ንዞባ ዓመታዊ ዝትከል ፈልስታት ኣካል ናይቲ ሽፋን መሬት ናብ ንቡር ንምምላስ ዝካየድ ሃገራዊ ፃዕሪ ምዃኑ ብምብራህ እቲ ተዳልዩ ዘሎ ፈልስታት ተተኺሉ ናብቲ ዝድለ ደረጃ ክሳብ ዝበፅሕ ግቡእ ክንክንን ሓለዋን ክግበረሉ ተማሕፂኑ። ተኸታታሊ መደበር ፈልሲ እምባላኻ ኣቶ ታደሰ ተወልደ ብርሃን ብወገኑ ኣብ ዝተፈላለየ ቦታታት ናይቲ ንኡዞባ ካብ ፈለማ ወርሒ ሓምለ ክሳብ መፋርቅ ወርሒ ነሓሰ ዓመታዊ ዓሰርተታት ኣሸሓት ፈልስታት ኣግራብ ብህዝቢ ሰራዊትን ተምሃሮን ከም ዝትከል ብምሕባር ግቡእ ሓለዋን ክንክንን ስለዘይግበረሉ ግዳ ከምቲ ዝድለ ውፅኢት ክርከቦ ስለዘይፀንሐ ኣግራብ ቅድሚ ምትካሉ ብዛዕባ ምክንኻኑን ሓለውን ቅድመ ምድላዋትን መፅናዕትን ክካየድ ፀዊዑ። ሎሚ ዓመት ኣብ መደበራት ፈልሲ ንኡዞባ ሰንዓፈ 13 ዓይነታት ፈልሲ ኣግራብ ማለት ካብ መበቆላውያን ኣውሊዕ፣ ፅሕዲ፣ ኩመል፣ ሊሓም፣ ጎሞሮን ዓየን ካብ ዘይመበቆላውያን ድማ ግራዋ፣ በርበረ ፀሊም፣ ሚም፣ ግራቪልያ፣ ቀላሚጦስን መቁፀርያን ተዳሊሎ።
0: ኣብ ከተማ ኣስመራ ትርከብ ቤት ትምህርቲ ስነኪነት ሓላይ ንክልተ ዓመት ሙያ ዘሰልጠነቶም ተምሃሮ ትማሊ ኣመሪቓ ነቲ ስነስርዓት ዝተከታተለት ወኪል ሬና ቤተል ሰሎሞን ፀብፀብ ኣለዋ።
2: ቤት ትምህርቲ ስነኪነት ሓላይ ብዓውድታት ፅገና ኮምፒተር ምዝርጋሕ መርበባትን ፅርበት ሓፂንን ንክልተ ዓመት ዘሰልጠነቶም 18 ደቂ ተባዕትዮ ዝርከብዎም 44 ተምሃሮ ብሰርቲፊኬት ኣመሪቓ። ትማሊ 2 ሓምለ ኣብ ዝተካየደ ናይ መምርቕታት ስነስርዓት ርእሰ መምህርታ ቤት ትምህርቲ መምህር ራጉኤል ተኽለ ኣብ ዘስምዖ ቃል መንግስቲ ኣብ ሞያውን ቴክኒካውን ትምህርቲ ብዝገብሮ ዘሎ ገዚፍ ወፍሪ ብቑዕ ፍልጠትን ክእለትን ጥበብን ዝዓጠቑ መንእስያት ይፈርዩ ከም ዘለዉ ገሊጹ። ተሳትፎ ደቂ ኣንስትዮን ንዓበይ ይመፅእ ምህላው ብምጥቃስ ነዛ ቤት ትምህርቲ ንምስፋሕ ተበጋጊሱ ዘሎ መደባት ተዛዚሙ ጠለባትን ድሌታትን ሞያውን ቴክኒካውን ትምህርቲ ንምምላእ ብትግሃት ክስራሕ ምዃኑ ኣረጋጊጹ። ኣብ ሚኒስትር ትምህርቲ ዋና ዳይረክተር ክፍሊ ቴክኒካውን ሞያውን ትምህርትን ስልጠናን ኣቶ ተስፋይ ስዩም ብግድኡ ናይ ሞያ ኣብያተ ትምህርቲ ዘመናዊ ናውቲ ምህሮ ንኽዓጥቃ ክስራሕ ምፅንሑ ብምግላጽ ድሮ ቤት ትምህርቲ ስነኪነት ሓላይ ተቋዳሲት ናይ ዝዕድላት ኮይና ከም ዘላ ኣብርህዩ። ወኪል ተመረቕቲ ኣብ ዘስምዐቶ ቃል ንውፉይ ፃዕሪ መምሃራን ኣለይትን ድሕሪ ምምስካን ብዝተምሃርዎ ሞያ ብትግሃት ንህዝቦምን ሃገሮምን ከገልግሉ ምዃኖም ቃል ኣትያ። ቤት ትምህርቲ ስነኪነት ሓላይ ካብቲ ምስረት ልዕሊ 500 ተምሃሮ ከም ዘመረቐት ሰነዳታ የንፅር።
0: ክፍሊ ቱሪዝም ዞባ ደቡብ ቀይሕ ባሕሪ ምስ ጨንፈር ሚኒስትሪ ጥዕናን ምምሕዳር ከተማ ዓሰብን ብምውሃድ ወነንትን ሰራሕተኛታትን ውሃብቲ ኣገልግሎት ትካላት ኣብ ትግባረ ኣዋጅ ቱሪዝም ኣገዳስነት ፅፁይ ሓበሬታ ከምኡውን ውሕስነት ምግቢ ዘተኮረ ኣስተምሮ ብሓደ ሓምለ ወዲቡ ሓላፍ ጨንፈር ጥዕና ዶክተር ዓልሓሎ ዝሃቦ መብርሂ ጥዕና ልዕሊ ኩሉ ስለ ዝኾነ ውሃብቲ ኣገልግሎት ኣብ ኩነታት ዘቕርብዎ ምግብን ፅሬት ትካልን ናውትን ጥንቁቓት ክኾኑ ከምኡውን ሰራሕተኛታት ወረቐት ምስክር ጥዕና ክህልዎማ ተሓሳሲቡ ሓላፍ ኣህዶ ከበብያዊ ጥዕና መንእሰይ ዳንኤል ገብሪ ሂወት ብወገኑ ውሕስነት ምግቢ ንምርግጋፅ ትካላት ውሃብቲ ኣገልግሎት ውሑስን ፅፉፍን ቅረብ ክገብሩ ተላብዮም ዋና ዳይረክተር ክፍሊ ቱሪዝም ኣቶ ዒሳ ኣሕመዲን ወኪል ኣመሓዳር ንእዞብ ዓሰብ ኣቶ ብርሃን ኪዳንን ብወገኖም ወሃብቲ ኣገልግሎት ንዕግበት ዓማዊል ኣብ ዘካየድዎ ንጥፈታት ምስ ሞያውያን ጥዕና ጥቡቕ ርክብ ክህልዎምን ንዝወሃቦም መምርሒታት ብግቡእ ከተግብሩን ተላብዮም ሳተፍቲ ብወገኖም ተመሳሳለ ኣስተምህሮታትን ጎስጓሳትን ብቐፃሊ ክውደብ ኣዘኻኺሮም ኣብ መወዳእታ ፅፉፍ ኣገልግሎት ንዘማልኣ ኣብነታውያን ትካላት ናይ ምስጋና ወረቐት ተዓዲሉ ኣብ ከተማ ክረን መደብ ትምህርትን ዓበይቲ ክከታተላ ፅንሓ ልዕሊ ሚኢቲ ኣዴታት ትምህርትን ክዛዝማን ከለዋ ብዝተፈላለየ ሙያታት ክስልጥኑ ፀንሑ ልዕሊ 500 መንስያት ድማ ተመሪቖም ወከልቲ ኤሪና ኣልማዝ ወልደ ገብርኤልን ዳዊት ሃይለን ዘዳልዎ ዜናዊ ፀብጻብ ኣብ ሓደ ተዋሂዱሎ ኣልማዝ ወልደ ገብርኤል ክተቕርቦ እያ
3: ኣብ ከተማ ከረን ብመደብ ትምህርቲ ንዓበይቲ ካብ ቀዳማይ ክሳብ ሳልሳይ ክፍሊ ኣካደምያዊ ትምህርቲ ክከታተላ ዝፀንሓ ልዕሊ ሚኢቲ ኣዴታት ብክልተ ሓምለ ትምህርተን ዛዚመን ኣመሓዳሪት ምምሕዳር ከባቢ 6 ወይዘሮ ፀሃይነሽ ተክለ መደብ ትምህርቲ ንዓበይቲ ኣብቲ ምምሕዳር ከባቢ ንመበል 9ይ ዓመቱ ይካየድ ከም ዘሎ ብምሕባር ውፅኢቱ ዝምስገን ከም ዝኾነ ገሊጻ ኣብ ቤት ፅሕፈት ትምህርቲ ናይቲ ንእዞባ ኣዋሃዲ መደብ ትምህርቲ ንዓበይቲ መምህር ኤፍሬም ነፀርኣ ብወገኑ እቲ መደብ ንምዕዋት ምምሕዳር ከባቢ ዝገብሮ ዘሎ ዝተዋፅኦ መጊሱ ሓላፊ ምምሕዳር ከባቢ ንእዞባ ከረን ኣቶ በኺት ጉቡጣን ነቲ ብምምሕዳር ከባቢ 6 ዝተወስደ ተበግሶ እተን ካልኦት ምምሕዳራት ከባቢ ክስዕቦ ተላብዩ ኣብ መወዳእታ ልዑል ነጥቢ ንዘመዝገባ ኣዴታት መተባብዒ ሽልማት ተዓዲሉ ብካልእ ወገን ኣብ ንእዞባ ከረን 300 ደቂ ኣንስትዮ ዝርከብኦም ብሞያ ዝሰልጠኑ 511 መንእሰያ ብክልተ ሓምለ 226 ተመሪቖም እቲ ካብ 3 ክሳብ 6 ኣዋርሒ ዝወሰደ ሞያዊ ስልጠናታት ቀዳማይ ረድኤት ትልሂት ስእሊ ፅባቐ ፀጉሪ ምምልኻዕ ቋንቋ ምልክት ካራትን ሕምረትን ዘጠቃለለዩ ነይሩ ሓላፊ ውዳቤታት ሃማማት ኣብቲ ንእዞባ መንእሰይ በሽር መሓመድ ኣብ ዘስምዖ ቓል ንቕሓትን ዓቕምታትን መንእሰያት ምብራኽ ኣካል ዓበይቲ መደባት

0: በር ከም ዝኾነ ሓቢሩ። ሓላፊት ክፍሊ ፕሮጀክትታት ሃማ ትእዞብ ኣንስባ ወይዘሮ ሻምላ ገብረ ኪዳን ብግዲኣ መንእሰያት ብርጥዓዊ ክፍሊ ዝተፈላለየ ዓውድታት ሞያ ክቐስሙ ይግበር ከም ዘሎ ብምሕባር ሰልጠንቲ ንዝቐሰምዎ ትምህርቲ ኣብ ባይታ ክሰርሕሉ ተማሕፂና።
1: ኣብ ነዞባ ገልዓሎ ተራን ተሳትፎን ህዝቢ ኣብ መደባት ልምዓት ንምዕዛዝ ክስራሕ ኣማሓዳርቲ ነዞባ ኣቶ ማሓሙድ እብራሂም ምስ ሓማሓድርቲ ከባቢ ሓለፍቲ ኣብያት ፅሕፈት መንግስቲ ኣባላት ባይቶን ወከልቲ ህዝብን ኣብ ዝገበሮ ርክባ ዝኻኺሮ በብእዋኑ ሰላሰለ ዘሎ ክልመድያዊ ንፍታት ኣብ ምሕያሽ መናብሮ ህዝቢ እወታዊ በርክቶ ይገብር ከም ዘሎ ዝሓበረ ኣቶ ማሓሙድ ብዘይንቑሕ ተሳትፎ ሕብረተሰብ ዝምዝገብ ገስጋስ ስለዘየለ ምሕያልኩም ውዳቤታት ኣብ ምዕዋት ዝተወጠኑ መደባት ልምዓት ኣገዳሲ ብምዃኑ ክድፋኣሉ ፀዊዑ ምብራኽ ንቕሓት መሰረት ናይ ኩሉ ከም ዝኾነ ብምጥቃስ ትሑት ተሳታፍነት ደቂ ኣንስትዮ ኣብ ማእዲ ትምህርቲ ንምብራኽ ምስራሕ ሓላፍነት ኩሉ ዜጋ ብሓፈሻ ብቕንዱ ድማ ናይ ኣመሓደርቲ ከባቢ ከም ዝኾነ ኣቶ ማሕሙድ ኣገንዚቡ ተሳተፍቲ ብወገኖም ኩነታት ቀረማይ ዘላቕ ፍታሕ ክናደየሉ ዝኣርገ ህንፃታት ጥዕናን ትምህርትን ቅልጡፍ ፅገና ክግበረሉ ከምኡውን ኩነታት ፅርግያን መራኸቢታትን ቆላሕታ ክወሃቡ ዝብል ርእቶታት ኣቕሪቦም። ዝኸርኩም ተዓዘብቲ ስዕብ ዜናታት ወፃኢ ደጊምና ንምክተልኩም ብክብሪ ንዕድም። ህዝባዊት ሪፐብሊክ ቻይና ምስ ዴንማርክ ዘለዋ ኩሉ መድያዊ ዝምድና ንምስፋሕ ከም ትሰርሕ ኣፍሊጣ። እዚ ዝተገልፀ ኣብ 4ተ ሃገራት ኖርዲክ ዑደት ዝፍፅም ዘሎ ሚኒስተር ጉዳያት ወፃኢ ቻይና ዋንጊኢ ትማሊ 2 ሓምለ ምስ ላዕሉ ወሰመዝተ ሃገር ኣብ ከተማ ኮፐንሃገን ኣብ ዘካይዶ ዝርርብ እዩ። ቻይናን ዴንማርክን ኣብ ምዕባል ንግዲ ተሓዳሲ ሰዓት ወፍሪ ትምህርቲ ጥዕናን ቱሪዝምን ብሓባር ከም ዝሰርሓ ኣብትርክብ ገሊፀን ክልቴን ሃገራት ኣብ 225 ልዕሊ 18 ቢልዮን ዶላር ንዝነበረ ንግዳዊ ምልውዋጥ ኣብ 226 ክብ ከም ዘብሉ ኣፍሊጠን። እዚ ከምዚ ኢሉ እንከሎ ክልቴን ሃገራት ኣብ ዞባውን ዓለማውን ጉዳያት ዘለዎን ምትሕግጋዝ ከም ዘዕብዮ ሓቢረን። ሚኒስተር ጉዳያት ወፃኢ ቻይና ዋንጊ ዑደቱ ናብ ሽወደን ፊንላንድን ኖርዌይን ክቕፅል ምዃኑ ተገሊጹ ኣሎ። ኣብ ኤሮጳ ተኸሲቱ ዘሎ ልዑል መጠን ዋዒ ሓደጋታት ባርዕ መሮር ከስዕብ ከም ዝጀመረ ተገሊጹ። በዚ መሰረት ኣብ ፈረንሳን ስፓኛን ተኸሲቱ ዘሎ ሓደጋ ባርዕ ኣከባብያዊ ክሳራታት የውርድ ከም ዘሎ ተፈሊጡ። በቲ ሓደጋ ፈረንሳ ኣስታት 9,000 ሄክታር ኣብ ስፓኛ ድማ ልዕሊ 1,500 ሄክታር ጫካ ከም ተሃሞኸ ጸብጻባት ሓቢሮም። ኣብተን ሃገራት ተኸሲቱ ዘሎ ዋዒ ነቲ ባርዕ ንምግታእ ዝካየድ ዘሎ ስርሒት ይዓናቐፎ ከም ዘሎ ተፈሊጡሎም። እዚ ከምዚ ኢሉ እንከሎ ኢጣልያ ግሪክን ፖርቱጋልን ሳዕቤናት ሓደጋ ባርዕ መሮር ንምቅላል ናይ መጠንቀቕቲ ኣዋጅ ኣመሓላሊፈን ኣለዋ። ኣብ ኣህጉሪ ኤሮጳ ተኸሲቱ ምስ ዘሎ ልዑል መጠን ዋዒ ብዝተሓዝ ሕማማት ካብ ዝሓለፈ ወርሒ ጉንበት እንዳሓር ጥራይ ልዕሊ 1,300 ሰባት ሞይቶም ክኾኑ ከም ዝኽእሉ እዩ ዝእመት ዘሎ። ካናዳን ፊሊፒንስን ኣብ መዳያት ምክልኻል ዞባዊ ፀጥታን ንግድን ክተሓጋገዛ ዝኽእለን ስምዕ ተፈራሪመን። እቲ ስምዕ ፕረዚደንት ፊሊፒንስ ፈርዲናንድ ማርኮስ ትማሊ 2 ሓምለ ምስ ቀዳማ ሚኒስትር ካናዳ ማርክ ካርኔ ኣብ ከተማ ቫንኮቨር ኣብ ዘካየዶ ዝርርብ ተበፂሑ። ከም ኣካል ናይቲ ስምዕ ክልቴን ሃገራት ምልውዋጥ ወታደራዊ ሓበሬታ ከምኡውን ሓበራዊ ወታደራዊ ልምምድ ከካይዳ ምዃንን ተፈሊጡሎ። እዚ ከምዚ ኢሉ እንከሎ እቲ ስምዕ ካናዳ ኣብ ዞባ ደቡባ ምብራቅ ኤስያ ንዝህልዋ ንግዳዊ ምንቅስቃሳት ዘስፍሕ ምዃኑ ተገሊጹ። ካናዳን ፊሊፒንስን ናፃ ንግዳዊ ስምዕ ንፍራም ዝርርብ ጀሚረን ከም ዘለዋን ክሳብ መወዳእታ ናይዚ ዓመት ክኽተም ትፅቢት ከም ዝግበርን ይሕበር። ኣብ ሊባኖስ ንዝግበር ግዳማዊ ምትእታው ብትሪ ከም ትቃወሞ ሶርያ ኣነፂራ። እዚ ተገልፀ ሚኒስትር ጉዳያት ወፃኢ ሶርያ ሰዓድ ኣሽባኒ ትማሊ 2 ሓምለ ምስ ላዕለዎት ሰመዚ ሊባኖስ ኣብ ከተማ ቤይሩት ኣብ ዘካየዶ ዝርብ እዩ። ሃገሩ ኣብ ሊባኖስ ፈጢሩ ዘሎ ቅልውላው ብሰላማዊ መንገዲ ክዓርፍ ከም ትደሊ ዝገለፀ ሚኒስትር ኣሽባኒ ኣድላይ ምስ ዝኸውን ኣብቲ ናይ ሰላም ተበግሶ ክተሓባበር ቅርብቲ ምዃኑ ኣርድዩ። ኣብ ሊባኖስ ተኸሲቱ ዘሎ ፀጥታዊ ፀገማት ነቲ ዞባ ከይተረፈ ብኣሉታ ክምፀልዎ ብምጥቃስ ከዓ ዞባውያን ሃገራት ንምዕራፉ ብሓባር ክሰርሓ ፀዊዕ ኣሎ። እዚ ከምዚ ኢሉ እንከሎ ሶርያን ሊባኖስን ኣብ ዝተፈላለየ ፅላታት ክተሓጋግዛ ዝኽእለን ስምዓት ከም ትፈራርማ ሓቢረን። ተግባርቲ ስምዓት እትከታተል ሓበራዊት ኮሚቴ ብምቃም ድማ ስሩዕ ርክባት ከም ዘካይዳ ኣፍሊጠን ኣለዋ። ሩስያ ትማሊ 2 ሓምለ ኣብ ዝተፈላለዩ ዕላማታት ዩክሬን ከቢድ ሰብኣውን ንዋታን ክሳራታት ከም ዘወረደ ዝተገልፀ ድብዳብ ኣካይዳ። በቲ ኣብ ርእሰ ከተማ ኬቭን ከባቢያን ዝተካየደ ናይ ሚሳይላትን ድሮናትን ድብዳብ ኣብ ልዕሊ ወታደራዊ ትሕተ ቅርፂ ከምኡውን ንምክልኻል ኣብ ልዕሊ ዘገልግላ ትካላት ከቢድ ዕንወት ከም ዘወረደ ዝገለፀ ሚኒስትሪ ምክልኻል ሩስያ ልዕሊ 150 ዝተፈላለዩ ዕላማታት ከም ዝደብደበ ሓቢሩ። ብዘይካዚ በቲ መጥቃዕትታት ብውሕዱ 30 ሰባት ከም እተቕትሉ ዝሓበሩ ፀብጻባት ሩስያ ዝርከቦም

ልዕልቲ ሰዓ ቆሲሎም ብምሕላዎም ቁፅሪ ምዉታት ክውስኽ ከም ዝኽእል ኣሚቶም። ኣፀጎምቲ መልሰ ግብሪ ናይቲ ዩክሬን ኣብ ሃገሩ ተካይዶ ዘላ ተደጋጋሚ ድብዳብ ምዃኑ ዝገለፀት ሚኒስትሪ ክሰፍሕ ምዃኑ ኣረድዩ። እቲ መጥቃዕቲ ሩስያ ኣብ 226 ኣብ ልዕሊ ዩክሬን ካብ ዘካየደቶ ተመሳሳሊ ወታደራዊ ስጉምቲ ዝዓበየ ሰብኣዊ ክሳራ ዘወረደ ምዃኑ እዮም ፀብጻባት ዝጠቕሱ። ኣብ ሰሜናዊ ሸነኽ ናይጀርያ ተኸሲቱ ዘሎ ፀጥታ ቅልውላው ልዕሊ 17 ሚልዮን ሰባት ንሓደጋ ጥሜት ከም ተቃልዑ ውድብ ሕብራት ሃገራት ገሊጹ። በተፈጢሩ ዘሎ ፀጥታዊ ፀገማት ቁጠባዊ ንጥፈታት ከካየድ ከም ዘይከኣለ ዝሓበረት ውድብ ሰላማዊ ፍታሕ ምስ ዘይርከብ እቲ ሓደጋ ክኸርር ከም ዝኽእል ኣጠንቂቑ። ዞባ ቦርኖን ከባቢኡን በቲ ቅልውላው ሕልፊ ካልእ ከባቢታት ናይጀርያ ተጠቂዑ ከም ዘሎ እዮም ፀብፀባት ዝረድኡ። ሰፊሒ ክፋል ሰሜናዊ ናይጀርያ ብትሕቲ ዕጡቃት ወገናት ወዲቁ ከም ዘሎ ዝጠቐሱቶም ፀብፀባት ብዝካየድ ዘሎ ተደጋጋሚ ሽበራዊ ምጥቃዕትታት ሂወት ብዙሓት ሰባት ከም ዝጠፍእ የረድኡ። በቲ ዘይርግኡ ኩነታት ካብ 2009 እንዳሓር ጥራይ ልዕሊ 4,000 ሰባት ከም ተቐትሉ ይጥቀስ። ኤሮፓዊ ሕብረት ንኣሜሪካዊ መርበብ ሓበሬታ ጉግል ብምጉዳል እምነትን ምጥሓስ ሕግታት ንግድን ኣብ ዝሓለፈ 10 ዓመታት ብጠቕላላ ልዕሊ 11 ቢልዮን ዶላር ከም ዝቆፅዖ ፀብፃባት ሓቢሮም። እቲ ግዙፍ ኩባንያ ኣታዊታቱ ንምክዕባት ጥራይ ክንቀሳቀስ ከም ዝፀንሐ ኤሮፓዊ ሕብረት ዝኸስስ። እቲ መርበብ ኣብ 2024 ኣስታት 350 ቢልዮን ዶላር፣ ኣብ 2025 ድማ ልዕሊ 400 ቢልዮን ዶላር ኣታዊ ከም ዝረኸበ ፀብፃባት ይጠቕሱ። ኤሮፓዊ ሕብረት ንጥፈታት ጉግል ብዕቱብ ይከታተሎ ከም ዘሎ ብምጥቃስ ዕዳጋታት ምብሓት ሕጋጋት ዕዳጋ ከይጥሕስ ኣጠንቂቕሎ። ዜናታት ምብዛም ኣርእስታት ዜና ክደግመልኩም። ኣብ ንዞባ ሰንዓፈ ወፍሪ ምግራብ ንምዕዋት ኣስታት ፍርቂ ሚልዮን ፈልስታት ተዳልዩ። ቤት ትምህርቲ ስነ ኪነት ሓላይ ንክልተ ዓመት ብሞያ ዘሰልጠነቶም ተምሃሮ ኣመሪቓ። ኣብ ዓሰብ ንወነንትን ሰራሕተኛታትን ውሃብቲ ኣገልግሎት ትካላት ኣስተምህሮ ተዋሂቡ። ህዝባዊት ሪፓብሊክ ቻይና ምስ ዴንማርክ ዘለዋ ኩሉ መድያዊ ዝምድና ንስፋሕ ከም ትሰርሕ ኣፍሊጣ። ኣብ ኤሮፓ ተኸሲቱ ዘሎ ልዑል መጠን ዋዒ ሓደጋታት ባርዕ መሮር ከስዕብ ከም ዝጀመረ ተገሊጹ። ካናዳን ፊሊፒንስን ኣብ መድያት ምክልኻል ዞባዊ ፀጥታ ንግድን ክተሓጋገዛ ዝኽእለን ስምዕ ተፈራሪመን። ባርከ ዝኽርኩም ተዓዘብቲ ነሳዓ ሰዳለው ዜናታት ኣብ ሰዛዚ ምሎ ስለምክታልኩም ነመስግን። ምስ ተርፍ መድባትና ንሓድገኩም ወገና ሰናይ ምሸት።

መረምና ትራን ኣብ ሰሙን እዚ ስራሓት ካይላ ጥበብ ዝንፀባረቐሉ ሞያ እዩ። ሓደ ስራሕ ኣብ መፈፀምታ ንክበፅሕ ዝሓልፎ ምስርሕ እውን ቀሊል ኣይኮነን። ንኡስ መደብ ዓለም ስነ ጥበብ ብዛዕባ ኣገባብ ኣሰራርሓ ካይላ ኣተኩሮ ብምግባር ኣብ ስራሕ ምስ ትነጥፍ መንእሰይ ካናር ታደሰ ዘላለዩ ቀሪቡ ዘሎ። ንኡስ መደብና ዘዋሪት ካሜራ ናይ ሰሙን እዚ እውን ካብ ቀልቀል ሰብን እንስሳታትን ከምኡውን ጓሓፍ ማሓፍን ናይ ኣታክልቲ ዝዳሎ ጋዝ ንምምንጨው ኤሌክትሪክን ምምንጨው ጋዝን ኮይኑ ካብ ዘገልግል ነዊሕ እዋን ኣቕፂሩ ይርከብ። እዛ ኣብ ሃገርና ኣገናዚምና ክንሪኦ ፈቲና ኣሎና። ንኡስ መደብና ፍኖተ ህይወት ካብ ሃገረ ካናዳ ደቆም ሒዞም ብምብፃእ ንሓደ ዓመት ዝኣክል ምስ ሃገሮም ክላለዩ ኢሎም ኣብ ንእዘቦ ዓረዛ ትምህርቶም ክምሃሩን ሃገሮም ክፈልጡን ዘኽኣሉ ስድራ ዘላል ትሕዝቶ ተላሊልና ኣሎ። ተኸታታሊት ፊልም ሳውን መበል 21 ክፋል እውን ካብ መደባትናዮም። ብተወሳኺ ንዓኹም የዛንዩ ዝበልናዮ ቪድዮታትን ዝተፈላለዩ

ዜናታት እውን ካብ መደብናትራን እሰሙን እዚኦም እሞ ንኽትከታተሉ ብክብሩ ንዕድም። መደብናትራን ቀዳም 4 ሓምለ ልክዕ ሰዓት 2 ፈርቓን ድሕር ቀትሪ፣ ድግማ ሓሙስ 9 ሓምለ ልክዕ ሰዓት 4 ድሕር ቀትሪ። መደብ ናትራን።

0: ኣደ ድሓን እዩ ኣደ ድሓን እዩ ሰላም እዩ ዘሎ
1: ኣቦኹም ፀምዳ ሰሚዕክ ዶ
2: ኣሰማዕኩም
1: ተሎ በሪ ቤትኩም
2: ኣለዉቤትኩም
3: ምስኡ ዳኣ እንታይ የቃድወኩ
2: ውሽጨይ ንዘይደልዩ ሕራይ እንተበልኩ እንታይ ይዓብስ መባልክ ናይ ፀልኦኒ
4: መቸም ንዋጣ ተዛርባ
5: ተዛርብያ ዶ ጎይታ
6: ዘወር ክብል ካብ ጀመርኩ ከይድኻ ረኽባ
7: ይ በዕላ ኣባት መፀካ ትኸው
3: ከጣልላየ እንተዘይ ኮይና ግን ኣብዛ ባይታ ምሕዳርካ ይለካ ኣሉ
5: በርሃንተ ከዓ ካልኣ ይበልካ ከምኡ ንኻ እምበር
8: ዘይንምለስ ተኮይና ዶ ብገርና ክንሓቅቕ ዶ
3: እንታይ ዘይንምለስ ተኮይና
9: ደቀርኣያ እንዳኣልኩም እዚኣ ሓዘለ
3: ኣብዛ ማእከል ዶ ትኹም እዚኣ ሕዝ ኢድካ ኣብ ማእከለይ ትኺዳ
9: እዚ እንታይ ድኻ ኾንካ
3: እንታይ ያበረ
9: ብዛዕባ ዘርኦ ሓውኻሲ እንታይ ደ ዝኾንካ የ ነገር ኣሎ እንታይ ወዲ ዘይትገድፍኦካ እንታይ እዩ እንታይ እዩ ዘጓንፈካ ዘሎ እንታይ ኸ ኾንካ ግደ ፎኮ ኢለካ ያኒ እንታይ ዝሓስብ ኣለካ
3: እንታይ ያበረ እሞ ንዘርኦ ሓወይ ካብ ዝዓዲ ዘልቅ
9: ዋይ ሃይ ንስኻ ዘርኦ ሓወይ ካብዚ ዓዲ ዘልቅቕ ዘርኡ ስ ይብለካ እንታይ ድመሲሉ እኳ ዘርኡ እንታይ ድመሲሉ እኳ ዘርኡ ኮ ፈትዩካ ይመስለካ ካብዚ ዓዲ ለቕዩ እወ ነገር ዓዲ ንህልካ ኩሉ መልእኽቶም ጠሊሉ ኣይጠሊሉ ወላ ሓንቲ ውፅኢት

0: ናብ ሳውን ተዓዚር ግዲ ከይዱ እንታይ ኢላ ክገብር ሞ
1: ሕይሞ ዓድና ፀሓይ ኣብሪዑ ይበልፀን ማለት ድ
0: እሞ ኣብ ሳውን በፂሑ ናብዛ ዓዲ ክመፅእ ኣብ ሳውን በፂሑ ናብዛ ዓዲ ክመፅእ ዓዲ ከብዘይ ሕድርዎ ደልካ ትሓስብ ፈሊጥዎ ኣሎ ንሱ ተፅግበኒ ቅጫ ሳብ መቕላዕ ኮላ ይፈልጣ ኢልዋል
1: እሞ ሓሳብ ልበይ ሰሚሩለይ መርዓ እንተገበርኩስ ሓወይ ማዓረይ ካባይ ተፈሊኹ ውዕል
0: ኣይዳየ እንቁኛ ናይ ዛ ዓዲ ዘይፈለጥካዮ ስማዓስኪ ስማዓስኪ እንታ ዳየ ዓዲ ዳ እሞ ናትካ መርዓ ዶ ዓልጅዋ ዋላ ናይ ዘርኢ ሓውካ ካባካ ምፍላይ እዩ እንታይ ግድሻ ዓዲ ማይ ንዓቐብ ዎን ስማዓስኪ እንታ ናይ ወደይ ንዓስኪ እቲ ኣጋውለካ ሲ እንደ ትሰርሕ ዘለካ እዩ ዝመስለካ ዘሎ እምበሪ እንታይ ኮይኑ ተሸኒቕካ ኣለካ ናብ ገለ ነገር ከይድካ ኣለካ በቃ ፋሕ ሒሉ ኳሉ ኣስጊልካ ክኡካብ ዝግስም ኣቢለካ ስማዕ ሞ ዝወደይ እንዳ ኣብርሃ ነዛ ዓይኖም ክኸቡካ ትብፃሕካ ኢሎም ካ
2: ብኣይስ ወዲእ እየ
0: ዳብኣኻ ደኣ ትውድአ ወይ ብኦም እየ ዝብለካ ዘሎ ብኦም ሲ ብጉቡእ ገሮም ሰባት ሰዲድካሎም ሕራይ ትብፃሕካ ኢሎም ካ እዮም ከመኽሮ ዝደለኹ ነገር ስለ ዘለኒ ኮያ
1: እንታይ ኣበፈ ብኦም ዳኣይ ኣነ ዝመስል ጎበ ዝረኪቦም እንታይ ከፊእዎ
0: አንታ ነገር ዓይኖም ሲ ኣይውዳእን እዩ ወ ነገር ያፀገበሲ ጓልዋጣ ሕፅ ኢካ ይኮነካ ኢለ ክፈልጥ ስለ ዝደለኹ ነገር እያ
1: ኣይቲ ወሬ ኣንዲ ነና ሸዕ ከም ዝፈትዋ ገይሩ
0: ትናታ ወሬ ብኣ ፈቲኻያ ኣነ ከዓ በልክ ነግረካ ምዝ ናይ ሓውካ ምሳውን ምሕቃፉሲ ኣነ ኣይመስለኒ ኣይመስለኒን ሕራይ ዓዲ ይኹን እንዳብርሃ ይኹን ዋላ ንባዕላ ዓይኖም ትኹንሲ ሕራይ ዝብሉካስ ኣይመስለኒን ኣነ
1: ሰሪ ከምኡ ምክንም ዕጭ እንተይሎምን ምድሪ በረኸም ምስ በለ ነርክቦ ሽዑ ነርክቦ
0: ወዲሲ ሓያልካ ትመስል ሓያል ሓያል ሓያል ሓያልካ ትመስል ግደፎ እንዶዚ ነገር እዚ ግደፎ ኮይለካ ያ
1: ድሓድሓን ግደፎ እንዶ ያበረ ሽዑ ክነርክበሉ እንዲና ደፎ ጥ ወዳም ጓላንስ ክፍልጠእንታይ
0: ማዓት ኣንታ እዚ ኣነ ኮ ገሪምኒ ዘሎሲ የሕስበኒ ኣነሲ እስኻ ድኻ ናይ ተሓውካ ወሲድካ እቲ ሓውካ ድዩ ናትካ ወሲዱ በቃ ቆራፃት ኮኹም ዋላ ኣቦኹም ከማኹም ኮ ይዘሉ ብትኽ
1: ንሓና ያበረ ሓንገፎም ጥራይ ንክዳዕ ስራሕና ንአ ናይናቶም ስድሓ
0: ኣንታ
1: ትብፃሕካ ክብለኒ ግዜ በሊዑ ግዜ ተመጢጡ
2: ማንንታ ክሕግዘ
1: ንስኻ ትሕግዘኒ ከዓ ካብ ብኣፈይሲ ብኣፍካ ናይ ኣብርሃ ክትዛረበለ ይደለ
2: ኦይ ስማዕዳ የ ጠበ ዓይኖ መቾ መድቂካ ትፈልጡ ኢኻ
1: ይህሞ
2: ናይ ኣቦዕ ተደሚርዎ ሓዉካ ምሳቡ ንስፋቱ ኣይ ሰሙ ናይ ሳለስቲ ዝተነሱ ክድውን ትካሉ
1: ናተይ ናይ ሓወይን ሞ እንታይ ዘራክባሎ
2: ኦይ ሓውካን ካ ክተርክከል
1: እንታይ ወልደቕሽ ዳያር ማለት ዘርኡ ማለት
2: የግዲ ልፍንቲ ብዕራይ ኮንካ እንታሓትት ዘለካ

0: መውስቦ እዩ። መውስቦ ድማ ኣጥቂ ካን ኣርጢብካን ዝሕተ
1: እንታይ ወደቀ ሺ እሲ ይቕልጥፍ ኢልካ ክትሓተለዮም ደለኹ ይቕሬታ ድኣ ከም ድፍረታይ ክቕፀሮ ደላ ይግዲ ኮይኑ
0: ኣነ ዳ ሓተልካ ብርኹ መዓልቲ ግበረና ዳ
1: ናይ ብርኹ መዓልቲ ግበረና በላነ ካልእዋንና ኣለን እሞ ብፅሕብፅሕ
0: ክዋዕ ንዓንዳ ኣወ ንዳ ካርኪብካ ዘለካ ቡንዳ ተቕኖና እዩ እዛ ዓይኖ በር ኩሉ ንዓይን ዓይልዋጉ ዝዓዲ ቆይ እንዳብርሖ ዝርከብዎ

0: እንሳንዳይ ዓይኖም እንሳንዳይ ወይናሲ እንታይ ከም ዝገበርኩን ከምዛ ጓላ ፀየነታላም ፀሊዒና ንርሕቐናኒ
1: ተኸይ ካብ ንበዓል ሳንድኽን ዓይኖም ሳንድኽን ወይና ዘረሓቐኩም ጉዳይ ንኽን ክትፈልጣ ደሊኻ ሳንደይ ዓይኖም በዚኣ እያ ቤተ ሳንደይ ወይና ድማ በዚኣ ማየድ ሂአ
0: እንታይ መታ
1: ዋ እንታይ ኩንኩንክን ከም ጓላ ፀየነት ላም ርሕክራነ ትብለ ንግዲ
2: ዘይትዕቲ ይኽባ
1: ዘይትዕቲ ስንስ ክንባልኣ
2: ዋ
3: ወለከ ይሄ ኣነ ሳንደይ ዓይኖም ወይ ሳንደይ ወይና ኮይኑ ንረኣየክና ኣለኹ ዋላኹም ፀየነታ ርሕክናኒ ገደደጎደዶ ክትብላኒ
2: ዋ ኣክለክን በላ
1: ይሕሸኒ ተመልኩስ መለስ ገደለኒ በላ ኣክለክን ኣክለክን ፅቀ ንስ ክንባ ኣክልክን ወለከ ኣብ መንገዲ ፀኒሕኹን እኳ ክንከቲርክና
2: ፅገ
1: ኣክለክን በላ ኣፍክን ሕዛለ
3: ደይ ንስኹም ካብ መንገዲ ዝዓገትክና ኪዳ ፅልልቲ ብቀሪ ኣነስ ምሳክ እንታይ ዘዛርብ ነይር
1: ዋ ምዃን ሓቂ ክናይ መንዳእ ክትወስዳ ናይዞም ፅሉላት ዓዲ ነዞም ናይዞም ርጉማት ዓዲ ትወስዳ እምበር ናይ መንዳእ ግና ተኸመን ምዃን ኣይፈለጥኩምን ከፀልለኩም እየ ከፀልለኩም ንዓኽን እሞ
2: ኣይገሰክን
1: ኣናጡ ዝኾነ ዓዲ ከ

0: አንተ አብርሃ አለኹም ዶ? አብርሃ ኣነ ወዶ እሺ ኣልቀልስከ እናመስገን ከበልካ ሓዲርካ
1: ራ ናይ ዝብሮ ዲኣ ዝነብስኻ ፅሚ ኢልቀኒ
0: እንታ ውራይና ዘይሓጎስ ኣለዉ ኮይኑ እምበር ዘይድኻብ እዩ
1: ኣምሰ ደስኸስካ ወደይ ውራይ ጥዕምከዮ እንታ ኣነረኺበዮ ዘሎ ክሲ
0: ተኸንካ
1: ቆልዓ ዊፃ ሎሙ ሎሙ በባት ነፍሳ ገይረ ክድምና ቁርቢ ተሪፎም ዘሎ
0: ወይ ድኣ ንዘረባ ዘረባ ምፅ ኮይኑ እምበር እዚኣንስ ብዛዕባ ጓልካ ክዛረበካ መፅ
1: ብዛዕባ ዓይኑ ጓል ብጣዕሚ ይበሎ ተደስካ ሓራ
0: እቲ ዳይር ወደ ረኣያ ሓቲትካ መልሲ ፅበሎ
1: እንታ ኣነሲ ጓልዮም ማእኸል ዓዲ ኣትያት ኣለዩ ሰብ ረኺበየለ ክንተሓጎስኩ ተሰኪፈ
0: እንታይ ኮንካ ትሻቀል
1: ንሻቀል ደ ዞር ሓዊ ምሽፋት ነገራት ብሓጣቢኒ ብኩሉ ነገር ረአየ ሞ ውሽጣይ ስወላ ባህ ኢለኒ
0: እዚ ኣነ ዝዓበ ሻቀል ኣንስ እዩ ነዚን ክንዲ ዝምሰተን ባሃለይ እ ተዛሪብ እዩ
1: እንታበለካ ደ
0: ሕተተለይ መስ ክፅበ ፍጭሚ ኢለየ ዘለኹ ኢሉ
1: በልድሓ ቆልዓ ሓንጊዳ ንዳር ኣላ ምሰዲኣ ክንመክብ ፅቡቅን ክፉን ክትላዘብ ተራእማ ክገብር
0: ሽግር ከም ሓይሽ
1: ራበል
0: በልከይድብርኩም ዓልቲ
1: ትበሮ
0: ከደ በልድሓ ምዓል

0: Al baño.
1: ባምሆሲ ሰብ በዚ ተቐሪብና ድሓልታ ከይገበርኒ ሰዓ ከንዝኸስእልና ከይዲ ሕማቅ ተረኺ
2: ይሄ ክንዲ ሳውን ሰብኣይ ስኢኑ ወይ ዶ ኣግባልኩምኩ እምበር ኣይደቀሶትልና ኣለ ክበሃል ሰሚዐ
1: ተወሮም በዕራልኻ በፅሑ
2: ወደ ከም ዘርብዎ ኮ ይዳዕዘር
1: ምስስሓካ እግርካ ደልዲላ ዶ
2: እግሪ ደሊና ዘየቕስም ሞ ናይ ኣቦይ ኮይኑ
1: ኣቦተፍለተይ ኮይኑ ንዲ
2: ፊተፊት ሃፂኢሉ ከይጠፍእ ፈሪሐ
1: ኣቦ ከኸ ዕሞኸ ዘይፀሩ ዓቕሊ ዝበሃል ይብሎ
2: ኣቦይ ሓያሉ
1: ስለየትጉድአኒ
2: ኣንተ ዓይኖም ኣነ ዳ ቁስሉ ክፍወስ እምበር ቁስሉ ክጎድእ ኣይባዕሎም ከም ኣንተ ዓይኖም

0: እዛ ቆልዓ ካብ ጥራሽ ኣቕቢፃ
1: ኣቕቢፃ እያ ኣቕቢፃ እያ ክፀኒሐ ባህሊት እያ
0: ኣነሲ እታ ሓፍታ ከይፈተወት ከምርአኩም ዝበልኳ ኮነትን ምራን መሊሳ
1: ኣንተ እንታይ ወሪድኩም እንታይ ኩማ ክምስክርዎ እዚ
0: ዓምቲ ዘማሃኳ ይጠፋኣኒ ወሮ ዓይኖም እዮም እዚ ኩሉ ድፍረታ ኣብኣብ ኩሉ እናሃለወት እያ ተሪራ
1: ወይ ኣንቱ እሞ ክሳይ ዘይንገበር ነተን ሳና ዱኣ እንታይ ከም ዝኾነ ድሌታ ዘይንጠይቐ
0: ጠይቕና መውፅእ ምስጢራ ንብሎ ክሳብ ዘይንረክብ
1: ሓጎሙ ዝበለና ንሕጎም ግን ዓይኖም ጓል እዚ ዘለዋ ድፍረት እዚ ብዓዲ ዝዕለለላ ዘሎ ተወሲኽዎ ዳ ኤሻ ድና ኸይህሉ
0: ናብ ገፁ ዝኸደኮ ይመስለኒ እንተ ኣነ ዝሰክፈኒ ዘሎ ድያር ወደ ረኣያ ሓበኒ ምባር እዩ እዚ ዘርኡ ሓዊ ምሳውን ምፅባሩ
1: ኣነስ ብድፉኑ ክንፀኒሕ ኢና ንበሎ እዋ ዋላ እኳ ጓልና መርዒና እንተተሓጎስና ብዓዲ ብትሕምትሕም ብሕሜታን ክንብላዕ እዚ ፅቡቕ ኣይኮነ ኣይጥዕምን እዩ ኣይጥዕምን
0: እሞ ጠይቑለ መልሲ ፅበሉ ኽኢሉ ካ ወድቐሺ
1: ብድፉኑ ክንፀኒሕ ኢና ንብሎ
0: ወይስ ካብ ምዝራብ ግን ዓዲ ትውዓሊ ያዕበል እያ
1: ኣንቶም ኣነ ደኣ ኣፈይ ደም ወፂ እዩ ድሓ ፍትን ከዓ ፍትን
0: ኩሉ ነገራት ደሚሎ ክሪኦም ከለኹ ደባ ዝበላ ትኸይድ
1: ኣይፋሉ ዋ እንታይ ውሪድኩም ብኣምሆ ምስተንሳና ዶኣ ሕና ክትፈድሕኒ ክትብል እንደርክበላ ግዲ
0: ግንያ ምባላይ ተሕመቒ ብልዝብ ኢኹም
1: ዎ እንታይ ደኣ ምስ ዓይኖም ደኣ ብልዝብ እዩ በርታይ ደኣ
0: ማለ ድሓን ብወዲ ቐሺ ክኸዶሞ ክነግሮ
1: ነገርዎ

0: ዓልኪ ተኻ ተኻ ኣለኹ ዶ
1: ዋይ ዳይር በየ ዘለኹ ንዓ
0: ተኻ እንፀይ ዘይተረፈኒ እቲ ኩሉ ማሊእየ ክኸይድ ሓወይ ከዓ ናፊቕ እዩ
1: እንታይ ፀገም ኣለዎ ሞ ዘይትኸይ
0: ክኸዶ እምበር ክመፀኒ ይክእልን ማለት እዩ
1: እንታወደቅ
0: ንሸኹ ዝኾነ ዓዱ ከለዎ
1: ከመቢሉ ክመፅካ እቲ መንገዲ ምምራሕ ኣያ በርሀ እንታይ ይብል ስማዕ
0: ባዕለይ እውን ኮ ከይዲ ክእል እዩ
1: ከምኡ እንታይ ጌይርካ ከዓ እግሪ ስማዕ ባ ጉዳይ ዓይኖም ከዳ ምንታይ ተበፅሐ
0: ንላእከ ወደቐሺ መልሲ ፅብ ኣለኹ
1: ኣንታ ወደይ ወየ ደኣ ንዋሓት እምበር ያዕያዕ ንፀልኦ ኮይና
0: ተኸዓ ናበይ ክትጎላ ብብዮ ዘለኹ ዝዘረቡ
1: ኣንታ ወደይ ዘርጊ ሒዘ ይነግረካ
0: እንታይ ድ
2: እቲ ሽማይ ወዲ ከፈላ
1: ነቲ ዓይኖም ዓይናት ንቆር ሕጊ ግብ ብላ እዩ
0: ሕይ ግም ዝዘረባ ክንታይ እዩ
1: ኣንታ ወደይ ዕንክሊል ተበልካስ መለሳ ይብሉ ብኣግኡ እቲ ዕቅፋ ዝኾነካ ዘሎ እዚ ምዃኑ ፈሊጥካ ክትፀንሕ ኢለ እዩ
0: ብዛዕባ እስግድብል ግን ንሕራይ እንተዘይማእሚእዎም ፈውሲ ቐሪብ ኣለኹ
1: ወል ከሰባ ወዲ ናይ ምንታይ ፈውሲ ሕራይ መበል
0: ወ
1: ሕራይ በል ከመይ ከመይ ደኣ ኣሎ
0: ተኸዓ ህዎ ከይትበል ኩሉ ሰብ ክትበፂሑ እዩ
1: ዶ
0: እወ ግዳ ብኣጋይ ግልብጥ ክብል ስንዘርኡ ሓወይ ርኢ ክመፅእ ከይደሎ
1: ንስኩፋ ይበልካ ንዓባ እንጀራ ውዒ ትበሊዕካ ክትከይድ ኣንታ ንዓ ኣይረሲና እንድያ

0: ወደንቂ ኣረኸብኩኻ
1: ኣነስ ናባኻ እንዲ ሓሲበ
0: ኩሉ ሓደ
1: በለ ወያ ብኣምሆ ዝተባሃልናዮ
0: ናብኡ እንዲ ክመፀካ ዝሓለፈ ቋብ ቆርብ ዝሓል ኢሉኒ እምበር
1: ኣንታ ኣብርሃ ዘይኣነ ዝተሸቅድረካ መልሲ ሃሳብ ነግረን ተፀቢየ እምበር ሓውዞ ጥዕሞ ጋብሩ ዓዲ ተገልብጡ ልባእ ዘጥፋኣላ ዘሎ ከ ኣክሎሲ ካብ ማእኸል ዓዲ ድማ ክወስድ
0: ኣብ መሶ በፂኻሲ ደዛርበ ኣለዎ
1: የዛርብ እምበር መብሶ ቀሊልካ ጌርካ እዩ
0: ወልድሓ ንስኻ በቲ ኮይኑ በቲ ኣልዝባቢልካ ነገረለይ ከም ቤጣዕመኒ
1: መዓልቲ ንሕኻ ትበለካ
0: ኣነብርሃሉ ላከ ከምቲ መጀመርያ ዝተባባሃል ናይ ተውሓጥና ዲና
1: ወ
0: ሂሞ ዛዕበየ ስክፍተ ክዛረበሉ ደለኹም
1: በዚ ዝሓንስ ክፋ ይበልካ ንኩሉና ዘገረመ እዩ ኣነ ብወገነይ ዳየር ንጓልካ ብመብሶ ይቅበሎን እየ ለባ ምንተ ዝኸውን ነይሩ ንሓዊ ምዒድ ናብ እውን እምመለሶ ካብ ጉያ ጉያ ንመብሶዎ
0: ተዛርባኒ ተሓዚኦም ሓደ ኸ መን ይፈልጥ
1: በልድሓ ብኣጉኡ ከሎ ክነግሮከይ ብርኹ መዓልቲ ግበረልና
0: ኣርሕራይ ኣልዝባ ቢልካ ንገረለኢኻ
1: ድሓ በዚ ስኽፋ ይበልካ ናባይ ግደም ብርኹ መዓልቲ ግበሮ

0: እሞ ትውራይ ካበ ፋሲካ ኣብ ሰሙና ይኮነልና ባህርቲኦም ቶም ስድራ
1: ደቂ ኣጃ ነገሩ ቶም ስድራ ሕራይ ምባሎም
0: እወ ኣቤት ኣቀባብ ኣቤት ኣቀባብ ንታ ሰብኣዮም ሰበይቶም ተቐቢሎም ኮፍ ኢልና ቡና እናሰተና ከመይ ዳመሰልዎ ወጠጦ ይሓሪቶም ላ መስለካ ንወ
1: ኣታርብሓ ስድራ እየ ማታ
2: ከመይኢልኩም ሓዲራትኩምሓዲራትኩምሓዲራትኩምዘንጊዕ
1: ካብ መፃኻሲ ኣብ ጉዳይና ክንኣቱ
2: ረ
1: እቲ ወደቐሺ ክዳ እንተኮይኑ ዘንጊዕ
3: መልእኽቲ ኣለዎ ተራኺብና ኢና ሃይ ግዳ ናብቲ ጉዳይና ንእቶ
1: ዶ
3: ናይ ድሓን ዲኸ ናይ ድሓን እዩ ናይ ድሓን እዩ ግር
1: እሞ ኣብ ቁም ነገርና ክንኣቱ ወዲ ዘጓንቋ ሓጎሰካ
2: ተረኺቡ
1: ወይ ሓሳብካ ሰሚሩ
2: ተመስገን ተመስገን ተመስገን ፈጣሪ እምበዓር ፀገመ ይርኢ ኣለይ እንታ ዝፈጣሪ ሲ ክንሮ ከዓሉ እዩ ተመስገን
1: እሞ ሕይ እቲ ምኻድ ከመይ ከመይ ኢና ክንገብሩ
2: እንታ ሱ ከዓ ኣሎባ ኣነሲ እንታይ ምበልኩ እዚ ብኣምሆ ንኸፈላ ዘጋጠሞ ብምልእታ ዝዓዲ እንተኸይዳ ሲ ካልኣይ ግዜ ከምኡ ከየጋጥመና እዩ ስጋኣት እዚ ሕሰብ ክነብረላ
1: ብዛዕባ ዓዲ ሲ ኣነ በዕለይ ኣለኹዎ ኣነ ምስቲ ዕብተይ ንዓይ ኣይትፀብፅውኒ ኣለኹ ብዛ ዓዲ ይ ብዚ ዓብ ከመይ ከመይ ክትዕብ ወላ በቕሊ ሰሬካ ትኸይ
2: ወ እዋ እሞ ዓዲ ምስ መንትኹ እቶም ስድራታቦቱ ሕድሪኻ ከይትተርፍ ሸዓምዕልቲ ከይትተርፍ ስለ ዝበሉ ንበል ኣነ እኳ ምተረፍኩ
4: ሓቆ
2: ሓቆ
1: ዘይመልኮ እዩ በርሓ መንገዲ ንስኻኻ
2: እሞ መወዳእትኡ ሲ ከመይ ከመይ ይኹን እሞ
1: ኣንቶም ኣሕዋ እሞ ገለ ዘይንባልሓታ እንታ
2: እሞ እንታይ እዩ ንባልሓተኩ
1: መቸም ኣብዛ ዓዲ እቶም ሓሶውቲ ተኸኣ ንበረን ክሳብ ዝኾኑ

0: ኣብረት ሓናት እዩ ንቕይሮ እንታይ ዘለዎ ብኸመይ ብኸመይ ዝብል ለባ ክሳብታ ድሮታ መዓልቲ እታ መርዓ እዛ ውራይ ንዓቅባ ወዲ ዘጎን ወዲ ቐሽን ንበርሀ ከይድኩም ድሮታ መርዓ ብለይቲ መርዓ ክወርድኩም ዘለዎ ንገርዎ ንተ ከዓ ድማ ኣብ ላዕልን ታሕትን ናይ ትውራይ ናይ ወዲ ዘጎ ሙሉእ ሓላፍነት ትሰክብ
1: እንታይ ዘረብዩ እንታ በርሀሲ ምሳና ምስ ወራዱ መርዓ ክወርድ
2: ከመይ ኢልኹ
1: ከዓ ድማ ኣብ ቤት ወዲ ዘጎ
0: ኣንታ ፈቲና ዲና ከይ ፈተና ኮይና ክንገብሮ ዘለና
2: ከመይ ኢሉ ንኸውን
3: ኣይ ወገን እዛ እያ ምሕፁን ዝበ ዘሎ መንገዲ ቅንዕቲ ኮይና ስምዓኒ ዘ
0: በሉ ክሰልጠና እንተ ኮይኑ ስጋዕ መዓልቲ ፈሊና ንገጥም እሱ ይክሕሸና እወ
1: እሞድሓ ኣብዚ ሓይሽ ዝበልኩሎ ምሳኹም ሰሚሩ ኣለኹ
0: ግርብ በሉ ንሰማማዕ ጥራይ ኩሉ ክሰምረልና እዩ እወ
3: መውድ ዘጎ እቲ ውራይ ክጣዕም ንበዓል ቅድስትን ኣመተን ምልእትን ካልኦትና ተሓሓሰ
0: እወን ሰንውን ነገር ግን በባዕልና ኢና ክንነግረ እቲ ካልእ ቀስ ኢሉ ክምዓራር ክእል እዩ ናይተ ከዓ ተሓቋቕፋ ድማ ብፅቡቅ ገይረን ክሓቕፋ ከም ዘለዎን ንንገር ወ
3: መበሉኣ ነገድፈኩም
2: እሞ ሓንሳ ይትለይዶ ክዛርብ
3: ተዛረብ
2: ወ እዚ ኩሉ ክትብልዎ ፅራሕኹም ንዓይ ብምዃኑ
4: ዓደና ኣኸቢርኩም ኒኹም እሞ ክብረት ሃበለይ እቲ ውራይ ከዓ ዋ ምእንቲ ርእሱ እቲ ዓድና ውሑድ እንዲ ንኩሉ ምሳሕ ኢላ ዓዲመ ኣለኹ እዚ ከዓ ተረፍቲ ሓጓሰ እዩ
3: ኣካልሃብካ ውዲ ዘጎ
4: ሜንሜንዘጎ
3: ዝጎደለ ዘሎ ከዓ ንገረና እሞ ዓቕሙና ዘብቅዕሉ ክንሓገዝ
4: ወሓቁብራ ግርብ ብዛዕባ ሽልማ ጨርቂ ወርቂ ዝኣክል ዝመስል ኣብ ቤተይ ኣሎ ንስከ ሰላም መዓልቲ ክንውዕል ሲ መርቑ ንስከ
3: መርቁርበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበሮበ

መረምና ትራን ኣብ ሰሙን እዙ ስራሓት ካይላ ጥበብ ዝንፀባረቐሉ ሞያ እዩ። ሓደ ስራሕ ኣብ መፈፀምታ ንክበፅሕ ዝሓልፎ ምስርሕ እውን ቀሊል ኣይኮነን። ንኡስ መደብ ዓለም ስነ ጥበብ ብዛዕባ ኣገባብ ኣሰራርሓ ካይላ ኣተኩሮ ብምግባር ኣብ ስራሕ ምስ ትነጥፍ መንእሰይ ካናር ታደሰ ዘላለዩ ቀሪቡ ዘሎ። ንኡስ መደብና ዘዋሪት ካሜራ ናይ ሰሙን እዚ እውን ካብ ቀልቀል ሰብን እንስሳታትን ከምኡውን ጓሓፍ ማሓፍን ናይ ኣታክልቲ ዝዳሎ ጋዝ ንምምንጨው ኤሌክትሪክን ምምንጨው ጋዝን ኮይኑ ካብ ዘገልግል ነዊሕ እዋን ኣቕፂሩ ይርከብ። እዛ ኣብ ሃገርና ኣገናዚምና ክንሪኦ ፈቲና ኣሎና። ንኡስ መደብና ፍኖተ ህይወት ካብ ሃገረ ካናዳ ደቆም ሒዞም ብምብፃእ ንሓደ ዓመት ዝኣክል ምስ ሃገሮም ክላለዩ ኢሎም ኣብ ንእዘቦ ዓረዛ ትምህርቶም ክምሃሩን ሃገሮም ክፈልጡን ዘኽኣሉ ስድራ ዘላል ትሕዝቶ ተላሊልና ኣሎ። ተኸታታሊት ፊልም ሳውን መበል 21 ክፋል እውን ካብ መደባትናዮም። ብተወሳኺ ንዓኹም የዛንዩ ዝበልናዮ ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብ ናትራን እሰሙን እዚኦም እሞ ንኽትከታተሉ ብክብሩ ንዕድም። መደብ ናትራን ቀዳም 4 ሓምለ ልክዕ ሰዓት 2 ፈረቓን ድሕር ቐትሪ፣ ድግማ ሓሙስ 9 ሓምለ ልክዕ ሰዓት 4 ድሕር ቐትሪ። መደብ ናትራን ገባ

0: አዘባ።
1: አዴ አበይ ጌሽኪ ኣብ ከቢድ ሓሳብ ኮይ ክፀኒሕ
2: ፅቡቅ ኣለካ ሓሰን ወደይ። ኣብ ቅድመይ ቅጂ ዝበለኒ ዛንታ ኣሎ ሞ ንስዩ ክረኣይን ፀኒሑ ሃየ ግዳእ ንበረኸት ሓዊካ ተዳህየ ዝወደይ።
1: ኣዴ በረከት መፅእና ኣሎ እንታይ ክደሊክና?
2: እንታይ ደሊክና ዶበልካ ዝወደይ? እዞም ደቀይ እዚ ብቅድሜና ዘሎ ዓበይቲ ክራናት ብዕፅምቲ ቦታትኩም ዝተሃንፀ እዩ። ከምኡ እውን እዚ ብቅድሜና ዘሎ በዓትን ጥርቀንን እንቱርፎ ጊሐን ኣትማንን ካልእ ኮታይ ስፍሮን ነይሩ። እዞም ደቀይ ነዛ ሩባን መሬትን ደልዮም ካብ ጎደቦን ስግር ማዕዶም ክንደይ ዘይጠመቱ። ዛንታ ዝውዳእ ኣይኮነን ካብ ጥንቲ ጥቅምቲ ጅግንነት ውርሻ እዩ ሞ
3: ኣደቐትሪ ንሰምዓ ከለና።
2: እዞም ደቀይ እዛ ሩባ ዓባይ ፈለገ ብደማ ቦታትኩም ማይ ዛርያ ዘይነፅፍ ሩባ ተባሂላ ሩባ ፈላይ ዝብል ስም እውን ተዋሂብዎ። እዞም ደቀይ
3: ኣደ ሓሊም ክሪኺ እዚ መስኖ ልምዓትን ጎቦታትን ኣኽራናትን ሲ ይዕፅንቲ ደም ወለድና ይተነዲቕ ንፈልፊሉን ማለት እዩ።
2: መንደቕ ብመንደቑ ኸ እምናዓረ እምበር ማይ ብማዩ ኸዓ ሓቂቕ ዛራ። ዞም ደቀይ
1: ኣደ በዓልኣቦይ ኣበይ ድዮም ነይሮም?
2: ኣብዛ ነብራ ዘለና መሬት ኣብዛን ሰተላ ዘለና ዒላ ዝወደይ።
3: ኣደ ዛንታ ክበርቲ የና እንታይ ክግን ትብል ዘለኺ?
2: እዞም ደቀይ ዛንታ ኣይኮነን በርትዕኩም ዛንታ ወለድኹም ጅግንነት ኣቦታትኩም ይበርትዕ እዩ። ሃየ ግዳእ ንዕናይ ሕጂ ናብ ስራሕና። ዞም ደቀይ
3: ራይ ንኸይድ

0: እዛ ሰበይትስ ነዚ ጎልጎል ዝኸተልምዖ ሞት ሓይሽ ኣነ ዘደይ ዘየን ማዕኮስ ብጓል ዓራዶ ክለምዕ ድሓን ንስኺ ኣልምዒ ኣነ ከዓ ዝገብረ ኣለኒ
1: ዋ ኣንታ ሓሰን እንታይ እየ ዝርኢ ዘለኹ እዚ ግራትና መን ምሕዋሓድ ይሩ
2: ኣነ እውን ይገርመኒ እዩ ዘሎ ትማልኮስኪስና ማያስቲና ከምዘይከደፍናስ ምንዳይ እዩ ከምዚ ገይርዎ ሰብስስ ኣይኮነን
1: ካብ ሰብ ሓሪፉ ድኣ መን ከምንቅሶ ደቂ ዕድልትና
2: እሞ እንታይ ክንብል ዋዕጋ ዳኣ ከይኮኑ
1: ክላል ክደፈና ዓሰር ዋዓግ ዳ ካምዓዘኣሰር ሰብ ኮይኑ ካብ ዋዓግ ዝገድሉ ሰባት ገይርና ኣለና የግዳ ሕጂ ሞ ንዓነይናብ ስራሕና ሰብ ድ ዋዓግ ዝፅባሕ ንሪዮ
2: ሕራይ ንኽድ

ወይለይ ኣንታ እዚኦም ሳ ኣይፈቅዱን እዩ። ንስኽን ትኸላ ኣነ ኸምዑ ክንራባረብ ኢና። ሰብኣይኪ ኣብዛ ዒላ እንተሞተስ ንበይኒ ክድል ማዕ ተዋሂበኪ ግርም ባ ሓወልቲ ሰብኣይ እንዳበልካ ጓል ዓራዶ ዕጠጥ ሰበይቲ ኾንክስ መስኖማይ ፈዳይ በይኒኺ ክትውንን እዩ። ፅንሒ ጀርዲን ክምሄ ዒላ ክደፊነ ንዓኽ እውን ክምንክለኪ ወይ ዛ ሓሳድ ኣነ ዘደይ ሰበይቲ ኮይነ ጓል ዓራዶ ከዓ ሰብኣይ ኮይና ወይ ግልቢጦ

0: አንተ ኣብ ትግራ ተይደኣ ናይ መን ጥሪት እየን ዝኣተዋ ዘለዋ ኣታ ወዲያ ክፍላይ ሃየተን ጥሪት ካልግሰን ዕለየ እንደ ዝብለካ ዘለኹ ኣቱም ቆልዑት ንዕኖ እዩ ዶ እንትኾንኩም ኢኹም ናንሕትኩም ትጠቀመቱ ዘለኹም ኣቱም ንዓኹም እንዴ ሃዮ ዶ ስጉም ስጉም ኣብሉ
1: ኣትደ የሕመልትና ተማሂዩ ኢላና ተደፊመን ይፀኒሕና
0: ጓል ኣራዶኸ መን ሚሕዎ መን ከደፊንዎ እንታይ ዝገሄር ፀላል ሰብ ኢንታ
1: እንደዒ ሰብ ድዩ ዓግሲ ዋላ ይፈለጥናን

0: ሰብ ሓሳድ እምበር ዋዓግ ደኣ ካብ መዓሲ ሰብ ኮይኑ ዒላ ዝደፈነ ካብ መዓሲ ክጤል ኮይኑ ሳላጣን ቁስጣን ዝበልዐ
1: ኣደ ከይረኣኻስ ብጥርጣረይ ዝረብን እዩ
0: ጓል ኣራዶኸ ክፍተሽ ኣበልዕ እምበር ክፍተሽ ኣይዛርምኒ ዝጠርጠርክዎ ሰብ ኣለኒ ሓሳድ ንኣመሉ ካብ እግሪ ተኽሉ ዝፈልጦ ኣሎ

0: ቀረሩ ዒ ዘፈርቕ መሰበልክዎ ሽዑ እየ ዝነግረኩም። ካብ ነኳልዳስን ሰነፍ ንፋስን የድሕነና እዩ ዘብል በዓል ኣመል ኣመል ይገድፍኒ። ሃየ ሕጂ ንዕናይ ናብ ስራሕና ዞም ደቀይ
1: ራይናነያዳ

ወይለይ እዛ ሰበይቲ ትስካ ኣይኮነትን ምርዳእ ካብ ኣበኺ ኣነ ዘደ ይገድል ዘይሓልፈላ ጭሩስ መስከረም ትዓውል ከም ዝበሃል ርኢ ዝኸረም ክየን ዘርኢ ኣማየእትየ ጨው ከም ዝዘርአ ክገብረኒ ኣነ ዘደይ ጨና እኽሊ ዘይብለይሲ ጓል ዓራዶ ማንጉስን ዓፋፉንን ተነፂፋ ክትሓድር ኣቶም ሰብኣይ ሰብኣይ ዘይብላ ሰበይትስ ልዕሊ ሰብኣይ ክትህብትም የደቅስ ድዩ ዘደይሲ ሓንቲ ለይቲ እኳ ሰለማ የብልን እዛ ኩላ ትገብር ዘላ እዛ ዓይኒ ማይ እዚኣ እያ ነዚኣ እውን ኮንቁር ኣለኒ ሸዓታ ድቃሰይ ድቃሳ ትስኣን

0: ኣቦይ ተደይ ከመይ ውዒልኩም?
1: ደሓን ደው ዒልኩም እዞም ደቀ ጀጋኑ ናበይ ዳኣልኩም?
2: ናብዚ ጀርዲን መፈዳ ኢና ኣቦይ ዘደይ።
1: ወይለ ወይለ ናብ ስራሕኹም ዲኹም? በሉ ጥዑም መዓልቲ በሮ።
0: ኣብየ ንኽለና ሕራይ ብሮኹ መዓልቲ።
2: ሰናይ መዓልቲ ይቡ።
1: ኪዳ ጥራይ ገጽ ሓምለሰኒ ክትመስላ ኢኻ። ክትበኽያ ዲኽን ክትሰቃሲ ረማስተ የመፅ ኣለኹ ኣነ ዘደይ ዋዛኸ ይመስለካ። ግራት ኣለኒ ኢላ ኣለኒ ውርሻ ኢኻ ኣባሃለለይ።
0: እዋይ እዋይ እዋይ! ኣታ ሓጂ ከዓ ተማሒል ፀኒሕና ኣንታ እንታ ኢና ንገብሮ?
2: ወላይ ኣደ ሓቀ እያ። እዚ ሰብኣይ ከይኮነስ ኣይተርፎን እዩ።
0: ሓሰን ኣደይ ኮ ኣቦይ ዘደይ ኣይበለትና።
2: ኣቦይ ዘደይ ኮ ቆኑዕ ድዩ ወይስ ግዳ ዛርበነ ደልያ?
0: እንድዕ ወደይ ኣቦይ ዘደይ ስ ማዓረ ክንዲ ዝኽጭ ክንይረ ይሓስን።
2: ድሓን ድሓን ቁኑዕ ድዩ ዘይቁኑዕ ንዑ ሕተቶ። ሕጂ ግን እዚ ኣሰር ናይ ሎምን ናይ ትማልን ተገጣጢሙ እዩ ዘሎ። ሬባ ሬ ንዝስ እናርኣኻ ዝትዛረብ
0: ዋ ዋ ኣታዊ ሓቂኸ እሞ ንኺድ ኖ ነደይ ንገረ
2: ንኽድ ንገራ
1: እንታ ዳዓበየ እንደዳ ርስዒ እዛ ሞተር ከየቃፀልኳ እዛ ሞተር እዚኣ ከየቃፀልኳ እዛ ሰበይቲ ምልማዓ ኣይትገድፎን ኣበይ ኣሎሞ ትኽርቢት።
0: ረኸብኩኻ ዘተኣካይ
2: እውይ እውይ እውይ ግደፍዮ ኣዴ ግደፍዮ በዕለይ ኣለኽዎ ብትን ከብሎ የ
0: ኣደይ እኳ ሓቀያ ነይራ እዞም ደቀይ በዕለይ ኣለኽዎ እቲ ደም ኣባይ ይብቅዕ ንስኻ ምዃንካሲ ኣይጠፍኣንን ነይሩ። ንእከይ ኮነልካ ንዲኻ ተሓንጊጥካዮ ውርሻ ናይ ኣቦታትካን ናይ ኣባሓጎታትካን እዩ። ሓሳድ እንከሎስ ከመይ ቢልካ ፅሩይ ማይክስንተንታ
2: ተጋጊ ተጋጊ የጓል ዓራዶ ጠስሚ ፈሲሱ ናይ ሕፈስ ሙት ፀዊዒኻ የምለስ ኮይኑኒ ይነገሩ
0: ምስ ዘለዉ ዲኻ ዋላ ምስ ዝሞቱ ከምቲ ጀርጂነ ዝሓመልካዮ ካሓምለካ ይመፅ ሃየ ዞም ደቀይ
2: ሕለፍ
0: ሰድዎ
2: ሕለፍ ሕለፍ
0: ትንፋት
2: ሕለፍ።
3: መደብ ናትራን ኣብ ሰሙን እዙ ስራሓት ካይላ ጥበብ ዝንፀባረቐሉ ሞያ እዩ። ሓደ ስራሕ ኣብ መፈፀምታ ንክበፅሕ ዝሓልፎ መስርሕ እውን ቀሊል ኣይኮነን። ንኡስ መደብ ዓለም ስነ ጥበብ ብዛዕባ ኣገባብ ኣሰራርሓ ካይላ ኣተኩሮ ብምግባር ኣብ ስራሕ ምስ ትነጥፍ መንእሰይ ካናር ታደሰ ዘላለዩ ቀሪቡ ዘሎ ንኡስ መደብና ዘዋሪት ካሜራ ናይ ሰሙን እዚ እውን ካብ ቀልቀል ሰብን እንስሳታትን ከምኡ እውን ጓሓፍ ማሓፍን ናይ ኣታክልቲ ዝዳሎ ጋዝ ንምምንጨው ኤሌክትሪክን ምምንጨው ጋዝን ኮይኑ ካብ ዘገልግል ነዊሕ እዋን ኣቕፂሩ ይርከብ። እዛ ኣብ ሃገርና ኣገናዚምና ክንሪኦ ፈቲና ኣለና።

ንኡስ መደምና ፍኖተ ህይወት ካብ ሃገረ ካናዳ ደቆም ሒዞም ብምብፃእ ንሓደ ዓመት ዝኣክል ምስ ሃገሮም ክላለዩ ኢሎም ኣብ ንእዞብ ዓረዛ ትምህርቶም ክምሃሩን ሃገሮም ክፈልጡን ዘኽኣሉ ስድራ ዘላል ትሕዝቶ ተላሊልና ኣሎ። ተኸታታሊት ፊልም ሳውን መበል 21 ክፋል እውን ካብ መደባትና ብተወሳኺ ንዓኹም የዛንዩ ዝበልናዮ ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብና ትራን እሰሙን እዚኦም እሞ ንኽትከታተሉ ብክብሩ ንዕድም። መደብና ትራን ቀዳም 4 ሓምለ ልክዕ ሰዓት 2 ፈረቓን ድሕሪ ቀትሪ፣ ድግማ ሓሙስ 9 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ። መደብ ናትራን

0: ኣቲ ሰብ ኣይበዝሐን ዶ
1: ምብዝሐን ምውሓዱ ንጎኒ ንገዲፍካ ዝተለልዮም ዶ ደቂ
0: ኣይፍርብርከይ እንድዮም ከምኢሉ ዘየለዮ
1: ሓራይ እሰይ ንመን መስል
0: ነቦኻ ሓንጣ ልመስል
1: ተላገፅ ክንደይ ክፍሊ ምሃር
0: ክንደይ ክፍሊ ክምሃር ዳ ሳልሳይ ክፍሊ ምሃር
1: ሓራይ ትማሊ በር ዝደይ ምዃኑ ነጊረካ ከብቅዕ ንስኻ ግን ዕሮክትካ ዓጢጦም ኸ ኣሽናይ በለ ክትብላ ምስኻ ምስኦ
0: ኣቶሪቲ ኣይረሲዕ እዮኒ ዳ እንታይ ክዳ ዘይደወል ክለ
1: እንታይ ክድውለልካ ዋ ኣንታ ኣቦነት እንታይ ምዃኑ ትርጉም ትፈልጥ ዲኻ
0: እሞ እንታይ ትርጉም ኣቦነት ንዓይ ክትነግረ ንስኺ
1: እነግረካ ወ ኣነ ከቦቦይ ተሓቂፈ እንተማእዚነን ዝዓበኹ ሰበይ ትርጉም ኣቦነት ካ ፅቡቅ ገይረ ከም ከብዲ ኢደየ ዝፈልጡ ትርጉም ኣቦነት እንታይ ምዃኑ ግን ኣብቲ ዝዓበኩሉ ገዛ እምበር ኣብዚ ሓዳር ኣብ ዝፈለኩሉ ቤት ግን ስኢነዮ

0: ዘይድረር ፀሎት ዘይገብረልና ኢልኒ
1: ሩት መጢን ክባ ነገርኒ ክተፀልኒ ይኽዳል እዩ
0: ተወዲእንታ ዝተወድኦ ሰብ ከዓ ዝምጠንን ዝዕቀንን ዘይኮነሲ ዝድርጓሕ ጥራሕ እዩ ዘለዎ እዚ ዶ ዘይዚ ናበይ ኸ እንዳተዛረብ ኩ ካረጊፅካ ንትኸይድ
2: በቃ ኣኺልክ ቆይቀ ክስ ጥራሕ
0: ኣውድ ኢኻ ዘለኻ ክትርአየኒ ኢኻ ድሕሪ ሕጂ ሩት ኢልካ ከይፅዋዕኒ እንተናተይ ፅላለስ ንበይኒ እዩ መን ኢለ ድኣለ ክፅዋዓ ክ ተበለንስ መን ይኽብሎ
3: ዳብ እታ ሓንተ ወይ ዝተዛረብክያ ካብ ልቢ ተሰሚዓት እኒ
4: ኣሃ ዓሙ ኣይነይትያ ተሰሚዓትከ እታ ሸኾኽ ምባል ወላ እታ ሰማዒት እምበር ነጋሪት ዘይምዃን
3: ሓንተ ሓረወይቲ ዝበልካ እያ እምበር እታ ከም በዓል ድሃብ ኮነ ዓና እውን ጥዑሙ ሓሊፍና እዩ ግን ክምብል በለ እምበር ኣይተኸዕወን ሕጂ እውን ኣይረኸደን
5: ዋ እንታይ ማለት ከ ማኣምነ ማሓጀስ ነዲድሃብ ኣብ እርጋና ስልል ከፃውታ የ መቸም ኣይትብለና ንትኾ
6: ዓምና ኮይ ትገድፍን ኢኻ ኣብ ክንዲ ቆሪባ ናብዚ ቤታ ሰለሰለል እኳ ተፃውታ
7: ሰለሰለል ተፃውታ ንሳ ድማ ሰለለይ ሰለለይ ትደርፍ በዓውታ
8: እንታይ ሞ ተደረፈት በዓውታ ድምፃ ከዓ ህርስ ከም ኳና ዳቦይ ደስታ
5: ኳና እንዳቦይ ደስታ ትንክፍ ተበልካዮ ብቐስታ ሓደሽ እዩ ዝብል ንዕለታ
3: እሞ ድምፂ ድሃብ ድምፂ ዝዓባይ ኣዝማ ኣብ ሕደማ ካብዘየለ ኣብ መቁር ዜማ ንልቕሶ እዩ ዘስታህል ንብኽያት ንቕስ ዜማ
9: ድምፀይ ስሕል ምባእ ከመለኸት ንብልታ ንነብሪ እኳ የትሕሎ ናብ ኣምቕቲ ዝታ ኤናይ መልኩ መስኻትኩም በዓል ዒታሚታ
4: እሞ ነብሪ ነይርዎ ድዩ ሕሉፍ ዛንታ መድረኽ ንእስነት ውዕዋዕ ሓነይነይታ ህልም ኣቢሉ ዘጥፍኦ ናብ ትዝታ
8: ንኽታ እንዲ ዝውፅእ ሓሶት እምበር እቲ ሓቂ ቆንዑ ክስተት ንነብሪ ዝምስቶ ሻምቡቆ እዩ ሻምቡቆ ጓሶት
7: ብደመ ነብሲ ንምዝምራሕ እንስሳ በርኻ እምሃነን ከተብሎ ሰብ ፍጡር ኮንካ እዚኣስክንደየና ምስ ዘይትእምነካ
3: ነገራት መዚና ብደቂቕ ብምዕዛብ ዳሃብ ኮይና ፀኒሓ ቁፅሪ ሓደ ከዛብ እዛ ሰዓቅ እዚኣ ኣበይ ትርከብ በሉ ኣየሳእነና
5: ዋ ጣዕምና ኣይተሳእነና ኢልካ ይፅለኒ ጎደሎ እምነት ባይትኹን
3: ታ ክትብልንቲ ከመይ ኣቢለ ጎደሎ እምነት ኮይነ
5: ኣሉታዊ ነገራት እንዳጠቐስካ ኣይፅለኒ ኣይትኽልኣና ኣይተስእነና ኣይተሕፍረና እዩ ዝበሃል
8: እንታይ ዳ ክልኣና ኣስእነና ኣሕፍረና ክብል ነይሮ ማለት
5: እዩ ዘይወፃኒ
6: ኣነ ንሄለን ከም ዝተረዳእክዋ ሰብ ንምድሪ ክገዝኣ ፈጣሪ ፈቒዱሉ እዩ ሓደ ካብቲ ንሰብ ጥራይ ዝተፈቕዶ ፍቓድ ድማ ክሕጎስን ኣስናንጫ ሓቢሉ ክስሕቕን እዩ
9: ዋ ኣትን ደቂ እንታይ ዘረበይ ክንትዛረባ ዘለኽን ሰብ ተገማይን ተሰባርን ስለዝኾነ ዶይኮነን ሎም ማዓንቲ ብእምኒ ተዓንቂፉን ፅብሒቱ መርድኡ መንደቕ ተጠቂዑ ዝፀርሓካ
5: ውይ ዘረባ ክፍራሓካ
7: ኣቲ ማማ ድሃበይ ኣስናና ኮ ክንሕየኸሉ ጥራይ ኮነን ተዓዲልና እንኮላይ ክንስሕቀሉ እዩ ተዓዲልና እዚ ማለት ድማ ሰሓቅ ክንስሕቅ ፈጣሪ ፍቒድ እዩ ንሕና ደቂ ሰባት ግን በዓልና ብንፈጥሮ ጎፅታትን ግርጭታትን ሰሓቅ ካብ ኣፍና ነጥፍኦ እዚኣ ሳይ ትሕርቕን
9: ኣንቲ ጓሊ እቲ ሰሓቅ ስኸመቢሉ እስ ካብቲ ኣፍና ዝጠፍእ
3: ወይ ከም ደም ስኒ ናብ ውሽጢ ንውሕጦ ወይ ከዓ ከም ዓኽታ ቱፍ ንብሎ
4: ዘይከምኡ ቀንድን ጠንቅን ግርጭታት ናይ ደቂ ሰባት ኣንነትን ረብሓን እዮም ነዚኦም እንድሕራን በድቢልናዮም ኣውያትን ብኽንያትን ይበዝሑ ወብልዓክስ ከዓ ንድሕሪ ኣቕሂምናዮም ዕልልታን ሰሓቕን ይነክሱ ኣሓይ ዓሙ ኬፍ ደቕ
8: ዓሙ ዓሙ ብቂ እንተገዲፉ ኪርኪር ኢሉ ክስሕቕ ከፊቱ ኣፉ
3: ሃሎ

0: አንተ ሩታ ባሌ ኣብዛ ምድሪ ዓለም ከለናት ክንዲዝመጠብዋ
1: ኣይገርመክን? ኣንተ ባባ ምስ ንስኻ ኮይ ኸ እታ ጓል ዓርከይ ምባል ሞ ዳሓ ንትረፍ ነዞም ደቂ ጓል ዓርከይ ስኽሪኦም ኢልካስ ኣላንስ ይገብር
0: በዚ ኣሳሓቂ ሕየተሰ እዚ እምበር ዋ ሩታ ባሌ ከመየላ ሰላም በልዋ እዚ ናይ ሰላምታ መለፍቲ ኩልሻ ምሰብብ ኣይበፅሓክን
1: ጭራሽ
2: ወይ ከዓ ኮ ዳሓ ኒሆም ስታታ ይዝክርኒ
1: ሰብ ተዝኸውን
2: ዘይምፃባይትንፅዮ
0: ሓንታንተ ይኮነ
1: ናይ ሰላምታ መልእኽቲ ደኣ እሞ ባባተ ዘይኮይኑ ዳኣ መን ከምፀለለ
0: ብበዓል ቤት ክብ እዮም
1: እዮም ዳንሕና ኳ ክንረክቦ ዘይከኣልና ኣይ ቢዝ እንዲ ዘሎ ብስራሕ ስኸዳብ ርክከ
0: ዋይ ሓንቲ ገዛ ላ ምሸት ምሸት ደምስየላ ድሓርካ ጭዋይ ብጀካ ዊስኪ እዚ በዓል ዴላ ገልበለ ትንክቦ ማለት ሶ ልክስኸ እዛ ኢድስናዓ

0: ብፍላይ ከዓ ኣያመሱ ከም ዘላይ ካስካሓፉዋ
1: መስፍን ንዮ ትፈልጦ ዲኻ ምናልባት ካልእ ሰብ መሲል ክኸይኮን
0: ተኮይነ ዘይፈልጦ ዋ ሚካል ኣብ መርዖኦ እንኮ ደው ኢሉ ካብ ዘጋዘምኮ ከየ
1: ሃንቲ ሩጣ እዩ ኣማስሊ
2: ባባ መስፍን ምስ መን ኸዘማሲ
0: መማሲ ትዕርፍ እኳ የብሉ ምስፋን ምስታ በዓልቲ ባር ግን ኣብ ናብ ተዋሂቡ ውጅብ ክብል እዮም ዘምስ እዩ እንታይ እዩ ዝብላ ዝገይርዎኑ ኣንቲ ምስሓቅ ስማዓንታ ክለስስካ
1: ኣንታ መስፍን ትዘረቦ ዘለካ ርዳእካ ኣሎ ድዩ እንታይ ናበይን ትዘረባ ኣብ ግምት እትዎ እዚ ዝዘረቦ ዘለካ ኳካል ምስሊ ክብኸል እዩ
0: እንታይ ድሕማቅ ትዛሪበ ጭዋ እዩ ለጋሲ ዳኣለ እዩ ዝገርኩ መንጎኩም ዘይቀሩ ነገር ኣለኩም
2: መልዩ
0: ዋ ሕደኹም ዶ ዝመስሉ
2: ጨጨጎር ምሽጢ ገይር
1: ተቐቢለ ክመፅ

0: ኣንታ
1: ንስኻትኩም ስዑማት እግሪ ኮይንኩም ኣብ ጥዑም ዘበን ተወሊድኩም እምበር በዓል ኣነ ዳ ጥዑሙ ንህፃናት ኣብ ዝበሃለሉ ግዜ ተወሊድኩም። ኣበይ ሞ ኣበይ ሞ ርኢኻ ኣለካ? እዚ ንሕና ዝሓለፍና ቀደም ብከምዚ ብፊልሚ እንተ ትሪኦዚ ብኺኻ ከማ ናይ ምፀገብካ ዋ ንስኻ ዳ እንታ ክትበቂ ናይ ኣቦካ ወሲድካ ኣቦካ ዳ ስሒቁ ኸ ይኽእሎ ዶ ትብሎ ኢኹ
0: እንታ ባሕጎኛ ማኸ ስረ ተኸዲና ትፈልጥ ዶ
1: ዋይ በዓለ ዲኻብ ዘበነ ማዓርነት ተወሊደን እምበር በዓለ ደይ ዳ ቀደም ርኢኻ ኣለካ እዛ ደርየ እኳ ተተኸዲነን ኣቦይ
2: ኣቲ
1: እንታይ ክጥራይ ነብሲ ክኾንኪ በል ኣደርየ ዚ ምቕላዕ ክዳን ተቐይሩ ባዕላ ዲኻ ግና ሕምብርተን ቀሊዑ ንኸዳ ኣለዋ ኣታ ደይ ዘኪርካ እንዳ ግዳይ ዝኸብደ ሕውጭውጭ ኣቢልካ ንዋይ ዛደይ
0: ኣባሓጎይ ንዓምሳይ ሸተት በል
1: ሸተት ክብል ኣታ ክእሎ ደልካ ኒኢኻ
3: ኣብ ሓደ እዋን ዝሓለፈ ዕድልካስ ከም ክሳራ ይቁፅሮ
4: ዋ ምለስ ዘይክእል እንተኮይኑ ድኣ ተኸሲሩ ወሰተወዳይ
3: ብምዃኑ ዕድል ማለትይ ማለት እዩ
4: ዕድል ማለት ድኣ ኣብ ሂወት ዝፍጠር ኩነ
3: እሞ ሕማቕ ዕድልን ፅቡቕ ዕድልን ዝበሃል ከመይ ከነ እዩ
4: ዋ ፅቡቕ ዕድል ዝበሃል ድኣ እቲ ኣብ ሂወት ዝፍጠር ሽሻይ ሓጎስ ረሃዋ ክኸውን ከሎ ሕማቕ ዕድል ድማ ብኣንፃር ዝገለፅናዮ ድኽነት ጓሂ ሕሰብ ማለት እዩ
3: ሓራይ ቁርሱስ ዕድል ከ
4: ዋይ እንታ ወደይ ቁርሱስ ዕድል ድኣ ሞ እንታይ ክብለካ ቁርሱስ ዳ ቁርሱስ ግዲ
3: ኣዴና ስበ ቅርሱስ ኹ
4: ዋ ቁርሱስ የብሉኻ እንታይ መፅኒ ቅርሱስ ዝኸውዋ ኣታ ምንታይ ካውዒለ
3: ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ

0: ዝተፈላለዩ ደም ክተንበዓ ለ ኢሉ መሊሱ ነዛ ጉዳይ ላምባ ክስክሰለ
1: እሞ ድሓር በለ ኣነ ኣፀሙ ኣቢለ ክእንፍተሉ
0: መዘስ እንታይ ክትብሎ
1: እንታይ ይብለ ኣታ ታርታ ጓልያ ምንታይ ካውዒላ ንዓኻ ክትብል ዘይሙስል መሲላ እናዳእኻያ ከም ሽሎ ጠረቑሮቕ ኢላ ክንዲ ትድግፀላ ተሓዘላ ኮርቶ ገበ ትሕጭሸና
0: ኣንተመስፈን እዚ ዳ ይሄን ምን ዘይኮነ
1: ከቢዳ
0: ከቢዳ ጥራይ ዳሓ ንስኻ ሓንቲ ጉዳይ ጥራይ ተሓባበረኒ
1: ኣነ ዝኽእሎ ይኮን እምበር ንስክልኢክኒ ጉያ ውስኸሉ
0: ጉያ እየ ከዓ እንታይ ዓይነት ጉያ ዘብዘብ ድዩ ኣላ ሽኳ
1: ዋ ተደሊኽ ሽኳ ተደሊኽ ሽኩ ሽኳ
0: እንታይ ደደለ ሎም ናብ ተባር ክትከይድ ኢኸ
1: መኸዲ ኣመኸድና ግዛ ግዜ ክንዳ ትርአ ትርርኢለ
0: እንታይ ምትራሩታ ሞከዓ ስኻ ተኣክል
1: ኣበ ከም ገንዘብ ዓሻ ስብሓ ትርኢ
0: ዋ እሄ ዳ ገንዘብ ዳዓሻ ኮይኑ ዳ
1: ከመይ ገንዘብ ኣብ ፖርቶፍልዮ ኣብ ካሳ ንዝዓፈንዎ ይብርክተሉ በዓል ንሕና ድማ ክልተ ድነስ ኢና ናፅነት ሂብና ክንዲ ዝተናሳንስ ንበና ይኸ ነዚ ሎ ምሸት ናብቲ ባር ክንዲ ናይከይድ
0: ባባ መስፍን ኣነዛ ትብለን ዘለካ ወልሓንቲ ነገር እንያ ዘይትርዳእኒ ጥሙቅ ኣቢልካ እታ ትብላ በለኒ
1: ጥሙቆ ተልክንታይ ፀምቋ ንለምልማ ነዛ ጅባ ንለምልማ
0: ዳሓን ኣነ መስበርብር ክኽበካ እዩ ንስኻ ኸ ኣብ እዮ ባብኣ ምህላዊ ምስ ረጋገፅካ ትድውለለ
1: እዚ ቀሊል ንለምልማ ነዛ ምሸት ንለምልማ
2: ኣይትረስ
0: ውለለ

0: ኣበዳ ዘኪርካ ኒ
1: ዋ ዘኪርካ ብሓቂ ዕምርካ ነዊ እምበር ንድርታ ሕጂ ድያ
0: እንታይ ትብል ወደይ ኣበዳ ረኺብካ ይኹ
1: ኣብቲ ስራሕ ናይ ኣባ እዮብ ጠፊኡ ኢለያሲ ዋ ስራሕ ቢዝኒ ኮይኑ ንኣና ከማን ግዜ ክልኢና ኢላስ ኣስተማሲላ እንታወዲ
0: እንታይ ማለት እዩ ከግዜ ክልኢኸና ማለት
2: ኣብ ገዛ ተመሲዑ ንዝሓድር ሰብኣይሲ ግዜ ክልኢና ካ ዘረባ ኣሎ እወይ ናይ ኢሎም ንስኮ ቀበጥበጥ ክብላ ደቂ በጃኸምኒ
1: ኣቲ ከምኡ ዘይበሃል ዝባል ድሓርካ ኣብ መንጎ ሰብ ሓዳራ ጣልቃ እቶን እዩ ባዕላቶም ነንሕሪሶም ቀረቡ
2: እንታይ ደየለ ኣነስ ብሓፈሽኡ ነቲ ኣዴታትና ዝሓለፈኦ ተመክሮ ንዑ ዘኪረ እንዳኣለይኹም ኢለ
1: ንስ ፅቡቅ ኣሎ ክንዲኽ ግን ሩታ ሰይቲ እየብኮ ከምኡ ምባላ ንዓይ ኣቅሪባ ዓርክባኣ ስሉ ዝኾንኪ እያ እምበር ከም ግዳ ሓቂ ደኣ ምስጢር ገዛኻ ንሓዳርካ ዶ ስቂልካ ክቀልኡ ዘርቦ ኮንካ
0: ቃል ብቓላስ ግዜ ክልኢና ኢላትካ እንታይ ክትብል ስለ ዝደለየት
1: እዋ እዚኣ እንታይ ስለካ ሓቂ ምዝራብ ኣብቲ ተራጓቁም እያ ትምስና
0: ከመይ ማለት እስከ ንገረኒ
2: እዚ ዳርዶ ግዜ ክልኢና ማለት ኣይገደሰለኒ ካስምዖ ክእል
1: እወ ተናዒቀ ተበዲለ እዮ በዓል ቤተ ዘይኮነስ ንፀላ መንደቕ ወሪ ቤተ እዩ ከማን ከስምዐ ክእል
0: ከምዚ ዝበልከኒ ኢላት እኒያ
1: ከያ ክትብለላ ክታ ቃል ብቓላስ ንፀላ መንደቕ ወሪ ቤተ ኢላትካ
0: እወ
1: እስክስክስ ኣድዮ
2: ውይ በስማኣም ነበውላትካስ ነፀላ መንደቕ ጎረቤት ነርካ ዘረባ ኣሎ ሕው እዚኣ ቃል ብቐላ ብገዲም ኳራ ምሕርሓረ ሕው
0: ፀጊባ እንድ ኣብ ርእሰ ኳይ ሸሸ ኢላት ኣለይ
1: እዮ እንታይ ንመሲልካ ኣብ መንጎ ሓዳር ከምታት የጋጥም ግን ዓውዓው ከይበልካ ኣብ ዕፁብ ገዛ ኮንካ ርኢ ከለካ ብኢህን ምሂን ብምልዛብ እዩ ትፍታሕ
2: ወይ ኣብ ምድፋር ተበፂሕካ ስልዝብደሎ ኢልካየ
1: ዋእሞት ክሳብ ኩንዶ ፅባዕ ንግዋኸ ቶም ደቆም ከ
0: ቆልዑ ዳ ከም ዕበየ ዓብእዩ
2: ወይ የበይ ሽኮር ንስኻ ጥራሕ ኣይትሕረቐኒ
1: ፈገር ኣይትሕረቐለይ ክጥቕልሎ ስለ ዝደልየት ኮይ
3: ስምዑ ንዶ ኣብ ዓለም ካብ ዘለዎ ፍጡራት ዚ እቲ ዕድለኛ ፍጥረት ሰብ እዩ ምሽ ሓቂ
4: ኣንተ ሓፍተይ ኣብ 30 ዓመት ክድ ወዲ ሰብ ዕድለኛ ከም ምዃኑ ያ ዝተረዳእክ
5: እዚ ኮ ጉዳይ 30 ዓመት ምንባር ዘይኮነሲ ጉዳይ ምንቃሕ ክንደይ ሰብ ብደው ዝደቀሰ ከም ዘሎ ሳይትፈለጥን ማለት ድ
6: እወ ግን ኣዙ ሄለን ምድቃስ ክትብል ከላ ሓደራ ክብጥርያ ከይትርድእ እያ ድሒሩ ኣለዎ ማለት እያ
3: ሕጅስ ዘረባ ሄለን ምርድኡ ጭንቕ ስለ ዝበለንስ ካባ ክስያይ ግልህል ኣቢል ክረዲእ ክኒ ማለት ክ እንታይ ዋዳ ማማድሃም ዝበለት ከዓ እንታይ ሓቀ ኣደብ የድለይ ክሉ ሓራይ ትኸንክዚ ሳክታብ ቃላት ክትፈላሰፊ ገለ ትፍትኒ እሞ ድማ ባይ
6: እንታይ ደክስኽ
3: ኣንዳ ኣዛሚት ጠምቲ ንትዕ ጌርኪ
4: ያ በናት ማልክን ያኸ እዚ ኮ ተራ ዕላል እዩ
6: ዕላል ወ ዕላል ድማ እሂ ኒሂኒ ሓሳባት ምልዋጥን ምምላን እንተ ዝሓፍትና ግነትልካ ሃንደበት ከም ጀበና ሸረክረኪኢላ ትግንፍለኒላ
3: መምሰብ በልበልኒ ንስኽ ብጋሃፃሃጥ ዝበላሓዊ ምሰርተንክኒ እግንፍል ጥራይ ዘይኮነ ከይድፍኣካም ኣንፍሪ
5: ወ ኣዝደይ ማዓረ ንስኹም ንቅሕኹን ተተደፊኡኹም
3: ዳተኸኣትቐል ንስኻ
4: ያ ዛሚት ስዋያ ዓላ ዋሕድ ሙንስ ህድእ በል ንሕና ንዓመታት ብሓንሳብ ሰርሕና ንሰርሕ ኣለና ወ እንሻላ ብሓንሳብ ክንሰርሕ ኢና ኣብቲ ዕላልና ድማ ንሕና ፍንው ስንድው ነብሎ ትዕላል መላኪን ክንሃስ ዘይኮነ ያዕኒ ተራ ዕላል እዩ ነዚ ኸሪት ካቢድ ዛሚት ማለክ እያ
3: ኣታትይ ክትብ ዘለካ ንሳኸ ኔርና ተጓዒዝና ዶ ኤሽመሽዶ እሱ ድማ ዘዛርበን ዘሎ እዚ ኩሉ ዓመታት ኔርና ብሓንሳብሲ ዘይንፋለጥ
5: ታዚቲ ተዳ ኮንኪ ኣነ ንስኽን ለለን ዑስማንን ኣነንስ ኣይንፋለጥ ኒና ትብለኸ
3: እዋ ስለ ዘይንፋለጥ ደይኮነ ከም ሕንጫል ቆልዓ ብዛዕባ ድቃስ ከተርዳእ ንዝፈተነት
6: ኣቲ ሰብ ኣነ ከምዚ ዝበልክዮ ከም ፍንጃል ዶ ዋላ ከም ሕንጫል ኣይረኣኹን
3: እዚ ደደ እዚ ኣቲ ትበልኒ ኣተኸይ ትበሃሊ ሓራይ መንጎምኪ ክስኽ ብሰባት ክትዋላ ዘይትፍትኒ ፅያፈን ዘይፈተታስ ብኣኻል ሌፍ ይብላ ደዮም ዝብልዎ ከምዝናትኪ
6: ኣዛሚት ኣዛሚት ግደፊት ትኻትኩኒ
3: ኣቲ ዘይተኻትኽከይ ንስኽ ደኮም ከመን ሓደርሆ ተኻኸይ ክወዲእ ክን ዘለኺ
5: ወይ ኣንተኣዝ ኸመኢሉ ዝኮኻገለ
3: ዝድመፅዝቕልካ ንስኽ ፈሳው
5: ፈሳው ኮይትሕሽ ማንጢስ እሂ ዳ ተሰልሚት ክኒ
3: መኒኽ ማንጢስ ትብልዮ ዘለኺ ኣብ መፅ ድኩዕ ድኩዕ ካይብለኪ
5: ንመናዓይ
3: ንዓኸዋ

0: በቃ ድሕሪ 2 ደቂቅ ደድሕራ ይመፅ ኣብኡ ሎ እሳላ ንሱ ሎ ፊት ንፊት ኣፍንኣፍ ተዋሂቦም ጉጅም ይብሉ ኣለው
1: መስሊ እንታይ ሰርሕ ኢኻ ትሰርሕ ዘለኻ ሓዳር ተፈለሰስ እንታይ ኢኻ ትጥቀም ንምንታይ ኢኻ ኩልሻ ኮክፉ ትሓስብ ኮክፉ ትዓኒ ንምንታይ
0: ዶ እንድዒ ምክንያት ኣይብለጠንን ወይ እንተጋኒ እንተፃዒነኒ እንተተዕባቢ ኣይበድልኒ ኣነ ፅቡቕ ሰናይ ናይ ሰብ ነገር ኣይብርሃንን እዩ ንምንታይ ኣይትበሉኒ እንድዒ ኣነ ኮመየ

Ой, это залит отсюда. Сами. Хорса. Давай.

0: ቁጣን ታጥቂ ብረመጽኺ
1: ሓደ ናፊቀካ ብዓይነክ ትወጽ ደሊኻ ካልኣይ ክዘናጋ ኣብ ገዛ ምዕፃው ነዊሕንን ሰልቸኒ ሳልሳይ ድማ ምዛ ትጨርትን ዘለኽላለ
0: እዋ ሓቢድ ክደኸ
1: ረስዐዮ ፅናሕ ኩርእስ ተርኢልካለ ራብዓይካ ዓቢደ
2: እው በስማ እንታይ ምዕባድ እቲ
1: ምዕባድ ዳ ምዕባድ ካብ ንጉር ውፅእ ምባል ማለት ይ ስምፅላል ካሓተክ ንዶ ግን እንታይ እዩ
2: ወ ተወሳኺትለይ ኣነ ደኣ ሓፍቱ
1: ሓፍቱ ሳይኮንግን
2: ሓፍቱ እ ዝብለክ ዘለኹ
1: ሓፍቱ ጓለብኡ ጓለዲኡ ቀዳመይቲ መኣዛላ ካልአይቲ ማክዳላ ሳልሰይቲ ከዓ ረህዋላ ካብዞም ኩሎን ዝተቐስኮንስ መነን ይኽስኺ
2: ሓፍቱ ክብለክ ከለኹስ ብእምነት ሓፍቱ ማለት እዩ
1: ኣብ እንዳ ባርሰ እምነት እሞ ከዓ መስተ ሒዝካ ዘይመስል ካሓተ ክግዳጡ ጌር ክመልስለ
2: ሓርሕተቲ እንታይ ክትሓት ንደሊክ ደለ
1: ከመይ ጌርክ ስለ ትሕዝዮ ኢኺ ትኽስ ምኽኽ ሕቕቕ ዝብለልክ ዘሎ
0: ስነስርዓት ግበር
1: እዩ
0: መስፍን እንታይ እዚ ጉዳይ
3: ዋ ሩታ እንታይ ዳ ኣዚ እሰይ ከ
1: እሰይ ዳ ኣብ ገዛ ዓፂ እዮ መፅ
0: ዋ ኣቲ ሰብ ጥዒቲ ድኺ ነቲ ወዲይ ስበይና ዓፂ ክዮ መፅ ኢኸ
2: ፕሮፕዮ ፕሮፕዮ እዚኣ ጉዳይ በዓልካ ክሪቢት ወሊዕኻ ብኣባ ዓቢልካ ኢኻ
3: ኣነ ተብሳኺትለ
4: ሄትሮት ጓለ ኣበዳ ፀኒሕክ
1: ኣብ ሓደ እንዳባር ምስ ሓንቲ በዓልቲ ባር ኣፍ ንኣፍ ተዋሂቡ ጉጁም ክብል ፀኒሕ
4: እወ
2: እዮ ኣብ ኪዳንካ ፅኑዕ ኣብ ልዕሊ በዓልቲ ቤትካ ዘለካ ፍቕርን ኣኽብሮትን ድማ ፈልጦ እየ ግን ዘይረአ ብውሽጢኻ እዩ
1: ወይ እስኻ ጓሊ ክተፀባብቕሞ ኽኢልኪ ሓደ ዘፍቅረካ ሰብዶ ኣብ ገዛ ዓፂ ካብ እንዳባር የምስ እዩ
2: ኣወዲ ንርት
1: ሕረገፅ
0: እንታይ ድ እቲ ተፃዒኑ ንዝበዕለ ፀቕጢ ክረግፍ ኮይ እንዳባር ዝኣት
2: ይርዳእኒ በቲ ንስኻ ትርድኦ ግን ሩት ከትርድኦ ዶ
0: ስዳ ፅቡቅ ኣለኹ
4: ስማ ሓንቲ ዕድል ክበክዕ ሕጂ ጓለይ ሒዘዶ ከይድ ወይስ ኢዳን እግራን መሲልካ ትኸይድ
0: እዋ ኢዳ መሲለ ኸይድዎ
4: እ እግራኸ ቀጢንካ

0: ቀድማ ተመሪቖም ወከልቲ ኤርና ኣልማዝ ወልደ ገብርኤልን ዳዊት ሃይለን ዘዳልዎ ዜናዊ ፀብጻብ ኣብ ሓደ ተዋሂዱ ኣሎ። ኣልማዝ ወልደ ገብርኤል ከተቕርቦ እያ።
1: ብመደብ ትምህርቲ ንዓበይቲ ካብ ቀዳማይ ክሳብ ሳልሳይ ክፍሊ ኣካደምያዊ ትምህርቲ ክከታተላ ዝፀንሓ ልዕሊ 100 ኣዴታት ብክልተ ሓምለ ትምህርተን ዛዚመን ኣመሓዳሪት ምምሕዳር ከባቢ 6 ወይዘሮ ፀሃይነሽ ተክለ መደብ ትምህርቲ ንዓበይቲ ኣብቲ ምምሕዳር ከባቢ ንመበል 9ይ ዓመቱ ይካየድ ከም ዘሎ ብምሕባር ውፅኢቱ ዝምስገን ከም ዝኾነ ገሊጻ። ኣብ ቤት ፅሕፈት ትምህርቲ ናይቲ ንእዞባ ኣዋሃዲ መደብ ትምህርቲ ንዓበይቲ መምህር ኤፍሬም ነፀርኣ ብወገኑ እቲ መደብ ንምዕዋት ምምሕዳር ከባቢ ዝገብሮ ዘሎ ዝተዋፅኦ መጊሱ። ሓላፊ ምምሕዳር ከባቢ ንእዞባ ከረን ኣቶ በኺት ጉቡጣን ነቲ ብምምሕዳር ከባቢ 6 ዝተወስደ ተበግሶ እተን ካልኦት ምምሕዳራት ከባቢ ክስዕቦ ተላብዩ ኣብ መወዳእታ ልዑል ነጥቢ ንዘመዝገባ ኣዴታት መተባብዒ ሽልማት ተዓዲሉ። ብካልእ ወገን ኣብ ንእዞባ ከረን 300 ደቂ ኣንስትዮ ዝርከብኦም ብሞያ ዝሰልጠኑ 511 መንእሰያ ብክልተ ሓምለ 226 ተመሪቖም። እቲ ካብ 3 ክሳብ 6 ኣዋርሒ ዝወሰደ ሞያዊ ስልጠናታት ቀዳማይ ረድኤት፣ ትልሂት፣ ስእሊ፣ ፅባቐ ፀጉሪ፣ ምምልኻዕ፣ ቋንቋ ምልክት፣ ካራትን ሕምረትን ዘጠቃለለዩ ነይሩ። ሓላፊ ውዳቤታት ሃማማት ኣብቲ ንእዞባ መንእሰይ በሽር መሓመድ ኣብ ዘስምዖ ቃል ንቕሓትን ዓቕምታትን መንእሰያት ምብራኽ ኣካል ዓበይቲ መደባት ማሕበር ከም ዝኾነ ሓቢሩ። ሓላፊት ክፍሊ ፕሮጀክትታት ሃማማት እዞባ ኣንስባ ወይዘሮ ሻምለ ገብረኪዳን ብግዲኣ መንእሰያት ብርጥዓዊ ክፍሊ ዝተፈላለየ ዓውድታት ሞያ ክቐስሙ ይግበር ከም ዘሎ ብምሕባር ሰልጠንቲ ንዝቐሰምዎ ትምህርቲ ኣብ ባይታ ክሰርሕሉ ተማሕፂና።
0: ኣብ ንዞባ ፎርቶሳዋ ጉዳእቲ ልምድታት ምግታእ ዝሕግዝ ኣስተምህሮ ካብ 3 ክሳብ 25 ሰነ ኣብ 13 ምምሕዳራት ከባቢ ተዋሂቦ ሓላፊ ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣቶ እድሪስ መሓመድ ኣብ ዝሃባ ሓበሬታ ክሳብ 230 ካብ ክሽቦ ደቂ ኣንስትዮን መርዓት ትሕቲ ዕድመን ነፃ ንምዃን ይስራሕ ከም ዘሎ ብምጥቃስ ዓላማቲ በብእዋኑ ዝውደባ ኣስተምህሮታትን ጎስጓሳትን ነዝን ምስማር ከም ዝኾነ ገሊጹ። ግዜያዊ ኣመሓዳር ንዞባ ፎርቶ ሳዋ ኣቶ ኣረጋይ መብራህቱ ብግዲኡ ክሽቦ መርዓት ትሕቲ ዕድመን ካልኦት ጎዳእቲ ልምድታትን ናብ ጥዕና ደቂ ኣንስትዮን ዘውርድዎ ሳዕቢናት ብምግንዛብ ንምቁፅፃሮም ኣብ ዝካየድ ፃዕሪ ምምሕዳር ንዞባ ምስ መሻርክቲ ኣካላት ብውህደት ከም ዝሰርሕ ኣረጋጊጹ። ዝስዕብ ዜናታት ሃገራት ወፃኢ ኩራ ተዓዘብትና ንምክታልኩም ደጊምና ብክብሪ ንዕዳም። ዜና ወፃኢ፦ ኣብ ሊባኖስ ንዝግበር ግዳማዊ ምትእታው ብትሪ ከም ትቃወሞ ሶርያ ነፂራ። እዚ ዝተገልፀ ሚኒስተር ጉዳያት ወፃኢ ሶርያ ኣሰዓዳ ሺባኒ ትማሊ 2 ሓምለ ምስ ላዕለዎት ሰብ መዚ ሊባኖስ ኣብ ከተማ በይሩት ኣብ ዘካይዶ ዝርብ እዩ። ሃገሩ ኣብ ሊባኖስ ተፈጢሩ ዘሎ ቅልውላው ብሰላማዊ መገዲ ክዓርፍ ከም ደሊ ዝገለፀ ሚኒስተር ኣሽባኒ ኣድላይ ምስ ዝኸውን ኣብቲ ናይ ሰላም ተበግሶ ክተሓባበር ቅርብቲ ምዃን ኣረዲኡ። ኣብ ሊባኖስ ተኸሲቱ ዘሎ ፀጥታዊ ፀገማት ነቲ ዞባ ከይተረፈ ባዕሎታ ከም ትፀልዎ ብምጥቃስ ከኣ ዞባውያን ሃገራት ንምዕራፉ ብሓባር ክሰርሓ ፀዊዑ። እዚ ከምዚ ኢሉ እንከሎ ሶርያን ሊባኖስን ኣብ ዝተፈላለየ ፅላታት ክተሓጋገዛ ዝኽእለን ስምምዓት ከም ተፈራርማ ሓቢረን። ትግባር እቲ ስምምዓት እትከታተል ሓበራዊት ኮሚተ ብምቓም ድማ ስሩዕ ርክባት ከም ዘካይዳ ኣፍሊጠና ኣለዋ። ሩስያ ትማሊ 2 ሓምለ ኣብ ዝተፈላለየ ዕላማታት ዩክሬን ከቢድ ሰብኣውን ንዋታውን ክሳራታት ከም ዘውረደ ዝተገልፀ ድብዳብ ኣካይዳ። በቲ ኣብ ርእሰ ከተማ ኪቭን ከባቢኣን ዝተኸየደ ናይ ሚሳይላትን ድሮናትን ደብዳብ ኣብ ልዕሊ ወታደራዊ ትሕቲ ቅርፂ ከምኡውን ንምክልኻል ኣብ ልዕሊ ዘገልግላ ትካላት ከቢድ ዕንወት ከም ዝወረደ ዝገለፀ ሚኒስትሪ ምክልኻል ሩስያ ልዕሊ 150 ዝተፈላለየ ዕላማታት ከም ዝደብደበ ሓቢሩ። ብዘይካዚ በቲ መጥቃዕትታት ብውሕዱ 30 ሰባት ከም ተቐትሉ ዝሓበሩ ፀብፀባት ህሱያት ዝርከቦም ልዕሊ 90 ቆሲሎም ብምህላዎም ቁፅሪ ምዉታት ክውስኽ ከም ዝኽእል ኣሚቶም። እቲ ስጉምቲ መልሰ ግብሪ ናይቲ ዩክሬን ኣብ ሃገሩ ተካይዶ ዘላ ተደጋጋሚ ደብዳብ ምዃኑ ዝገለፀት ሚኒስትሪ ክሰፍሕ ምዃኑ ረዲእ ኣሎ። እቲ መጥቃዕቲ ሩስያ ኣብ 226 ኣብ ልዕሊ ዩክሬን ካብ ዘካየደቶ ተመሳሳሊ ወታደራዊ ስጉምቲ እቲ ዝዓበየ ክሰባዊ ክሳራ ዘውረደ ምዃኑ እዮም ፀብጻባት ዝጠቕሱ። ኣብ ሰሜናዊ ሸነኽ ናይጀርያ ተኸሲቱ ብዘሎ ፀጥታዊ ቅልውላው ልዕሊ 17 ሚልዮን ሰባት ንሓደጋ ጥሜት ከም ተቓልዑ ውድብ ሕቡራት ሃገራት ገሊጹ። በቲ ተፈጢሩ ዘሎ ፀጥታዊ ፀገማት ቁጠባዊ ንጥፈታት ከካየድ ከም ዘይከኣለ ዝሓበረ እቲ ውድብ ሰላማዊ ፍታሕ ምስ ዘይረክብ እቲ ሓደጋ ክኸርር ከም ዝኽእል ኣጠንቂቑ። ዞባ ቦርኖን ከባቢኡን በቲ ቅልውላዊ ሕልፊ ካልእ ከባቢታት ናይጀርያ ተጠቂዖ ከም ዘሎ እዮም ፀብፀባ ዝረድኡ። ዝሰፍሕ ክፋል ሰሜናዊ ናይጀርያ ብትሕቲ ዕጡቃት ወገናት ወዲቑ ከም ዘሎ ዝጠቐስቶም ፀብፀባት

ከዘሎ ተደጋጋሚ ሽብራዊ መጥቃዕታት ህይወት ብዙሓት ሰባት ከም ዝጠፍአ ይረድኡ በቲ ዘይርግኡ ኩነታት ካብ 2009 ንዳሓር ጥራይ ልዕሊ 40,000 ሰባት ከም ተቐትሉ ይጥቀስ። ኤውሮጳዊ ሕብረት ንኣሜሪካዊ መርበብ ሓበሬታ ጉግል ብምጉዳል እምነትን ምጥሓስ ሕጋጋት ንግዲ ናብ ዝሓለፈ 10 ዓመታት ብጠቕላላ ልዕሊ 11 ቢልዮን ዶላር ከም ዘቐፅዖ ጸብጻባት ሓቢሮም። እቲ ግዙፍ ኩባንያ ኣታዊታቱ ንምኽዕባት ጥራይ ክንቀሳቐስ ከም ዝፀንሐ እዩ ኤውሮጳዊ ሕብረት ዝኸስስ። እቲ መርበብ ኣብ 2024-350 ቢልዮን ዶላር ኣብ 2025 ድማ ልዕሊ 400 ቢልዮን ዶላር ኣታዊ ከም ዝርከበ ጸብጻባት ይጠቕሱ። ኤውሮጳዊ ሕብረት ንንጥፈታት ጉግል ብዕቱብ ይከታተሎ ከም ዘሎ ብምጥቃስ ዕዳጋታት ንምብሓት ሕጋጋት ዕዳጋ ከም ከይጥሕስ ኣጠንቂቕሎ። ኣሜሪካ ምስ ሜክሲኮን ካናዳን ከቲማቶ ንዝፀንሐት ንግዳዊ ውዕል ከም ዘይተሐድሶ ኣፍሊጣ። ሰለስተን ሃገራት ነቲ ንግዳዊ ውዕል ክሳብ 2042 ንምሕዳስ መደብ እኳ እንተነበረን ኣሜሪካ ግን ክትዝትየሉ ዘለዋ ጉዳያት ከም ዘሎ ብምጥቃስ ነቲ ናይ ምሕዳስ ውጥን ወንዚፋቶላ። ይኹን እምበር እቲ ስጉምቲ ምስ ሜክሲኮን ካናዳ ንዘለዋ ኩሉ መዳያዊ ርክባት ብኣሉታ ከም ዘይፀልዎ ገሊጻ ኣላ። ሰለስተን ሃገራት ዓመታዊ ኣስታት 2 ትሪልዮን ዶላር ንግዳዊ ምልዋጥ ከም ዘካይዳ ዝጠቐሱ ጸብጻባት ዘይምሕዳስ ትውዕል ነቲ መጠን ከጉድሎ ከም ዝኽእል ይእመት። ንግዳዊ ውዕል ኣሜሪካ ሜክሲኮን ካናዳን ነቲ ብናፍታ ዝፍለጥ ካብ ቀረፅ ነፃ ዝኾነ ስሉሳውን ንግዳዊ ስምምዕ ተኪኡ ኣብ 2020 ከም ተመስረተ ጸብጻባት ይረድኡ። መንግስቲ ኣይቨሪ ኮስት ብሰንኪ ሓደጋታት ዕልቕልቕ ኣብ ርእሰ ከተማ ኣቢጃንን ከባቢኣን ህፁፅ ናይ እዋን ሓደጋ ድንጋጌ ኣዊጁ። እቲ መንግስቲ ነቲ ስጉምቲ ዝወሰደ በቲ ተፈጥሮኣዊ ሓደጋ እስታት 60 ሰባት ድሕሪ ምማቶም እዩ። ብሰንኪ ትዕልቕልቕ ከቢድ ንዋታዊ ዕንወት ከም ዝወረደ ዝጠቐሱ ሰብ ምዝ ኣይቨሪ ኮስት እቲ ድንጋጌ ግዳያት ንምርዳእ ዝዓለመ ምዃኑ ኣረዲኦም። እቲ ዕልቕልቕ ኣብ ዝሓለፈ 40 ዓመታት ኣብ ምዕራብ ኣፍሪቃዊት ኣይቨሪ ኮስት ካብ ዘጋጠሙ ተመሳሰልቲ ሓደጋታት እቲ ዝዓበየ ሰብኣዊ ንዋታውን ክሰራደ ዘውረደ ምዃኑ ይጥቀስ። ኣብ ጋና ኣጋጢሙ ዘሎ ተመሳሳሊ ሓደጋ እውን ሰብኣውን ንዋታውን ክሰራታት ይወርድ ከም ዘሎ ተገሊጹ። ዝመፅእ ሰሙን ዝቃናዕ ዋዕላ መራሕቲ ኔቶ ኣብ ምጉልባት ወታደራዊ ዓቕሚ ኣባላት ዘተኮረ ከም ዝኸውን ቱርክ ሓቢራ። መራሕቲ ኔቶ ኣብቲ ዝመፅእ 7-8 ሓምለ ብቱርክ ዘካይድዎ ዓመታዊ ዋዕላ ኢንዱስትሪ ምክልኻል ተኺዳን ዘደንፍዕ ባጀት ንምስላዕ ኣብ ዝኽእል ስምምዕ ክበፅሑ ትፅቢት ከም ዝግበር ሚኒስተር ጉዳያት ወፃኢ ቱርኪ ሓቃን ፊዳን ሓቢሩ። መራሕቲ ኣብ ትግባር እቲ ኣባላት መጠን ክፍሊተን ክብከብላ ኣቐዲሙ ዝተበፅሐ ስምምዕ ፀቒጦም ክዘራረቦ ምዃኑ እውን ተገሊጹ ኣሎ። ኣባላት ኔቶ ነቲ ኪዳን ዝገብርኦ ክፍሊት ካብ 200ታዊት ናብ 500ታዊት ናይ ጃምላ ሃገራዊ እቶተን ከዘይድኦ ከም ትረዳዳእ ዝዝከር እዩ። እዚ ከምዚ ኢሉ እንከሎ ኣብቲ ዋዕላ ኣሜሪካ ኣብ ጉዳይ ዳግመ ህዳሴ ኔቶን መርገፂያ ዝነፅር መግለፂ ክትህብ ትፅቢት ይግበር። ምምሕዳር ፕረዚደንት ዶናልድ ትራምፕ እቲ ኺዳን መሰረታዊ ህዳሴ ከም ዘድልዮ ክሕብር ምፅንሑ ጸብጻባት የረድኡ።

ዜናታት ንምዝዛም ኣርእስተ ዜና ክደግመልኩም። ወፍሪ ተምሃሮ ንልምዓት ናይ ዓመት 226 ካብ 6 ሓምለ ክሳብ 15 ሓሰ ክካየድ እዮም። ቤት ትምህርቲ ስነ ኪነት ሓላይ ንክልተ ዓመት ብሞያ ዘሰልጠነቶም ተምሃሮ መሪቓ። ኣብ ከተማ ከረን መደብ ትምህርትን ዓበይቲ ክከታተላ ፀንሓ ኣዴታት ትምህርተን ዛዚመን። ኣብ ሊባኖስ ንዝግበር ግዳማዊ ምትእታው ብትሪ ከም ትቃወሞ ሶርያ ኣነፂራ። ሩስያ ኣብ ዩክሬን ከቢድ ሰብኣዊ ንዋታዋን ክሳራታት ከም ዘውረደ ዝተገልፀ ደብደባ ኣካይዳ። ኣብ ሰሜናዊ ናይጀርያ ዘሎ ፀጥታዊ ቅልውላው ልዕሊ 17 ሚልዮን ሰባት ንሓደጋ ጥሜት ተቓሊዖም። ሓፈሻዊ ዜናታት ተዛዚሙ ኣሎ። ምስተሮፍ መደባትና ንሓድገኩም ብወገነይ ብሩክ መዓልቲ እዩ።

መልክዕ ምድሪ ብዕንቆት ክትዕዘብ ከተስተማቐር ክትተንተንን ትሕዝትኡ ክትደሰስን ምስ ትጅምር መወዳእታ ዘይብሉ ጽባቐ ትረክብ። ኣኽራናት፣ እምባታት፣ ወሓይዝ ሩባታትን ሕሉማትን ጫካታትን ኮታ ብልዕልን ትሕትን መሬት ዝርከብ ጸጋታት ትምሰጥ። ኤርትራ ኣብ ባሕሪ ኣብ ምድሪ ኣብ ኣኽራንን ሩባን ኣዝዮም ድንቂ ዝኾኑ ባህርያዊ ጽባቐ እትውንን ሃገርያ። ባህርያዊ ዲጋ ልዕሊ እቲ ፍልጠት ገንዘብን ሰፊሕ ወፍርን ዝግበረሉ ሰብ ዝሰርሑ ህንጻታት ምስ ዝኸውን እውን እቲ ኣግርሞት ይውስኽ። ወከልቲ ኣገልግሎት ዜና ዞባ ጋሽባርካ ጋዜጠኛታት ቀዳው ተወልደን ኢብራሂም ዓልን ናብ ንኡ ዞባ ሻምብቆ ተንቀሳቂሶም ሓደ ባህርያዊ ዲጋ ዳህሲሶም ንዲጋ ዓሊ ገንደ። እዚ መረብ እዚ ንድሕረ ባይትኡ ጽባቕኡ ኣበርክትኡን ካልእን ከንጸባርቕ እዩ።

0: ባህርያዊ ዲጋ ዓሊ ገንደ ኣብ ደንደስ ሩባጋሽ ከባቢ ሻምብቆ እዩ ዝርከብ። ንነዊሕ መዋእል ማሬታ ዝብል ስም ሒዙ ጸኒሑ። ማሬታ ካብ ኣዕዋፍ ቅርቅረን ገረብ ቀንጠብን ተበጊሶም ዘውፅዎ ስም እዩ እንተኾነ ዓሊ ዝተባሃለ ሓረስታይ ሓደ ካብ ቀዳሞት ነበርትን ተጠቀምቲ ናይቲ ዲጋ ስለ ዝነበረ ብስሙ ተተክአም። ማሬታ ዝብል ስም እናተረፈ ዓሊ ገንደ ብዝብል ተዓብለለም። ኣብ መወዳእታ እውን ጠቕሊሉ ዓሊ ገንደ ዝብል መፀውዒ ሒዙ ይርከብ። ነበርቲ ናይቲ ቦታ ተዛረብቲ ቋንቋ ኹናማ ነበሩ። ኣቶ ኣቡበከር ያቆብ ዑስማን ሓደ ካብ ተጠቀምቲ ዲጋ ማይ ዓሊ ገንደ እዩ።
1: ኣብዚ ኣኸባቢ ብሽም ናቱ ሰብኣይ ዓሊ ገንደ ተባሂል ኣላ እጂ ብዚ ትኩምቢያ እንዲኦም ነይሮም እጂ ባድሜ ዝበሃል ነይሩ እቲ ኩና ናይዚ ከባቢ እንታይ ሽሙ እጂ ቦታ ኣለዉ ኣብዚ ከባቢ ምስ በሎ እጂ ነዚ መፅኡ ርእዩ ተመክሮ ከዓ ስለ ዝነበረ ነዚ ቦታ ነዚ ስራሕ ከመይ ከም ዝሰርሕ እቲ ኩሉ ሰብ ርእዩ ናቱ ከዓ ተበጊሱ ስጋ ሕጂ ብእሽም ከዓ ኣልገንደ ተባሂሉ እምበር ኣልገንደ ኣብሃጎና እዮም እሱ መፅኡ ኣብዚኣ እቲ ዘሎ ዘርኢ ናይ ብኣሩስ ድዩ ናይ ገለመታት እዚ ብኣልባምያ ምቁር ድንሽ ከምታት መፅኡ ኣብዚኣ ምስ ጀመረ ኣብዚ ዘሎ ሰብ በቢ እንታይ ሽሙ ተጠቂሙ በቢ ዓይነቱ ፍርዮ ዘይቅበል የለን እዚ ዝኾነ ባምያ ኮሞዶሬ ጅርጅር ሰለጣ ዱባ ብርጭቅ ዘይኸውን የለን ዝኾነ ዓይነት ፈልሲ እንተሂብካ ይቅበል እዩ። እዚ ኣልገንደ ዝበሃል ከዓ ዝኾነ ሓመልቲ ነዚ ከባቢ ጠለብ ይሽፍኖ እዩ። ኣልገንደ መስኣተዮ ኩሉ ዕዳጋ ተረጋጊኡ ካብዚኣ ቅድምና ፅነት ኹን ስጋ በዚ በዓል ባድሜ በዓል ሽራሮ ገለመተ ገለ ነብፅሕ ነርና ካብዚ ፍርየት ናይ ዚ ባረንቱ ካብ ባረንቱ ከመነ ካልእ ቦታ ከመነ ኣቱ ነይሩ
2: ኣልቢላዲ ሙነዘማን ኢስታናና ኣብውሃትና ኻኖ ፎጉ ምን ማኸሎ ነልሒናይ ወርሳ ንሒና ኸሸይና ብዩ ጋይድ ንሸቐል ማዕና ሌሓሲ ኣልመካን ዲ እስሙ ዓሊ

0: على جندي معانا سمزول، هو سيد المكان دي يعني، خلى لينا ورثة لينا من الأهباء أبوهاتنا، ونحن ورثناه مسكناه وشقالين فوقه معانا ما شاء الله. ليه حسي شقالين زي أبوهاتنا قاعدين يشغلوا معانا من البداية، بكيف قاعد نبدأ المويد الشغل دي وقت القريب، وقت الشهر 8 موية قاعد ينقص، ونهينا حتى نكون جاهزين.
1: መብዛሕትኡ ግዜ ተፈጥሮዊ ከባቢ ወይ በረኻ ማለት እዩ ዝውሰድ እንስሳ ዘገዳም፣ ኣኻውሕ፣ ጫካ፣ ብሓፈሻ ድማ እቶም ብኢድ ኣታውነት ደቂ ሰባት ብዓብዩ ዘይተቐየሩ ወይ ዋላ እኳ ሰብኣዊ ምትእታው እንተሃለዎም ዝጸንሑ ነገራት። ባህርያዊ ዲጋ ዓሊገንደ ከምቲ ስሙ ዝሕብሮ ሰብ ዝሰርሖ ዘይኮነስ ብባህሪ ዝተፈጥረዩ ሓደ ካብ ዓበይቲ ጸጋታት ናይቲ ከባቢ እዩ። ሓረስታይ መሓመድ ዓብዱላሂ ሳልሕ እውን ጥንታዊ ተመክሮ ናይታ ዲጋ ብከምዚ የዘንቱ።
2: ዓሊገንደ ገዛ ናቱ ኣበያይሮ ኣብተያገጉ ብጣዕ ጎቦ ገዛ ነይሩ። ኣሪ ኣብዚ ምስ መፅኡ ኣታር የገበር መንሽ ሩስ የዘርእ ወይ ካባምያ ጎበርበሬ ኩሉ ዝርእ ተጠቅመሉ ና ከመፀ ምስ ተወለድና ኣብዚ መፀና ኩሉ ሻ ከምኡ ምስኡ ነርና ዘርኢ ነርና መሕገዝ ዘለና ዝገር መሕገዝ ዘለና ሩበ ኤላ የገብረና ንኽእል ናሃጉዚ ከምቲ ቀደም ንወስኸሉ ፅቡእ ናኸውን ከምዚ ንብል ኣለና ኢና
3: ብፍቕሪ ከምዚ ረእኻዮ በቃ ብሳሕቕን ብገለመታት እቲ ዘይብሉ ከማን ካብዚ ኣድራሩ ሒዙ እዩ ዝኣት ዘሎ እቲ ሰብ ናይ ቀደም እንታይ ሽሙ ስለ ዝነበረ ናይ ባቂ ኤርትራዊ ኣብ ከምኡታት ብዙ እንታይ ሽሙ የብሉን ናተይ ኣትካ ገለመታት ብፍላይ ኣብዚ ኣጋሽ በር ቀደም ሕጂ ጠሚኻ ኣብዚኣ ውሽጢ ግረት ኣቲኻ ኮፍ ኢልካ ትበሊ እቲ በኣል ግረት መፅኡ ከማን ወሲኹ እዩ ዝህበካ ነይሩ። ኣብዚ ከባቢ ሕጂ ብከምኡታት ብዙ እንታይ ሽሙ ይንገብር ኢና ሕጂ ሓደ ሰብ ከይድ ካሎ እንታይ ለኸ ሃባኒ ብለካ ሃዘ የበሎ ከማን ናይ ድራሩ ሒዙ እዩ ዝኣቱ ብዙ ባእሲ ወይ ገለመታት ግርጭት ዝበሃል የለን።

0: ባርያው ዲጋ ዓሊ ገንደ ወይ ማሬታ ኣብ ክረማት ካብ ማይ ኩዕታትን ካብ ጋሽ ብዝወረድ ውሕጅን መሊኡ ብምፅናሕ ትሕዝቶ ማይ ከንቆልቆል ምስ ጀመረ ሓረስቶት ካብ ወርሒ መስከረም ክሳብ ጉንበት ኣብ ዘሎ ግዜ መጠነ ንኡስ ምስናኣዊ ሕርሻ ዘካይድሉ መንእሰያትን ቆልዑን ድማ ዓሳታት ብምግፋፍ ዘቤታዊ ጠለባቶም ዝማልእሉ ምንጪ ቅጡባዊ ረብሓ ነበርቲ ናይቲ ከባቢ እዩ። ኣብ ጀቕጀቕ ዝለምዕ ሕርሻ ሩዝ እውን ኣካል ናይቲ ኣብቲ ቦታ ዝፈሪ ዝነበረ ሕርሻ ምዃኑ ሓላፊ ኣሃዱ ቁጠባዊ ልምዓት ንእዞባ ሻምብቆ ኣቶ ፍስሓ ገብረ ሚካኤል ይሕብር።
1: እዚአን ኣብዚ ከባቢታት ዘሎ ዕዳጋታት ንኹሎ እንዳርጋ ይበፅሐን ክትብሎ ትኽእል ኢኻ። ምክንያቱ ካብዚ ዝፈርየ ብምሉእ ሕምልቶ ዘለካ ሕጂ ሓጋይ ምሉእ ሕጂ ክሳብ ወርሒ ርባዕተ ኣሎ ዝሓምሉ ሕጂ ክሳብ ወርሒ ርባዕተ ኣሎ። ኣብ ዘሎ ዕዳጋታትና ብሽኳ ኣሎ፣ ሻምብቆ ኣሎ፣ ሸሃተ ኣለና፣ በዚ ኸቶብያ ኣሎ፣ ዓደ ባዕሪ ኣሎ፣ ደሮማድ ኣለና። ክሳብኡ ኮይዱ እውን ክሸጥ ክእል እዩ ዝሕምልቲ እዚ ሸጥዎ ከዮም ብልክዕ። ስለዚ ኣብዚ ዝፈሪ ዘሎ ኣሕምልቲ እውን ቀሊል ኣይኮነን። ብዓይኒ በቲ ማእዛዊ መግቢ ክትሪኦ ከለካ ቀሊል ኣይኮነን ኣብ ዘሎ ሓምሊ ዝፈረ ዘሎ ዚ ሓምሊ ማለት እዩ። ምክንያቱ ብዙሓት ኣሕምልቲ ኣለዎ ዚ ሰላጣ ኣሎ፣ ጅርጅር ኣሎ፣ በዓል እንታይ ካትብሎ እዚኦም እንታይ ኣሕምልቲ እዚኦም ቆስጣ ከይተረፈ እውን ዘርእዎ እዮም። ኣብዚ ዱባ ዝረአ እዩ፣ ዚ ብርጭቕ ዝረአ እዩ። ካብ እካልካ ከምዚ ክበሃል ፅንሐ ዕፉን ኣሎ ዚ ዝፈሪ ኣብዚ ደይፈሪ ሓምሊ የለን። ኩሉ ዓይነት ሓምሊ ይፈሩ። እዚ ምቁር ድንሽ ዝበሃል ክገርመካሲ ምቁር ድንሽ ሕጂ በቲ ሚኒስትሪ ሕርሻ ኣብዚ ግዜ እዚ ኣዝዩ ጎስጓስ ዝዓበየሉ ዘሎ ጥቕሙ ተፈሊጡ ከም እንታይ ዝበሃል እቲ ሕብረተሰብ ጥቕሙን ረብሑን ፈሊጡ ኣብዚ ግዜ እዚ እትዮም ኣልማዕቲ ጀረዲ እናትና ትሰርሕሉ ዘለዉ ብልዑል ንቕሓት ዝፈረየሉ ዘሎ እቲ ናይ ምቁር ድንሽ ኣብዚ ግዜ እዚ ብዝያዳ ሚኒስትሪ ሕርሻ ተኸይዱ ዘሎ ኣብዚ ቦታ እዚ እንተርኢካዮ ቀደም እዩ ዝፈሪ ነይሩ ዚ ምቁር ድንሽ። ሕጂ እቲ ሚኒስትሪ ኣግሪካልቸር ንብሎ ወይ ሚኒስትሪ ሕርሻ ሕጂ የበጋግሶ ኣሎ እቲ ንቕሓት ናይ ታይ ዝበሃል ማለት እዩ። ኣብዚ ግን ቀደም ካብ ግዜ ግዛእ ተሕዞ እቲ ምቁር ድንሽ ዝበሃል ኣብዚ ይፈ

0: ካብቲኦም ተመክሮ ናይዞም ሓረሶት ዝረኸብናይ ሓበሬታ ምቁር ድንሽ ካብ ቀደም ኢና ንፈልጦ ኢሎምና ማለት እዩ። ስለዚ ብዓይኒ ቆጠባ ክትሪኦ ከለካ እቲ ኣብዚ ዝሰርሕ ዘሎ ንእሽቶ ይኹን ዓብዪ ንእሽቶ ይኹን ዓብዪ ኣብዚያ ስርሑ ኢሉ ድራሩ ሕጂ ኣቱ ድራሩ ሕጂ ኣቱ ነፍሲ ክኢሉ ኣሎ ማለት እዩ። ነፍሱ ሲ ንእሶ መርኮሳ ገይሩሉ ሰብዚ ማለት ነፍሱ ክኢሉ ኣሎ ማለት እዩ። ስለዚ ኣብዚኣ ስርሒ ከዓ ኣብዚያ ወላ እቲ ዘይብሉ እዚኣ እቲ ሕርሻ ዘይብሉ ኣብዚያ ምንዋለ ሰርሒ ንባዕሉ ድራር እሎት ይረክብ ኣብዚኣ ክፅህድ ይክውዕል ኣፍላዛ ገይሩ ክክስኩስ ዝኸብል ድራር እሎት ሕጂ ዝኣቱ ዘሎ ማለት ብዓይኒ ቆጠባ ክትሪኢ ከለካ። ስለዚ እዚ ብዝደሎ ተጠቃሚ ህዝቢ ሻምቡቆን ላላን እዩ ብዝያዳ ማለት እዩ። እቲ ኣብዚ ዝፈረየ ፍርያት ግን ዜና ኣብዚ ንዕዘባና ዘሎ ዕዳጋታት ክሳብ በዓል ባሮ እንተከይተረፈ ይኸይድ ማለት ዝሕምልቲ ሲ
1: ዋጋታት ንህዝቢ ኣገልግሎት ብጣዕሚ ካብ ድነበረ ፅቡቅ ይደቃልሎ ኩሉ ነዚ ከባቢና ነዚ ናይ ንእዞባ ስጋብ ንኩሉ ነዚ ናይ ንእዞባ ብምሉኡ ኣፍራይ ኣብኡ ኣብ ኩሉ ተቀሳቂሱ እንተኾነ እቲ ፍርያት ብጣዕሚ ፅቡቅ ስለ ዝኾነ ነቲ ዝፀንሐ ብደገ ዝመፅእ ናይ ናህሪ ንዕኡ የሃርመይ ፅቡቅ ገይሩ ንህዝቢ ኣገልግሎት ዝህብ ፅቡቅ ብጣዕሚ ዝካየድ ብጣዕሚ ፅቡቅ ይደቀለሎም እዚኣቶም ኩሎም እዚ ክንደይ ድኻታት ዳሓቆፈት እያ እዚኣ ዓልገንዲ እዚኣ ዝኾነ እቲ ብቐሊ እቲ ብጉልበት ዳእቱ ካብ ሓደ ካብ ሓደ ኣይልምን ብሞቶር ሞቶር ክብል ኣይውዕል ዝኾነ ሃበኒ ክብል ኣይውዕል ናብዚኣ ብደማይ ስለ ዳእቱ ብጣዕሚ እዩ ኣብኡ ናይ ሽግራት ዘቃልል ኣቃላሊት ሽግር እየ ክብላ ዝኽእል ኣነ ብወገን
2: ወቅተል የንጋስ ወኒሒና ሓታ ንኹ እንጃ ሒዚን ነሸልሒናይ ትራብ ሙናት ጠማጢም ሰላጣ ጅርጅር ኣድሪ ኣስዋት ኣየሸይ በስ ኩድራ ሰላጣ ወባዕዱ ሻሕራል ሻሕር ዓሸራ ጋይድ ናብዳ ዝረኣትና ያ ሸትል ማኣና ወቅተል ሻሕር ዓሸራ እዛ ሸታልና ናራቁ ብልሒናይ ኣሸትል ማኣና ሎዒንዱ ማራት ከዲ ወኒሒና ጋዲን ጃሓዘ ልሒናይ ደወ ማዕና ልልዕያ ሓሸር ማ ጋዲን የስአሉና እዮ ኣዮ ኣልመኸሩት ከን የስአሉና ኣይ ባርዱ የኹን ኒሂና ፊዒ ተጃሕና የኹን ዳይሪን መሳኣድ ለኣኑ ኣልከደርዲ ጋዲን ነዝረኡዲ ማ ኣሌነኹ ለሻዓብ ጀሚዕ ወለዴሽ ከማን ሙና ልዱፋእ ጋዲን የጁና ነሳኢዶም ተቢ ከደር ማሻላ ማኣና ማገሰርና ምኖ ማገሰርና ማኣም ማኣና ጋዲ ነሳኢድም መረዋሂድ ኣዩ ሰመ ካዓሲ ዘማን ኣልካን እንዱል ሞያ ፊሰነ ወዲ ላኪን ጋቴን ጉሰል ሞያ ማ ዘይ ዘመን ወማ ጋቴ ውሉድ ዘይ ዘመን ገበል ሰነቴን ከንጋሽ ደፋቅሎዩ ሞያ ሸዲድ

ውሕጅ ጋሽ ነፂፉ ትሕዝቶማይ መሬታ ክጐድል ምስ ጀመረ ዛባን ሰሉኳን ዝሓዙ ኣቦታት ዛንጌራ ዝተሓንገጣ ኣዴታትን ሻፋረዳ ዝተሰኩሙ መንእስያትን ናብቲ ንኣባሓጎታቶምን ኣቦታቶምን ተኸቲሎም ብልምዳዊ ኣገባብ ኣሕምልቲ ዘልምዕሉን ዓሳታት ጥዑማይ ዝገፍሉን ስፍራ ከም

0: ዝሰርሑ ምዕዛብ ንቡር ተርእየዩ። ነቲ ዕለታዊ ምንቅስቓስን ዝሕፈስ ዓይነትን መጠንን ፍርያትን ምስ ተዓዘብካ ድማ ኣብ መንጎቲ ባህርያዊ ዲጋን ነበርቲ ናይቲ ከባብን ዘሎ ምትእሳር ክትገንዘብ ኣይትጽገምን። ኣቶ ኣስመላሽ ብርሃነ ክኢላ ልምዓት ብቕሊ ንእዞባ ሻምቡቆ እውን ተመሳሳሊ መግለጺ እዩ ዝህብ።
1: ዲጋ ዓሊገንደ ክዛረብ ንድሕር ዳኣ ኮይነ እዚ ዲጋ ዓሊገንደ ንሕርሻ ኣዝዩ ምቹእ ዝኾነ ቦታ እዩ። ከባቢ 16-15 ሄክታር ዝኸውን ስፍሓት ኣለዎ። ኣርጋ ናይ ሓደ ወቕቲ እቲ ናይ ክረምታዊ ወቕቲ ሓሊፉ ሲ ኣብቲ ናይ ቆውዒ ካብ ወርሒ 10-9 ጀሚርና ክሳብ ወርሒ 4-5 ናይ ዘራእቲ ንጥፈታት ነካይደሉ ቦታ እዩ። እዞም ኣብዚ ዝነጥፉ ሓረስቶት ብዘይ ቃል ዓለም ኣዝዮም ንጡፋ ዝኾነ ሓረስቶት ኣብቲ ሞይ ኣብቲ ናይ መስናዊ ሕርሻ እውን ኣዝዮም ብቑዓት ዝኾኑ ሓረስቶት እዮም። ብኡ ዝዓበዩ እዮም። ካብ መጀመርያ ብኡ ዝዓበዩ ስለ ዝኾኑ ነዚ ቦታ እዚ ብጉቢኦም ዝጥቀምሉ ኣብዚ ዝጥቀምሉ ኣዝርእቲ ብዙሕ ኣሎ። ካብ እካል ንድሕር ዳርእና ከምዚ ትሪእዎ ዘለኹም ዕፉን ኣሎ። ዕፉን ኣብቲ መጀመርያ ካብ ወርሒ 9 ኣትሒዞም እዮም ዝጅምርሉ። እቲ ጠሊ ናይዚ ቦታ እንዳጎደለ ስለ ዝኸይድ ኣብ ወርሒ 9 ናይ 3 ወርሒ ናይ 4 ወርሒ ስለ ዝወስድ ዕፉን ኣብ ወርሒ 9 ዘርኦም ክሳብዚ ወርሒ 12 ክሳብ ወርሒ 1 ወርሒ 2 ካብኣቱ ይኽእል ኢሎም ስለ ዝግምቱ ንዕፉን መጀመርያ ዝጥቀምሉ። ካብኡን ድሕሪት እንዳቐፀሉ ኣብ ሕምልቲ እዮም ዝጥቀሙ። ሕምልቲ ከም ኮሚደረ፣ ኣድሪ፣ ሰላጣ፣ ካውሎ ኮ ብዙሕ ታሽሚ ኮነን ከም ትሪኦታት ጥራሕ ኢና ንርኢ እምበር እቲ ካልእ ኣሕምልቲ ንብሎ በዓል ምቁር ድንሽ ብዙሕ ዝኾነ ካብቲ ኣሕምልቲ ንብሎ ብዙሕ ዝኾነ ኣዝርእቲ ይጥቀሙ እዮም።

0: ባርያው ዲጋ አሊገንደ ወይ ማሬታ ዘይከም ካልኦት ሰብ ሰርሖም ዲጋታት ኣብ ደንደስ ጋሽ ዝተረኮነ ብምዃኑ ብገረብ ዓርኮ ኩባይ ዝወቀበዩ ኣብቲ ቦታ ዝካየድ ልምዳዊ ኣገባብ ልምዓት መስኖ ድማ ከምቲ ኣብ ካልኦት ቦታታት ኣብ ትሕቲ ዲጋ ወይ ብሓገዝ ስርዓት መስኖ ዘይኮነስ ኣብ ውሽጢ እቲ ማይ ዝድቅሰሉ ክፋል ናይቲ ዲጋ እዩ ዝካየድ። ክንዲ ዝኾነ ድማ ኣብቲ ስፍራ ዘልምዑ ሓርሶት ኪንዮ ዛባን ባዴላን ዝሓልፍ ንዋትን ነዊሕ ግዜ ዝወስድ ጉልበትን ኣሓቶምን። ኪኑ እውን ኣብቲ ቦታ ዝለምዕ ዝተፈላለየ ዓይነት ዝራእቲ ብዙሕ መንባሩ ሓላፊ ኣህዱ ቁጠባዊ ልምዓት ንኡዞባ ሻምብቆ ኣቶ ፍስሓ ገብረ ሚካኤል ይሕብር።
1: ሓፈሻዊ ከምቲ ኩሉ ክበሃል ዝዋዕለ ብዛዕባ እዚ ናይ ዜጋ ተሪኢካዮ ባህርያዊ እንዲ ባህርያዊ ተፈጥሮዩ ምክንያቱ ሓደ ዲጋ ብባህሪ ከምዚ ክትሪኦ ከለካ መጀመርታ እቲ መስሕብ ንብሎ እቲ ናይ ቱሪዝማዊ ፀጋ ሓደ ካብቲ ፀጋ እዩ ንበዓሉ እዚ ሓደ ካብቲ ፀጋ ኢልና ክንገልፀ ንክእል ማለት እዩ። ሕጂ እዚ ዲጋ እዚ ከምቲ ክግለፅ ዝውዕለ ካብቴን ግዛእታታት ሒዝካ ካብ 1940ታት ሒዝካ ኣብ ግዜ እንግሊዛት ሒዝካ እዩ እዚ ቦታ ትጥቀምሉ ነይሮም። ሕጂ እናተወራረሰ ከዓ ሰብዚ ግዜ ዝበፂሑ ሎ ማለት እዩ። ሕጂ በቲ ቆጠባዊ መገዲ ክትሪኦ ከለካ ሕጂ ሓደ ወቕታዊ ክንብል ከለና ማለት ኣብ ግዜ ክረምቲ ብላዕሊ ብዝናብ ዝመፀ ማይ ይመልእ እዩ። በዚ ጋሽ እንድሕር መሊኡ ከዓ ጋሽ ትረቦ እንድሕር መሊኣ ከዓኒ ይኣትዋይ ማለት እዩ። እዚ ጋሽ ምስኣተዎ እቲ ኣብዚ ዘሎ እቲ ኣብዚ ክቕመጥ ኣብነት ከምዚ ክብለና እዚኦም ሓረሶት ገሊዮም ኣብዚ ተወልዶ እዮም ትፅቡቅ ነገሩ ኣብዚ ተወልዶም ዳዕብእዮም እጂ ባህር ናይ ዝቦታ ፅቡቅ ገይሮም ዝፈልጥዎ እዮም ንዊሕ ዓመታት ሰሪሖምሉ እዮም ተመክሮታት ዘለዎም ዝያዳ ማለት እዮም ሓረሶት ኣብ ዘሎ ማለት እዩ። ሕጂ እዚ ቦታ እዚ ካብ ወርሒ ትሸዓተ ከምዚ ክግለፅ ፀንሐ ካብ ርሺ ሸዓተ እዮም ፈልሲ ዝጅምብሩ ካብ ርሺ ሸዓተ ፈልሲ ጀንቢሮም ካብ ወርሒ 10 ከዓ እቲ ናይ ምዝራዕ መስርሕ የካይድዎ ማለት እዩ። ስለዚ ኣብዚ ተጠቀምቲ እንድሕር ርኢና ልዕሊ 50 ገባር ዝኾኑ ኣለው እዚ ተጠቀማይ ብውሕድ ማለት እዩ ልዕሊ 50 ዝኾኑ ኣለው። ሕጂ ብዚ ከዓኒ ሻምብቆ ጥቆም እዮም ካብዚ እዚ ኣላላ ትበሃል ምሕዳር ከባቢ ካብዚ ጥቀመ ኩሎም እዮም ጥቀሙ ሕጂ ብዚ ኣብዚ ሕጂ

0: ላላ ጥቆም እዮም ሻምቦቆ ጥቆም እዮም ክልትን ዓድታት ወይ ምዳር ከባቢታት እዮም ጥቆማሉ ማለት እዩ። ስለዚ እዚ ቦታ እዚ ኣዝዩ ፍርያም ዝኾነ ቦታ እዩ። ምክንያቱ እቲ ፍርያም ከብሎ ዝኽእል ከዓኒ ሓደ ብቲ ናይ ግዜ ውሕጅ ማይ ከኣትዎ ከሎ ሓድሽ ሓመድ እዩ ድእቱ። እቲ ሓድሽ ጅልካ እዚ ከም ሚኒራል ኮይኑ ይጠቕሞ ማለት እዩ። ስለዚ በተቆጠባዊ መገዲ ክንሪኦ ከለና ኣብዚ ሪኢኹሞን እዮም ንኣብነት ኣዴታት ጠንሕና ኣብዚ ኣብዚ ፅ 10 ሪለን እየን ዝበልዓ ልካ ካብ ወርሒ 9 ጀሚሮም ፈልሲ ወርሒ 10 ምዘርኡ ክሳብ ወርሒ 4 ክሳብ ወርሒ 5 ዝፀንሓሉ ግዜ ኣሎ። ብፍላይ ፅቡቕ ኣዝመራት ኣሎ ማለት እዩ። ፅቡቕ ማይ እንድሕር መሊኣ ክሳብ ወርሒ 4 ክሳብ ወርሒ 5 ዝፀንሓሉ ግዜ ኣሎ። ልክዕ ካ እዚኦም ሰባት እዚኦም በቲ ልምዲ ቲ ትራዲሽናል ፋርሚ ንብሎ ብዮም ዝጥቀሙ ዘሎ።
1: ከምዚ ትሪእዎ ዘለኹም እዚ ናይ ዓልገንደ ሃብታም ስለ ዝኾነት ምስቲ ክስተያ እቲ ዓሳ ገፊፎም እቲ ዓሳ ስጋብ 5 ኪሎ ዝኸውን የውፁ እዮም። ኣውፅኡ ከዓ ኩሉ ሰብ እቲ ካብኡ ዝምገብ ካብኡ ንናብኡን እዩ ኣቓልቦ ስለ ዘይተገብረላ እምበር እሳ ንዚኣ ኣፍራይት ናይ ብሓቂ ኣቓልቦ እንድሕርተ ገይርዋ ዓሱኡን ከምዚ ትሪኦ ዘለካ እዚ ከባቢኡ ራሕስን ጠልን ዝበለፀ ምመፀ ብዙሕ ዕግበት ናይ ክስታያት ናይ ወዲ ሰብ መሓፈሻዊ ማሕበራዊ ኣገልግሎት ኣብዚ ብዙሕ ይድዕንገል ካብኣ

0: ትሕዝቶ ማይ ዲጋ ዓሊ ገንደ ማሬታ ክጎድል ምስ ጀመረ ኣብቲ ማይ ዝገደፎ ክፋል ዝተዘርኡ ዝተፈላለዩ ኣሕምልትን ከም ዕፉንን ዓተርን ዝኣመሰሉ ኣእካልን ጥረታትን ተወሳኺ ማይ ከይሰተዩ ዓብዮም ኣብ ፍረ ክበፅሑን ኣብ ዕዳጋታት ቀሪቦም ንመዓላ ክውዕሉን ምዕዛብ ንጋሻ ተዓዛቢ ድንቂ ትርኢት እኳ እንተኾነ ነቶም ምስቲ ባህርያዊ ዲጋ ጥቡቕ ምትእሳር ዘለዎም ነበርቲ ብሓፈሻ ነቶም ኣብቲ ዲጋ ዘልምዑ ሓርሶት ድማ ብፍላይ ምስ ዕለታዊ ሂወቶም ዝተሓሓዝ ልሙድ ተርእዩ። ኣቦ እምበር ማሕበር ትካላት ወሃብቲ ኣገልግሎት ንእዞባ ሻምብቆ ኣቶ ጉርማይ ኣርኣያ እውን ነቲ ሓቂ ብልሳኑ ይገልጾ።
1: ዒላ ብቐረባ እዩ ዒላ ናይ 2 ሜትሮ 3 ሜትሮ ብዚኣ ክፈርሒ ደበርካ ሕጂ ዒላ 3 ሜትሮ እያ ካብይ ተሓልኒ ኩሉ ቀላ እዩ ኩሉ ቀላ እዩ ኣብ ፅቢልካ ንዕኡ ተወዲብካ ብማሕበራት ተወዲብካ ነዚ ንምፍራዩ ቀሊል ስጋዕልዓል ኩሉ እምበር እትልዓሉ እኳ የፍርይዎ ኣለዉ ሰብ ጀራዲን ኮይኖም የፍርዩ ኣለዉ ኢሎም እውን ደቐረበ ካብ 3 ሜትሮ 4 ሜትሮ ይሓልፍ ካብኡ ንነጃው ግን ኣብዚ ወር 5 ክበፅሕ ከሎ እዚ ስለ ደብቅዕ እቲ ኣኸኣት ስለ ትነቅፅ ኣብዚ እውን ከምኡ እንተትተኣታቶ እቲ ድበለፀ ኮይኑ ምረኸብናዮ እምበር እዚኣ ቱሪዝማዊት እዚኣ ናይ ብሓቂ ከሊልካ እውን ንዝኾነ መፃእቲ ወይ በፃሕቲ እዚኣ እቲ ዝበለፀ መንግስቲ ኣቓልቦ ክግበረሉ ዘለዎ እዚኣ ኣነ ክላቦ ይደሊ

0: ቅድሚ ዝሕጂ ዘሎ ህልው ኩነታት ባህርያዊ ዲጋ ዓሊገንደ ማሬታ ሓንሳብ ምስ መልአ ዓመት ሙሉይ ጸንሕ ብምንባሩ ዓበይቲ ዓሳታት ብምግፋፍ ዘቤታዊ ጠለባቶም የማልኡ ምንባሮምን ሩዝን ምቁር ድንሽን ብበዝሒ ይፈሪ ምንባሩን እዞም ሕጂ ኣሰራ ቦታቶምን ኣብሓገውታቶምን ተኸቲሎም ኣብቲ ቦታ ዘልምዑ ዘለዎ ሓርሶት ይምስክሩ። ዓሊ ናስር ኖህ ሓደ ካብኦም እዩ።
1: እስም ዓሊገንዴ ቀድም ነበረ ህዋ ጀደነ ህዋ እስሙ ዓሊገንዴ ካነ ህዋ መንሱኽ ህዋ ወሓሳ ማት ሓላና ኒህና ሓሳ ማስኪና ዛሪን ሰላታ ተማቲም ጅርጅር ባምያ እፍናይ ኤሸሪፍ ኩሉ ማሻላ ጋድን የጉም ኣሕሰን ሚታታ ጀራጅን ውደዋ ጋድን ንዓመለዮም ማሻላ ማጋድ የጊበል መረት ወላ ነነፍሰና ወላ ነነፍሱም ማሻላ ህዋ ወናስ ጋድን ይሽተወል ማሻላ ሓሰ ኩሉም ማቶ ሓሰ ፋድለን ኒሕና ጋድን ይሽተቀሉ ወማሻላ ወልአውላትና ከማን ሓሰ ኒህና ከማትና አውላትና ሁሞም ከማን የምስኩን መሓል ወማሻላ ኒህና ከማን ሓሰ ዳይሪነን ና ሓሪሻ ይሳዒዱና ያ የዱና ልመቶር ያ የዱና ኣየ ሓጃ ንሽተቅሉ ወዲና ደዋ ይሳዒዱና ፊደዋ ኣሸንፊ ዋሒድን ጋድን ይጉሉ

0: ኣብቲ ሪጋ ኣብ ኣስታት 16 ሄክታር ዝፈርአ ኣሕምልቲ ኪኖ ዝቤታዊ ጠለብ ስድራ ቤታት ሓሊፉ ናብ ዕዳጋታት ጎረባ ብተዓድታትን ከም ዝባፅሕን ማዕረን ልዕልን ኣብ ካልእ ከባቢታት ናይቲ ንእዙባ ዝርከብ ምህርቲ ከም ዝሕፈሶን ይጠቕሱ።
1: ኣሳ ሕጂ ከማን ደኺሙን ድዩ ቅደም ሕጂ ሓያል ኣሳ ዝወፅ ይነሩ ስጋ ብሃርጋፅ ከማን ነይረን ቅድም ሕጂ ኣብዚ ማኣት እንታይ ሽሙ ሕጂ እቲ ዲጋ ከማን እንዳ መልአት መፅያ ድበት መሊኣ እምበር ሕጂ ቅድም ሕጂ ስጋ ሰብ ትወህጥ እየ ነይራ ሽኡ ዝነበረ ኣሳ ቀሊል ኣይኮነን በዚ እንታይ ሽሙ ናንህዞ ነይራ መታሃዚ ነይሩ ማኣት ኣሳ እዩ ካብ ኩሉ ካብ ኣልባረንቱ ገለመተት ገለ ናይ ሸምበቆ ኣሳ ኣኺሉ እዩ ገለመተት ገለ ሕጂ ኣብዚ ቅሩብ ዓመታት ሕጂ ደኺሙ እዩ
2: ኣዳም ኣሳ ብዙሕ ሩባ እንድር መፅ እዩ ብዙሕ ኣሳ ይመፅእ ሕጂ ኣሳ ሩባ ኣይደይቡን እዚ ሩባ ምሳ ኣይደይቡን ሳ እዚ በኣሎም ወፅኡ ከበይ ዚክራምፅኦሞ ኣብኡ ይሂዝ ዘሎ ንነእሽቲ ሕጂ ቀዳም ላኪን ሩባ እንድርደቡ እዚ ቀዳም ይኮይጠካ ኣብዘርኢካዘቐላ ይኮይጠካ ነይሩ ላኪን ሕጂ ሩባ ምስ መፅኡ ኩሉ ደፊኖ ድበት መሊእዎ ከም ጌራ ሕጂ ፈኩስ ተኾን ሕጂ ክሳ ወርሒ ሸዋዓ ሸርሒ 4 5 ተኸውን ሕጂ ሪኢኸ ወርሒ 2 3 ተወርዲ እየ

0: ባህርያ ወዲጋ ዓሊ ገንደ ማዕረቲ ዝህቦ ረብሓታትን ዘለዎ ቱሪዝማዊ ኣገዳስነትን ዝዓቢ ሓበራዊ ስክፍቲ ሓርሶትን ሰብሞያ ሕርሻን ድማ ኣለዎ። ንሱ ድማ እቲ ሪጋ ካብ ጋሽ ብዝወረድ ውሕጅ ዝመልእ ብምዃኑ ጉዳይ ድበትን ዘይውሕስ ተጠቃምነት ጥሪትን እዩ።
1: እታ ዲጋ ብድበት ትመላእ ኣላ ዝብል ከምዚዞም ሓረስቶት ክብሎ ፀንሑ እውን ብልክዕ ትመላእ ኣላ። በቲ ሓደ ወገን እዚ ቦታ እዚ እዚ ናይ መረብ ቦታ ስለ ዘሎ ብኡ እንድሕር ዳ ዝያዳ ውሕጅ መፅኡ ንሱ ነቲ ድበት ንክትመልእ መዓት ዝኾነ ፀገማት የውርድ እዩ ናብዚ ካልእ ከባቢታት እውን ካብ ብዙሕ ካብ ነዊሕ ስለ ዝመፅእ ትውሕጅ በዚ እውን ተኽሎታት ናይቲ ድበት መምላእ እውን ኣለዎ። በቲ ሓደ ወገን ጥቕሚ እውን ኣለዎ። ሓድሽ ሓመድ ይመፅእ ስለ ዘሎ ፍርያም ዝኾነ ሓመድ ኣብዚ ዝመፅእ ዘሎ
2: እንዳገበል ዝበሃል ኣሎ። በዚ ትራእሲ እዚ እንዳገበል ዝበሃል ኣሎ። እሱ ውን መረብ ውን ንባዕላ መረብ ውን ኣብኡ ትልግስ እያ፣ መረብ ውን ትልግሰሉ እያ። እዚ ሕጂ ምስ መልአ ንኩሉ ኣብ ወርሒ ትሽዓተ ክኸውን ከሎ ኩሉ እንዳነፀፈ ስለ ዝኸይድ ኩሉ እቲ ሕብረተሰብ ኣብዚ ተጠቃሚ ከምዚ ትሪእዎ ዘለኹም ጠልን ረሓስን ሳላ

0: ናይታ እናታ ምስ መረብን ዓልገንደን ኩሉ ኣብዚ ዝጥቀም እዚ ኩሉ እዚ ከም ትሪእዎ ዘለኹም ኮሚደረ ሳላጣ ድንሽ ወይካ እዚ ዓተር እዚ ኩሉ ዕፉን ከም ትሪእዎ ዘለኹም ኩሉ ብምሉኡ እዚ ብደይ ማይ ዝኣቱ ሓደ ናይቲ ንእዞባ ፀጋታት ዝሓቆፈ ወይ ዘሎ ክሕብር ይፈቱ ብዛዕባ ኣብዚ ሕጊ ዘለናዮ ኣብ ግዜ ቅሳነትን ግዜ ክስተያየትን ኣቓልቦ ክግበረሉ ኣነ ክብሎ ዝደሊ እዚ ስጋዕ ወርሒ ሓሙሽተ እዚኣ ማይ እዚ ኣላ ካብ ወርሒ ሓሙሽተ ትነፅፍ እያ ሕጂ ዓሳታት ይግፈፍ እዩ ዓሳታት ኣለዋ ንዕኡ ንኸይነፅፍ ግን ቁርብ ኣቓልቦ ክግበረላ ቁርብ ክብላ ዝደሊ ብዝተፈላለየ እዚ እንተ ብገረደር ጌርካ ፍሒርካ ነቲ ሓመድ መመሽ እሱ ስጋ ንኸረምቲ ዝሓቂፉ ዝፀንሕ ስጋዕ ማይ ዝቕበሎ ትነፅፍ ስለ ዝኾነት ኣብ ወርሒ ሓሙሽተ ክግበረልና ከም ዘሎ እየ ዝብል
1: መንግስቲ እውን በዚ መንፅር ምስቲ ናይ ቱሪዝማዊ ርያ እንድሕር ዳርእኻዮ እውን ድሓን ዝኾነ ተሪኦታት ስለ ዘለዎ መንግስቲ እውን ቆላሕታ ክገብር በዚ መንገዲ ንሕና ትምኒትና እዩ
2: ትሪኦ ዘለካ እዚ ፍርያት እዚ ፀጋብዚ ዘሎ ኣዝዩ ዝሕብን ዋላ ውን ናብቲ ቆጠቦ ኣዝዩ ተራ ዘለዎ ስለ ዝኾነ ንሕና እውን እቲ ማይ ኩዕታት ናትና እዚ እኳ ብተፈጥሮ እኳ ከም ዝኮይኑ ንሃለዎ ሲ እቲ ማይ ኩዕታት ዘለዎ እውን ሕና ብወገና እንዳፈተሽና እንዳለለየና እውን ፅገነታት ክንገብረሉ እውን ኣብ መፃኢ ምሉእ ተስፋ ኣለኒ ማለት እዩ
3: ባህረ ምዕቃብ ምንባይን ምክንኻንን ነቲ ካብኡ ዝርከብ ፀጋታት ብምርባሕ ንዘላቐም ዕባለ ምስራሕ ለበዋ ዘድልዮ ይኮነን ኣብዚ ተሪር ምፅልላው ምድረ በዳን ምቅያር ክሊማን ዘለውሉ መድረኽ ከኣ እቲ ስራሕ ኣፀፋ ፃዕሪ ይሓትት ጽባቐን ጸጋን ባህርያዊ ዲጋ ዓሊ ገንደ እውን ነዚ ሓቂ እዩ ዘብርህ

መረምና ትራን ኣብ ሰሙን እዙ ስራሓት ካይላ ጥበብ ዝንፀባረቐሉ ሞያ እዩ። ሓደ ስራሕ ኣብ መፈፀምታ ንክበፅሕ ዝሓልፎ ምስርሕ እውን ቀሊል ኣይኮነን። ንኡስ መደብ ዓለም ስነ ጥበብ ብዛዕባ ኣገባብ ኣሰራርሓ ካይላ ኣተኩሮ ብምግባር ኣብ ስራሕ ምስትነጥፍ መንእሰይ ካናር ታደሰ ዘላለዩ ቀሪቡ ዘሎ። ንኡስ መደብና ዘዋሪት ካሜራ ናይ ሰሙን እዚ እውን ካብ ቀልቀል ሰብን እንስሳታትን ከምኡ እውን ጓሓፍ ማሓፍን ናይ ኣታክልቲ ዝዳሎ ጋዝ ንምምንጨው ኤሌክትሪክን ምምንጨው ጋዝን ኮይኑ ካብ ዘገልግል ነዊሕ እዋን ኣቕፂሩ ይርከብ። እዛ ኣብ ሃገርና ኣገናዚምና ክንሪኦ ፈቲና ኣሎና። ንኡስ መደብና ፍኖተ ህይወት ካብ ሃገረ ካናዳ ደቆም ሒዞም ብምብፃእ ንሓደ ዓመት ዝኣክል ምስ ሃገሮም ክላለዩ ኢሎም ኣብ ንእዘቦ ዓረዛ ትምህርቶም ክምሃሩን ሃገሮም ክፈልጡን ዘኽኣሉ ስድራ ዘላል ትሕዝቶ ተላሊልና ኣሎ። ተኸታታሊት ፊልም ሳውን መበል 21 ክፋል እውን ካብ መደባትናዮም። ብተወሳኺ ንዓኹም የዛንዩ ዝበልናዮ ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብ ናትራን እሰሙን እዚኦም ሞ ንኽትከታተሉ ብክብሩ ንዕድም። መደብ ናትራን ቀዳም 4 ሓምለ ልክዕ ሰዓት 2 ፈረቓን ድሕር ቀትሪ፣ ድግማ ሓሙስ 9 ሓምለ ልክዕ ሰዓት 4 ድሕር ቀትሪ። መደብ ናትራን

0: ምስ ድምፃዊ ኣሕመድ ኣደም ደርፊ ብቋንቋ ሳኮይና ፅኒሕና ዝኸበርኩም ተዓዘብትና ካብኡ ድማ ናብ ቴሌፎናትኩም ክንምለስ ኢና። ቴሌፎን መፅያትና ኣላ። ሃሎ
1: ሃሎ፣ ሰላም ዓለይኩም።
0: ዋዓለይኩም ሰላም ወረሕመትላ ወበረካቱ።
1: ባክንታ ዓስማን ካብረንጋ
0: ሕራይ ከመይ ውዒልኪ?
1: ኣልሓምዱላ ምፅቂ ድዓ ምባረካ።
0: ኣላ ይባርክ ፊክ ያ ረብ። ትፈደል ሓቢብቲ።
1: መጀመርታ ንክብሩ ወላድ ዓስማን ካለ
0: ሕራይ
1: ቀፂለ ንብምልኦም መሳርሕቱ ኣብ መሓደርቲ ንዞባዕቲ ሕድሳን
0: ተማም
1: ቀፂለ ንወላድተይ ሸካይት ኣልመዶም
0: ሕራይ
1: ቀፂለ ንብምልኦም ኣሕዋተይ ኣብ ውሽጡ ንወፃኒ ዝርከቡ
0: ሕራይ
1: ሓናን ዕስማን ምስ ደቃ
0: ተማም
1: ጅምዕ ብእምነት ምስ ደቁ ማሕፉዝ ዕስማን ምስ ተበይቱ
0: ተማም
1: ኣፍራሕ ዕስማን ምስ ወዳ
0: ሕራይ
1: ያስን ዕስማን ምስ በዓልቲ ቤቱን ምስ ደቁን ከምኡውን ምስጠፋ ዕስማን
0: ተማም
1: በዓልቲ ቤቱን ምስንጭውቲ ነጫሕ ምስጠፋ ጓሎም
0: ሕራይ
1: ቀፂለ ንስቲ ዕስማን ኣባረንቱ ትርከብ መንሱር ዕስማን ኣምስኬቲ
0: ተማም
1: ንዕማ ዕስማን ምስ በዓል ቤታ መምህር ኣድም ምስ ደቆም
0: ሕራይ
1: ቀፂለ ንደቂሓት ላይሕከረን ዝርከቡ ሓምሳለ ሽከር ምስ ደቁ
0: ተማም
1: ምስ በዓልቲ ቤቱን
0: ሕራይ
1: ንዕማ ሳልሕ ሽከር ምስ ጓላ ኣብ ግብፂ ትርከብ ሶፍያ መሓመድ ሼክ
0: ምስ
1: ደቃ
0: ተማም
1: ቀፂለ መንሱር ሳልሕ ሽከር ምስ በዓልቲ ቤቱ ሰሜራ ኢብራሂም
0: ተማም
1: ፈዲጃ መንሱር
0: ተማም
1: ቀፂለ ምፅውቲ ጓሎም ትማሊ ቀዳሚ ዓመታ ደብዓለት ቱረያ
0: ተማም
1: መንሱር
0: ተማም
1: ቀፂለ ንብሙላን ኣሞታተይን ሓትኖታተይን
0: ሕራይ
1: ቀፂለ ንብምሉ ህዝቢ ሃብሮን ከዓ
0: ተማም
1: ንዓኸን ንዘናባ ከምዝሓለፈትሉ
0: ሕራይ ኩሎም ሰምዑ ከለዉ። ሽክራን ሓቢብታና።
1: ኦኬ ዓፍዋን ዓፍ
0: ኣኒልና መርሓባ ከማን ቴሌፎን ኣላትና። ሃሎ ሃሎ ሕራይ እምበኣር ዝኽበርኩም ተዓዘብትና ከምቲ ኣቐዲመ ዝበልክዎ ማለት እዩ ኩሉ ግዜ ቴሌፎን ክንድውል ከለና ኣብ ጠቓና ቴሌቭዥን ምከይትህሉ ካብኣ ርሓቕ ኢልና ወይ ከዓ ጠቕላላ ጥፊእናያ ክንድውል ተስፋ ገብር። ምክንያቱ ድሕር ቴሌቭዥን ኣላ ኣብ ጠቓና ኩሉ ግዜ ኣይነሰማምዕኒና መቓልሕ ስለ ዝገብር ማለት እዩ። ካልኣይቲ ቴሌፎን መፅያትና ኣላ ክንቅበላ። ሃሎ
2: ሃሎ ሰዓድ
0: ሃሎ ደባይዋ መርሓባ።
2: ኣነ ሙና ዕስማን ይበሃል።
0: ሕራይ ከመይ ውዒልክ ሓቢብቲ? ኣነ ሙና ትፈደሊ
2: ፅቡቅ። መጀመርታ ስመይ ሙና ዕስማን ይበሃል።
0: ሕራይ

0: ተጀመርካ ንስድራይ ዝየውሃና ክብሎም ይደሊ
1: ሕራይ
0: ካልኣይ ከዓ ንንዳባሓጎይ
1: ሕራይ
0: ኣብራሂም ዓልድራር ይበሃሉ
1: ሕራይ
0: ኣሞይ ኣብ ስዑድያ ትርከብ ሓናን እብራሂም ዓልድራር ትበሃል
1: ሕራይ
0: ኣወቦይ ኣብ ቀጠ ዝርከብ ጃብር እብራሂም ዓልድራር ይበሃል
1: ሕራይ
0: ሰዓት ከዓ ሰዓድ እብራሂም ዓልድራር ትበሃል
1: ሕራይ
0: ምስ ደቀ መናቱ ሰፋዕ ምርዋ
1: ሕራይ
0: ንዓልካ የውሃነ ብለኪ ንስያሳ ፈርቂ ሰላም በልለይ ህዝብን ፖሊስን ኣብ ሬድዮ ዘምፅዎ ንዕንኳስ ሽዑ ኣብ ሬድዮ ዘምፅዎ ሰላም በልለይ
1: ሕራይ ሕራይ ሙና ሓቢብቲ ሕራይ ዛጓለይ
0: ይቀኒየለይ
1: ሙና ሓቢብቲ ሽኮር ጥዕምቲ ድምፂ ይቀኒየለይ ዛጓለይ ሕራይ እምበኣር ዝኸበርኩም ተዓዘብትና ቴሌፎንኩም ተዘይመፂና ናብ ዝቐፂለ ትስዕብ ዘላ ደርፊ የኸብለኩም ከም ተቐዲመ ዝበልክዎ ድማ ኩሉ ግዜ ካብ ቴሌቭዥን ርሕቕ ኢልና ክንድውል ተስፋ ገብር ምክንያቱ ቴሌፎን ቆራረፀና ስለ ዘሎ ሎም ማዓንቲ ድሕር ናብ ድሕሪ ተመይስና ኢና ደርፍታት ኣምፂና ዘለና በስ ቴሌፎን መፅያት እናላ መጀመርያ ክንቅበላ ሎ
2: ሎ
1: ሄሎ ድባይዋ መርሓባ
2: መርሓባ
1: መን ክብል
2: ኣብራሂም
1: ኢብራሂም ከመይ ውዒልካ
2: ዓንዶ ውዒልኩ ሰዓት
1: አልሓምዱልላህ ትፈضል
2: ልሓምዱላ ከመይ ኣለኹ እዩ
1: ፅቡቅ ኣለና አልሓምዱላ ስኻ ከመይ ኣለኻ ትፈضል ኢብራሂም
2: መርሓባ ሰላም
1: ሕራይ ጠዋሊ
2: ጀማ ወደይ
1: ሕራይ
2: ኤማን ሓወይ
1: ሕራይ
2: ባረክ ወደይ
1: ተማም
2: ዓብሰላም ወደይ
1: ሕራይ
2: እንትሳ ጓለይ
1: ተማም
2: ረመዳን ወደይ
1: ሕራይ
2: ኩሎም ምሁሎም ስድራ ቤተይ
1: ሕራይ
2: እዚ ሓፍተይ
1: ተማም
2: ሕሪ ሓፍተይ
1: ሕራይ
2: ኩሉኩም ስድራ ቤት ሰላም በልለይ
1: ሕራይ ሕራይ ኢብራሂም ኩሎም ሰሚዖም
2: ዋሲዕካ ሰሪፍን ኣሎ ሓደ ዋሲዕካ ሰሪፍ ኣሎ ወዲ ሓፍተይ
1: ሕራይ
2: ንኩሉኩም ነቶም ናይ ዒልከርካ ሰላም ዛ ዘሕለፈትና ከዓ ሰላም
1: ሕራይ ሽኩራን ኢብራሂም ሽኩራን ብጣዕሚ እየ ደመስግነካ ኢብራሂም ሽኩራን ኣለክ ሕራይ እምበር ዝኸበርኩም ተዓዘብትና ቴሌፎንኩም ተዘይመፂና ከም ተቐዲመ ዝበልክበለዋ ሎም ማዓንቲ ደርፍታት ናቕሩብ ንድሕሪት ምልስ ኢልና ናይ ዝኽርታት ክንገብሮ ስለ ዘለና ንድሕሪት ምልስ ኢልና ኢና ደርፍታት ኣምፂና ዘለና ማለት እዩ ቀፂላ ትስዕብ ናይ ድምፃዊ ተክለ ተስፋ እዚ ደርፎ ክትከውን እያ ማለት እዩ ፍቕሪ የተለመነ ትብል ሓቢርና ክንሰምዓ ኢና ሳድ ሙሻሂዲን ማ ዒንዳና እተሳልዮ ብዶ ኢና ክነክርሽ ፋስል ቂናይ እቑንያ ልልፈና ልልሙከድረም ተክለ ተስፋዝጊ እቑንያ ብልክት ትግርንያ ከሉና ንስማሓ ማዕባዓድ ዋሓ ንርጅዕ ዘይማጉልና ሳቢቀ ንሕና ማዕኩም ኣልሃዋ ሙባሻ ምና ልፈዳእያ ልኤርትርያ እተስሉ ቢና ውሻሪኩም ዓነ ፍሓልቀት ልዮም ምንብርና ምጫሉ ደባይዋ ከልኩም ማዓና

0: ምስ ድምፃዊ ተክላ ተስፋ ዝገና ፀኒሕና ሳደ ንመሻሂዲን ሕጂ ድማ ናብ ቴሌፎናትኩም ክንምለስ ቴሌፎን መፅያትና ኣላ። ሄሎ
1: ሄሎ
0: ሄሎ ደባይዋ መርሓባ።
1: ሄሎ ሙኒር ካተፈነይ
0: ሕራይ ከመይ ውዒልካ ሙኒር?
1: ሰላም ሰላም
0: አልሓምዱልላ። ትፈደል።
1: ብመጀመርታ ንክቡር ፕረዚደንት ኢሳያስ ኣፈወርቂ
0: ሕራይ
1: ንሓይልታት ምክልኻል
0: ሕራይ
1: ከምኡ እውን ገዳውትና ደቂ ባቢሎን የናስ ታገይ
0: ሕራይ
1: ሻዕበ ተስፋይ
0: ተማም
1: ራህዋ ተክለ
0: ተማም
1: ከምኡ እውን ሓፍታ ካብ ደገ ዝመፀት ሰላም ተክለ
0: ሕራይ
1: ራህዋ ተክልያ
0: ተማም
1: ኣደቕለወ ማቲስ ኣጓ ኤልታ ሃይለ
0: ሕራይ
1: ምስ ወዳ ማዓርት ኣማኒኤል
0: ተማም
1: ኣደይ ፅገወይኒ
0: ሕራይ
1: ናዝሬት ሳሙኤል
0: ተማም
1: ከምኡ እውን ንዓብደላ እብራሂም ኣማን እብራሂም በዓል ዓዚዛት ደገ ዝርከባ ኣሕዋተይ
0: ሕራይ
1: ንሙኒራ እብራሂም
0: ተማም
1: ከምኡ እውን ንዓኽን ንመሳርሕ ሰብን
0: ሕራይ ይቐኒየልና ሙኒር ሽኩራን ለክ መርሓባ። ሕራይ እምበር ዝሃበልኩም ተዓዘብትና ዝተፈላለዩ ደርፍታት ኢና ሒዝናልኩም መፂእና ዘለና። ሕጂ እውን ቴሌፎንኩም ተዘይመፂእና ናብዛ ቀፂላ ትስዕብ ደርፊ ይኸብለኩም። ደርፊ ብቋንቋ ቤዳዊት ናይ ድምፃዊ ቲታ ካብተን ኣብ መዓልቲ ናጥነት ዝቐረባ ደርፍታት ሓንቲ እያ ክትኮን ማለት እዩ። ንዓኣ ብሓንሳብ ክንሰማዕና ቴሌፎንኩም ተዘይመፂእና ሳድር ሙሻሂዲን يبدو أن نحن نخرج فاصل غنائي كمان أغنية للفنان تيتا، أغنية باللغة البيضاوية للفنان تيتا من الأغاني اللي قدمها بمناسبة عيد الاستقلال، حنسمعها مع بعض. بس خلونا نستقبل اتصال بالأول. هلو
2: هلو
0: هلو دبي ومرحبا.

ሰብ ቀቲሉ ይተኣሲሩ ወድማሉ በዚ ፀሓይ ክትዓርብ ወይ ድኹማት ናይ ዕራርቦ ጩራታታ ካብ ዘይርኢ ኣይዋሓደን ንልዕሊ 30 ዓመታት እዩ ኣብ ቤት ማእስር ተሰፊሩ ተቐሚጡ ዓለሙ ንሳ እያ ገዘፍቲ መዓፁ ናይቲ ቤት ማእስርቲ ዓጠጥ እናበሉ ተዓፅዮም ብገዘፍቲ ሰጋጥ ብግዳም ክርገጡ ከለዉ ዓለም ፈፂማ ዝተፈፀመት ይጥዕሞ ንፅቢሒቱ ግን ይረሖ ለሚድዎ ልማት ዛርቲ እዩ

0: ንብዙሕ ዓመታት እዩ ጭንቀት ጥራይ ኣብ ዝነፍሶ ሰፊሕ ኣዳራሽ ኣብታ ካሜራ ነቢሩን ሸምጊሉን። ንሱ ግን ነታ ቀፅሪ ከም ገዛእ ርእሳ ዝኽኣለት ፍጥረት ህዋ ገይሩ እዩ ተቐቢልዋ። ዓባይ ዓለም ነቶም ሓደስቲ ተኣሲሮም ዝመፁ ከም ሓደስቲ ዕሸላት ዝተወልድዋ ድንበ ገይሩ እዩ ዝፅብፅባ። ነታ ካሜራ ኣብ ዓዲ ርባዓታት ከሎ ይኣትይዋ። ነታ ጸባብ ንዕኡ ግን ገፋሕ ዓለሙ ኣብታ ልዕሊ ሚእቲ ናይ ሕጊ እሱራት ዝነብሩላ ዓባይ ኣዳራሽ ይነቢሩ ኣትዮም ዝወፁ ወፂኦም ዝምለሱ ድማ ወድማሉኸ ይብሉ ቀዋሚ ነባሪ እዩ። እንተዘይነበረ ኸዓ ሬሳኡ ካብኣ ክትወፅእ ከም ዘለዋ ንሱን ይፈልጥ። መፈጸምታ ህይወቱ ኣብኣ ምዃና ስለ ዝኣመነ ስለዚ ግዲ የብሉን ዓለሙ ንሳ እያ። በዝን ከምዝን ኣቦ ናይታ ሰፋሕ ጋብላ ክኸውን ከኣለ ተሰማዕን ተኣማንን እዩ ከም ሽማግለ።
1: ዝወደይ
2: ኣነ
1: ብፍሉይ እንዴ ፈትወካ ሕጂ ክሳብ ኣብቲ ልዳት ከብፃሕካ
2: ኣነ
1: ዝወደይ ፀሓይን ጭራታታን እንተበዝሑ መንገዲ እንተነውሐ ሰባት እንተበዝሑ ድንግርግር ኣይትበል
2: ሕራይ ወድማሉ
1: ኣይቲ ሕማቕ ዝወደይ
2: ሕማቕ ነራ
1: ተዛረብካዮ ቀለም ዝረግፅካዮ ለምለም ግበረልካ ዝወደይ
2: ኣሚን ኣሚን
1: ኣይቲ ሕማቕ ኣይቲ ሕማቕ ተስፋ ኣይትቁርፅ
2: ሕራይ
1: ፈተነ እዩ እዙ ተሓሊፉ ከ ኣሎ ሕጂ በልናዕና
0: መሰረታዊ ኣበር ግን ነበረቶ መፋጥርቱ ዋላ ደልዩ እንተደለየ ዘይትቕየር ጠባያ ኣበሩ ግን ንሱ ይኮነን። ብዛዕባኡ ኣበር እንተልካ ዋላ እኳ ምልምል ሰብነት እንተነበሮ ተሃላላኺ እዩ ብንእስነትና ኢና ንፋለጥ። ንዓይ ግን ብዘይካታ ህልኸኛ እትረአየኒ መሰረታዊት ባህሪቱ ከም ሰብ ሄር እዩ ጽሩይ ሄር እንተኾነ ጉድለት ዘይርከቦ ሰብ የለን። ተሃላላኺ ክንሱ ንፋስ ናብ ዘበለ የብል ከም ንእሽቶ ንፅል ሳዕሪ እዩ ዝዋሳውስ።

0: እዚ ደለናዮ ቤትካ ብፍቕሪ ብስኒ ጥራይ ይበሕልፍ ሓደ ሕድካ ተጋጭኻ
1: እንታ መን ኢኻ
2: ኣነ ዘረ
1: ዘርአይ ዲኻ እታ እዋ እታ ዘርአይ ወደይ ሕጂ ድማ መፂኻ እንታይ ደለ ሓጢያት ዳኣሉ እንታ ዘርአይ ብኸያት ሕጂ እንታይ ይዓብስ ዋሓጦ ኣኽለከ ስምዓኒ ዘርአይ ወደይ ዓለም ዳ መዓስ መንግስተ ሰማያት ኮይና ዕቅፍቅፍ እንዳ ኣሉ ቀለም መቐረታ ዝወደይ ያክል በል ዋሓጡ ሕጂ መሪቐ ደፋንኸኳ ክትምለስ ኣይኮነን መንገዲኻ ቐንዓካ የለካ እስኻ ግን ማሕቡስ ደገ ሰላም ጌርከያ ንጎን ምሸትን ትመላለስ ኣለኻ በል ሕጂ ከዓ ተምሃር ኣታ ደቂ ሃይስከ ሃይስከ ክፋብ ሃይስከ ምዕረፍ ሃቦ
3: ኣብ ውሽጢታ ብእሱራት ዘዕለቐለቐት ካሜራ ከየዕለሎ ክድቂ ዝደሊ ሰብ የልቦን ጉዳያትን ጭንቀታትን ዝሽምግልን ዘተባብዕን ኣቦ ናይታ ካሜራ ንሱ እዩ ዝብል ናይ ሽማግለ ድምፂ እንተሰሚዖም መላእ ሱራት ናይታ ካሜራ ፀጥ ይብሉ ነገራትን ካልእ ዕላላትን ምውትውት ይብሉ ናይታ ካሜራ ዋዕዋዕታ ይሃጥም ከም እዋን ለይቲ እቲ ዋዕዋዕታ ይቕንስ ፈፂሙ ረፍ ይብል ከም ጉድጓድ መቓብር
1: ዞም ደቀይ ኩልኹም ዶ መፂኹም ሕራ ይብሉ ከምቲ ኩሉ ግዜ ንብሎ ኣብዚ ዓለም ሓድሽ ነገር የለን ንብፃይካ ከም ነብስኻፍ ቁሩ እዩ ዝብል ተዕቢ መፅሓፍ ሰምዑ ዘለኹም ንሕና ግን ረሳዕቲ ኢና ካሓቲ ኢና ሎሚ ዝተሰማምዕናሉ ሎሚ ዝተምሃርናዮ ገዲፍና ንብፃይና ሓድሽ በደል ንብድል በደል ከዓ እንታይ ትወልድ ዞም ደቂ ጣዕሳ ጣዕሳ ኸ እንታይ ትወልድ ነብስኻ ምፅላ እዚ ገንዘብ ደቀይ ኣብዛ ገዛ ክህሉ ይብሉ ንሕድሕና ንተሓላለ
3: ወድማሉ ዋላ እኳ ኣርእስቲ ዕላሉ ሓንትን ዘይትቕየርን እንተኾነት ዝኾነ ነባርን ግዜያውን እሱር ከም መፅሓፈ ጸሎት ንዓኣ ከይሰምዐ ሩፍ ዝበለ ልዋም ክሓድር ከም ዘይክእል ስለ ዝፈልጥ ዋላቶም ብባህጊ ድቃስ ከበሮ ዓይኖም ክገልሁ ዘይክእሉ ትኹሳት ግድን ንእሽቶ ድሃይ ክሰምዑ ኣለዎም ድሃይ ማእሰርቱ ድምፂ ወድማሉ ብ1979 ዓመተ ምህረት እዩ ትንፋስ ሰብ ሕሊፉ ተኣሲሩ ወድማሉ ዘይትድገም ትንፋስ ሰብ ሓሊፋ ጸላኢ ኣብቲ እዋንቲ ዝነበረ ናይ ድርቂ ንፋሳት ንሰባት ብሕልፊ ድማ ነቶም ኣብ ብሓይሊ ጭዋዳ ዝኣምኑን ብከኒና ዘይውርድ ሙቐት ሰብነት ዝሃፎምን ብውሕዱ ናብቶም ቅድሚ 40 ዓመታት ኣቢሎም ንዓለም ዝፈልጥዋ ዝነበሩ ሰባት ኣተኰረ ብዓስቢ ስርናይ ምልሻ ስርናይ ኢሉ ከዓ ብረት ኣዕጠቖም
4: በትባላታ በትባል ያለ ኸድ ከምቶም ኣንብኸብዳ ኣንፋሓው ቀልጥናታ ቀልጥናታ ከ
5: ወድማሉ

0: ዝቆልዓ እንታይ ገበረካ?
1: ስበል ምሽሙሽ ንዓኻ ዝመምሕርካ ዲ
2: ኣይ ኣብየት ሃየንታ ኣይ ሃየንታ ኣይ እዋይ
1: ተሳእታ ተስእ ተስእ ሕጂ ስማዕ ድሕሪ ሕጂ ወድማሉ ስር ናይ ምልሻእ ዝግበዎ ኢልካ ተሓሚ ትንፋስካ ከማብ ስጋ ዝኣተወት እሾ ምሕር ከውፀ ክልዚ ትርጎ
3: እንታኩንካ ተጓልዒት ካጥምረኒ ኣስፋንጌል ካሓቢ ከለዉ ዳ ዝዛረብዎ ሕጂ ሎም ሓይሽ
2: ድሓን በል
3: ዋላ ድሓዳ ይኹን
2: ድሓን ድሓን ድሓን
4: ብዙሓት ኣንጻር ሃገሮምን ኣሕዋቶምን ብረት ዓጠኹ ሽዑ ልቦም ኣብ መንጎ ረብሓን ሓቅን ኣንሰላለወት ገለገሊኦም ግን ጨከኑ ኣንጻር ኣሕዋቶም ንጊዜ ከም ዝቆመ ዓንዲ ዝወሰደን ዝሓሰበን ወድማሉ ድማ ሓደ ካብዞም ዳሕረወት ኮነ ነብሱ ረሰነ ነታ ምልዖት ትመስል ገና ክንዲሰብ ዘይኣኸለት ሚዛን ፈተዋ ወይ ንመውፅእ ሕነ ሓፀያ ሚዛን ገና 15 ዓመታ ዘይእኸለት ቈልዓ ክንሳ በቢ ዝረኸባ ሓንሓነላ እንታይ ይብላ ኸም ዝነበረ ኣይተረዳኣን ግን ከዓ ኣይቀሰነትን ንስድራኣ ኸይትነግር ከዓ እንታይ ኢላ
1: ሚዛን ንዕስኪ
5: ይንታልካኒ
1: እለኪ ንዕኮ ዝብለኪ ዘለኹ ንኣቕረቢ
5: ሰምዓካ የደ ኣለኹ ተዛረብ
1: እምባዕ ሰምዕኒ ኣለኹምሽ ፅባዕ ማስያኺ ኣብቲ መንበር ሕሳር ናቐሽም ክኤል ምፅ
5: ወደይ ሰምዖ ዘይብለይ እንታይ ስራሕ ኣለኒ ናብ ዳሓሰር ዝመፃኹ
1: ኣነ ስለ ዝበልኩ ኣነ ስለ ዝኣዘዝኩ ጥራይ ትመፅ
5: ኣቦይና ድን ከለውንስ ንስኻ ወዲያ ማሉ ክትእዘኒ
1: ዎ ጥራይ ምፅ እንታይ ከም ዝሰርሕ ክነግረክ እየ

0: እንታይ ደኣ ክብለክ ፀኒሑ ዝሃርጋ
1: ዋላ ስቂኢሉ እዩ
2: ስማዕ ወዱ ማሉ ፍርዲ ዓድኻ ተቐቢልካ ትኸይ ክንደይ ግዜ ደረት ጉርሁና ማትካ ክደፍእ ሕጂ ከዓ ደረት ያቆብ ስለ ዝደፋእካ እዛ ግራ እዚኣ ከይታ ሓርሳ ተገዚትካ ኣለኻ ሕጊ ዓዲ እዩ ክትከብር ተደሊኻ ሕጊ ዓዶ ቦካ ክቢርካ ትኸይድ ወዲ ኢና
3: ዳሃን ዳሃን መን ከም ዳሓሰወለይካ ፈሊጡ ኣለኹ ፀላየ ኣንዳዕሊዕ ፈልጥ እየ
4: ዓገብ ዓገብ በደልካ ተኣሚንካ መስመርካ ተወድማሉ
5: እንታ ንመን ኢኻ ፀላየ እየ ትብሎ ዘለካ ዓዲ ሙሉ ዝፈልጠካ ፀላይ ኸዳ ግብርካ እምበር ንመን ክትውንጅለ ደሊኻ
3: ንስኻ ሓሳዊ በዘካኻ ደመን ፈሽፈሽ ዝብላለዩ
5: ስርዓት ክበር ወድማሉ ኣነ ሓሳዊ ኮንኩ
2: ኣንቱም ሰባ እዚ ኩሉ ትዝርምዑ ኢልና ንዕባ ግደፉ ንድሕሪ ታይ ትምለሱና ወይለ ፀጉርና ድ ቀሊልኩም ወድማሉ ከዓ ንዓኺድ በጃሓ ግደፈና
3: እንታ ክትገብራ እንታ ሃርጋብ ሰራቅ ደረት
6: እታ ቆልዓ ብነብሳ ተጠማቲት እያ ንወድማሉ ግን ጨዋን ህፃንነታን ኣይኮነን ስሒብዎ ምስ ኣቦኣ ጽኑሕ ህልኽ ነበሮ ብደረተይ ደረትካ ዝመጸ ብረት ምስ ሓዘ ኸዓ ህልኹ ከውፃኣሉ ኣንቀደ ከም ዕላማ ወሰዳ ንወላዲኣ ዒሕ ከብሎ ወሰነ ማዓንጡኡ ከሕርሮ ዘኽእል ዕድል ረኺቡሎ ኣጢቑ ብረት ነዚኣ ንኽፍጽማ ኸዓ ሓርቀመ

0: ተሓሽሎ
1: ደረተይ መንዚዕኻ ዝኣከብከ ይኣኽሉ እምበዕር ትኸይድ ኣለኻ ድሓን ክትርየኒ ኢኻ ሓሲኻ ሓሳሲኻ ካባይ ዝመንዛዕኸ ይኣኽሊ በሊዕኻ ትድቀስካ ይመስለካ።
2: ስለዚ ሄር ኢለካ ወድማሉ ኣብ ዓውዲ ኢና ደለና። ዓውዲ ድማ ክቡር እዩ፣ ንሰርሕ ኣለና። ሕጂ ምሳኻ ክታርኽ ግዜ የብለይ። ደረተይ ድማ ብሕጊ ዓዲ እዮም ዲሰዮ
1: ድሓን ከይፈተ

0: እታ ሸዊቱ ቅንጥብላ መዓልቲ ሎም እያ።
1: ሚዛን ሓደ ዕለት ኣብቲ ጃሕጃሕ ዝብርቡ ዓዶም ካብ ነፍሳ ዝኸብድ ኮበርታ እናጨቕጭቆት ከላ ረኸባ በይናያ ተፀናት ኢሉ ወዲኡ እዩ።
0: ሚዛን ሚዛን ወርቂ ኣንግራ ስምብዲ ኣትንዓ ክንዲ ወድማ ዝበልዓ ሰብ ኢሎም ክደ
2: መን እዩ ዝብለኒኻ?
0: ባዕሊ ክትፈልጢ ናይ ኣቦ ከያክል ድማ ናትኪ
3: ወይ ኣነ ወዱ ማላ ኣነ
2: ኣመገልካኒ ባሕመገኒ

0: ዋላ ኣለ መሸመሻ ዓድና እምበዓር መፅኦ
1: እንታትገብ መፅ ሓልገርን ላኸ
0: ተሪዐን ኮይነ
2: ካብቶም መናእሰይ ንሓዲኦም ብጎኑ ዝኣተወ ጥይት ነቲ ወሓዝ ሩባ ከይተረፈ ጸጸሪሩ ኣተዎ። ደሞ ደም መንእሰይ ውዑ እዩ። ዓመት ተሳቂዩ ከዓ ዓረፈ። ክብሮም ሓው መዋቲ ግን ኣስናኑ ንኺሱ ኣብ ቃሉ ጸንዐ ኣቕበጸ። ንዝሰዓበየ 45 ዓመታት ጉዳይ ከይተረስዐ ጸንሐ። ኣብ ዝተረኽበ ኣጋጣሚ ተለመነ። ኣበየ ፈጺሙ ኣንቀጸ።
3: ስምዓና ዘወደይ ወለድኻ እዮም ስምዓዮ።
4: ስምዓና ዘወደይ ካብ ወለድኻ ሓሊፉ ዝዛረበካ ሰብ የለን። ስምዓና
5: እዎ ዝወደይ እዋ ነገር ፍላጥን ፅኑሕ ዘምን መዓስ ኮይኑ እንታኽብሮም ወዳይ ደይዎ ዝብል ኣሉ
6: ደም ሓወይ ኣይበልዕኒ። ስለዚ ወዲ ማለ ብድሕሪ ሓወይ ኣብ ርእሲ እዛ ምድሪ ብሂወት ክዋሳወስ ኢልኩም ከይተሓስቡ ፈፂማ ክሰማዕኩም ኣይክእልኒ። ደም ሓወይ ከይዕረፍኩም ደቀስኩም ማለት ዘበት
7: ንዓስክ ከይደስኪ
8: ትጠምደሉኸ ኢኻ ዝወደይ
9: ድሓን የ ደይ ትጨነቕ
8: ጥዕናኻ ኸ
9: ኣምላኽ መስገን ድሓን ኣለዎ
8: መመልላስ ኸብደኒ በዚኡ ሓዳር ገዛ በዚ ጥዕና ዘይብለይ ምዃነ እዩ በዚ ኸኣተን ከብቲ ኣለዋ እንታይ ሞ ክንገብር ወሪድና
9: ኣንት ደ ኣይትምፂ ምሽለኪ ሰብ ተረኺብ ክተማልአለይ እተሲንካ ኸ ትገድፍዮ
8: ከመይ ገይረ እታ ገጽካ እኳ ርእዩ እንተበልኩኻ ተስፋ እዩ ዝኾነ ንዝወደይ
9: እቲ ክብሮም ካ እንዲ ቕቢጩ
8: ኣቕቢጹ ኣየ ናይ ምቕባፅ ኢኸ ካብኣኻ ዝገደድህለኸኛ ነኻስስኒ ረኺበ ዓዲ እንታይ ከዓ ዘይገበረሱ

0: ኣንታ ክብሮም ወድእ እዚ ህልኽ እንታይ ክዓብሰልካ እዩ? እዚ ደም ዘይነቅፍ ዘይትገድፎ ወዲ ማሉ ካብ ዝእሰር ድሮ 15 ዓመት ገይሩ ኣሎ። እዚ ይኣኽሎ ዋዞም ስድራታ ገይሮም ካ እዮም። እንታይ ገይሮም ካ እዞም ስድራታ?
1: ወይለ
2: ወ ነዛ ወላዲቱ ረ ነዛ ወላዲቱ ደንግፀላ
1: ነዛ ወላዲቱ ነዛ ወላዲቱ ረአ
3: ኣነ ንዕዕ ዝደሊ ደሙ ደሞ ወዲ ማልኹ እኳ ኣብ ዓይነይ ክሪኦ ደሊ ኣለኹ ድሕሪ ይኹልና ንድቅ
4: ኮነት ዝረቡ ቃላት እውን ኣይቀየረን። ግዜ ኣፀቢቑ ምስ ነውሒ ድማ ምዋትን ወድማሉን ተረስዑ ነገራት ረስኖም በረደ። እቲ ኣብ መቓብር እቲ ኸዓ ኣብ ካሜራ እሱራት በለዩ። እቲ ድሕሪ 10 ዓመቱ ኣባቴ ዝተባህለ ወድማሉ እውን ብሕይወት ምህላው ተረስዐ። ካብ ዝነበሮ ቤት ማሕቡስ ውፃእ እንተ ዝበሃል እውን ክወፅእ ፍቓደኛ ኣይምኾነን። ኣብ ዓዲ እውን ሞት እያ ትፅበዮ። ኣባቴ ኣብታ ካሜራ ፍቕርን ኣኽብሮትን እሱራት ተኸቢቦም ብዓብኡ ድማ ብሕይወት ኣለዉ ይነብሩ። ግን ክልቲኦም ከም ዘይነበሩ ርሱዓት እዮም። እቲ ሞይቱ ሞት ትረሳዕ ኾይኑ ወድማሉ ኸዓ
0: እሞ ኣብቲ ዝመፅእ ዘሎ በዓላሲ ኣብቲ ቤት ማሕበስ ከድና ቀስ ጌርና ንንጎሮ ምበ እንታይ ደኣ ክንገብር?
5: ንጎሮ ዲ እንድያ እንታይ ደኣ እሞ ንጎሮ እወ ንሕና እኳ ኣብ ኣምሀይ ምሳ እንዳ ዓቕባ ከድና ነርና ክንሪዮ ነብሱ ነጊርዎ ግዲ ኮይኑ ኣደይ ከ እምበር ከላ ድያ ምሳኽ እንዳደይ ትመፅ ምኻል ደስ ኢና ኢልና እዋኣዩ ነብሱ ነጊርዎ ምኻል ስኢና ሕዝቦ ዝቕ ኢልና ምኻል ስኢና
0: ኣደይ ከ እምበኣር ኢልኩን
5: ኣደይ ከ ኢልና
0: ነብሱ ነጊርዎ ወ
5: ነብሱ ነጊርዎ
6: እታ ወድማሉ ከመይ ኢልካ ዕ
3: ስታይ ወድማሉ ማለት እቲ ሰብ ድበፅሖ በፂሕካ ኣሎ ሰብ ተወልደ መተ ማለት እዩ ኣዴኻ ዓሪፍ ኣላ ክንብለካ ኢና መፂና
7: በስመ ኣብ ወወልድ ወመንፈስ ቅዱስ ኣሃዳም ከመይ ውዒልኩም? ንሓ ንደ ውዒልኩም? ከመይ ትውዕሉ? እወ ኣብዚ መምፂኢና ኣብ ወድማሉ ሓውና ኣብዚ ኮነ ውሕታ ተኣሲር እተኾነ ኣድዩ ስከይቲ ብድንገት ዓሪፈን ሕጂ ንዑኻ ደበሳዮም ይደብሶ ፅንዓታብካ በሉ ኩላትኩም ተሲኹም

ሓደ ዓርቢ ካብታ ካሜራ ብዙሓት እሱራት ተፋነዉ። እታ ሰፋሕ ገዛ ኸዓ ሕልምልም በለት ቁራ ኣተዋ። ኣብታ ካሜራ ጸኒሑ ዝወፅእ እሱር ዘለዎ ነገር ንኣባቴ ሓዲጉሎምን ብኦኦም ተመሪቑን ናይ ምውፃእ ልማድ ተጠርዩ ነበረ።

0: እዞም ደቀይ ምሕረት ልመዱ ተር ኢሉ ስርዓት ሓልዩ ዝኸደ ኣብዚ ኣይመፅእ እዩ ንፍዑ ኣይትሕመቁ ሰናይ መገዲ ግበረልኩም ዘጥቂ
1: ኩሎም ከም ናይ ዝተቆጠዐ ቆፎ ንህቢ ኣባቴ ዝብል ናይ እሽታ ድምፂ ኣውፂኦም ከድሩ በቲ ዓቐቕ ኢሉ ዝርሑን ዝዕፆን ማዕፆ ህውድጉድ ኢሎም ወፁ። ገዛ ኣሕለምለመት ሸዓን ሸዓ። ኣባቴ ኣብ ከባቢኦም ማእለያ ዘይብሉ ነፀላ ሰልዲ ንኣሽቱ ፍርናሽ ካልእ ጋዕገል ጠምን ተደርዲሩ ረአዩ። ዘዝወፀ ዘለዎ ንብረት ካሓድገሎም ልማድ እዩ። ብሓሳብ ተዋሕጡ ንነዊሕ ሰዓታት። ከቢድ ድቃስ ከዓ ፀቐጦም። ድቃስ ሽማግለ ከም ናይ ቁንጭያ ኣማቑን ሓፃርን ድሕሪኡ ዘሎ ምግልባጥን ሰዓልን ይበዝሕ። ሃንደበት ገለ ናይ ብኽያት ድምፂ ሰሚዖም ከዓ ብር በሉ። ኣባቴ ሕልሚ ዘይምዃኑ ምስ ረጋገፁ ከዓ መላግቦታት መሓውሮም ቁራዕራዕ እናበለ ተንስኡ ደፋ ኢሎም ናብቲ ብኽያት ዝሰምዕሉ ከባቢ ይከዱ። ዋላ እኳ ግሕጥጥ ኢሎም ብዙሓት እሱራት በብሓደ ብምውፅኦም ካሜርኦም ከትከት ኢላ እንተነበረት ካብቶም ዝተረፉ እሱራት ደገፍዎም።
0: ቅንዕ እሞ በል ዝወደይ ቅንዕ በል። ኣብዚ ገዛ ዳ ብኸድ ተሰሚዑ ዘይፈልጥ ድር ብኸድ ዳ ናይ ሰብኣይ ዘይኮነ ካብዞም ሕጂ ዝመፁ ዲኻ ሓቂ እንታይ ይፀገምካ? ኣነ እኳ ደለኽዎ
1: ብናይ ኣባታዊ ትሑትን ተደማፅ እንዳሃይ
2: ደቀይ ደቀይ ናፊቐ
0: ትንበል ግዜ ዳ ሓላፍን ድዩ ኣነ ንባዕለይ ኣብዛ ሰፈር ኣብዚ ዳራስ እጂ ልዕሊ 30 ዓመት ተኣሲረ እሞ ሕጂ ድማ ዘይወፅእ መንገደይ ካብዚኣ ንጉድጓድ ምዃኑ እንዳፈለጥኩ ስማዓ እንዶ ዝወደይ እንታይ ይበደልካ?
1: ሓተትዎ ኣብ ውሽጦም ዘጥረይዎ ንጉዳያት ኣቕሊልካ ንመንፈስ ኣተባቢዕካ ናይ ምዝሕሓል ጠባዮም እናተኣማመኑ
0: እንታይ እንታይ ይበደልካ እየ ዝብለካ ዘለኹ።
2: መራሒ መኪና እየ ነይረ ደቀይ ናፊቐ ደቀይ።
0: ኣንታ ዝኾንካ እንደኹን ናብዚ መምፅእኻ እንታይ እየ ዝብለካ ዘለኹ።
2: ብመኪና ሰብ ረጊፀ ትንፋስ ሰለስተ ሰባት ኣሕሊፈ።
0: በስመ ኣብ ወልደ መንፈስ ቅዱስ
2: ሰብ ቀቲለ ግን ብፍላጥ ኣይኮንኩን ብፍላጥ ኣይኮንኩን።
1: ኣባቴ ሰንበዱ ኣብ ዕምሮም ንመጀመርታ ግዜ
0: ኣምላኽ ይሓግዝካ ኣነ ድኣ እሞ እንታ ክብለከ ከምዚ ናተይ ከይጋጥመካ ጸሎት ጥራይ እዩ መፍትሒ እዩ። ኣብዚ ካሜራዳ ብኸያት ተሰሚዑ ይፈልጥ ንዩ እናተይ ዛንታ ዶ ክነግረካ
1: ኢሎም ዛንታ ህይወቶምን ምኽንያት መእሰሪኦምን ሓንቲ ብሓንቲ ኣዕለልዎ ቃል ብቓሉ ስእሊ ብዝመስል ኣቀራርባ

0: በጫኹ ገለግበር አንተ በጫኹ አንተ ኽብሮ ሞቴ ገለግበር በጫኻ አንተ በጫኻ ወያነ ወዲ ወያነ ወዲ ታይዝ ገብሩ ወያነ ወዲ ወያነ ወዲ ወያነ ወዲ ወያነ ወዲ ወያነ ወዲ
1: እዚ ኹሉ ከይ ግብርኻ ደኣ ከመይ ኢሉ ኸደቅሰካ ረኺቦም ኸ ምበዓል ንያ ተለፍ
2: ኣብታ ናይ ምቕታልን ኣቀታትላን ኩነት ምስ በፅሑ ግን
3: እንተበልና እንተበልና ወይ ሓደጋ መሰጋጠመ ዝግበር ነገር ኣይነበረን ኣብዚኣ ምስኣተኹ እነኹልካ ልዕሊ 30 ዓመት ገይሩ ኣለኹ ብድሕሪኡ ዕርቂ እንተበሉ ዋላ ዋላ ዋላ ዘበቲሉ ሓዊ መዋቲ ክብሮም ዝተባህለ እዩ ኣሲርኒ ዘሎ ተዳሚኒ
4: ወይ ኣነ እቕሪ የለልኩም እየ ኣነ ኩ የ ክብሮም እቕሪ የለልኩም እየ ኣነ እቕሪ የለልኩም እየ በጃኹም እቕረበሉለይ ኣተሓጉዝ
3: ንበጃኹም
4: ተሓጉዝ ንበጃኹም ኣተሓጉዝ ንበጃኹም እቕረበሉለይ በጃኹም ኩሉ ሓቢገልኩም እየ ኣነ
2: ኣባቴ ግን ንመዓስ ይቕረ ይብለሎም ከም ዘሎ ሓርበቶም ምሕረት ንመዓስ ማለት እዩ ወዲ 80 ዓመት ክኾኑ ምስተቃረቡ መዓስዩ ኸ ይቕረ ይኹንኩም ኢልዎም መዓስዩ ምዒርዎም ኩሉ ነገራቱ ጋን ኮኖም ግን ከዓ ኣይተቐየምሉን ብድድ በሎ ይቕሬታ ባህሊ ኢባና ከም እንደገና እቶም ዘይቶም ዝወድኡ መለጋግቡ መሓውሮም ቆራዕራዕ እናበሉ ተንስኡ ናብታ ናይ ሓዋሩ መዳቕስኦም
5: ምሕረት ንመዓስ
2: በሉ ብሓውሲ ምጉርምራም ምሕረት ንመዓስ

ስራሕ እውን ቀሊል ኣይኮነን። ንኡስ መደብ ዓለም ስነ ጥበብ ብዛዕባ ኣገባብ ኣሰራርሓ ኸይላ ኣተኩሮ ብምግባር ኣብ ስራሕ ምስትነጥፍ መንእሰይ ካናር ታደሰ ዘላለዩ ቀሪቡ ዘሎ። ንኡስ መደብና ዘዋሪት ካሜራ ናይ ሰሙን እዚእውን ካብ ቀልቀል ሰብን እንስሳታትን ከምኡ ውን ጓሓፍ ማሓፍን ናይ ኣታኸልቲ ዝዳሉ ጋዝ ንምምንጨው ኤሌክትሪክን ምምንጨው ጋዝን ኮይኑ ካብ ዘገልግል ነዊሕ እዋን ኣቕፂሩ ይርከብ። እዚ ኣብ ሃገርና ኣገናዚምና ክንሪኦ ፈቲና ኣለና። ንኡስ መደብና ፍኖተ ህይወት ካብ ሃገረ ካናዳ ደቆም ሒዞም ብምብፃእ ንሓደ ዓመት ዝኣክል ምስ ሃገሮም ክላለዩ ኢሎም ኣብ ንእዘቡ ዓረዛ ትምህርቶም ክምሃሩን ሃገሮም ክፈልጡን ዘኽኣሉ ስድራ ዘላል ትሕዝቶ ተላሊልና ኣሎ። ተኸታታሊት ፊልም ሳውን መበል 21 ክፋል እውን ካብ መደባትናዮም። ብተወሳኺ ንዓኹም የዛንዩ ዝበልናዮ ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብ ናትራን እሰሙን እዚኦም እሞ ንኽትከታተሉ ብክብሩ ንዕድም። መደብ ናትራን ቀዳም 4 ሓምለ ልክዕ ሰዓት 2 ፈረቓን ድሕሪ ቀትሪ፣ ድግማ ሓሙስ 9 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ። መደብ ናትራን

ሰላም ሰላም ዝኸበርኩም ተኸታተልቲ መደባት ሞዛይክ ኣብ ዘለኹምዎ ዕዙዝን ልባውን ሰላምታ ነብፃሕኩም ከመይ ቀኒኹም ሰዓትና ኣኺሉ እንሆ ዝተፈላለዩ ትሕሶታት መደባት ሞዛይክ ጣዕሚ ዜማታት ከምኡውን ተኸታታሊት ፊልም ገፅታን ኢና ሒዝናልኩም ቀሪብና ዘሎና ክሳብ ፍፃመ ድምና ምሳና ሓቢርኩም ክፀንሑ ብኽብሪ እናዓደምና ሰናይን ዕርፍትን ምዝንጋዓን ግዜ ክኾነልኩም እናተመነና መደብና ከም ወትሩ ብደርፊ ኢና ኸነእፍል ሞ ብሓባር ናብ ስትድዮ

ኢራንበሳ ኢራንበሳ ሀብታም ተዛረባ ኩላ ንሳ ዓለመይ ትሕልፋ ቁልቁል ኣፋ ንእሰለኹም ሽ ዊት ሃርፋ ካርባይ ጎማ ኸዳ

ክረኸብ ፀሓዩ ኣራርቦ ወድነ ዘይብሉ ይግበር ዓቕሊ መሓዛ ዘይብሉ መፀርፀሪ ዓለም ግደፍባ ዓለም ድሪ ወዲ ሰብ ጌርክዮ ምስተማሰሉ ራይቶማ ክዳ ኣነይኩም

ፍርሓን እቱ ብላታይ ገደፈት ወይንእሽቱ ስካርባይ ጎማ ክዳነይ ካኪ

0: صبح صبري تمسجن بلو الفطري حتم سبك دم سبك دمي عين الطالة مسجي خيط لمي سلعناكم لبي مستساني دليناكم سب مستساني
1: ርሑስ በዓል ንዅልኽን ካብ ኢብራሂም ቦዲ ማሳጅ ፋሽን ሾው ሞዴሊንግ ዲዛይነር ኢብራሂም ቦዲ ማሳጅ ንዅልኽን ወይ ዘራዝር ዘገርምን ዘዘንቕን ግርማ ዘጐናጽፍን ቤት ትምህርቲ ሞዴሊንግ ሜክኣፕ ከምኡውን ቤት ትምህርቲ በብዓይነቱ ጥበብ ኣሰራርሓ ቁኖ እንተላይ ናይ ጽፍርን ገጽን ከፊቱ ስልጠና ኣምሃብ ከም ዝርከብ ብሓጐስ የበስር ትራሞድ ሞዴሊንግ ፋሽን ሞዴሊንግ ብሓፈሻ ግርማ መጎስ ዘጐናጽፍ ስልጠና ኣብ ቤት ትምህርቲ ኢብራሂም ቦዲ ማሳጅ ክትረኽቦ ምዃን ክንሕብር መዓስ ጥራይ ኣዝዩ ኣገራምን ኣዘናቕን ዝኾነ ብምንቃሽን ሜክኣፕን ዝምሃራ ናይ ጽፍሪ ብጥራዩን ብናጻን ካልእ ብስራትውን ኣለና ኣብ ገጽናን ዝፍጠርን ዘለን ጸጉሪ ብፈትሊ ከም እነልግስ ነበስር ኣድራሻና ኣብ ባሕቲ መስከረም ድሕሪ ኢህምቦል ትካል ሸርፊ ኣድላይ ሓበሬታ ንምርካብ ናይ ቤት ጽሕፈት ብ11828 ብሞባይል ድማ ባዲ 7141818 ተወከሳና ፋሽን ሾው ዲዛይነር ኢብራሂም ቦዲ ማሳጅ
2: ንመኽፈቲ መደብና ዘዳለናያ ደርፊኹም ክትከታተሉ ፀኒሕኩም ሕጂ ድማ ናብዛ ስዒባት ትቐርብ ትሕዝቶ መደብና ኢና ክንሰግር ናብ መደብ ቆላሕታ ናይ ሎሚ ትሕዝቶ መደብ ቆላሕታ እንታይ ክኸውን ብሓባር ኢና ክንከታተሎ ናፍታ መደብ ከስግረኩም

0: ነጠብጣብ ዝናብ ኣብ ምድሪ ዓሊቡ ነቲ ባዲሙ ዝነበረ መሬት ሕብሩ መሊሱ። መሬት ቀጠልያ ሕብሪ ምስ ለበሰ ጥሪት ኣብ ማእከሉ ኣትየን ይምገባ እሞ ንጉስነት ናብ መሮር ዝወፈር ቆልዑ ጠለት ጥሪቶም ንምኳን ጠለበጊዖም ከብኪቦም ንሩባ ገጾም ይወርዱ። ዕባራ ክትወድቐ እዚ ክገጥማዩ ኣብ ዘይብሉሉ እዋን ኩልነት ፀጊበን ኣሕምባሕ ከም ዝበላ ምስ ተረጋገጹ ጥሪቶም ስዲ ሰዲዶም ካብ ከባቢአን ከይረሓቑ ብዝለመድዎ ፀወታ ክዛነዩ ኣብ ሓደ ይእከቡ። ብፍላይ ኣብ ግዜ ክረማት በርቀ ኖግራን እናሰማቕርካ ዝሕለፍ ናብራ ጉስነት ዝናብ ኣብ ዝባንካ እናዓለበ ምስዓር ከምዘና ተኣኪብካ ዝካየድ ፀወታ ፍሉይን ተዘካርን እዩ። ኣብ ግዜ ቆውዑ እውን እንተኾነ ዕምባባ ሸዊትን ሕሾኻ እናበላዓካ ምኽዳን ምህርትን ኣብ ግዜ ጥሪ ፀወታ ጓይላን ዝላን ኣብ ግዜ ሓጋይ ፀወታ ቐርሳ ሻውኪ ያህለለመልጢ ትኽሎ በትሪ ኣሰባር ቁቓሕ መወዳእታ ዘይብሎም ባህላውያን ፀወታታት ይካየዱ። ኣብቲ ብመንእስያት ህፃናት ጎራዙ ዝመልአ እናምርዑ እውን እንተኾነ ፀወታ ኣዳራራስ፣ ፀወታ ሸተቶ ኣቀራቓር፣ መንሰብ ኣይኪ፣ ፀወታ ዒምን ካልእን ይዝውተሩ። ኣብ ዝተፈላለዩ እዋንን ግዜን ዝፅወቱ ከም ተካላ፣ ዕንቆ፣ ቅልስ፣ ቡቻ፣ ኣስቲ፣ ቅጫ፣ ርጓጉድ ዝኣመሰሉን ካልኦትን ባህላውያን ፀወታታት ኣብዚ ግዜ እዚ ዝውታርኦም እናጎደለ እዩ ዝመፅእ ዘሎ። ነዚ ተገንዚብና ናብ ንኡዘባማዮም ነብ ስራሕ ብዝተንቀሳቐስናሉ ንገለ ባህላውያን ፀወታታት ክንስነድክኢልና እዞም ፀወታታት ዝውታርኦም እናጎደለ ይመፅእ ብምህላው ንሌላ ክኾኑና ገለ ካብቲ ፀወታታት ክነላለየኩም ኢናም ሻውኪ መብዛሕትኡ ግዜ ኣብ ግዜ ሓጋይ ዝፅወት ፀወታ ኮይኑ ጓሶት ሩባ ውሪዶም ኣብ መጥለጥ ጥሪቶም ምስ ገበሩ ኣብ ደበንገረ ኣእዋም ዝዓለበ ቦታታት ኮፍ ይብሉ እሞ ዝተኣከቡ መንእስያት ፀወታ ንፃወት ይባሃሉ። ክልተ መንእስያት ወፂኦም ድማ ፀወታ ይመርሑ። እቶም ዝተረፉ ድማ ስም ተሰይሞም ብምምፃእ ተመሓራርዮም መምድቦም ብምፍላይ ንፀወታ ድልዋት ይኾኑ።
1: ድሕሪኡ ክልተ ኣንፃር ጋንታ እን ዝኾና ክልተ ኣንፃር ጋንታ ክትከውን ከላ ሕጂ ኣብቲ ፀወታ ልክዕ እታ ኩዕሶ ከዓ ኣይተጀመረትን ክጅመር ከላ ኩዕሶ ሕጂ ማይካ ዳ ሓጋይካ ትብል ማይካ ዳ ሓጋይካ ኢልካ ሓንቲ ንእሽቶ እምኒ ፅፍሕ ዝበለት ጡፍጣፍ ድዩ ወይ ማይ ትገብረላ ሞ ናብ ሕፃ ተልክፋ ኣብ ሕፃ ምስለኸፈት ሕጂ እታ ብጡፍጣፍ ኣብ ሕፃ ዝለኸፈት ማይ ማለት እዩ እታ ናፃ ዘለካ ሓጋይ ማለት እዩ ማይካ ዳ ሓጋይካ ኢልካ ብማዕረ ንላዕሊ ሰዲድካ ሓር በታ እምኒ ዝዓለበታ ኩዕሶ ነቶም ማይ እንተ ዝበሉ ተኮይኖም ናብ ማይ እንተ ላዕልቲ ኮይናታ ማይ እቶም ማይ ዝበሉ ኩዕሶ ይሕዝዋ ታጋንታ ፀወታ ትጅምር። ኣብዚ ፀወታ ክጅመር ከሎ ሕጂ ምልክዕ ኩሉ ግዜ ኣብ ፀወታ ኣብ ስምዒት ኢካ ተኣቱ በብናትካ ከ እዩ ስምዒት ዝፈጠረልካ። ስለዚ ሓደ ዘቕልዕ እቶም ካልኣትካ ሸቀልት ኣሎ ሕጂ ንዋሓቱ ብዘየገድስ ካብ ናብ እንዳኖ ዝበሃል ኣሎ ዝቆልዕሉ ቦታን እቲ ዝበፅሕሉ ቦታ በፂሖም ዝምለሱሉን ርሕቀቱ ዋላ ብውሕዱ ንበሎ ናይ 30 ሜትሮ ክኸውን ይኽእል። ኣብዚ ሕጂ እቶም ዝቆልዑ ዘለዉ ኩዕሶ ትቅላዕን ከላ እቲ ዘቕልዕ ንኸይሃርምዋ ይህርገሎም እቶም ዝቆልዑ ከዓ ንኽጣዕዕመሎም ኣብ ሕጂ ይሰሓቡ ኣጥዕመለይ ኣይተሃርጎለይ ይበሃሉ። ኩዕሶ ተቐሊዓ ምስ ከደት ኣብ ኒኦም ዝሓለፈት እቶም ዝሽቅሉ ዘለዉ የምፅዋ ሕጂ ምስ ሓዝና ያብሉ ተሃሪሙ ዝኸደ ናብ እታ ላዕላይ እንዳኖ ምስ ሓዝናያ ኩዕሶ ምስ ሓዝናያ ምስ ሓዝዋ ጥልል ይምለስ ኩነታት ርሕቐታ ርእዩ ክምለስ ዝኽእል እተኮይኑ ምለስ ዘይምለስ ተ ኮይኑ ከዓ ኣብኣ ኣብታ እንዳኖ ኣትዩ ስቕብል ድሕሪ ኩዕሶ ክትድርበ ከላ እቲ ሓላዊ ወይ ከዓ ወፊሩ ዘሎ ክትድርበ ከሎ ሂለን ክንዲ ኩለን ካ ብሎ ነቲ ዘይቀልዐ ዘሎ ሪጋ ሕጂ ዘሎ እንድሕር ወስ ተ ኢልዋ ሓንቲ ዓይኒ ቆሊዑ ነይሩ ሞ ሓንቲ ተተሪፋቶ ሓንቲ ዓይኒ ካብትንታ እነ ማለት እዩ ንኩለን ትብል ቃል እንታይ እያ ክልተ እዩ ዝቐልዕ ነተን ክልተ ተጠቃለል ስለ ዝኾነት እዚ ይመስል ናይ ዕሶ ሻኩ ማለት እዩ።

ተወሰጥ እዚ ዓይነት ፀወታ ብተመሳሳሊ ኣብ ግዜ ሓጋይ ዝፅወት ኮይኑ ብፍላይ መርዓውቲ ጥሪ ተመርዒም ኣብ ግዜ ሕፅኖቶም ኣብ ኣጋምሸት ፀሓይ ጠለስ ምስ በለት ክሳብ ፀሓይ ዕራባብ ዘሎ ግዜያት ዝፅወት ፀወታ እዩ።

እታ ሜዳ መጀመርያ ኣብ ሰለስተ እያ ትዕቀን። ንኣብነት 14 ሜትሮ እንተዳ ኢልናያ እዛ ሜዳ እዚኣ ኣብ ማእኸላ ሓንቲ ጨርሒ ላታ። እቶም ተፃወቱ ድሕሪኦም መሊሶም ክፃወቱ ከለዉ ክተሃራርሙ ከለዉ እቲ ወዲ ጋንታ ናይቲ ድሕሪ መሊሱ ዘሎ ተሃራማይ ከዓ ኩዕሶ ከይተሓልፎ ብጥቂ ብኣኽራርነት ከምዚ ገይሩ ቆሊቡ ይሕዛሞ ኣብታ ፍርቂ ሜዳ ኸይዱ ነቲ ምፃርጎ ጋንቱ ይሃርሞ። እዚ ምስ ሃሮም ሕጂ ተስሒትዎ ውን ተመሳሳሊ ማለት እዩ። እንተዘይሃሪምዎ እሞ ተንፃር ጋንታ ዘሎ ተቆሊቡ ከዓ ኣብታ ማእኸል ንሱ ኣብታ ድርብያ ፀንሐ ኣብ ኣኸሉ ተሸኪሉ ንሱ ይረ። ኣብዚ ሕጂ ሕግታት ኣለዎ። ቁራዕ ርእሲ እተዳ ተተሃሪማ ቁራዕ እንተዳ ኢልካ ኣይትኸውን እንድሕር ቁራዕ ተዘይልካ ግን ዋላ ርእሲ ረም ኣብ ዝኾነ ነብሲ ሃሪምካ ዋላ ሓንቲ መጀመርያ ግን ከም ሕጊ ዘውፅኦ ሕጂ ናቱ ቅዲ ወይ ከዓ ፋሽን መፃወት እዩ። ትሕቲ ማዓጥቕ የለን ሰለፈ ይሕሰብኒ ርእስኻ ይሕሰብኒ እዚኻ ንሕጊ እውን ይቆውም እዩ። መብዛሕትኡ ግዜ ግን እታ ዓይነት ፀወታ እንታይ እዩ እታ ቁራዕ ትብል ከም ሓንቲ ዝውትርቲ እያ። ርእስኻ እንተሃሪምካ ርእሲ እንተዳሃሪምካ ከምዘይሃርምካ እዩ ቁራዕ ዝብል ቃል ኣቅዲም እተቅዲምካ ማለት እዩ። ኣብቲ ተወሰጥ እታ ጋንታ ተሳዒራ እታ ሓንቲ ጋንታ እታ ዝሰዓረት ጋንታ ትሰርር ሰሪራ ሕጂ ካብ ናብ ምስ ወዲ ጋንታ ኩዕሶ ትቋላለፍ። እታ ኩዕሶ እንተዳ ዘይወዲቓ ክሳብ ፀላዕላ ዕብሎም ይሰርዎም ነቶም ኣንፃር ጋንቶም ማለት እዩ። እዚ ዓይነት ፀወታ እዚ ናይ ብሓቂ ኣብዚ ምዒ ዘእቱ ሓቂ ፅቡቕ ፀወታ እዩ።

0: ያህለለ ኣብ ፍሉይ ግዜ ካብ ወርሒ ግንቦት ክሳብ ሰነ ኣብ ዘሎ ግዜ ዝፅወት እዩ። ናይ መወዳእታት ፅድያ ሓሊፉ ንክራማት እቶእቶ ምስ ኮነ ገባር ዝናብ ክራማት ምስ ዝድንጊ ያህለል ተማህለል እናተባህለ ዝናብ ንምምራሕ ዝዝውተር ዓይነት ፀወታ እዩ። ከም ባህሊ እውን ዝናብ ከይሰርብ ምስ ዝሕንገድ ያህለል እኳ ዘይፃወቱ ዘለዉ ይበሃል እዩ።
1: በትሪ ኣሎ ብቐንዱ ንእሽቶ ከዓ ብክልተ ጫፋ በላሕ ታይ ሃለል ትበሃል ባያ ምፃወትላ ጉድጓድ ትኩዓት እታ ጉድጓድ ከዓ መሸንቅር ኣለዋ ናታ መልዓል ማለት እዩ። ብኣ ሸንቂርካ እትዮም ከዓ እቶም ጋንታ ዘለዉ እንታይ ይገብሩ ከይተሓልፍ ይሃርምዋ ብበትሪ ገይሮም በትሪ ገይሮም እንተ ሃሪሙማ ሓጂ ዓዊርካ ሓንቲ ክልተ ሸንቂሮ ሓንቲ ተዝሓይታ ሓንቲ ዓይነ ክልቲአን ተሸንቂረን ክልቲአን ተ ተሃሪመን ከዓ ክልቲአን ዓይንኻ ሕዚረን እዚ ይበሃል ማለት እዩ። ስለዚ እዚ ዓይነት ፀወታ እዚ ሓያል ፀወታ እዩ። እንተ ደኣ ክልቲ ዓይኑ ወፂኡ ከዓ እታ ያለለ ትሽከል ሞ ኣቀናኒዑ ይሃርማ መሕለፍ ቦታ ከ ኣለዋ ርሕቐት ቦታ ሕጂ ምስ ሃርማ ነታ ድንክል ናይ መሕለፍ ቦታ ኢሎም ዝሓሰብዋ ንዓ እንተ ሓሊፋታ ድሕሪኡ ዓሰርተ ግዜ ከም ዝገይሩ ይሃርማ እንዳሃረመ ኣብ ርሑቕ የብፅሓሙ ኣብ መበል ትሽዓተ ናብ ዓስረይቲ ዘላ ሕጂ ብልክዕ ኣጣዓሙ ይሃርማ ድሕሪኡ ቶም ጋንታ ሰሪሮም ይምለሱ እዚ ዓይነት ፀወታ እዚ ሕጂ ይሃለለ ይበሃል ማለት እዩ።

0: ከማ ዝፅወት ፀወታ ኮይኑ ጠለይ ብጊዕ ካብ ትምህርቲ ፀገባ ካብ ዝርእዮን ከይርሓቕካ ዝፅወት ፀወታ እዩ ኣሳብራ ቁቓሕ
1: ሕጂ እምኒ ትተክል ኣንፃር ጋንታ ኮይንካ እምኒ ተኽልካ ብኣንፃርነት እምኒ ተኽልካ ነታ እምኒ ዝተተኽለት ትወቕዓ እሞ እንተዳ ወቂዕካ ኣውዲእካያ ንስኻ ትገልብ ናብ ርሑቕ ብእግርኻ ጠለይ ጠለይ እናበልካ ትበርር ከምናትካ ፍኹሰት ኣካላት ማለት እዩ ባላንስካ እተ ትሕሉ ትኮንካ ወይ ባላንስካ ትቋፀር እተ ኮይንካ ነዛ ንርሑቕ ጎይኻ ብሓንቲ እግርኻ ካብኡ ሒዙ ንስኻ ኣስሪሩ የምፃእካ እዚ ዓይነት ፀወታ እዚ ከዓ ኣሳብራ ቆቃሕ ይበሃል ከምኡ ውን እንታይ እዩ ጨማት ዲኻ ይጨማትን መሰረታዊ ናትካ ሕጂ ጨምቲ ከምቲ ኣፉሞ ዘቕኒዕና ናብ ፀላእ ተኪስካ ፀላእ ተውድቕ እዚኻ ብእምኒ ጌርካ ብእምኒ ዘርባ ትወቅዕ ዲኻ ማለት እዩ እቲ ተተኺሉ ዘሎ እምኒ ልክዕ ኣስዮም ወይ ከምዚ ዓይነት ፀላእ ንሕሰቦ እዚ ነዚ እንተዳ ዓሊኻዮ ብልክዕ ኣብቲ ዕልፀኻ ተዓዊትካ ኣለኻ ማለት እዩ እዚ ዓይነት ፀወታ እዚ ከምኡ ዓይነት ተመሳሳሊ ማለት እዩ ስለዚ ኣሳብራ ቆቋሕ ባሂሉ ይፅዋዕ እምኒኻ ብቁፅሪ ኢኻ ትደርቢ ብክልተ እንተ ኮይና ብክልተ ውዕል ኢኻ ትገብር ብሰለስተ ተኮይኑ ብሰለስተ ከምናትካ ናይታ ጋንታ ክፃወት ከለካ ሜዳ ክትወርድ ከለካ ዝተሰምዓኸ የስምዕኻ እዩ ዝውስነካ

0: cose.
1: ኣብ ሕብረተሰብና ብቐንዱ ብናይ መርዓውቲ ፀወታይ ዝፍለጥ ውፅፅእ

0: መርዓዊ ኣብ ፋስጋ ቅልዕ ይኸይድ እንጂ ቅልዕ ምስ ከደ ድሕሪ ሳልሲ እንታይ ዝገብር? ምስቱ ዘሎ እቲ ገዛ ዘሎ ይቃላዕ። ምስ ተቓሊዑ ዓር እሞ ፃበል ባይቶ ፅ ይበሃል። ከምዚ ሜዳ ንብሎ ዘለና ሕና ሜዳ ኩዕሶ መፃወቲ ባይቶ ከኣሎ መፃወቲ ናይ መርዓውቲ ኣብኡ ትወፅእ ኩዕሶ ሒዞም መፁ መንእሳያት መጋሚዶ ናይ ተዓዲ ኣብኡቲ መርዓውቲ ሰብኡት ጓል ማለት እዩ ኣብኡ ዝኸዱ ሳይ ዝበሃል ፋስጋ እትዋት ዝኸዱ ንሶም ሕጂ ቶም እትዋት ዝኸዱ መርዓውቲ ኣብኡ ንሶም ተሓዊሶም ምስቶም ዓዲ እንታይ ይገብሩ? ውፅፅ ፃወቱ ውፅፅ ክፃወቱ ከለዉ ሕጂ ኣብ እምኒ ይኾኑ ቁመት ማዕረ ክንደይ ሰብኣይ ብጎል ይከለ ክንደይ ብርትዕ እዩ። ከምዚ መግለፂ ናይ ሓይሊ ናይ ፍኩሰት ኣካላት ኣካላቱ ተቋፃፂሩ ዘላሊ ንፉዕ ኢልካ ክግለፅ ኣብኡ ፀወታ ዝጀመሩ ድሓር መጀመርያ ባይታ ጅምርዎ ፀወታ መጀመርያ መንኩብ ድሕሪ መንኩብ ከዓ ዘየሎም ይኮኑ ዘየሎም መስከዱ ሽዑ እቶም ኣብቲ ዓዲ ዘለዎ መንእስያ ንዖም ንክጉምጉም ኢሎም እምኒ ንእሽተ እምኒ ይውስኩላ ብራኸ ማለት እዩ። ኣብታ ብራኸ ምስ ተወሰኸት ሕጂ ኣብኣ ትስቀል ኣብኣ ምስተሰቐለ ነጢርካ እየ ትኸይድ ኣብኣ ምስተሰቐለ ነጢርካ እያ እንተ ከድካ ሕጂ ናይ ባሓቂ እንታይ እዩ ከምዚ ሰብኣይ ጓል ከሎ እዚ ከመይ ዝመሰለ መንእሰይ እዩ ፈጣን መንእሰይ በቃ ክንዝኣክል ዘልሉ ኸይድ ከምዝገብሩ ንዕኡ ዘርክቦ ተሳኢኑ በቃ ኣብ ፀወታ ምስስእ
1: ህግለወብ ሰጋር ንጉሴ ሳርታ ኸይትዕድር ደንቢ ኸይትጥሕስ ገለ ክንሰምዕ ኢና።

ኣበኒ ንየማን ንጸጋም ንየማን ንጸጋም ንየማን ንጸጋም ሓዞ ንየማን ንጸጋም ንየማን ንጸጋም ርገጽ ንየማን ንጸጋም

0: ኣብሃለ
1: ብሓንቲ ይክናቲ
0: ተኸንርሕ ዳ
1: እንታይ ትረኽበ
0: ሳንዶ ወጭ ኸዲኖም ንገዛ መሊሶማ
1: እንታይ ገይራ እንታይ በዲላ
0: ብጓራይ ፀንሕት ኢሎማ
1: ስማዕ ሞሉ መንፈስ ቅዱስ እምበዓር ዓዲ በላሽያ ወይዛ በዓለ ግዜ ከም ኣሕዋታ ወይዛ ፀይቂ ዘይ ከም ኣዴታታ ኣይ ወይ
2: ሓሳዊ

0: ደሊሶማ
1: ኣንዱ ቅጭን ሩባ ምልእ ትደልየን ደ ዳዕሲኢነ ክሳንዲ የን ዕስኪ
2: ኣቲ
1: ይርእን እዮም መን ኣለ በይንና እንዲና ዘለና መን ኣሎ እዩ ኣጆክጆክ ሰብ የለኦም የለ ጆኺ ኣጥውይና እንዶ በጃ ኺዋ ዋለ ስፋሃለ ኣብርሃለ ኮንኩን ጭንጋዓት ርእሲ ክምዐ ገይረ ክትክተ ዘየቢለኪ ሰብኣይን የፅንሒ ወላፍስ ታምዚአ ንደቁም ነገር ኣሎ ዩ